ሽመይ መምህር ሰሎሙን ፀጋይ ኮይኑ ኣብ ንእዞ በዓቲ ክሌዛን ሓላፍን ስፖርትን ጥዕናን ሰርሕ ነጥፍ ኣብዚ ክረምታዊ ማዕቶት መበል 28 ግዜ ዝካየድ ዘሎ ክረምታዊ ማዕቶት ከዓ ከም ካልኣይ ኣዋሃሃዲ ንእዞባ ኮይነ ኣብዚ ንእዞባ እዚ ብሓፈሻ 6 ነቑጣ ኣለዋ 6 ነቑጣ ኣለዋ እዚአን ከዓኒ ዓተ ክሌዛን ደቂ ዘርኡ ደቂ ምሓረ ጎላጉል ዋራ ደቂ ገብሩ ይበሃላ ኣብዘን 6 ነቑጣታት ዘለዉ ብዙሕ ተምሃሮ ዝሳተፊ ደቂ ተባዕትዮ 309 ክኾኑ ከለዉ ደቂ ኣንስትዮ ከዓኒ 241 ብጠቕላላ 750 ተምሃሮ ኣብዚ መበል 28 ዙር ዝኸይድ ዘሎ ክረምታዊ ማዕቶት ይሳተፍሎ ማለት እዩ። ስለዚ እዚ ክረምታዊ ማዕቶት መጀመርታ ዛላታት ጌርና

0: እዚ ሰላምታና ተቐብሉ ፍንውና ኣብ ምክታል ትርከቡ ዝኽበርኩም ተዓዘብትና ንሎም ረቡዕ 23 መስከረም ሰዓት 5 ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቀራቢት ቋንቋ ምልክት ሰናይት በረኸት ምዃን ኢና ንምክታልኩም ብክብሪ ንዓደምና ብቐንዲ ኣርእስቲ ዜና ንፍለም። ኣብ ሃገራዊ በዓላትን ፌስቲቫላትን ዝቐርብ ያታ ውርሻታት ብዓሚቕ መፅናዕቲ ዝተሰነየ ክኸውን መዘኻኸሪ ቀሪቡ። ኤርትራውያን ነበርቲ ጁባ ሪፓብሊክ ደቡብ ሱዳን ዝኽሪ ምምስራት ቤት ትምህርቲ ሰውራህ ፀምቢሎም። ኣብ ዞባ ማእከል መደብ ንኡስ ርቡሕ ቃፅዑ ሕርሻ ብስፍሓት ንምትግባር ይስራሕ ኣሎ። ወከልቲ ኣሜሪካን ኢራንን ኣብ ከተማ ኒውዮርክ ተራኺቦም ከም ተዘራረቡ ተገሊጹ። ኣሜሪካ ኣብ ፀጥታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምዕ ምስ መንግስቲ ዴንማርክ ተፈራሪማ። ኮሎምቢያን ኮስታሪካን ፀጥታውን ወተሃደራውን ሽርክነተን ከስፍሓ ተሰማሚዐን። ዝርዝር ዜና ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ሃገራዊ በዓላትን ፌስቲቫላትን ዝቐርብ ያታ ውርሻታት ብዓሚቕ መፅናዕቲ ዝተሰነየ ክኸውን ብ22 መስከረም ኣብ ዝተኻየደ ንትሕዝቶ በዓላትን ፌስቲቫላትን ዝገምገመ ርክብ መዘኻኸሪ ቀሪቦም። ኣብቲ ብክፍሊ ባህልን ስፖርትን ተወዲቡ ኣባፅዕ ዝተገብረ ገምጋም ወከልቲ ባህልን ስፖርትን ንዑዘባታት ከምኡውን ሓለፍቲ ጨናፍር ሚኒስትርታትን ሃገራዊ ማሕበራትን ተሳቲፎም ነይሮም። ዋና ዳይሬክተር ናይቲ ክፍሊ ወይዘሮ ዘይነብ ዑመር ኣብ ዘስማዕቲ ቓል ዞባ ሰሜና ቀይሕ ባሕሪ ሰፊሕን ሃፍታም ወግዕታትን ልምድታትን ዘለወን ብርክት ዝበላ ብሄራት ዝሓቁፍን ብምዃኑ ሰፊሕን ዓሚቕን መፅናዕትን ምክያድ ከቢድ ወፃኢታት ዝሓትት እኳ እንተኾነ ምስ መምሕደራት ንኡዘባታትን ካልኦት መሻርክትን ብምትሕባር መፅናዕትታት ክካየድ ምፅንሑን ከም ዝቕፅልን ገሊፃ። ተሳተፍቲ ብግድኦም ነቲ በብእዋኑ ዝቐርብ ያታዊ ትሕሶታት ዝምዝገኑ እኳ እንተኾነ ብዙሕ ዘይተዳሰሰ ከባቢታትን ፀጋታትን ስለ ዘሎ ኣብ መፅኢ ኣቓልቦ ክግበረሉ ኣዘኻኺሮም። ኣመሓዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃ ድማ ዛጊት ብውስን ዓቕሚ ክስራሕ ፅንሐ መደባት ዳሕሳስን ምዝገባን ያታዊ ውርሻታት ዝምዝገን ምዃኑ ብምጥቃስ መፅናዕቲ ዘካየዱ ክኢላታትን ኣቕረብቲ መደብን ዝያዳ ውፅኢታዊ ስራሕ ንኽዓሙ መምሕዳር ዞባ ምንድግጋፍ ከም ዝገብር ኣረጋጊፃ። በዓል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ብዝተፈላለየ ትሕሶታት ከም እተፀንበለ ዝዝከር እዩ። ኣብ ወፃኢ እውን በብሃገሩ ይዝከር ኣሎ። ኤርትራውያን ነበርቲ ጁባ ናይ ዘካየድዎ ፅምብል ፀብጻብ በፂሑና ኣሎ። ኣርሴማ ኣስመሮም ክተቕርቦ እያ።
1: ኤርትራውያን ነበርቲ ጁባ ሪፓብሊክ ደቡብ ሱዳን ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ብድምቀት ፀንቢሎም። እቲ ካብ 18 ክሳብ 20 መስከረም ዝቐፀለ ፅምብል ንትምህርታዊ ማሕበራውን ስፖርታውን ንጥፈታት ተምሃሮ ቤት ትምህርቲ ሰውራ መምህራኖምን ኣለይቶምን ዘንፅባርቕ ስእላዊ ምርኢት ከምኡውን ምርኢት ሰነዳዊ ፊልም ዘጠቃለለ እዩ ነይሩ። ሓለፍትን ኣባላትን ቤት ፅሕፈት ኤምባሲ ሓለፍቲ ሃገራውያን ውዳቤታት ከምኡውን ዕዱማት ኣብ ዝተረኽብሉ መዛዘሚ መደብ ቆንስል ኤርትራ ኣቶ ፀጋይ መሓሪ ንድሕረ ባይታ ትምህርቲ ኣብ ኤርትራ ከምኡውን ዝርግሐ ኣገልግሎት ትምህርቲ ድሕሪ ናፅነት ዝተረኽበ ዓወታትን ዘሎ ብድሆታትን ብምጥቃስ ሕፅረታት ንምፍታሕ ብፍላይ ድማ ኣሕደርቲ ኣብያተ ትምህርቲ ንምምዕባል ተበጋጊሱ ዘሎ መደብ ንምዕዋት ተራ ኣብ ወፃኢ ዝነብሩ ዜጋታት ክዓዝዝ ኣዘኻኺሮም። ሓላፊ ህዝባውን ኮማውን ጉዳያት ኣቶ ሮሞዳን ኣሕመድዲን ብወገኑ ትምህርቲ ኣብ ህንፀት ሃገር ብዝብል ዛዕባ ሓያል ሃገር ንምህናፅ ተወዳዳሪ ፍልጠትን ክእለትን ዝዓጠቐ ብቑዕ መንእሰይ ምፍራይ ከምኡውን

0: ምግባርን ሓባራዊ ራእይን ዘለዎም ዜጋታት መኹስኳስ ከም ዘድሊ ገሊጹ። ዝኽሪ ምምስራት ቤት ትምህርቲ ሰውራ ኣብ ንፅምብለሉ ዘሎና ኣጋጣሚ ኩሎም መትከላት፣ ክብርታት፣ ራእይ፣ ዕላማን ውፅኢትን ናይታ ቤት ትምህርቲ ድሉል መሰረት ንሓድሽ ወፍሪ ህንፀት ሃገር ምዃኖም ኣቶ ሮሞዳን ብተወሳኺ ኣገንዚቦም። ብዘይካዚ ፍልስፍናዊ ህዝባዊ ጉንባር ኣብ ትምህርቲ ከምኡውን ታሪክ ቀያሕቲ ዕንበባ ዝገልጽ ወረቓቕቲ ቀሪቦም። እቲ ናይ ዝኽሪ መደብ ብስነ ጥበባዊ መሰናድኦታት ማዕሪጉ ነይሮም።
1: ኣብ ዞባ ማእከል መደባት ንኡስ ርቡሕ ቃፅዖ ሕርሻ ብምልኣት ንምትግባር ብዝተወደበ መልክዕ ይስራሕ ከም ዘሎ ወኪል ክፍሊ ሕርሻን መሬትን ኣቶ ኣስራት ሃይለ ብ22 መስከረም ኣብ ዝተኻየደ ኣኼባ ገሊፆም። ኣብቲ ሞያውያን ሕርሻን ዕድመ ዝተገብረሎምን ዝተረኽቡ ኣኼባ ኣቶ ኣስራት ሚኒስትር ሕርሻ ናይ 5 ዓመት እስትራቴጂካዊ ውጥን ስራሕ ኣውፅኡ ይነጥፍ ከም ዘሎ ብምጥቃስ ምዝነበረ ዋሕዲ ዝናብ ክራማት ኣብ ዝቕፅል 3 ኣዋርሒ ሓረስቶት ኣማራፂ ሜላታት ተጠቒሞም እታታውነቶም ክብ ንምባል ከም ዝስራሕ ኣብሪሆም። መደባት ንኡስ ርቡሕ ቃፅዕ ሕርሻ ብዘይ ዕዙዝ ተሳትፎ ሕብረተሰብ ብሓፈሻ ኣመሓደርቲ ንኡስ ዞባታት ድማ ብቐንዱ ከምዘይዕወት ብምጥቃስ ዓድታት ንመደባት ንኡስ ርቡሕ ቃፅዕ ሕርሻ ዘድሊ ከም ማልኣ መደባት ምዕቃብ ሓመድን ማይን ብስፍሓት ከካይዳ ብመስመር ምዝራእ ከዘውትራ ባህርያዊ ድኹዕን ምሩጥ ዘርእን ክጥቀማ ከምኡውን ስገም ዘልምዑ ሓረስቶት ኣልጊቦም ጥረታት ክዘርኡ ተላቢኦም። ሓለፍቲ ኣብያተ ፅሕፈት ሕርሻ ኣብ ንኡስ ዞባታት ብወገኖም መደባት ንኡስ ርቡሕ ቃፅዕ ሕርሻ ዕላማኡ እተታውነት ምክዕባት ምዃኑ ብምግላፅ ዝርዝር ዝተሰላሰለ ንጥፈታት ምዕቃብ ሓመድን ማይን ኣቕሪቦም። ተሳተፍቲ ኣብ ዝሃቦ ርእቶም ብድንፋዕ ሓምላይ ምግቢ እንስሳን ምምስራት ቤት ትምህርቲ ግራት ሓረስቶትን ዓብ ለውጢ ስለ ዘለዎ ብስሩዕ ክስርሐሉ ተላብዮም። ኣብ መወዳእታ ዋና ኣካየደ ስራሕ መምሕዳር ዞባ ማእከል ኣቶ ዘርኢ ተወልደ ብርሃን ሓረስቶት ብሚኒስትር ሕርሻ ዝወፀ መርሓ ተኸቲሎም መደባት ንኡስ ርቡሕ ቃፅዕ ሕርሻ ንምዕዋት ዝወስድዎ ዘለዎ ተበግሶ ኣተባብዓ ውፅኢት ይርከቦ ከም ዘሎ ብምጥቃስ ኩለን ዓድታት ብዝተወደበ ክሰርሓሉ ኣዘኻኺሮም። ፍወሳን ሕውየትን ፊስቱላ ኣካላዊ ቁጠባውን ማሕበራውን ክኸውን ከም ዝግባእ ሞያውያን ይመኽሮም። ነዚ ዝተገንዘባ ኣደታት ንኡስ ዞባ ሰንዓፈ ንማእከል ተሃድሶን ሕውየትን ፊስቱላ ዓይነታዊ ደገፍ ገይረን ኣለዋ። ንፀብፃብ ወኪል ኤሪና መሪሕ ተስፋይ እልልታ ሃፍተ ማርያም።
2: ናብ ማእከል ተሃድሶን ሕውየትን ፊስቱላ መንደፈራ ዝግበአ ምብፃሕ ምትብባዕን ኩነት ኣሞራልን ሕውየትን ተሓከምቲ ዝፈጥሮ ፅልዋ ተርእዮ ፊስቱላ ንምውጋድ ኣብ ዝግበር ፃዕሪ ደፋዓ ሓይሊ ከም ዝኾነ ሞያውን ሕክምና ገሊፆም። ዶክተር ሃብተ ሃይለ መለኮትን ዶክተር ኣብርሃም ኣማንኤልን ነዚ ዝገለፁ ወከልቲ ንኡስ ዞባ ሰንዓፈ ብ22 መስከረም ኣብቲ ማእከል ተዓቒበን ሕክምናዊ ናቤት ንዝግበረለን ዘሎ ተሓከምቲ ንምትብባዕ ኣብ ዝወደብዎ መደብ ንጠንቅን ሳዕቤናትን ፊስቱላ ኣመልኪቶም መብርሂ ኣብ ዝሃብሉ እዩ። ፍወሳን ሕውየትን ፊስቱላ ኣካላዊ ቁጠባውን ማሕበራውን ክኸውን ከም ዝግባእ ብምጥቃስ ሚኒስትሪ ጥዕና ኣብ ማእከል ተሃድሶን ሕውየትን ፊስቱላ መንደፈራ ንዝርከባ ተሓከምቲ ብነፃ ዝገብሮ ካብ መጥባሕቲ ክሳብ ኣካዳማያውን ሞያውን ትምህርትን ስልጠናን ዝዝርጋሕ ኣገልግሎት ብሕብረተሰብ ብውዱብ መልክዕ ክድገፍ ከም ዝግባእ ኣገንዚቦም። ሜዲካል ዳይሬክተር መውከስ ሆስፒታል መንደፈራ ዶክተር ሰዓረት ተስፉ ብወገኑ ብሰንኪ ሃሳዊ ልምድታት መርኣ ትሕቲ ዕድመን ዕጉት ሕርስን ኣዴታት ንፊስቱላ ከም ዝቃልዓ ብምጥቃስ ኣብ ዕድመ ፍርያምነ ዝርከባ ኩለን ደቂ ኣንስትዮ ግቡእ ክትትል ቅድመ ሕርሲ ክገብራን ኣብ ትካላት ጥዕና ክሓርሳን ምሒዱ። ኣባል ባይቶ ንኡስ ዞባ ሰንዓፈ ወይዘሮ ግደይ ተስፋይ ብወገና ንግዳያት ፊስቱላ ንዝግበር ዘሎ ኩልንትናዊ ናቤትን ሓገዝን ድሕሪ ምምስጋን ካብ ጉዱሳት ነበርቲ ንኡስ ዞባ ሰንዓፈ ብዝተዋፀአ ገንዘብ ንተሓከምቲ ዘገልግል መነፃፅህ ንዋትን ኣልባሳትን ዘጠቓልል ንዋታዊ ደገፍ ከም ዘበርከቱ ገሊፃ። ተሓከምቲ ብወገንን ኣብቲ ማእከልን ዝግበረሎን ዘሎ ሕክምናዊ ሓገዝን ብሕብረተሰብ ዝግበረሎን ዘሎ ንዋታዊ ሞራላውን ደጋፋትን ኣብ መስርሕ ሕውየትን ዓብዪ እጃን ከም ዘለዎ ብምጥቃስ በፂሒኖ ዘለዎ ደረጃ ውፅኢቱ ናቱ ከም ዝኾነ ሓቢረን።
1: ስዕብ ዜና ወፃ እዩ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ፣ ወከልቲ ኣሜሪካን ኢራንን ትማሊ 22 መስከረም ኣብ ከተማ ኒውዮርክ ተራኺቦም ከም ተዘራረቡ ተቓሊሖም። ኣብቲ ወገን ኢራን ብሚኒስትር ጉዳያት ወፃኢ ኢራን ዓባስ ኢራቅጂ፣ ብወገን ኣሜሪካ ድማ ብፍሉይ ልኡኽ ፕረዚደንት ትራምፕ ስቲቭ ዊትኮፍ ዝተመርሑ ዝተሳተፎ ንኣስታት 3 ሰዓታት ዝቐፀለ ዝርርብ ዝተበፅሐ ስምምዕ እኳ እንተዘየለ ንተወሳኺ ዘተ ባይታ ከጣጥሕ ከም ዝኽእል ግና ተገሊፆም። ኢራን ንመጻ ብሆርሙዝ ንምኽፋት ኣብ ልዕሊ ወደባታት ጸኒዒ ዘሎ ክርዳና ክልዓል ደስኪሉ ዘሎ ገንዘባ ክልቀቕን ኣሜሪካ ኣብ ልዕሊኣ ተካይዶ ዘላዊ ኩናት ደው ከተብሎን ዝርከቦ ቅድሚ ኩነት ኣቕሪባ ፕረዚደንት ትራምፕ እቲ ርክብ ውፅኢታዊ ምንባር ብምጥቃስ ኣብ ቀረባ መጻኢ ተወሳኺ ዘተ ከም ዝካየድ ኣሚትሎ ይኹን እምበር ፕረዚደንት ትራምፕ ጎኒ ጎኒ እትርከብ ኣሜሪካ ኣብ ልዕሊ ኢራን ከቢድ መጥቃዕቲ ከም ተካየድ ብምጥንቃቑ እቲ ዲፕሎማሳዊ ተበግሶ ኣብ ሓደጋ ክወድቕ ከም ዝኽእል ይቀልሓሎ ነቲ ወተሃደራዊ መጠንቀቕታ ዝኾነነ መንግስቲ ኢራን ፕረዚደንት ትራምፕ ትግባረቲ ኣቐዲሙ ዝተበፅሐ ናይ ምርዳእ መዘክር ንምውሓስ ክሰርሕ ፀዊዖም ኣብ ልዕሊ ኢራን ንዘፅደቐቶ እገዳ ብሓሙሽተ ዓመት ዘናዋሓቶ ኣሜሪካ ካብን ናብን ኢራን ንዝንቀሳቐሳ መንገድታት ኣየር ኢራን ደው ከም ተብሎ ክተጠንቀቕ ቀኒያ ኣላ ኣሜሪካን ኢራንን ኩናት ብሰላም ንምዕራፍ ክዘራርባ ድሕሪ ወርሒ ንሓሰ ይቕሬታ ድሕሪ ወርሒ ሰነ ናይ ፈለማ ምዃኑ ፀብፀባት ይጠቕሶም ኣሜሪካ ኣብ ፀታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምዕ ምስ መንግስቲ ደኒማርክ ተፈራሪማ እቲ ትማሊ 22 መስክርም ኣብ ከተማ ኒውዮርክ ዝተኸተመ ስምዕ ኣሜሪካ ኣብ ደሴት ግሪንላንድ ንዝፀንሐ ወተሃደራውን ፀታውን ህላወ ክተስፍሖ ካልኦት ሃገራት ድማ ብዘይናታ ፍቓድ ኣብታ ደሴት ቁጠባዊ ወፍሪ ከይገብራ ዝዓግት ምዃኑ ተገሊጹሎም ብመሰረቲ ውዕል ኣሜሪካ ነታ ደሴት ፀጥታዊ ጥራይ ዘይኮነ ዘላቐ ቁጠባዊ ደገፍ ክትገብረላ ምዃና እውን ተፈሊጦም እዚ ታሪኻዊ ተባሂሉ ዝተጠቕሰ ስምምዕ ንልኡላውነትን ግዛኣታዊ ሓድነትን ደሴት ግሪንላንድ ባዕሉታ ከም ዘይጸሉ ፕረዚደንት ዶናልድ ትራምፕ ገሊጾም እዚ ከምዚ ኢሉ እንከሎ እቲ ውዕል ንፀጥታዊ እስትራቴጂካዊ ሕልሚ ኣሜሪካ ኣብ ዞባ ኣርክቲክ ዘረጋግጽ ምዃኑ ፕረዚደንት ትራምፕ ሓቢሮም ኣሜሪካን ዴንማርክን ኣብ ዝሓለፈ ሰሙን ኣብ ጉዳይ ፀጥታ ደሴት ግሪንላንድ ኣብ ስምዕ ከም ዝበፅሓ ዝፍለጥ እዮም ፕረዚደንት ዶናልድ ትራምፕ ንደሴት ግሪንላንድ ንምውራር መደብ ከም ዘለዎ ክህቦ ፀንሐ መግለፂታት ካብ መንግስቲ ደኒማርክን ካልኦት ሃገራት ኤሮጳን ተቃውሞ ክገጥሞ ምፅንሑ ይዝከር ኮሎምብያን ኮስታሪካን ፀጥታውን ወተሃደራውን ሽርክነተን ከስፍሓ ተሰማሚዐን እቲ መራሕቲ ክልትኤን ሃገራት ትማሊ 22 መስከረም ኣብ ኮሎምብያ ኣብ ዘካይድዎ ዝርርብ ዝተበፅሐ ስምምዕ ብቐንዱ ምስጋር ዘይሕጋዊ ዕፀፋደስ ንምግታእ ዝዓለመ ምዃኑ ተገሊጾም ነቲ ስምዕ ንምትግባር ክልትኤን ሃገራት ፀጥታዊ ሓበሬታ ክለዋወጣ ሓበራ ወተሃደራዊ ልምምድን ኮለላን ከካይዳ ከምኡ እውን ስሩዕ ርክባት ክውድባ ምዃነን ሓቢረን እዚ ከምዚ ኢሉ እንከሎ ኮሎምብያን ኮስታሪካን ናይቲ ኣሜሪካ ምስጋር ዕፀፋደስ ንምግታእ ኣብ ባሕሪ ካሪብያን ተካይዶ ዘላ ወተሃደራዊ ወፍሪ ክፅምበራ ምዃነን ገሊፀን ኣሜሪካ ሃገራት እቲ ዞባ ፀጥተ ንምሓስ ናብቲ ካብ ዝሓለፈ ዓመት ተካይዶ ዘላ ወፍሪ ክፅምበራ ክትፀውዕ ምፅናሓ ዝፍለጥ እዮም ኣብ ሪፓብሊክ ደቡብ ኣፍሪቃ ትማሊ 22 መስከረም ብዝተኻየደ መጥቃዕቲ ፈኪስ ብረት ቆልዓ ሰበይቲ ዝርከብኦም ብውሕዱ 11 ሰባት ከም ትቐትሉ ተቓሊሖም በቲ ኣብ ከተማ ደርባን ዝተፈፀመ መጥቃዕቲ 3 ብከቢድ ከም ዝቆሰሉ ዝገለፁ ሰመዚ ፀጥታት ሃገር ብሕታዋነት ብረት ዘንቀሎ ክኸውን ከም ዝኽእል ኣሚቶም ፈፀምቲ ናይቲ መጥቃዕቲ ንምሓዝ ኣብ ከተማ ደርባንን ከባቢኣን ፅዑቕ ፀጥታዊ ስርሒት ይካየድ ከም ዘሎ እቶም ሰመዚ ገሊፆም ኣለዎም ሪፓብሊክ ደቡብ ኣፍሪቃ ብሕታዋነት ብረት ዝጠንቁ ብበዝሒ መጥቃዕትታት ካብ ዝካየደለን ሃገራት ምዃና ይፍለጥ ነቲ ተርእዮ ንምቁፃር ተሪር ሕጊ ከም ዘፅደቐ ዝገልፅ መንግስቲ ደቡብ ኣፍሪቃ ኣብ ትግባርኡ ዝነጥፉ 10 ሽሓት ወተሃደራትን ሓይልታት ፀጥታን ኣዋፊሩ ከም ዘሎ ይሕበር ተርእታት ኤልኒኖ ጠንቂ ጥዕናዊ ፀገማት ይኸውን ከም ዘሎ ውድብ ጥዕና ዓለምን ኣህጉራዊ ውድብ ሜትሮሎጂን ሓቢሮም ኣብ 226 ኤልኒኖ ምዘስዓቦ ኩትር ዋዒ ብዝታሓዝ ጥዕናዊ ፀገማት ኣብ ኣህጉር ኤሮጳ ጥራይ ልዕሊ 35,000 ሰባት ከም ዝመቱ እተን ኣህጉራውያን ውድባት ገሊፀን ብዘካዚ እቲ ተፈጥራዊ ተርእዮ ብዝኸተሎ ሕፅረት መግቢ ደረጃ ዓለም ኣብ ኩቱር ጥሜት ናይ ዝነብሩ ሰባት ቁፅሪ ክብ ከም ዝበለ ተሓቢሮም እዚ ከምዚ ኢሉ እንከሎ ብሰንኪ ኤልኒኖ ኣብ ኤሮጳ ኤስያ ኣሜሪካን ገለ ክፋላት ኣፍሪቃን ብዝኽሰት ዘሎ ተደጋጋሚ ሓደጋታት ባርዕ መጠን ብከል ኣየር ከም ዝወሰኸ ክኢላታት ይጠቕሱ ኣብዚ ዓመት እዚ ኣብ ሰፊሕ ክፋል ዓለምና ተኸሲቱ ዘሎ ተርእታት ኤልኒኖ ኣብ ዝመፅእ ዓመት እውን ክቕፅል ከም ዝኽእል ግምታት ኣሎ ብገምጋም ኣብ ነፍሲ ወከፍ 2 ወይ እውን 7 ዓመታት ዝኽሰት ኤልኒኖ ን12 ኣዋርሕ ከም ዝቕፅል ይጥቀስ ኤልኒኖ ኣብ 223 224 ኣብ ሰፊሕ ክፋል ዓለምና ኣጋጢሙ ምንባሩ ፀብፀባት የረድኦም ኤሮጳዊ ሕብረት ኣጋጢሙ ዘሎ ሕፅረት ፀዓት ንምቅላል ህፁፅ ኣኼባ ከካይድ ስሎቫኪያ ፀዊዓ ቀዳማይ ሚኒስትር ስሎቫኪያ ሮበርት

ፓስፊኮ ኣብዚ እዋን እዚ ኣብ ኤሮጳ ተኸሲቱ ዘሎ ሕፅረት ፀዓት ኣብ ዝኾነ ካልእ እዋን ተራእዩ ከም ዘይፈለጥ ብምጥቃስ ኣባል ሃገራት ንምግትኡ ህጡፅ ስግምቲ ክወስዳ ዘይምኽኣለን ከም ዘተሓሳስቦ ገሊፆም። ንዩክሬን ገዚፍ ወተሃደራዊ ሓገዝ ዝልእኽ ዘሎ ኤሮጳዊ ሕብረት ቁጠባዊ ፀገማት ንምፍታሕ ዛጊት ዝጥቀስ ስጉምቲ ከም ዘይወሰደ ቀዳማይ ሚኒስትር ፊኮ ወቂሶም። ኤሮጳዊ ሕብረት ምስ ኔቶ ተዋሂዱ ኣንጻር ሩስያ ኩናት ንምእዋጅ ይሰርሕ ከም ዘሎ ቀዳማይ ሚኒስትር ፊኮ ኣብ ዝሓለፈ ቀረባ መዓልትታት ምግላፁ ዝዝከር እዮም። ኣባላት ሕብረት ዝኾነነት ስሎቫኪያ ንዩክሬን ዝግበር ዘሎ ወተሃደራዊ ደገፍ ብምቋም እቲ ኩናት ብሰላም ክዓርፍ ሓበራዊ ፃዕሪ ከካየድ ክትፅውዕ ምፅንሓ ዝፍለጥ እዩ። ሃገራት ምዕራብ ንዩክሬን ክድግፋ ክብላ ኣብ ቁጠባውን ወተሃደራውን ቅልውላዋት ይወድቃ ከም ዘለዋ እዮም ነቲ ኩነታት ብቀረባ ዝከታተሉ ወገናት ዝሕብሮም። ኣሜሪካ ዓመታዊ ኣብ ሊትዌንያ እትገብሮ ዑደት ምልኣኽ ሰራዊት ክትቅፅሎ ምዃና ሓቢራ። ኣብቲ ሃገር ኣስታት 1,000 ወተሃደራት ዋፊራ ፅንሕት ኣሜሪካ ኣብ ዝሓለፈ ቀረባ ኣዋርሕ ከም ዝሰሓበቶ ዝፍለጥ ኮይኑ ኣብ ዝመፅእ ቀረባ ግዜ ካብኡ ዘይውሕድ ቁፅሪ ከም ትልእኽ ኣነፂራ። ኣሜሪካ ነቲ መስርሕ ካብ 2019 ክተካይዶካ እንተፀንሐት ኣብዚ ዓመት እዚ ግና ክተቋርፁ ከም ትኽእል እዩ ክእመት ፀኒሑ። ሊትዌንያ ሰራዊት ኣሜሪካ ኣብ ምውሓት ፀጥታ ከም ዘገድሳ ብምጥቃስ ክሳብ 1500 ክትቕበል ቅርብነታ ገሊፃ ኣላ። ኣሜሪካ ኣብ ኤሮጳ ዋፊራቶ ንዘላ ሰራዊታ ክተጉድሎ ከም ትኽእል ትእምት ስለ ዘላ ሓያሉ ሃገራት ኣብ ፀጥታዊ ሻቕልወት ከም ዝርከባ ይሕበር። ሰራዊት ናይ ምንካይ መደብ ኤሮጳ ኣብ ፀጥታዊ መዳይ ርእሳ ክትኽእል መልእኽቲ ዘመሓላለፍ ምዃኑ ወተሃደራዊን ክእላታት ይገልፆም። ሩስያ ኣብ ቀዳማይ መንፍቕ 2026 ምስ መሻርክታ ሃገራት ደቡብ ንፍቀ ክቢ ዘካየደቶ ንግዳዊ ምልውዋጥ ምስቲ ናይ ቅድሚ ዓመት ተማሳሊ ግዜ ክነኣፅር ከሎ ብልዕሊ 1500 ከም ዝወሰኸ ተገሊፆም። ብመሰረት ፀብፀባት ሩስያ ብዝሓለፈ 8 ኣዋርሕ ምስተን ሃገራት ኣስታት 300 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየደት ተፈሊጦም። ምስ ህዝባዊት ሪፓብሊክ ቻይናን ህንድን ዘካየደቶ ዝዓበይ ምንባሩ ዝሓበሩቶም ፀብፀባት ፍርያት ሕርሻ፣ ነዳዲ፣ ጋዝ፣ ቴክኖሎጂን ወተሃደራዊ ንዋትን ዝለዓለ ምልውዋጥ ከም ተኻይደሎም ኣረዲኦም። ሩስያን ቻይናን ካብ ጥሪ ክሳብ ንሓሰ ጥራይ ልዕሊ 180 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዳ ብምሕባር እቲ ኣሃዝ ምስ ናይ ዓሚ ተማሳለ ዋርሕ ክናፅር ከሎ ብልዕሊ 24,000 ክብ ከም ዝበለ ገሊፀን። ዓመታዊ ኣስታት 65 ቢልዮን ዶላር ንግዳዊ ምልውዋጥ ከካየዳ ፀንሓ ሩስያን ህንድን እውን ነቲ ኣሃዝ ኣብ ዝመፅእ 3 ዓመታት ናብ 100 ቢልዮን ዶላር ክብ ንምባሉ ይሰርሓ ከም ዘለዋ ሓቢረን። ምስ ሃገራት ምዕራብ ዘይተቃደወት ሩስያ ብፍላይ ድሕሪ 2022 ንግዳዊ ኣንፈታ ናብ ሃገራት ደቡባዊ ንፍቀ ክቢ ከም ዘቕናዓቶ ይፍለጥ። ዜናታት ንምዛም እምበኣር ኣርእስቲ ዜና ክደግመልኩም። ኣብ ሃገራዊ በዓላትን ፌስቲቫላትን ዝቐርብ ያታዊ መውርሻታት ብዓሚቕ መፅናዕቲ ዝተሰነየ ክኸውን መዛኽር ቀሪቦ። ኤርትራውያን ነበርቲ ጁባ ሪፓብሊክ ደቡብ ሱዳን ዝኽሪ ምምስራት ቤት ትምህርቲ ሰውራ ፀምቢሎም። ኣብ ዞባ ማእከል መደብ ንኡስ ርቡሕ ቃፅዑ ሕርሻ ብስፍሓት ንምትግባር ይስራሕ ኣሎ። ወከልቲ ኣሜሪካን ኢራንን ኣብ ከተማ ኒውዮርክ ተራኺቦም ከም ተዘራርቡ ተገሊጾ። ኣሜሪካ ኣብ ፀጥታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምዕ ምስ መንግስቲ ዴንማርክ ተፈራሪማ። ኮሎምቢያን ኮስታሪካን ፀጥታውን ወተሃደራውን ሽርክነትን ከስፍሓ ተሰማሚዐን። ንሰዓት ዝተዳለዎ ዜናታት ተዛዚሙሎ ምስ ተረፉ መደባትና ንሓድከብኩም ብወገና ሰናይ ምሸት።

ولكن

Terima kasih.

Mama.

Thank you.

0: ነዚ ዕላማ ሒዞም እዮም ከይዶም። ይኹን እምበር ንዕላማኻ ክትሃርመሉ ዝኽእል ባይታን ዓቕምን እውን ካልእ ብድሆ እዩ።
1: ኣብ ምስ ከድና ሕጂ ኣጋጣሚ መብዛሕትና ኸ ዳርጋ ኩሉ እናስምኩላ ኢና ምርኩስ እውን ሒዝና ነርና። ኣነ ሕጂ ምርኩስ ነይርኒ እጂ ምርኩስ ነርኒ ርእስና መስታይ ኮይና ተላፂ ነይር መብዛሕትና። ኣብኡ ምስ ከድና ሕጂ ሓደ እንታይ ኣሎ ከም ባህሊ ተጋዳላይ ኮይንካ ንድሕር ከድካ ናይ ተጋዳላይ ዝብል ማዕርግ ወይ ሒዝካ ተኸይድካ ዝኾነ ስታይሲ ክትብድሆ ትኽእል ኢኻ ይከኣል እዩ ናይ ዝብል መንፈስ እዩ ዘለወካ፣ ግን መርገፂ ባይታ ጥራይ ክትረከብ ክትክእል ኣለካ። ስለዚ ንሕና ኣብ ናይ ፖርት ሱዳን ክዛረብቲ ኮይነ ፅቡቕ ኣብ መበገስ ዝሃብኑ ክፍለ ህዝባዊ ምምሕዳር ኣብኡ ፀኒሕምና። ክፍለ ህዝባዊ ምምሕዳር ከዓ ኣብኡ ፀኒሖም ነቲ ህዝቢ ከመይ ዝኾነ መረዳእትኡ ሓፋሽ ውድባ ዝበሃሉ ንጡፋትን ብህጂ ሓደስትን ከመይ ከመይ ምዃኑ ምስኦም ኢና ሂን ምህን ንብል ቦታና እውን ብሓንሳብ መደቀሲና ኣብ ሓደ ከባቢ ስለ ዝነበረ ክንከይድ ከለና ሕጂ እቲ ንሕና በፅሕፈት ናይ ህዝባዊ ግንባርን ርሑቕ እዩ። ማኪና ኢካ ትኸዶ ማኪና ምስከድና ኣብኡ ሕጂ መጀመርያ ምስከር ከዓ ነጅ ብታ ቦታ ኣብ ሰለስተ ቦታ እዩ ፕሮሲዳን ነይሩ ሰለላብ ዝበሃል ሓደ ብሄረ ትግርኛ ዝበዝሐ ዘለዎ ብርሃነ ዝብሎ ሰለስተ ኢና ተሪፍና ካብቶም ዝኸድና ሽዑ 80 ኣነ ከዓ ብታ ድመኖር ትበሃል ብሄረ ትግራይ ዝበዝሕዋ ግርማ ዓለም ዝበሃል ከዓ ደምኮርያ ሕውስዋስ ናይ ገለ ዘለዉዋ ኢና ነ ኣብኣ ምስከድኩ ሕጂ ንጡፋት ሓፋሽ ውድባት ነይሮም ጣዓ ትምህርቲ ኢልና ምስከድና ብፅቡቅ ተቐቢሎምና ሕጂ ሰለስተ ርባዕተ ዝኾኑ ኣብ ሓንቲ ገዛ ፀኒሖምና ማለት እዩ። ተበግሶ ዘለዎ ሰብሲ ገለ ይሕግዞም ኣብቲ ጥራዞም ገለ ብዙሕ ዝኦም ነገር ኣይረኸብናን። ግን እታ ገዛ እንታይ እያ ነይራ ቀፃሊ ካብ ሜዳ ዝመፁ ወይ ስደተኛታት ንፖርት ሱዳን ይኣትዉ ስለ ዝነብሩ ከም መቐበል ጋይሽ ኮይኖም እዮም ሒዞማ ነይሩ። ስለዚ ብኣ ቅርብ ፀኒሕና ኢና ከይድና ሽዑ ሕጂ ከቢድ ነይሩ ንክተኣትወስ ብውሕዱ እንታይ ኢና ገይርና ምስ ክፍለ ህዝማዊ ምማር ኮይና ምስ ህዝቢ እቶም ሓፋሽ ውድቦ ትብልዎም ንራኸብ መምፅኢና ዓላማና ክነግሮም ካብኡ ተበጊስና ከ ቅርብ ብቅርብ ወላ እንዳኸድና እውን እቲ ጎረባቢቲ ክንፀሉ እንተኮይና ኢና ኢልና ትካይዳና ካብ ኣዝዩ ጥንቁቕ ኣበይ ንኸይድ እንታይ ንገብር ነብሰ ግጥኣት ላዕሊ እዩ። ምክንያቱ ዝኽኢልካ ከተማ ኣትልካ ስታይ ምግባር የለን ሃይል ዲስፕሊን ድዩ ድሓር እቲ ዕላማ ናይ ተውድብ ከዓ ስለ ዝኾነ ንእሽተይ ነገር ጉድለት እንተገይርካ እውን ውድብ ከም ዝገበሮ ኣይረኣይዎም ከምዚ ተገይሩ ኣይኮነ እንደገይርካ ስከይገበርካ ከመን ክምሉ ከሎ ልዕሊ ዓቕማ ኮይን ትገብሮ ጌጋ እንተዘይ ኮይኑ ጥንቀቀይ ምስ ህዝቢ ከዓ ትሕትና ኣኽብሮት ኣብ ሓዘን ኣብ ስታይ ከዓ ክንበፅሕ ክንክእል ኣለና። ምርዓት ኣሎ ዝኸይድ ሞት ተሎ ከዓ ትበፅሕ ትላለዮም ሕጂ ርኦሞ ንሱ ከዓ ስለ ዝኾነ ባህሊ ናይቲ ኤርትራዊ እዚኦም ስልሓን እዮም ዝመስሉ እናበለ ኣብቲ መጀመርያ ዓመት ዓመትን ፍርቃን ክሳብ 2 ዓመት ተዘይኮይኑ ድሓር እንዳስታይ እንዳኾነ ከይዱ እንዳፀፈፈ ከይዱ
0: ኣብ ፖርት ሱዳን ገዛ ተኻርዮም እዮም ትምህርቲ ክህቡ ጀሚሮም። ዕላማ ህዝባዊ ግንባር ነቲ ሕብረተሰብ ተሓቢሩ ህፃናት ካብ ናእሽቶኦም ታሪኾም ባህሎም ውድቦም ክፈልጡ ከም ዘለዎም ምስ ህዝቢ ተመያይጦም ሳላ ክፍሊ ህዝባዊ መምሕዳር ንሓፋሽ ውድባትን ሱዳን ከዓ ነቲ ስነ ሓሳብ ህዝቢ እውን ተቐቢልዎ።
2: ኣብ ከሰላ እንታይ ነርተን ከም ዝብለካ ከም ሓደ መቃለሲ ምስቲ ህዝቢ ዘራኽበካ መንገዲ እዩ። ውሑዳት ሓፋሽ ውድባት ዘለዎ ግን ቶም ሓፋሽ ውድባት ካብ ተጋዳላይ ፈሊኻ ዘይትርኦም ኣዝዮም ውፍያት እዮም። ኣባላት ከዓ ናይ ግድን ገለ ክገብሩ ስለ ዘሎም እሶም ከዓ ትምህርቲ ክኸፍቱ ጀሚሮም እጂ ዋሕዲ ስለ ዘለዎም ሓንቲ መፅሓፍ ገለ ተረኪቦም ብኣ ጌርካ ናይ ንጥፋእ ማሃይምነት መደብ ኢሉ ተጀሚሩ እቲ ቦታ ሕጂ ዓባይ ካንቸሎ ሓንቲ ክፍሊ ጥራሕ ዘላታስ ዓባይ ካንቸሎ ነይረ ገዛ ሓንቲ ገዛ ጥራሕ ዘላታ ሕጂ ንዓ ኩላ ተኻርዮማ ዳስ ግንምታይ ዝኸውን ዳስ ኣብኡ ሰሪሖም ብሳዕሪ ሕጂ ኣብኡ ንዴታት ምጥፋእ ማሃይምነት ምህሩ ዝኾነ ኮታ መደብ ምጥፋእ ማሃይምነት ዳሕራይ ብመንእሰያት ገይሮም ከዓ ስሩዕ ትምህርቲ ጀሚሮም ኣባናንሕና ክንመፅእ ከለና ሕጂ ስጋ ሚእቲ በፅሑ ኮኑ ካብ ቀዳማይ ስጋብ ራብዓይ ስጋብ ሓምሻይ ስጋ ሚእቲ ዝበፅሑ

0: ክኾኑ እቶም ቆልዑ ፀኒሖምና። እዚኦም ግን ሽግር ነይሮም። ሓደ ቶም ዝምህርዎም ዓስራይ ዝበፅሐ ሻምናይ ዝበፅሐ ገለ መለ እዩ። ኣብዚኣ ፀኒሑ ፀኒሑ ኢሉ ንካርቱ ምቕፅል ገለ ሕጂ ብዙሕ ኣድማዕ ዝኾነ ነገር ነይሩ። ግን ካብ ባዶ ናይ ግድን ገለ ክትፍትን ክፍትኑ ስለ ዘይነሩ ከምኡ ነይሩ። ሕጂ እዚ ኣካል ናይቲ መፅናዕቲ ዑስማን ሳልሒ እዩ ነይሩ። ከይዱ ንኩሉ ናይ ሱዳን ክፅንዕ ከሎ ኣብ ክሰላ ክንደይ ቆልዑት ኣለዉ፣ ኣብ ካልእ ቦታታት ከዓ እቲ ክፍሊ ህዝቢ ዘለዎ ከምኡ ተኸፍተሉ ክንደይ ኣለዉሲ መፅናዕቲ ሒዙ እዩ መፅ ማለት እዩ። ሕጂ ክንጅምር ከለና ሕጂ ንሕና ኣብዚ ኢና ንጅምር ዘለና ንሕና ሰለስተ ተጋደልቲ ኸይልና ኣብኡ ከዓ እቶም ሓፋሽ ውድባት መብዛሕቶም ኣባላት ማሕበር መንእሰይ እዮም ኣብኡ ፀኒሖምና። እቲኦም ወለዲ መብዛሕትኦም ካብ ከረን ዘዝለቑ ካብ በዓል ደቡብ ደቀ ምሓደ ዘዝለቑ ንህዝባዊ ግንባር ዝፈልጡ ንጡፋት ውድባት ነይሮም። ካልኦት ካብዚ ምዕራብ ናይ ኤርትራ ዘለውን ዝመፁ ነይሮም። ነዚ ኣዝዮም ንጡፋት እዮም። ደቆም ክመሃርሎም ዝደልዩ እዮም። ስለዚ ሓደ ይኹንካ ምስቲ ህዝቢ ሲ ስራሕ ተጀሚሩ። እቲ ኣብኡ ክጅመር ከሎ እቲ ውድብ ስቂኢሉ ኣይጀመረሉ። ምስቲ መንግስቲ ሱዳን እውን ናይ ግድን ምርዳእ ክትገብር ኣለካ። ብፍላይ ተጋደልቲ መፅኦም ገለ መለኸ ይበሃል ከም ናይ ማሕበር ረድኤት ቤት ትምህርቲ ተባሂሉ እዩ ዝኸይድ ነይሩ። ዋላ ይፍለጦ እትወግዓ ግን ናይ ማሕበር ረድኤት እንዳበልካ ኢካ ትኸይድ። ቁፅሪ እንግሊዝ ስነ ፍልጠት ማሕበራዊ ዝተምህሮ ካልእ ካልእ ክለባት ትምህር ሕጂ እቲ ዩኔስኮ ካብ ሻብዓይ ክፍሊ ስለ ዝቕበል ንሕና ስርዓተ ትምህርቲ ካብ ቀዳማይ ስጋብ ሓምሻ እዩ። ንሕና ሕጂ ምእንቲ በኣ ክቕፅሉ ስጋብ ሻድሻይ ከዓ ቐፂልናዮ ማለት እዩ። እታ ትምህርቲ ብእንግሊሽ ተማሂሮም ናብ ዩኔስኮ ተፈቲኖም ይኣት ማለት እዩ።
1: ኣብ ከሰላ እውን ብተመሳሳሊ ብዙሕ ብድሆታትን ባህ ዘየብል ካልእ ፖለቲካዊ ጽልዋታትን እዩ ጸኒሕዎም። ነዚ ብውሑድ ዓቕሚ ግን ከዓ ብልዑል መረዳእታ ክገጥምዎ ነይርዎም።
0: ሕጂ እንታይ ኮይኑ እቲ መጀመርታ ከም ዝብለካ ክሳብ ምእቲ ዝኾኑ ምስ ነይሮም። ዳሕራይ ግን እቲ ንጥፈት እቶም ዝመሃሩ ነቶም ዘይመሃሩ እቶም ወለዲ ነቶም ካልኦት እውን እንዳጸለዉ ምስከደ እታ ዳስ ዝነበረት ምስ ናይ ትምህርቲ ሓለፍቲ ናይ ሱዳን ምርዳእ ብምግባር ሱዳናውያን ናይ ንግሆ ምህርሉ ንሕና ከዓ ናይ ምሸት ንምህረሉ እቲ ቤት ትምህርታቶም ብከምኡ ጥራሕሲ 2-3 ቤት ትምህርታት ናቶም ወሲኽና እንደገና ብካልእ ወሲኽና ስጋብ 5-6 ቤት ትምህርቲ በፂሑ ማለት እዩ። መጨረሻ ሙሉእ መዓልቲ ክትምህር ፀኒሕካ ሙሉእ ምሸት ከዓ ክትእር ና ትሓድር።
2: እቲ ካሪክልም ሕጂ ንኤርትራ ናይ መፃኢ ወለዶ ዝክስኩስ ካሪክልም እንተኮይኑ ቀራርቦ ናተሓሕዞን ናይ ገዛእ ርስኻ ካሪክልም ክህልወካ ኣለዎ ማለት እዩ። ስለዚ ናይ ሱዳን ካሪክልም ወይ ናይ ካልእ ካሪክልም ዘይኮንና ንጥቀም እቲ ናሕና ኤርትራዊ ካሪክልም እዩ። እቲ ዘቐርብ ኣብነታት ዘቐርብ ዛንታታት ስቶሪታት ተኮይሉ ወላ ምስለታት ተኮይኑ ተነገለሲ ኤርትራዊ ባህሊ እዩ። እቲ ክብርታት እቲ ባህልና ዝበሃል ኣባህላታት ምስላታት ገለ ዝበሃል ዘለሲ ነቲ እቲ ሕብረተሰብና ዝጥቀመሉ ቋንቋን ብህጂ ክኾኖ ንደልዮ ምስምዕ ባለን ናተና ካሪክልም ስለ ዝኾነ እየና ሃገሮም ዘኽብሩ ውድቦም ዝፈቱ ህዝቦም ዘኽብሩ ውፍያት ንሃገሮም ሓለይቲ ተጣባቕቲ ስውኡላ ዜጋታት ክፈሩ ኣለዎም እዩ። ኣብቲ መግዛእቲ ምስ እዩ ድሕሪ ናፅነትካ ኣብ ምህናፅ ናይ ኤርትራ ዘሐሙላ ኸታ
1: መጀመርያ እኹል መፅናዕቲ ጌርካ ንህዝቢ ጐስጒስካ ኣሚንካ ኣብ ሜዳ ዝተላለወ ስርዓተ ትምህርቲ ዓጢቕካ ምስ ወለድን ካልኦት ኣካላትን ወርሓዊ ገምጋም እናካየድካ ሕብረተሰብ ብዝኸዶ ኸይጠፍ ዓብዪ ወፍሪ ተበጊሱ ስርሑ ብግቡእ ጀሚሩ።
2: ፀብፃብ ዓመታዊ ውስጢ ፀብፃብ ንገብር ኢና ዘን ኩለን ኣብ ሱዳን ዘለዋ ማዓስከራትን ገለን ተኣኪብካ ፀብፃብ ይገብር ንሜዳ ከዓ ሪፖርት ዝኸውን ካብኡ ተበጊሱ እውን ምኽርን ሓበሬታን መምርሕን ስለ ዝመፀካ። ስለዚ ኣብቲ ብድምር ናይ ዘን ኩለን ኣብ 1980 ሲ 700 ተምሃሮ እዮም ነሮም ጠቕላላ ማለት ናይ ኩለን ናይዘን ኩለን ዝብለካ ዘለኹ ናይዘን ድምር ናይ ከሰላ ናይ ገለ ደማሚርካ እታ ናይ መጀመርያ ክንጅምር ከለና ኣብ ሱዳን ዳሓር ግን ከምቲ ዳሓር ዝረኸብኮ ግን ኣብ 1988 ኣቢሉ ሕጂ ልዕሊ 4,000 ኣቢሉ

0: ነይሩ ማለት እዩ። እቲ ቁፅሪ
1: ክለባት ስለ ዝነበራ ብዙሕ ነገር እዩ ዝንፀባረቕ ነይሩ። ስፖርት፣ ስእሊ፣ ባህላዊ ምርኢትን ካልእን ይካየድ ነይሩ። ክሳብ ስዋኪን እናኸዱ እውን ባህሊ የርኢ ነይሮም። መሰረታዊ ምስፍናዊ ኣተሓሳስባ ኣበ ምጥፋእ እውን እቲ ሰውራዊ ትምህርቲ ተራ ነይርዎም። ስሩዕ ትምህርቲ መሃብ ጥራይ ዘይኮነ ስነ ምግባር፣ ኣእምራዊ ንቕሓት፣ ሃገራዊ ስምዒትን ካልእን ኣበ ምዕባይ እውን ዓብዪ ተራ ተጻዊቱ። ከምቲ ኣበጋግሱኡ ኸዓ ዕላሙ ሃረመም
0: መሰረታዊ ለውጢ መጺኡ ህዝባዊ ግንባር ናይ ሓቂ ተኸልዑ ማለት እቲ ኣብቲ እዋንቲ ማሕበራዊ ለውጢ መጺኡ ተሳታፍነት ኣዝዩ ልዒሉ
2: ልዕሊ 10 ብደረጃ ኤይ ንብሎ ጋንታታት ገይርና ሽዑ ካባና ናህና ተፃወቲ ዝነበሩ ኣብቲ ጅሮና ምሳና ዝሳተፉ ስጋብ ኣብ ናይ ሱዳን ጋንታታት ኣብ ከሰላ ዝነበራ ኣብኡ ዝምረፁ ደረጃ በፂሖም እዚ ዓብ ፅልዋ ገይሩ ኣብ ቤት ፅሕፈትና ምእታው ከም እንዳ ፀላእ ዝቆፅርዎ ዝነበሩ ኣባና እዮም ዝእከቡ። እቲ ናይ ባህሊ ከዓ ኣብ ከሰላ ጥራሕ ዘይኮነ ንፖርት ሱዳን ከድና ኣርኢና፣ እንደገና ንካርቱም ከድና ርኢና፣ ንሜዳ ከይተረፈ ፌስቲቫል ተካየደሉ ኣብኡ ከይተረፈ መፂና ርኢና። በዓል ግርማይካ ዳኸድካ ንጥፈታት ካየድ ነይሩ።
0: ተጋዳላይ ባህሊ ኢኻ ትሕዝ። ናይ ተጋዳላይ ባህሊ ማለት ከዓ ንኩሉ ብድሆታት ሰጊድካ ኣብ ዘለካዮ ቦታ ኣድማዕ ምግባን ማለት እዩ። ኣብ ውሽጢ ፀላእ ክትከውን ትኽእል፣ ኣብቲ ቅድሚ ግንባር ክኸውን ይኽእል። ኣብ ዝተሰለፍካዮ ኣብ ዝሃለኻዮ ዓውዲ ንረብሓ ናይ ሃገርን ዕላማ ናይ ውድብን ንምርግጋፅ እዩ። ሱዳን ክንከይድ ከለና እዚ ተመክሮ እዚ ሒዝና ኢና ከይድና፣ እዚ መልእኽቲ እዚ ሒዝና ኢና ከይድና። ብቐፃሊ ከዓ ርክብ ኣሎን ምስ ሜዳ። ክረምቲ ክኸውን ከሎ ኣብቲ ክረምቲ ግዜ ሜዳ ኢና ንኣቶ ዘካብ ገለገለ እንተዘይኮይና ኩላብ ሜዳ እያ ተኣቶ። ኣብ ሜዳ ሕጂ ሰሚናራት እዩ ዝውደብ። ናይ ተመክሮ ምልዋጥ ኣለቆ ቀፃሊ
1: ነገራት እናተማዕራረ ይከዱ። ብዓረብ ከይተረፈ ትምህርቱ ክህቡ ካሉ ኣተሓሕዘኦምን ኣመሃህሮኦምን ተፋጥዋል። ውፅኢት ናይዚ ድማ ብትምህርቲ ኣብ ዝለዓለ ደረጃ ዝበጽሑ ምሁራት፣ ደረፍቲ፣ ተዋሳእቲ፣ ሙዚቀኛታትን ኣብ ካልእ ሞያ ተዋፊሮም ዝርከቡ ሰባትን ኣፍረዩ።
0: ብዛዕባ ህዝባዊ ግንባር ንዛረበሉ ምክንያታዊ የለን። ኣካዳሚ ንኩሎም እዚኦም ኤርትራውያን ኣብዚ መፂኦም ዘለዉ ደቂ ውድባት ናይ ህዝባዊ ግንባር ይኹኑ ዘይ ውድባት ይኹኑ ንህዝባዊ ግንባር ዝፈትዋ ይኹኑ ኣይፈትዋ እዚ ክምሕቶ የላዓለን እዩ። ስለዚ እቶም ቆልዑ ኩሎም ክመፁ ስለ ዘለዎም ዝኾነ ፖለቲካ ዝመስል ንህዝባዊ ግንባር ዝንእ ንካልእ ካ ዘናእስ ኣብቱ ዝኾነ ስታይ ንገብርና ኮርስ ዝተምፅኦ ስነ ጥበባዊ ስታይ ክህልዎ ክእል እዩ። መድሓርሓርቲ ናይ ገለ ዝብል ክህልዎ ክእል እዩ። ብቐጥታ ግን ዘሎ ዝጠቅስ የለን። ስልሳዊ ዝምድና ዝበሃል ክነግረካ ኣብቲ ሱዳን ይሰርሕ ነይሮ ሙሉእ ብምሉእ ግብርን ክለሳ ሓሳብን ብግብሪ ይሰርሕ ነይሩ ኣብኡ ይሰርሕ ነ ህዝቢ ሱዳን ግን ሓቂ ዘረባ ክነግረካ ጥዑም ህዝቢ ብጣዕሚ ህዝቢ ኣብ ቅርኒ ኣፍሪቃ ካብ ዘሎ ህዝቢ እቲ ዝበረኸ እቲ ዝሓየለ እዩ። ምክንያቱ ቤት ትምህርትናሲ ንመንበሪ ዝተሰርሐ ገዛ እዩ። ኣብ ውሽጢ የመን ፀጋም ብጎድኒ ንክልተ ነፀላ መንደቕ ሲ ንክልተ ነፀላ መንደቕ ናይቲ ገዛ ሲ ገዛውቲ ኣሎ ጎረባብትና ዝሰምዕ ሕጂ ብዙ ካል መጠን እቶም ደቅና ንነግሮም ኢና ቆልዓ ቆልዓካ ጫቅጫቅ ኣሎ ርቢሽኩምና ግሊ ኢሉ ዝዛረብ ሰብ የለን።
1: ዕላማኻ ክትሃርም ጥበብ የድልየካ። ኣብ ሱዳን ዝሰርሑ ዝነበሩ መምሃራን እምበኣር እቲ ዘድልዮም መልእኽቲ ቀስ ገይሮም እዮም ዘስልኽዎ ነይሮም። ነቲ ሕብረተሰብ መሲልና እናተጓዓዝና ዕላማ ንሃሪምና ኢና። ድሕሪ ምባል
0: ብልክዕ ብኩሉ መዳያት ሃሪምና ዋላ ብፖለቲካ ዋላ ብብልፅነት ናይቶም ዝመሃርናዮም ንህና ንበዓልና እውን ተማሂርና ውፅኢት ተረኺቡ ዩ ሰሪሒ እዩ። ዋላ ድሕርና ፅነት ኣብ ዝተፈላለየ ዋላ ኤርትራ ዋላ ወፃኢ ከይዶም ዝተፈላለየ ንረክቦምን ብሉፃት ተምሃሮ ኮይኖም እዮም።
2: ኣነ ሓደ ካብ ዝሕበነሉ ቦታ ስራሕ ኮ ኣብ ሱዳን እዩ። ብጣዕሚ ተዓዊትና ኢለ ዝሓስብ
0: ምጥፋእ ማሃይምነት እውን ተኸይዱ እዩ ተሓጋዚ ናይቲ መደብ ምክንያቱ ካል ናይ ተመምርሒት ስለ ዝነበረት ቶም ዓበይቲ እውን ከም ዝመሃሩ ተገይሩ እዩ። ሕጂ ነቲ ንቕሓት ክም ንምባል ሲ ተን ስድራ ብየን ባዕለተን እውን ተን ኣንቢ

0: ፅሕፍም ፅሕፎም ዘይክእሉ ከም ዝመሃሩ ክግበር ኣሎ ተባሂሉ እውን ስለ ዝነበረ ኣብቲ ምጥፋእ ማሃይምነት ውን ሓያል ውፅኢት ስለ ተሰርሐ ከም ዝበለካ ሙሉእ እዩ ነይሩ ማለት እዩ። እዚ ሕጂ ትምህርትን ዓበይቲ ኢልና ንዛረበሉ ዘለና ሲ ሶረት ንሱን ሜዳ ኣብ 83 ፅልዋ ናይ ቤትምህርቲ ሰውራስ ኣቶምዚ ኣብ ቤትምህርቲ ሰውራስ ዝተምሃሩ እዮም ኣብ 83 ዘመተካይዶም ማለት እዩ።
1: ካብዞም ኣብ ቤት ትምህርቲ ሱዳን ዝነበሩ መምህራን ተጋደልቲ ገለ ኣብ ንጡፍ ስራሕ ኣለዉ፣ ገለ ድማ ነዚ ዝዕለል ዘሎ ታሪክ ገዲፎም ሓሊፎም።
0: እዋ ሕጂ ሓደ ምስ ብርቱዕ ስንክልንኡ ኣብኡ ዝመሃር እሞ ናይ ብሓቂ ብተወፋይነት ዝሰርሐ ንሕና እውን ክንኸነኣምኖ ንፅገም ንዝነበርና ክሳብ ክንደይ ዓይኒ ዓይኒ እየ ኣብ ዓይኒ ከማ ኣብ ደገ ከይዱ ትራንስፕላንት ማለት ዓይነ ተተኪ እዩ ተገይሩሉ። ሕጂ ንሱስ ካብቲ ንሃና ንላዕሊ ፅዕነት ነይርዎ፣ ምክንያቱ ክእለት ከዓ ስለ ዝነበሩ ናይ ስእሊ ናይ ስነ ፅሑፍ ናይ ስፖርት ንጡፍ ህርኩትን ስለ ዝነበረ ምምህርና ነይሩ ተስፋ ጋብራ ራዕዶ ንብሎ ኮማንዶ ብልዎ ሕጂ ኣሎ ማለት እዩ። ኣብዝታይ ንሱ ክነግር ከሎ ቲ ኣብ ደጋ ዓብዲ ጥልያን ከይዲ እቲ ስታይ ተገይሩሉ ካብኡ ኣነ ብፀተይ ገዲፈ ክምለስ እየ ኢሉ እዩ ከዓ እንደገና ኣብ ስታይ መፅኡ ማለት እዩ። ካልኦት ስንኩላት ኣለዉ በዓል ብርሃን ስረስ ዝብሎም እውን ስንኩል እዩ ጥና ብሉን ንሓል ናሕና እውን ጠርናፊና ዝነበረ ኣብ ፖርትላንድ ግርማ ኣለም ተኪአ ዝብሎ ኣለካ ስንኩላት ንሶም እውን ፀጋይ ንብሎ እውን ጠውኢሉ ተመሳሰለ ናይ ዓይኒ ፀገም ዘለዎ ሕጂ ኣብዚ ዘለዎ እዮም ንሶም ናይ ውልቆም ሂወት የካይድ ኣለዎ ምስቲ ኩነታቶም። ካልኦት እውን ብዙሓት ኣለዉ
2: ነጋሲ ገብረ ድንግል ተወልደ ብርሃ ዝበሃሉ ኣብ ዞባ ደቡብ ኣሎ ኢና መጀመርታ ከይድና። ዳሕራይ ግን ኣማኒኤል ተክለ፣ ትኩእ ሃብቶም፣ ስቴፋኖስ ሃብተ ሚኒስተር ዝተሰወአ ንሱ ምሳና እዩ ነይሩ። መኮነን ኢሳቅ ዝበሃል ድሕሪ ነፃነት ተሰውኡ እዚኦም ኣብ ከሰላ ድሒሮም ዝመፁ ኣብርሃም በርሀ እዚ ናይ ክረምታዊ ማእቶት ሓላፊ ዝነበረ እዚኦም ኣብ ከሰላ ነይሮም። ካልኦት ተክለ ሃይማኖት ዝበሃል ተስፋ ኣለም ትኩሉ ኣብ ናይ ንኡስ ዞባ ሓላፊ ኣብ ሰገነ ይትሎ እዚኦም ኣብ ከሰላ ይመፁ። ዳሕራይ ግን ኣብ ካልእ ከይዶም ከም ዳይረክተራት ከም ገለ እንዳኮኑ ኣብ ሱዳን ካብ ዘገልግሉ ዝነበሩ እዮም። እዚኦም መጀመርታ ዝኸድና 10 ኢና። ዳሕራይ ግን እንዳተወሰኩ እንዳተወሰኩ ብዙሓት ኮይና ማለት
0: እዩ። ፍትዊ ሕጂ እዚ ናይ ክረምታዊ ስራሕ ፍትዊ ልበል ገርግስ ምሳና ይሓ ሃብቶም ስንኩላት ክሳብ ሕጂ
2: በኩረ ፅን በኩረ ዚ ናይ
0: ተኻይዱ ዘሎ ስርዓተ ትምህርቲ ናይ ኤርትራ መሰረቱ ናይ ሰውራ እዩ።
1: ታሪክ ቤት ትምህርቲ ሰውራ ናብ ንኡስ ወለዶ ክመሓላለፍ ብጉቢኡ ክስነድ ዘለዎ ብዙሕ ደረቕ ስእልን ተንቀሳቐስን ክህሉ ይኽእል እዩ። ግን ኣብ ቤት ትምህርቲ ሰውራ ብዙሕ ዛንታታት ስለ ዝተፈጸመ ብዝርዝር እዩ ክጽሓፍ ዘለዎ። ነዚ ኸዓ ኲላትና ኣባላት ቤት ትምህርቲ ሰውራ ብዘይወዓል ሕደር ክንሓስበሉ ዘለና እዩ ብመባልዮም ኣብ መወዳእታ ርእይቶኦም ኣቐሚጦም

ንሪኦ ዘለና ሕጂ መምሃሪ ቻርት ማለት እዩ። ክትምህር ከለካ እሲ መሳለጥያ የድልየካ እዩ። መሳለጥያ ብኸመይ ይዳሎ ነይሩ? እዚ ብኢድ እዩ ዝዳሎ ነይሩ። እዚ ብኢድ ተዳልዩ ንፍሶ ከፍ ተምሃራይ ከዓ ኣብ ቅድሚ ተምሃሮ ወፅኡ ይገልፅ። ብዛዕባ እዚኣ ሕጂ እዚ ይገልፅ እዩ ዘሎ። ዓፅሚ እንታይ እዩ? ዓፅሚ ምናትን ዝበሃልታይ እዩ? ኣብየ ናይ ክፋል ናይ ኣካላትና ርከብ እንዳገለፀ ከሎ ዝወፀ ስእሊ እዩ። ነዚ ሕጂ ምእንቲ ኣብ ጥራዞም ከስፍሩ ከይሽግሮም ከዓ ንነፍሶ ከፍ ተምሃራይ ብዚኣ ብዝነኣሰት መንገዲ ተሳኢላ ኣብ ኢዱ ትወሃቦ። ኣብ ጥራዙ ከዓ ኣብ ገዝኡ ቀሲሉ የስፍራ ነይሩ ማለት እዩ።

0: እዚ ንሪኦ ዘለና ተማሂሩስ ድሮ ኣብ ምንባብ በፂሑ ሕጂ ናበይ ንኸይድ ኣለና ካብቲ ዝጀመረ ትምህርትስ ናብ ውፅኢት ንኸይድ ኣለና ማለት እዩ። እዚኣ ንበዕላ ሕጂ ተማሂራ ድሮ ናበይ ሰጊራ ኣላ ናብ መምህር ሰጊራ ኣላ ኪኖ ምምሃርሲ ሞያዊ ብቕዓት ከም ዘምፅእ እውን ይኸይድ ነይሩ ማለት እዩ። ሕጂ ኣብቲ እዋን ተዝመሃርናዮም ኣብ ሓምሻይ ክፍል በፂሖም ኦፕሬተራት ዝኾኑ ሓካይም ዝኾኑ ክሳብ ሕጂ እውን ኣብ ዞባታት ይሰርሑ ኣለዉ። እዚኦም ሕጂ ፍርያት ናይቲ ምጥፋእ ማሃይምነት እዩ ማለት እዩ። ነዚ ንምግባር እዞም ኣብዚኣ ንሪኦም ዘለና ሕጂ ኣባላት ባህሊ ናይ ቀያሕቲ ዕምባባ እዮም። ንሕና ንድሕር መስመር ወፂና ምጥፋእ ማሃይምነት ክንምህር ከለና እዚኦም ከዓ ጎድነ ጎድና ትምህርቲ ኣገዳስነት ናይ ትምህርትን ኣብ ዞባታት ኣብ ድሕር መስመር መፂኦም ባህሊ ብግቡእ ምርኢት ይካየድ ነይሩ። ኣብ ነብሶ ካብ ዓዲ እንዳኸዱ እዚ ምርኢት እዚ ከዓ ይካየድ ነይሩ። ነቲ ወፍሪ ንዕኡ ሓገዝ ንምግባር ሕጂ ባህላዊ ጎስጓስ ኣነ ዓሰርተ ግዜ ካብ ዝዛረብ ሓንቲ ደርፊ ኣተኣኽሎ ሕጂ በታ ሓንቲ ደርፊ ማሃይምነት መጥፋእ ማሃይምነት ትብል ደርፍላ ንኣብነት ኣብ ዝድረፍ ነረሽዑ ኣብዚኣ ሕጂ እሳ እንድሕር ተደሪፋ ኩሉ ተማሃራይ ሒዛ ኩሉ ቆልዓ ሒዛ ኣብ ነብሶ ከፍ ገዛ ተኣቱላ ማለት እዩ። ስለዚ ማሃይምነት እንድሕር ኣጥፊእካስ እንታይ ዕቤት ኢኻ ከተምፅእ ትኽእል ካብኣ ኢና ንብገስ። ምክንያቱ እዚ ድሕር ዝመፅ ሕጂ ንሪኦ ኣብ ዝኾነ ጭርሑታትና ዘንብብ ዕንብብ ዝብል ኣብቲ እዋንቲ ዝጀመረ እዩ። ምክንያቱ ሰብ ክዕንብብ ተኮይኑ ኣብቲ ዝድለ ክበፅሕ ተኮይኑ ከንብብ ኣለዎ። ከንብብ ተኮይኑ ከዓ ማሃይምነት ከጠፋእ ኣለዎ ማለት እዩ። ካብዚ ተበጊሲ እዚ ውድብ ዝባ ግንባር ማሃይምነት ክጠፋእ ኣለዎ ዝብል ጎስጓስ ዝገበረ ትምህርቲ ኣብ ኩሉ ዝብል መደብ ከዓ ኣውፅኡ።
1: ኣዝየ ዘመስግነካ ኣቶ ሃብቲ ሓጎስ ስለ ፅፉፉን ንፁሩን ዝኾነ ሓበሬታኻ። ብፍላይ ድማ ነዛ ክንብላ ዝፀናሕና ካብቲ ብዙሕ ኣብ ኣዳራሽ ዞባ ማእከል ንስእሊ ዝቐረበ ነታ ጎስጓስ ናይ ምጥፋእ ማሃይምነት ወይ ድማ ዘመታ ናይ ቤት ትምህርቲ ሰውራ ትብል ኢና ከም መደብ ኣቕሪብና እሞ ኣዝየ ዘመስግነካ ደጊመ እንኳዕ ናብዚ በዓል ንምስራት መበል 50 ዓመት ወርቃዊ እዮ ቤሉ ኣብቃዓኩም ክብሉ ይፈቱ
0: ይቀኒለይ።
2: ዝኸበርኩም ተኸታተልቲ መደብ ማእገር ናይ ሎሚ ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ናይ ሎሚ ትሕዝቶ መደብ ማእገር ብምክንያት ምምስራት መበል 50 ዓመት ቤት ትምህርቲ እሰውራ ንዕኡ ዝድስ ዝተፈላለዩ ትሕዝቶታት ኢና ክነቕርበልኩም ፀኒሕና። ከምኡ ድማ ኣብ ኣዳራሽ ዞባ ማእከል ዝነበረ ብምክንያት እዚ ወርቃዊ እዮቤል ናይ ምምስራት ቤት ትምህርቲ እሰውራ ዝተካየደ ስእላዊ ኤግዚቢሽን እውን ኣካል ትሕዝቶ መደብና ገርና ኢና ናብኹም ክነብሎ ፀኒሕና። ኣብ ዝመፅ ሰሙን ብካልእ ትሕዝቶ እዩ ክኾኑ ምርኻብና ክሳብ ሽዑ ሰሰናይ ብሩቅና እናበልኩ ቅድሚ ምስንባተይ ምስ ከም ፀናሕና ጋዜጠኛ ሳምራይት ሊቪዮ ከምኡ ድማ ሰኣላይ ኣስመሮ ሚሳቅ ብምዃን ኢና። ሕጂ ድማ ናብ ዝሰርፉ መደባት ኤሪሲቪ ነስክረኩም።

ሓተ እትለ ሰነት ጎነ ላኪን እግልታት ካርሙ ክምሰል ቀድር ልትሓበር ጻንሕቱ ሊትዌንያ ደሽ ኣሜሪካ እግል ደማን መስኩበተ ክምሰል ትሓዝዩ ዲብ ትሓብር እስክላ እስክ 1500 ዓስከሪ እግል ትትከበት መዳሊ ተዋድየት ክምሰል ህለየት መጠፍም ኣሜሪካ ዲብ እትሓደ ሮባ ካሰቱ ልሕለየት ደሻ እግል ተንቅሱ ክምሰል ቀድር ተሓብር ሰበት ህለየት ብዙሓት ድወል ዲብ ሸቀላት ክምሰል ካርያ ልትእመር ለበርናምጅ ኣንቀሶት ደሽ እተሓደሮባ ዲብ መጃል እምን ኣርውሓቱ እግል ልቅደር ልእከት ለልሓልፍ ክምሰል ቱማ ምእምረት ዓስከርየት ሸርሖ ናይ ደንጎበ ከበር ሩስያ ሩስያ ዲብ ክፍለት ሰነት ክል ኣልፍዋ እስረ ወስስ ምስል ሰብ ሽርከተ ላተን ድወል ላወዴቱ መትባዳል ትጃረት ምስል ለቀደመይ ሓልዓለት ሰነት እትነፍሱ ለወቀት ልትገመም ዲብ ሃላ እብዝያድ 15 ምእታይት ክምሰል ዋሳካ ሸርሓት እባሳስለ ተቃሪር ሩስያ እተሓልፈው ሰማን ወርሕ ምስላ ድወል ሓድ 300 ቢልዮን ዶላር መትባዳል ብዳዓት ክምሰል ወዴተ ተመረት ምስል ጅምሁርየት ቻይና ውህንድ ለሰርገለቱ ወራታት ትጃረት ለትወቀለ ክምሰል ዓላ ለልሓብር ተቃሪር ፈርያት ሓርስ ቢትሮል ቴክኖሎጂ ወኣላት ዓስከርየት ለዘየደ መትባዳል ለጋእቱ መጃላት ክምሰል ቱም ኣከዳ ሩስያ ወቻይና ምን ወርሕ ጃንዋሪ እስክ ኦጎስት ናይ እለ ሰነት ጎና ሌጣ 180 ቢልዮን ዶላር ለትገቢ እግሪሕ በዳየ ክምሰል ወደያ ዲብ ልሓብራ ልዕልብ ምስል ናይ ደዓም እትሕድ ላሸቢሕ ኣውርሓት ልትረድ ይብሃላ እብዝያድ 24 ምታይት ክምሰል ዘየዳ ሸርሐያ እትክል ሖል 165 ቢልዮን ዶላር መትባዳል ትጃረት ዋድያ ላዕላይ ሩስያ ውህኒ ድማ እግላ ዓደድ እተታልያ 3 ሰነት ዲብ 100 ቢልዮን ዶላር እግሊ ወቅላሁ ካድማ ክምሰል ህለያ ዝሓብራ ሓይሳም ወሓይሳት ናይ ኢላ ሰዓት ኣኽባር እግለት ምም ገለ ጽባት ምነርእሱ ግልትገምግልኩም ብደረጀት ኣቅሊም ቅብለት ባሕር ቀያሕላ ልትቀደም ጽበት ፈን ሕፍዝ እግል ግበአቱ መጥፋ ቀዲ ቀደማ ኤርትሪን ስካን ጁባ ዝክረት 5 ሰነት መታሳስ መድረሰ ሰውረት ብነያረት ኣየደው እታቅሊም ምግብ መናፌ ንኡሽ ወመክስባይ ዳርቀ ሓርስ እቱ ለልሕድግ እጅትማ ገብአ ርኢስ ውዘራ ስሎቫኪያ እትሊ ወክት ጎና ልትረ ለሓለ መሓግዝ ጣቀት ሕሉል እግልት ባሰር እግሉት ላካ ኣሜሪካ እትክል ሖል ዲብ ሊትዌንያ ለትነዱ ዴሻ እግልታት ተላልዩ ክምሰልቱ እተመረት ሩስያ ምስል ሰብ ሽርከተ ላተን ድወላ ወዴቱ መትባዳል ትጃረት ብዝያድ 15 ምታይት ክምሰል ዘየዳ ሸርሓት ካ ሓይሳም ወሓይሳት መተቅበለት ቴሌቭዝዮን ኤርትርያ ግልላ ሰዓት ዝብላል ኣክባር ክላተሞም ወቅት ከይረበርከቲ ስለልተላለየ ፈረንጃትና

ዕዲና ክልዶል ክምሰል ፅላል ትትወሰፍ ዳይመት ይኮን እግልገለት ኣስሕቆ እግልገለት ኣበክዩ እግልገለ ማሕበር ጋምል እግልገለሀ የቲም ራድኣይ ኣለበት እንቱ ተረክተ ብሎ ትሓድጎ እምበል ራድኣይ ወራፍ ዓይለ ተርፋ ግርዝ ላልእተ እቱ ፅላል ላጠስሱ ኣብሽር እንደ ቤላ እባዳር ኣማኑ ለጌሳ እግሌለ ሕሰብ ኣካን ዋልዳይ ለገብእሉ ዝሓዘ ምናታ ኦሮካ ነውሸው እዲናየ ሰበት ልብል ልብ ለከርሕ ወቆፅኣ የቲም ለገንሕ ኢልትረከብ ገብእ

0: እትሊ ዝክረት ሕምሳሰነት ዮቤል ዘህቢ መትእሳስ መድረሰ ሰውረት ገብእ እትል ሃላወክድ እቲ ረእስ ገቢል ኤርትርያ ለትፈረዳ መግዘም ምስትዕማር ውህቱል ኣካል ቀዩ ኣፅላዓት ወመሻዊት ሓያት መንበረት ለፈርደቱ ጀፋፍ ምስል ሕግላን የምልዕሎ ብምሓግዝ ሳደፋ ዲና ሓያት ግድኦ ወማዕናቅፍ ሰበታ ትወድቅ እታ ወትቃንፅ ትትዓንቃፍ ትሃርብጥ ወትሓሰወሴ ፋጥና ኣድም ትትበሃል እቲ ሰብዓታት እቲ ሸባሕ ትወለደት
1: ሸክሮም ፈጡማ ኣዋል ብንመናሰበት ናይ ከምሲን ሰነት ዲብ ከምሰደእ ለመስል መቃበረት ምፅቀትኪ ግልሓምደክ ፈተ ስምልሃምኪ ወንዳ ኣትሌኮ እሊ ናይ ፋጥናማ ዲብ ከምሰደእ ለከምሲን ሰነት እንደዘከረት ምፀታ እግል ምህታ ዕፅፍ ናይላ ንዓላማ ታክል ሰበት ገብአት ክና ፍንቲት መዘከርኪ እብሉ ብየ ግልሓምደክ ፈተ ከምሰደእ ላትብል ያለኪ ከምሲን ሰነት ናቶ መና ከምሲን ሰነቶም ወድል ህለው ሓታ ኣናቶ ካእሊ ዒድናየት ማለት ስበል ያ ኣወል ኣና እዚ ምን መሓባር ኣልፍ ወስዕ ምእት ወሰብዓ ወስስ ምስል ዓኢለትና ምስ ላዓለ ሕሩባት ንሕና ፈገርና ብሓቆካ ደብዓት ለትትበሃል ኣካል ናይ ሳሕል ዲቡ ምስል ኩሎም ምን ኣስመራ ምን ሕርጊጎምን ኩሎ ዓኢለት እንደሻዕተረት ለመፀት ምስሎም ዓኢለት እንደትከወና ዲቡ ትነጅ እንደተሃየብየና ምስል ዓልና ባህለቱ ሓቆኦሊ ጀብሀ ሻዕብየት ናይ ረይም ረአይ ሰበት ዓላ እግላ እግል ድራሰት ዓማሮም ታሙም ለገብአ ቢሎ ምን ሰብዕ ሰነት ወላዓላዓልና ምስል ሑዳም ምንፋሕ ለመፀው ለፀንሓውና ብዕሊ ጫብዕ ከለለት ኣለዎ ምስል እሎም ቤት መሩ ሰውረት መፀና ኣዘ ለመተኣሳሳት ሰብዓ ውስስቱ ውሕና ሄ ሰብዓ ውስስቱ ለናኣተልህልየና ኣዘ ዲብእሊ ወቐትሊ ምን እማ ሓጀር

0: ነጂኦም ሶዳን ወደልሒሎም ጋይሳም ላዓሎም ከመን ሓዲስ ለመፀው ዓለው ቀዳምና ባህለት ሽዋያ ምንፋሕማ ዓለው ውሓቁሃ ምንደብዓት ለመፃና ተቕሪበን ሰብዓ ወካም እንዳ እንበትና ዲባ ታም ድራሰት ንኣነብትቶ 300 ወካም በፅሓና ወመደርሲና ምን 10 ኣስክ 20 እንደበፅሖ ጌሶ ወምስሉማ ሄኒ ለንግና ረቢያና ላዕላይ መረቢያትናማ ከምሰሉ 13 ገለመለ ለገብኣ ምስልእሎም ኩሎም ንሕና ቤት ምህሮ ሰውረት ሰልፍ ኣንባትና ባለቱ
1: ፋጥና ህግያማ እንዳይ ኢትናቅም እንዳይ ትትለአክ ወ ኢትኣባፅሕ ወኢትበልስ ፍቲ ዋልዳይ ወራሕመቱ እንዳይ ኢትኣዳውር ኣብውሃ ዳር ኣማኑ ጌሰምና እትለወ ክድሊ እማ ምስል ሓለት መንበሮ እግል ተዓብያ ሰበቲ ቀድረት እግል ፋጥና ሑለ ገብእላ ወይበለ ትብሎ ላልሓቅፋ ላልእተልህያ ላልእስሕቃ ወቅሰስ ለዳግም እግላ ኣብ እግል ትርከብ እናስብዕትታ ደት ጀላብ ወለታ ለእቴቱ ፈራዕ ሓዲስ ወለታ ፅላል እቱታ ፀልል ወሕቅፍ ለእግሉ ሰእነት ረክበት እላ

0: ስጋ ኣብ ጋልፃ ወጥቀት ጸላዕ የትምና እንደ ኢለሃስስምና ጸላዕ ገረብ ዋሳካ ዲባ ኣብ ከምርዳ እግል መደት ረያም እትሕክምና ባፅዕ ሓካይም እግል ትሕየ ዶልካ መንገሮባ ቀርበት ወስጋ እትነስኦ ላጸላዕ ሓያ ላኪን ፋጥና ኣዜማ ምስክና ይሰረያ ሓቲ ዕንታ ጌሰት ምናታ ፋጥና ኣዜማ ላስምና እክ እግል ይበላ ለእቴት እቱ ሽፍር ይክምሳ እያታ
1: ድርጥ እንተ ሞታ ወለደት ሓቆ ወለደት ክልአ ሰነት ከም ክልአት ናሰት ሃደዋ ናስ ማዓጣል ገይሳባ ማዓጣለት እንታ ለ ሕፍነት ዓለት መርእሳት ዓለት ጌሰት ውዕጨይ ነሰት ዲብእሳት ክሬቱ ገሰይ ትብላ እማ ትገደል ዓለት ሰተ ፉፍ ቤለቱ ዘሎ ፉፍ ቤለቱ ተወጀ ዲበ ወጅሃን ኣዳ ወሎ ኩሉ ጨበዶ ኣስክልኢኻ ምንሊ ረቅዑ ነሳእዋ ወስ ብዛለት ናይ ባፃዕ ነነዋ ገራር ስዕሸር ክለት ኣቑሃ ምንሊ ገርቦ እትል ረቅዑ ምንሊ ገርቦ እትል ረቅዓሎ ቆሃፍ ገረዋ ስዕሸር ሕቆ ክለት ፈግረት ምነ ስ ብዛለት እንደስከ ገንዳዕ ቤሎ ዶክተር ግሬስ ዓለት ኣሜሪካ ልዕን መድመደት እንደ ፈግረት ኣሳእታ ውልዕን ዶክተር ግሬስ ኣፍከረተምና ኣደ ሓረ ግን ይደግላት መስምዕን ትየኒ ቤለ ኣሓ ድርግርግ መጣ ድርግርግ ከም መጣ ሕሩባት ከም መጣ ቶምን ማዓጣል ሻባሕ ጋዕዶ ወዶክተር ግሬስ ርፍዒ ቤለዋ ሻዕብያ ረፍዓት ገርበት ዓዳ ወላ ግሎም ተርፈት
0: እማ ክምሑ ውሕት እግል ትሰማ እቦ ወእግል ትትፈራህ እቦ ትተምነዮ ላዓለት ውላድ እቲ እዲና እንደ ኢላ ብህዝ እማ እንደ ትወልድ እዲና ግድም በይንክ ክሄላ እንደ ትየላ ምን እላ እዲና ትሰዕርሓት በና ራድኣይ እንደ ኣለባ እትላ እዲና ሓሳይ ትተርፈት ኣዳማ ጀልደታ ምስሎም እግል ትግባእ ወህቶም እግል ዓብዋ ለሀይከኣት ለሀይ ዓዳያ ፋጥና ምንሖ ኣቦሃ እቲ ኣቦታ ትዓድየት እብላ እግል ኣቦታ ጸገት እግል ትግባእላ እግል ትትለአክ እግላ ምስላ ገባት ላኪን ኣቦታማ ምና እዲና ኣማማ ነስአት ወትሳርሐት

0: ቅድረቱ ወብዝሐ ውላዱ እግል ፋጥና ኩሉ መሓግዝ እግል ኣርሀ እግላ ወኣጽላዕታ እግል ስፈፍ ክምሰልኢ ቀድር ሰበት ኣሌላ ለወሮት ቀደሙልዓላ ሕርያን ኣስክ ጀበት ሻዕብየትና ስዕያ ፋጥና ግድም ሄራር ሓያት ሓዳስ ኣንበተት
1: ብል ሰውረት ኣረከበዋ ሰውረት ዲብሻባሕ ከበተዋ ኣካን ለትትናበ ዲባ ወለ ልትወዲ ኣተ ዓብያ ኣብፅሕዋ
2: ሻዓብያ ባረከለትና ዓብታ ኣስላሓታ ወመጠተኒ በከይኮን ሃር ጌሰት ቤለውኒ ክላስ ግድም ሕናፈታይ ነትርእኒ ወለተ ኣድም ቤኩ እግር ሓሪት ወደቡያ ዓለ ሻዓብያ ዳዊ ጌሳ ወግድም ወለትነትኩም በጥሓ ሻዓብያ እቴት ኦር ተሓረራ ረፍዓያ ወመጤኒባ ለወለት ኣምሪ ቤለኒ ሰና ምራ ቤኩ ማሻላት እንተ ናብሳ ወልባሳት እንተ ማሻላ መጠተኒ
3: ዓለቸ በለት ደገመት ግዜ ኣነ ሸዓልኮ እንደነስአኒ ሕብየት ዝዘከረኒ ኮን ኮፎ ከም ዝሰራዑ ንዕሉ ኮማ ይዘከረኒ ላዓመቸ ተትብለኒ ኣነነስኣ ኮኪ ሓፀብ ኮኪ ወሉ ትብለኒ ወመፀኮ ግል ንስኣኪ ከም ሓዘይ ኮይኒ ከልእየኒ ንወሸግል ዓብያት ወለቸ ቤለኒ ከልእየኒ ሕቡኪ ትብለኒ ኣነ ዓመቶ ቤኮ ኣልበእንቲ ኣነ ደረጃ ስለ ወይበፅሓ ኮኒ መድረሰ ውረት ምይዓበ ወይበፅሓ ኣዮ ወይበፅሓ ኪን ሰራሕ ንትብለኒ ዓመቸና
0: ፋጥና እግል ንዳል ውሕሩባት ኢኮን ሰውረት ለበፅሓት እላዮም ለህሌት ፋጥና እግል ትትካለቅቱ ጀበት ሻዕቤት እትልወክድሊ እግል ነውሳ የም ኣለቡ መሓግዝ ወየም ኣለቡ መጣል በዕል እግላ ክላ ሓያት ወእስትዕማር እንደ ሳደእቱ መፋግር ኣርዋሕ ለትሓረምና ሓለት ነብር ላዕለ ገቢል ፅላል ወትንካብ ገብአት እግሉ

0: ይተርፈምና ላኪን ምና እትዓዳ እትሸባሕ ለተእምራ መንበሮ እላ ፍንቲታ
1: ማን ወክለ ባደ ሓደ ማለት ድራሰት ኣስተብደኮ ኣወላይ ፈስል ኣስተብደ ኣይሰበት ዓልና ምን ኣወላይ ኣወላይ ኣወላይ ኣወላይ በልሶና ኣሎ ላኪን ባደ ሓደ ከም ኣቴና ምስልካራ ወዲ ሃይለ ኣሎ ኣባላትና ዝያደ ቀምሓረ ኣላ ወዲ ሃይለ ስዮም ምስሎም ዓልና ወዲቡ ባደ ሓደ ዲቡ ደርስ ዓልኮ ስክ ተማኒን ወስስ ገቢ ባደ ሓደ ዓልኮ እኑ ባዶ ክልተ ቀየረውና ታ ባዶ ክልተ እንደንደርስ ዓልና ውሃማ ካል መረት ባዶ ኣርባዕተ ቀየርና
2: ላዓላ እላ ምስክና ኣውህነት ናይ ገፀው ጁሃ ላዓላ እቡግሊኢተ ስተሓቅርኦ እቡግሊኢተ ትእሰፍ ካብ መርዓየት በመረቢያ ትገብግ ላዓላ ሓቆሁ ዲብ ዓም ኣልፍ ሰማንያ ክልአ ሕታ ዲባዶ ሓታ ዓለት ዋነ ዲባዶ ሰለስ ዓልኩ ክልኢትና ደረሳዕና ተወክድለ ብዕምር ኣነ ዓበምና ኣዘመ ወደ ምን ባዶ ሰለስ ምን ባዶ ሓተ ለእጀኒ ለንኣይሽ እጃዘ ተቦም ንገቢእ እታ ምኖም ለዓቡ ከም ሓኾም ደርኦ መፁ ኣዘ ብዝሐ ደረሳ ናይ ትግረ ባዶ ሰለስ ዓና ዲብና መፅእ ዲብና መፅእ ወምስና ትውዕል ግልማ ሓተ ለልቃት ህሌት ብትትፋህ ምስና ካልኣይት ተልዓሎት ረሓመት ህላ እኩሉ ምነው ክድለይ ትግልፋጥና ለእምረ ከምሰብ ንእሽ ሕቸ ንደቀ ተተው ክድለይ ንባዶ ሰለስ ሰማንያዊ ክልአ ድቡ መፅን ዓለት
1: እስ ሓምሳ ይፈትል ዲቡ ደረስኮ ምን ሓምሳ ይፈትል ናቕፋ ካሬና ትስዒን ማለት ናቕፋ ዶ ካሬና እንድረስ እንደንሓዘ ሓቆ ብዙሕ ይደረስኮኒ ተስዒን ሓቲ ሕርየት መፀት ሕርየት መፀት ሓቲ ሕርየት ከም መፀት ኣና በስ ገስኮምኖ ግልሚ ደግሞ ግሊ ዓለው ትስዕ ንደለኩ ጅኑድ ዓልያ ዲቡ ኣዋልጦ ብያ ዓለ ኣምና ሙሳል ብሉ ሓቲ ዛሃራ ዓልል ብላ ደግመ የ ዓልያ ወለት ፍላን እንቲ ክንንቲ ክንንቲ ልብላን ዓብ ኣዳም ክለው ግልቂ ክኒ ድብ ሸባሕ ድብ ሽዕብ ይባፅዕ ድብ ከረን ኩሉ ግንዳዕ ሉን ዓሎ እዚ ኩሉ ድብ ረእሸ ፀበጥክዋን ለኣዳሚ ማለት
0: ምን ክል እንክር ኤርትርያ እታ መድረሰት ለመፀው እግሩዝ ምስጢሮም ዶላሓኮ እግልካ ሕና ለእብኣባይ ለነዳ ኣብያትና እግል ንንዳቅ ወተረት ናይ ላትቀተለው ዋልዴን እግል ንትፈድእ ሰውረት ፈገርና ልብሎ ምን ማዓስከራት ላጅኢን እታ መድረሰት ለመፀው እትክል ሽብር ምድር ኤርትርያ እብመስተዕምረት ለገብእ ቀትል ወእንድድ እንደ መራእቶም በደል ሞት እብኣባይ ሞት እብሓበን እንዳሓረው መፀው ኣቦዎም ምናድሊን ለዓለውማ ዋልዴንኩም ምናድሊን ቶም እንደትበሃለው ንዳል ዔብ እንደተዓለባ ሃድፍ ቀትል እግል ልግብኦ ሰበት ፈረደው ንእሽ እንደኢካርዖም በደል ሞት ኣከይሞት ሞት ሓበን ነዳል ሓረው

0: ተመለስ ከምስ ኣተይ ኮ ኣለሆም ላታ ጅኑ ፀንሖም ክሎት ወላ ምስለ ጌሶ ላኪን ሓረ ዲባ ምስሓም ከምስ ኣተይና ፋሕፋሕ በልና ግን ትረአይ ቀደርናኒ ዲኮ ምስለ ጅኑ ተለየና በይና ዓልና ይኮኒ እታ ብዝሓም ከም ኣተና ጀልሃንቲ ከም ኣተና ብዙሓም ኣጀኒ ፀንሖምና ስናትና ግና ተኣመር ይቀደ ፋሕ ቤልና ትክል መሳርዑ ጎንታታ ዲ ፋሕ ከም ቤልና ባዴና ማለቱ ላኪን ምና እታ ባዶ ሓደ ኣተና ዓሬር በፀና ለይ ግሩም ዝዘከሩ ማሻላ ወላ ግሩም ማሻላ ኣወል ከን ለመድናው ዓልና ይኮኒ ሓቁ ዓሬር ከም መፀና ሄኒ ዲባ ባዶ ሓደ ከም ኣተና ከላስ ማሻላ ምስለ ከምሰለ ኣውላድኦም ምስሊ ንደርስ ምስል ንበልዕ ምስል ንሰተ ምስል ንተሓፀብ
1: ምሩ ኣወል ድባ ተርቤት መፀክም ገቢ ለእጀኒት ልባሶም ሓቴቱ እሊ ናይ ፍላንቱ ውእሊ ናይ ፍላነ ትበል ኣለቡኒ ኣብ ሕበርት ለልትሓፀብ ኣብ ሕበርት ለልትዓፀፍ እታ ናይ ላ ንሰትናዮም ጎትን ገቢ ነብራሆማ ኣክል ሕት ከምሰለይሃቶም እታ ወክድለይ ዶር ናይ መረቢያት ላዕላ እሊ እንደተርኪ ግቱ ቀይሴ ይቀድሪኒ ሓተ ናይ ልባሶም ነፍሶም ሕፅበት ብዙሕ መታክል ዓለና ዲባ ነፍሶም ዘይ ጠረት ወዲዮ መንእንሰር እየኒ ኣብ ዕጨይቱ እንጀይረት ልሰንኪ ትብሎ ግሎሎም ኣጀኒት ሎም ግታ ብልዒ ኣግዱር ናይ መዲደት ለገቢ ኣውሄኒ ሸርበ ለገቢ ዶልትሪዮ

0: ኣብና ውክድናዩ ፋጥ ናይ ፈንቴታናኒ ሓር ንሕና 83ስ ገየስና ዘመተ ገየስና ኣውየነ ኣብደዮት ቅበት ገየስና ሓና ኣብደዮት ቅበት ደል ገየስና ፋጥና መር ንእሽ ሰበት ዓለት ወምስለ ዝኑፍ ብነፍሳ ንቕስ ሓስላዓላ ዲባዛ ሓቲ ዓለት ሓቆ ክላ መፅእ ከረምከረም መፅእ ለኣኖ ንሕና ዲባ ውክድላ ሸቕሊ ንሸቀ ወታ ውክድላ ሓጋ ሂዮኒ መድረስ ሰብረት መፅእ ድራሳትና ዋስልዓና መድረሰት ይተሓገልናሃን ባክዓና ክብል ሰብሉ ደሉ መፅእ መፀና ዓለት ወኣምርና ጦላ ወብ ከምሰልእሊ ሓለትና ኣዘ ናይ ኣማን መራዓይ ትግብግላዓላ ሓተ ዓላ ላ ዝሩፍ ግኖሰል ጀኒት ንሽወያ ንቕስቢ ከም ንገብእ ክለየት ግልቕረቦ ካልቀድሮ ላኪን ለመረቢያት ወለ መደርሲን ዲብል ዓለው ከምሰል ወለቶም ወለት ርሕሞም ራዕዋ ሰበት ዓለው ድራሰት ግትዋስል ቀድረት
1: እትል ንኣነ ብታ ትልየና ብዙሕ መታክል ዓለም እያ ነብራ ልኢ ዓላእቱ ለተበሽልቱ ልኢ ዓላእቱ መንዘል ለኢ ዓላእቱ ንዘከረኒ ለዓዳይ እንደ ምስን ወደው እንደ ሓፍረዎ እንደ ኣሰናኖው ዲቡ ተምኣተውና ምስሙ ዲብ እበን እንደሰንክታ ዜንጎ ወገለ መለ እንደሰንክታ ወሓተ ግድር ገለ ዓላት ዲባ እንደላ ኣበሽላ ምን ዓስር ኣካን ሰበት መፃና ሰፈላል ዓላ ሓምስ ሰቡዕ ዓማርና ሰማን ከምሰሉታት ቱልዓላ እዚ ግል እላ ጀኔትል እንደከወንካሁ ግል ምስሙ ተኣብፅሕ ብዙሕ መታክል ዓላቱ ጀባ ሻዕብያት ላኪን ምና ለተተሓመድቱ ናይ ረይም ረአይ ዓላግላ ዓድ ብከላሽናት መዳፍዓት ገለ ይኮን ለተተዓመር ዓድ ብድራሰተ ለተተዓመር ትብል ሰበት ዓላት እሞ ዲብ ጨቢብ ውቐት ንሳዕ ከረናቕፋ ሕሩር ይህል ሓሰብ እዩ ኩሉ ከራ እሊ ሓር ለተሓረራ ከረናፍ ዓበት ብደቀም ሓር ሕሩር ይዓላ ሕሩባት ልትጋየስ ተዓላ እትሊ ሕሩባት ወቐቱ ሕና ተኣሰስና ከዲብእሊ ለትበልዑ ልኢ ኣለብ ካብ ምላዓል ጣኢራት ምንታሓደ ኣባባት ኩሉ ንዝህላሱ ተኣሰሰት ላኪን እብልዕሉ ኩሉ መታክል ምስል መደርሲና ወምስል ዓብያና ላዓለያ ወንሕና ኩሉና እሊ መታክል ላሓለፍና ወእቲ ልውቀት ዝዘከሮ ትልየኮ እቲ ልውቀት ልክና ግናሓልፍ ወይ ቀደርና ረግል መታክል መታክሎ ትልዓላ ላኪን እሎም ለዓበውና ሓሙዶም ኣዳም ወደውና ከም ሰላናዮም ረአይ ናይ ጀፈ ሻዕብያ እግል ሓቁ ሕርየት ዝብሎ ላዓለው ኣዘ ዲብ ኩሉ ኣማክን በፅሓና
0: መደርሲን ኣበውቶም ወመደርሲን ቶም እግለ ሓምቃ ሳዕድዎ እግለ ሓማ ዳውዎ ምንእሰርማይ ሓካይምቶም ፍሊትዓለት ላዓላ ካ ዲብ መድረስ ነብረት ለገብል ዓላ ብእንክር መደርሲን ንበሎም ብእንክርላ መረቢያት ንበሎ እሊ እንደተርክ እንደ ቀየስክዮ ክእልይቱ ግቲ በለ ይቀድሪኒ ናይ ኣማን ስቡላም ዓለው ወፍገሪት ናዮም ተዓብ ረአዎ ዮመቴኒ መድረስ ሰውረት ዝኣሰሰቶ ከም ደካትር ህለው ግና መድረስ ሰውረት ዝኣሰሰቶም ከም መስኡሊን ህለው ግና ዲብ ኩለን ማእሰሳት ናይ ሕኩመት ናይ ኤርትርያ ደረሳይ ናይ መድረስ ሰውረት ልኣልባ እትል ወክድሊ ይህልየኒ ለኣሳስ ሄኒ ሓታ ለመውነኦ ልቤለኪታ ናይ ኣማን ራትዕ ለጋኣ መበገሲ ናይ ጀበ ሻዕብት ሰውረት ግትዋስል ግአት ምንገቢእ ኣው ሄኒ ፈጅር ተዓወተት ምንገቢእ እግላ ዓድግን ለመቃርሕ ለቀድር ዳር ሰዳም ሰበት ሓዝያ ናይ ረይም ሰበት ሓስበው ለመድረሰት ተኣሰሰት እላልዓባይ ተኩለና ለየን ክሕዳ ለመድረሰት ምት ትኣሰስ እሉ ኩሉ ሸባብ ወይ ፈራኒ እሉ ኩሉ ሸባብ ወይ ጠወራኒ እግል መሰለ መድረስ ሰውረት ደርሶ ላዓለው ኣብ ድራሰት ደጣ እንዘይገብእ ለቀደሜና ላዓለው ዲብ ከረ ዜሮ ለኣተው ሱሳይ ወራይ ኩሎም ዲብ መዓር ክሻረኮ ዲብኣያ ዓቦ መድረስ ሰውረት ዓቦ ወሙኒ ሄኒ ድፋዕ ገይሶ ወለት ሓረ በዓሎ ካ መበገሲ ናይ መድረስ ሰውረት ርእናሁ ምንገብእ ወመደርሲናያ ርእና ንጌ ወመረቢያት ርእና ምንገብእ ኣነ ገሽትሓ ይቀድርኒ እሸርሐ በለክ ምንገብእ እግሊ ሓስብ ፍሪ ምንቅያስ ወልዓል ለዓርቃ ለለብውሶ ፋጥና ልባስ መፅአክ ምንገብእ እንቲ ብክ ምንገብእ ለልባስ እንቲ ለብስ እያ እንቲ ኣለብክ ምንገብእ ግልየለ ሂዩባ ምንቲ ለለመቃርሑ ለይ

0: ጠሓሪሃ ከይሰጥቲ ድረስ ሃቆውሃ እንተደርስ ዓለት ዕመቶ ኣነ ደ ሳዋ ቤሎኖ ሳዋ ገይስት ኣላ ኣደማ ሳዋ ገሽለ ክፋእ ነብልኩ ላዕሊ ዓመቶ ሳዋ ሓሸኒ ገይሽለኩ ተዓለምት ተዓለመት ወማሻላ ላ ተግድራራ ዒረት
1: ወድኣ ማሻላ ጉሩ ማዕለ ማሻላ ነፍሰ ቀድረት ወማሻላ ምስል ሻዕባ ወምስል ሓዋ ወምስል ኣዳማ ኣልወዴት ምስል በጥረት ኣልሓምድላ ወወድዓ ሰና ዓላ ማሻላ ንዘኒ እዳለ መፀተና ወብዝያደ ሓቁ ሕርት የኑ ጉሩም ለሒሰ ወደዒ ገባ ወድዓ
2: መስለ ሻዕቤት ግሊ ዓቤት ባረከላብቲ ሓንቲ ረቢ ምሉእ ወደው ግሊኣና ወትላ ደረጀት ለብፅሓውኒ አልሓምድልላ ላና ትላማ ምስ ፀናሐኮ ምን ዓበየኮ ምሰኒኮ ኣላኣና ዘይበትላ ብብፅሕ ቀደርኮ ክልሓምዶም እፈትሕ

0: ኣብ መስርሕ ምእላይን ምሕብሓብን ስንኩላን መቕርሒ ምዕሩይ ዕድላት ብዝሓየለ ክስራሓሉ መዘኻኸሮ ቀሪቦም። ኣብ ሃገራዊ በዓላትን ፌስቲቫላትን ዝቕርብ ያታ ውርሻታት ብዓሚቕ መፅናዕቲ ዝተሰነየ ክኸውን መዘኻኸሮ ቀሪቡ። ኤርትራውያን ነበርቲ ጁባ ሪፓብሊክ ደቡብ ሱዳን ዝኽሪ ምምስራት ቤት ትምህርቲ ሰውራ ፀንቢሎም። ወከልቲ ኣሜሪካን ኢራንን ኣብ ከተማ ኒውዮርክ ዘይቀጥታዊ ዝርብ ከም ዘካየዱ ተገሊጹ። ኣሜሪካ ኣብ ፀጥታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምምዕ ምስ መንግስቲ ዴንማርክ ተፈራሪማ። ኮሎምቢያን ኮስታሪካን ፀጥታውን ወታደራውን ሽርክነተን ከስፋሓ ተሰማሚዐን። ዝርዝር ዜና። ልዕሊ 7,000 ምዝጉባት ኣባላት ዘለዎ ሃገራዊ ማሕበር ኣእምራውን ምዕባልኣውን ስንክልና ኣብቲ ስንክልና ዝፀንሐ ድሑራት ጠማምታ ተወጊዱ ኩለንትናዊ ምዕባለ ኣባላት ንምውሓስ ዝሕግዝ ዓውደ ዘተ ኣብ ኣስመራ ወዲቦም። ኣብቲ ኣጋጣሚ ኣብ መስርሕ ምእላይን ምሕብሓብን ስንኩላን መቕርሒ ምዕሩይ ዕድላት ብዝሓየለ ክስራሓሉ እውን መዘኻኸር ቀሪቦም። ወኪል ኤርና ዮናታን ዕብዮን ዘዳልዎ ፀብጻብ ፍሩትን ዓንዶም ከተቕርቡ እያ።
1: ኣብ መስርሕ ምእላይን ምሕብሓብን ስንኩላን መቕርሒ ምዕሩይ ዕድላት ብዝሓየለ ክስራሓሉ ኣብ ሚኒስትር ዕዮን ማሕበራዊ ድሕነትን ዋና ዳይረክተር ክፍሊ ማሕበራዊ ድሕነት ኣቶ ምሕረትኣብ ፍስሃየ ሎሚ 23 መስከረም ኣብ ሃገራዊ ማሕበረ ኣእምሮኣውን ምዕባልኣውን ስንክልና ኣብ ዝተወደበ ዓውደ ዘተ ኣዘኻኺሩ። ኣብዛ ኣብ ኣስመራ ኣዳራሻ ኮሰ ዝተኻየደ ካብ 6 ዞባታት ዝተወከሉ ሰብ መዚ መንግስቲ ግንባርን ሃገራውያን ማሕበራትን ዝተሳተፉ ዓውደ ዘተ መንግስቲ ኤርትራ ንጉዳይ መሰል ስንኩላን ብሓፈሻ ስንኩላን ቆልዑ ድማ ብፍላይ ኣብ ሃገራዊ ቻርተሩን ሕግታቱን ኣስፊሮም ከም ዝሰረቱን ኣብዮትን ምዕሩይ ተሳትፍነትን ንክረጋገፅ ከምኡውን ስንኩላን ተኻፈልቲ ኩሉ ፀጋታት ንክኾኑ ብዕቱብ ክሰርሓሉ ምፅንሑ ገሊፁ። መሻርክቲ ብሓፈሻ ተሳተፍቲ ዓውደ ዘተ ድማ ብፍላይ ኣፍልጦ ሕብረተሰብ ኣብ ምእላይን ምሕብሓብን ምስ ኣእምራ ኣውን ምዕባልኣውን ስንክልና ዝነብሩ ቆልዑ ብምብራኽ ኣብ ጉዳይ ትምህርቲ ጥዕናን ማሕበራዊ መዳይን ከም ዝሰረቱ መደባት ዝረጋገፀሉ ባይታ ክፍጠር እቲ ፆር ድማ ናይ ሕብረተሰብ ዝኾነሉ ባይታ ክጣጣሕ ኣቶ ምሕረት ኣብ ተላብዮም። ኣብ ሃገራዊ ማሕበር ኣእምሮኣውን ምዕባልኣውን ስንክልና ሓላፍ ምምዕባል ዓቕሚ ሰብ ኣቶ ያቀብ ሃይለ ብወገኑ ንሓፈሻዊ ድሕረ ባይታ ማሕበር ከምኡውን ዓይነትን ቁፅርን ምስ ኣእምሮኣውን ምዕባልኣውን ስንክልና ዝነብሩ ቆልዑ ብደረጃ ዓለምን ሃገርን ብዝርዝር ኣቕሪቡ። ኣደ መንበር ሃገራዊ ማሕበር ኣእምሮኣውን ምዕባልኣውን ስንክልና ኤርትራ ወይዘሮ ይብራኣለም ይዕብዮ ድማ ቀንዲ ዕላማ ናይቲ ዓውደ ዘተ ኣብ ልዕሊ ኣእምሮኣውን ምዕባልኣውን ስንኩላን ዝፀንሐ ድሑር ኣጠማምታ ተወጊዱ ኩለንትናዊ ምዕባልኦም ንምውሓስ ምስራሕ ምዃኑ ገሊጻ። ሃገራዊ ማሕበር ኣእምሮኣውን ምዕባልኣውን ስንክልና ኣብዚ እዋን 7,090 ምዝጉባት ኣባላት ኣለውዎ።
0: ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ሃገራዊ በዓላትን ፌስቲቫላትን ዘቕርብ ያታ ውርሻታት ብዓሚቕ መፅናዕቲ ዝተሰነየ ክኸውን ብ22 መስከረም ኣብ ዝተኻየደ ንትሕዝቶ በዓላትን ፌስቲቫላትን ዝገምገመ ርክብ መዘኻኸር ኣቕሪቦም። ኣብቲ ብክፍሊ ባህልን ስፖርትን ተወዲቡ ኣባፅዕ ዝተገብረ ገምጋም ወከልቲ ባህልን ስፖርትን ዞባታት ከምኡውን ሓለፍቲ ጨናፍር ሚኒስትርታትን ሃገራዊ ማሕበራትን ተሳቲፎም ነይሮም። ዋና ዳይረክተር ናይቲ ክፍሊ ወይዘሮ ዘይነብ ዑመር ኣብ ዘስምዓቶ ቓል ዞባ ሰሜናዊ ቀይሕ ባሕሪ ሰፊሕን ሃብታም ውግዕታትን ልምድታትን ዘለዎን ብርክት ዝበላ ብሄራት ዝሓቁፍን ብምዃኑ ሰፊሕን ዓሚቕን መፅናዕቲ ንምክያድ ከቢድ ወፃኢታት ዝሓትት እኳ እንተኾነ ምስ ምምሕዳራት ንኡ ዞባታትን ካልኦት መሻርክትን ብምትሕባር መፅናዕትታት ክካየድ ምፅንሑን ከም ዘቕፅልን ገሊፃ። ተሳተፍቲ ብግድኦም በቲ በብእዋኑ ዝቐርብ ያታዊ ትሕዝቶታት ዝምስገን እኳ እንተኾነ ብዙሕ ዘይተዳህሰሰ ከባቢታትን ፀጋታትን ስለ ዘሎ ኣብ መጻኢ ኣቓልቦ ክግበረሉ ዘኻኺሮም። ኣብ ማሕዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃ ድማ ዛጊት ብውሱን ዓቕሚ ክስራሕ ዝፀንሐ መደባት ዳህሳስን ምምዝጋብን ያታዊ ውርሻታት ዝምስገን ምዃኑ ብምጥቃስ መፅናዕቲ ዘካይዱ ክኢላታትን ኣቕረብቲ መደብን ዝያዳ ውፅኢታዊ ስራሕ ንክዓሙ ምምሕዳር ዞባ ምድግጋፍ ከም ዝገብር ኣረጋጊፃ። መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17-20 መስከረም ብዝተፈላለየ ትሕዝቶታት ከም ተፀንበለ ዝዝከር እዩ። ኣብ ወፃኢ እውን በብሃገሩ ይዝከር ኣሎ። ኤርትራውያን ነበርቲ

0: ኩባ ናይ ዘካይድዎ ፅምብል ፀብጻብ በፂሕና ኣሎ ኣርሴማ ኣስመሮም ከተቕርቡ እያ
1: ኤርትራውያን ነበርቲ ጁባ ሪፓብሊክ ደቡብ ሱዳን ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ብድምቀት ፀንቢሎም እቲ ካብ 18 ክሳብ 20 መስከረም ዝቐፀለ ፅምብል ንትምህርታዊ ማሕበራውን ስፖርታውን ንጥፈታት ተምሃሮ ቤት ትምህርቲ ሰውራ መምህራኖምን ኣለይቶምን ዘንፅባርቕ ስእላዊ ምርኢት ከምኡ ውን ምርኢት ሰነዳዊ ፊልም ዘጠቓለለ እዩ ነይሩ ሓለፍትን ኣባላትን ቤት ፅሕፈት ኤምባሲ ሓለፍቲ ሃገራውያን ውዳቤታት ከምኡ ውን ዕዱማት ኣብ ዝተረኽብሉ መዛዘሚ መደብ ቆንስል ኤርትራ ኣቶ ፀጋይ መሓሪ ንድሕረ ባይታ ትምህርቲ ኣብ ኤርትራ ከምኡ ውን ዝርግሐ ኣገልግሎት ትምህርቲ ድሕሪ ናፅነት ዝተረኽበ ዓወታትን ዘሎ ብድሆታትን ብምጥቃስ ሕፅረታት ንምፍታሕ ብፍላይ ድማ ኣሕደርቲ ኣብያተ ትምህርቲ ንምምዕባል ተበጋጊሱ ዘሎ መደብ ንምዕዋት ተረ ኣብ ወፃኢ ዝነብሩ ዜጋታት ክዓዝዝ ኣዘኻኺሮም ሓላፊ ህዝባውን ኮማውን ጉዳያት ኣቶ ሮመዳን ኣሕመድዲን ብወገኑ ትምህርቲ ኣብ ህንፀት ሃገር ብዝብል ዛዕባ ሓያል ሃገር ንምህናፅ ተወዳዳሪ ፍልጠትን ክእለትን ዝዓጠቐ ብቑዕ መንእሰይ ምፍራይ ከምኡ ውን ስነ ምግባርን ሓባራዊ ራእይን ዘለዎም ዜጋታት ምኩስኳስ ከም ዘድሊ ገሊፁ ዝኽሪ ምምስራት ቤት ትምህርቲ ሰውራ ኣብ ንፅምብለሉ ዘሎና ኣጋጣሚ ኩሎም መትከላት ክብርታት ራእይ ዕላማን ውፅኢትን ናይታ ቤት ትምህርቲ ድሉል መሰረት ንሓድሽ ወፍሪ ህንፀት ሃገር ምዃኖም ኣቶ ሮሞዳን ብተወሳኺ ኣገንዚቦም ብዘይካዚ ፍልስፍናዊ ህዝባዊ ጉንባር ኣብ ትምህርቲ ከምኡ ውን ታሪክ ቀያሕቲ ዕንበባ ዝገልፅ ወረቓቕቲ ቀሪቦም እቲ ናይ ዝኽሪ መደብ ብስነ ፅበባዊ መሰናድኦታት ማዕሪጉ ነይሮም
0: ኣብ ዞባ ማእከል መደባት ንኡስ ርቡሕ ቃፅዖ ሕርሻ ብምልኣት ንምትግባር ብዝተወደበ መልክዕ ይስራሕ ከም ዘሎ ወኪል ክፍሊ ሕርሻን መሬትን ኣቶ ኣስራት ሃይለ ብ22 መስከረም ኣብ ዝተኸየደ ኣኼባ ገሊፁ ኣብቲ ሞያውያን ሕርሻን ዕድመ ዝተገብረሎምን ዝተረኽብሉ ኣኼባ ኣቶ ኣስራት ሚኒስትሪ ሕርሻ ናይ 5 ዓመት እስትራቴጂካዊ ውጥን ስራሕ ኣውፅኢ ነጥፍ ከም ዘሎ ብምጥቃስ ንዝነበረ ዋሕዲ ዝናብ ክራማት ኣብ ዘቕፅል 3 ዋርሒ ሓርስቶት ኣማራፂ ሜላታት ተጠቒሞም እቶታውነቶም ክብ ንምባል ከም ዝስራሕ ኣብሪሁ መድባት ንኡስ ርቡሕ ቃፅዖ ሕርሻ ብዘይዕዙ ዝተሳትፎ ሕብረተሰብ ብሓፈሻ ኣብ ማሕደርቲ ንኡስ ዞባታት ድማ ብቐንዱ ከምዘይዕወት ብምጥቃስ ዓድታት ንመደባት ንኡስ ርቡሕ ቃፅዖ ሕርሻ ዘድሊ ከማልኣ መደባት ምዕቃብ ሓመድን ማይ ብስፋሓት ከካይዳ ብመስመር ምዝራእ ከዘውትራ ባህርያዊ ድኩዕን ምሩፅ ዘርእን ክጥቀማ ከምኡውን ስገም ዘልምዑ ሓርስቶት ኣልጊቦም ጥረታት ክዘርኡ ተላብዮም ሓለፍቲ ኣብያተ ፅሕፈት ሕርሻ ብንኡስ ዞባታት ብወገኖም መደባት ንኡስ ርቡሕ ቃፅዖ ሕርሻ ዕላምኡ እቶታውነት ምክዕባት ምዃኑ ብምግላፅ ዝርዝር ዝተሰላሰለ ንጥፈታት ምዕቃብ ሓመድን ማይን ኣቕሪቦም ተሳተፍቲ ብዝሃቦ ርእቶ ንድንፋዕ ሓምላይ ምግቢ እንስሳን ምምስራት ቤት ትምህርቲ ግራት ሓረስቶትን ዓብ ለውጢ ስለ ዘለዎ ብስሩዕ ክስራሓሉ ተላብዮም ኣብ መወዳእታ ዋና ካየድ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ሓረስቶት ብሚኒስትሪ ሕርሻ ዝወፀ መርሓ ተኸቲሎም መደባት ንኡስ ርቡሕ ቃፅዖ ሕርሻ ንምዕዋት ዝወስድዎ ዘለዉ ተበግሶ ኣተባብዕ ውፅኢት ይርከቦ ከም ዘሎ ብምጥቃስ ኩለን ዓድታት ብዝተወደበ ክስርሓሉ ኣዘኻኺሩ ኣባላት ክፍለ ህዝባዊ ምምሕዳር ማለት ጀማሂር ነበር ኣብ ንኡስ ዞባ ሻምብቆ ዝርከብ ቅድሚ ናፅነት ዝነጥፍሉ ዝነበሩ ቦታታት ብምብፃሕ ኣብቲ ከባቢ ዝሰላሰል መደባት ልምዓት ብምዕዛብ ንምዕዋቱ እጃሞም ከም ዘበርግቱ ኣረጋጊፆም እቶም ኣብ ክፍሊ ህዝባዊ ምምሕዳር ዞባ ሰሜን ላዕላይ ባርካን ምዕራብን ንሓፋሻ ምንቃሕ ምውዳብን ምዕጣቕን ዝነጥፉ ዝነብሩ ገዳይም ተጋደልቲ ነዚ ዝገለፁ ብ20 መስከረም ኣብ ዝወደብዎ ዕደት እዩ ንሳቶም ኣብ መወዳእታ ኣባላት ህዝባዊ ግንባር ሓርነት ኤርትራ ነበር ብማሕበር ተወዲቦም ዓመታዊ ዝገብርዎ ርክብ ኪንዮም ዝንጋዕ ዝኸይድ ምስ መደባት ልምዓት ብዘላልን ተርኦም ኣብ ዝሰላሰል መደባት ብዝዕዝዝን ኣገባብ ክትግበር ተማሕፂኖም ዝስዕብ ዜናታት ሃገራት ወፃኢ ኩብራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ውፃኢ ወከልቲ ኣሜሪካን ኢራንን ትማሊ 22 መስከረም ኣብ ከተማ ኒውዮርክ ዘይቀጥታዊ ዝርብ ከም ዘካየዱ ተቓሊሑ ኣብቲ ብመንጎኘት ቀጠር ዝተኻየደን ብወገን ኢራን ሚኒስተር ጉዳያት ወፃኢ ዓባስ ዒራቅጂ ብወገን ኣሜሪካ ድማ ፍሉይ ልኡኽ ፕረዚደንት ትራምፕ ስቲቭ ዊትኮፍ ዝመርሕዎን ንኣስታት 3 ሰዓታት ዝቐፀለ ዝርብ ከም ዝተበፅሐ ስምምዕ እኳ እንተዘየለ ንተወሳኺ ዘተ ባይታ ከጣጥሕ ከም ዝኽእል ግን ተገሊጹ ኢራን ንመፀባበ ሆርሙዝ ንምኽፋት ኣብ ልዕሊ ወደባት ኣፀኒዑ ዘሎ ክርደና ክላዓል ደስኪሉ ዘሎ ገንዘባ ክልቀቕን ኣሜሪካ ኣብ ልዕሊኣ ተካይዶ ዘላ ኩናት ደው ከተብሎን ዝርከቦ ቅድሚ ኩነት ኣቕሪባ

ፕረዚደንት ትራምፕ እቲ ርክብ ውፅኢታዊ ምንባሩ ብምጥቃስ ኣብ ቀረባ መጻእ ተወሳኺ ዘተ ከም ዝካየድ ኣሚቱ ኣሎ። ይኹን እምበር ፕረዚደንት ትራምፕ ጎኒጎኒ እቲ ርክብ ኣሜሪካ ኣብ ልዕሊ ኢራን ከቢድ መጥቃዕቲ ከም ተካየድ ብምጥንቃቑ እቲ ዲፕሎማስያዊ ዘብአ ተበግሶ ኣብ ሓደጋ ክወድቕ ከም ዝኽእል ይቃላሕ ኣሎ። ነቲ ወታደራዊ መጠንቀቕታ ዝኾነነ መንግስቲ ኢራን ፕረዚደንት ትራምፕ ዝግባረ ተቐዲሙ ዝተበፅሐ ናይ ምርዳእ መዘክር ንምውሓዝ ክሰርሕ ፀዊዑ። ኣብ ልዕሊ ኢራን ንዘፅደቐቶ እገዳ ብ5 ዓመት ዝናውሐቶ ኣሜሪካ ካብን ናብን ኢራን ንዝንቀሳቐሳ መንገድታት ኣየር ኢራን ደው ከም ተብሎ ክተጠንቀቀኒ ኣላ። ኣሜሪካን ኢራንን ኩናት ብሰላም ንምዕራፍ ክዘራረባ ድሕሪ ወርሒ ሰነ ናይ ፈለማዊ ምዃኑ ፀብጻባት ይጠቕሱ። ኣሜሪካ ኣብ ፀጥታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምምዕ ምስ መንግስቲ ዴንማርክ ተፈራሪማ። እቲ ትማሊ 22 መስከረም ኣብ ከተማ ኒውዮርክ ዝተኸተመ ስምምዕ ኣሜሪካ ብደሴት ግሪንላንድ ዝፀንሐ ወታደራውን ፀጥታውን ህላወ ከተስፍሖ ካልኦት ሃገራት ድማ ብዘይናታ ፍቓድ ኣብታ ደሴት ቁጠባዊ ወፍሪ ከይገብራ ዝዓግት ምዃኑ ተገሊጹ ኣሎ። ብመሰረት ትውዕል ኣሜሪካ ነታ ደሴት ፀጥታዊ ጥራይ ዘይኮነ ዘላቒ ቁጠባ ደገፍ ክትገብረላ ምዃና እውን ተፈሊጡ። እዚ ታሪኻዊ ተባሂሉ ዝተጠቕሰ ስምምዕ ንሉኣላውነትን ግዛእታዊ ሓድነትን ደሴት ግሪንላንድ ብኣሉታ ከም ዘይጸሉ ፕረዚደንት ዶናልድ ትራምፕ ገሊጹ። እዚ ከምዚ ኢሉ እንከሎ እቲ ውዕል ንፀጥታዊ ስትራቴጂካዊ ሕልሚ ኣሜሪካ ብዞባ ኣርክቲክ ዘረጋግጽ ምዃኑ ፕረዚደንት ትራምፕ ሓቢሩ። ኣሜሪካን ዴንማርክን ኣብ ዝሓለፈ ሰሙን ኣብ ጉዳይ ፀጥታ ደሴት ግሪንላንድ ኣብ ስምምዕ ከም ዝበፅሓ ዝፍለጥ እዩ። ፕረዚደንት ዶናልድ ትራምፕ ንደሴት ግሪንላንድ ንምውራድ መደብ ከም ዘለዎ ክህቦት ንሕ መግለፂታት ካብ መንግስቲ ዴንማርክን ካልኦት ሃገራት ኤውሮጳን ተቃውሞ ክገጥሞ ምፅንሑ ይዝከር። ኮሎምቢያን ኮስታሪካን ፀጥታውን ወታደራውን ሽርክነትን ከስፍሓ ተሰማሚዐን። እቲ መራሕቲ ክልቲአን ሃገራት ትማሊ 22 መስከረም ኣብ ኮሎምቢያ ብዘካየድዎ ዝርብ ዝተበፅሐ ስምምዕ ብቐንዱ ምስጋር ዘይሕጋዊ ዕፀ ፋርስ ንምግታእ ዝዓለመ ምዃኑ ተገሊጹ። ነቲ ስምምዕ ንምትግባር ክልቲአን ሃገራት ፀጥታዊ ሓበሬታ ክለዋወጣ ሓበራዊ ወታደራዊ ልምምድን ኮለላን ከካይዳ ከምኡ ውን ስሩዕ ርክባት ክውድባ ምዃነን ሓቢረን። እዚ ከምዚ ኢሉ እንከሎ ኮሎምቢያን ኮስታሪካን ናብቲ ኣሜሪካ ምስጋር ዕፀ ፋርስ ንምግታእ ኣብ ባሕሪ ካሪብያን ተካይዶ ዘላ ወታደራዊ ወፍሪ ክፅምብራ ምዃነን ገሊፀን። ኣሜሪካ ሃገራት ዞባ ፀጥተን ምሓስ ናብቲ ካብ ዝሓለፈ ዓመት ተካይዶ ዘላ ወፍሪ ክፅምበራ ክትፅውዕ ምፅንሓ ዝፍለጥ እዩ። ኣብ ሪፓብሊክ ደቡብ ኣፍሪቃ ትማል 22 መስከረም ብዝተካየደ መጥቃዕቲ ፎኪስ ብረት ቆልዓ ሰበይቲ ዝርከቦም ብሕዱ 11 ሰባት ከም ተቐትሉ ተቓሊሑ። በቲ ኣብ ከተማ ደርባን ዝተፈፀመ መጥቃዕቲ 3 ብከቢድ ከም ዝቆሰሉ ዝገለፁ ሰብ መዚ ፀጥታት ሃገር ድሕታዊ ዋነት ብረት ዘንቀሎ ክኸውን ከም ዝኽእል ኣሚቶም። ፈፀምቲ ናይቲ መጥቃዕቲ ንምሓዝ ኣብ ከተማ ደርባንን ከባቢኣን ፅዑቕ ፀጥታዊ ስርሒት ይካየድ ከም ዘሎ እቶም ሰብ መዚ ገሊፆም ኣለው። ሪፓብሊክ ደቡብ ኣፍሪቃ ብሕታዊ ዋነት ብረት ዝጠንቁ ብብዝሕ መጥቃዕትታት ካብ ዝካየደለን ሃገረት ምዃን ኣይፍለጥ። ነቲ ተሪዮ ንምቁፃር ተሪር ሕጊ ከም ዘፅበቐ ዝገልፅ መንግስቲ ደቡብ ኣፍሪቃ ኣብ ትግባር እዩ ዝነጥፉ 10,000 ወታደራትን ሓይልታት ፀጥታ ናዋፊሮ ከም ዘሎ ይሕበር። ተሪዮታት ኤልኒኖ ጠንቂ ጥዕናዊ ፀገማት ይኸውን ከም ዘሎ ውድብ ጥዕና ዓለምን ኣህግራዊ ውድብ ሜትሮሎጂን ሓቢሮም። ኣብ 2026 ኤልኒኖ ምስ ዘሰዓበ ክትር ዋዕ ብዝተሓሓዘ ጥዕናዊ ፀገማት ኣብ ኣህጉር ኤውሮጳ ጥራይ ልዕሊ 35,000 ሰባት ከም ዝሞቱ እተን ኣህጉራውያን ውድባት ገሊፀን። ብዘይካዚ እቲ ተፈጥሮዊ ትርእዮ ብዘኸተሎ ሕፅረት መግቢ ብደረጃ ዓለም ኣብ ክቱር ጥሜት ናይ ዝነብሩ ሰባት ቁፅሪ ክብ ከም ዝበለ ተሓቢሩ። እዚ ከምዚ ኢሉ እንከሎ ብሰንኪ ኤልኒኖ ኣብ ኤውሮጳ፣ ኤስያ፣ ኣሜሪካን ገለ ክፋላት ኣፍሪቃን ብዝኸሰ ዘሎ ተደጋጋሚ ሓደጋታት ባርዕ መጠን ብከል ኣየር ከም ዝወሰኸ ኢላታት ይጠቕሱ። ኣብዚ ዓመት እዚ ኣብ ሰፊሕ ክፋል ዓለምና ተኸሲቱ ዘሎ ትርእዮታት ኤልኒኖ ኣብዚ መፅእ ዓመት እውን ክቕፅል ከም ዝኽእል ግምታት ኣሎ። ብገምጋም ኣብ ንፍሲ ወከፍ 2 ወይ 7 ዓመታት ዝኽሰት ኤልኒኖ ን12 ዋርሕ ከም ዝቕፅል ይጥቀስ። ኤልኒኖ ኣብ 2023-2024 ኣብ ሰፊሕ ክፋል ዓለምና ኣጋጢሙ ምንባሩ ፀጻባት የረድኡ። ኤውሮጳዊ ሕብረት ኣጋጢምዎ ዘሎ ሕፅረት ሰዓት ንምቅላል ህፁፅ ኣኼባ ከካይድ ስሎቫኪያ ፀዊዓ። ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ኣብዚ እዋን እዚ ኣብ ኤውሮጳ ተኸሲቱ ዘሎ ሕፅረት ሰዓት ኣብ ዝኾነ ካልእ እዋን ተራእዩ ከም ዘይፈለጥ ብምጥቃስ ኣባል ሃገራት ንምግትኡ ህፁፅ ስጉምቲ ክወስዳ ዘይምኽኣለን ከም ዘተሓሳስቦ ገሊጹ። ንዩክሬን ገዚፍ ወታደራዊ ሓገዝ ዝልእኽ ዘሎ ኤውሮጳዊ ሕብረት ቁጠባዊ ፀገማቱ ንምፍታሕ ዛጊት ዝጥቀስ ስጉምቲ ከም ዘይወሰደ

ጠቅላይ ሚኒስትር ፊኮ ኢሶም ኤውሮጳዊ ሕብረት ምስ ኔቶ ተዋሂዱ ኣንጻር ሩስያ ኩናት ንምእዋጅ ይሰርሕ ከም ዘሎ ቀዳማይ ሚኒስትር ፊኮ ብዝሓለፈ ቀረባ መዓልትታት ምግላጹ ዝዝከር እዩ። ኣባል እቲ ሕብረት ዝኾነት ስሎቫኪያ ንዩክሬን ዝግበር ዘሎ ወታደራዊ ደገፍ ብምቅዋም እቲ ኩናት ብሰላም ክዓርፍ ሓበራዊ ጻዕሪ ክካየድ ክትፅውዕ ምጽናሓ ዝፍለጥ እዩ። ሃገራት ምዕራብ ንዩክሬን ክድግፋ ክብላ ኣብ ቁጠባን ወታደራውን ቅልውላዋት ይወድቃ ከም ዘለዋ እዮም ነቲ ኩነታት ብቐረባ ዝከታተሉ ወገናት ዝሕብሩ። ኣሜሪካ ዓመታዊ ኣብ ሊትዌንያ እትገብሮ ዕደት ምልኣኽ ሰራዊት ክትቅፅሎ ምዃና ሓቢራ። ኣብቲ ሃገር ኣስታት 1,000 ወታደራት ኣዋፊራት ፅንሐት ኣሜሪካ ኣብ ዝሓለፈ ቀረባ ወርሒ ከም ዝሰሓበቶ ዝፍለጥ ኮይኑ ኣብ ዝመፅእ ቀረባ ግዜ ካብኡ ዘይውሕድ ቁፅሪ ከም ትልእኻ ነፂራ ኣላ። ኣሜሪካ ነቲ መስርሕ ካብ 2019 ከተካይዶ እኳ እንተፀንሐት ኣብዚ ዓመት እዚ ግን ከተቋርፆ ከም ትኽእል ይኽእመት ፀኒሑ። ሊትዌንያ ሰራዊት ኣሜሪካ ኣብ ምውሓስ ፀጥታ ከም ዘገድሳ ብምጥቃስ ክሳብ 1500 ክትቅበል ቁርብነታ ገሊጻ ኣላ። ኣሜሪካ ኣብ ኤውሮጳ ዋፊራቶን ዘላ ሰራዊታ ክተጉድሎ ከም ትኽእል ትእምት ስለ ዘላ ሓያሎ ሃገራት ኣብ ፀጥታዊ ሻቕሎት ከም ዝርከባ ይሕበር። እቲ ሰራዊት ናይ ምንካይ መደብ ኤውሮጳ ኣብ ፀጥታዊ መዳይ ርእሳ ክትክእል መልእኽቲ ዘመሓላልፍ ምዃኑ ወታደራዊን ክኢላታት ይገልጹ። ሩስያ ኣብ ቀዳማይ መንፈቕ 2026 ምስ መሻርክቲ ሃገራት ደቡባዊ ንፍቀ ክቢ ዘካይደቶ ንግዳዊ ምልውዋጥ ምስ ናይ ቅድሚኡ ዓመት ተመሳሳሊ ግዜ ክነፃፀር ከሎ ብልዕሊ 1500 ከም ዝወሳኺ ተገሊጹ። ብመሰረት ፀብጻባት ሩስያ ኣብ ዝሓለፈ 8 ወርሒ ምስተን ሃገራት ኣስታት 300 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየደ ተፈሊጡ ኣሎ። ምስ ህዝባዊት ሪፓብሊክ ቻይናን ህንድን ዘካየደቶ ዝዓበየ ምንባሩ ዝሓበሩቶም ፀብጻባት ፍርያት ሕርሻ፣ ነዳዲ፣ ጋዝ፣ ቴክኖሎጂን ወታደራዊ ንዋትን ዝለዓለ ምልውዋጥ ከም ተካየደሎ ኣረዲኦም። ሩስያን ቻይናን ካብ ጥሪ ክሳብ ናሓሰ ጥራይ ልዕሊ 180 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዳ ብምሕባር እቲ ኣሃዝ ምስ ናይ ዓመት ተመሳሳሊ ወርሒ ክነፃፀር ከሎ ብልዕሊ 24 ክብ ከም ዝበለ ገሊፀን። ዓመታዊ ኣስታት 65 ቢልዮን ዶላር ንግዳዊ ምልውዋጥ ከካየዳ ፀንሓ ሩስያን ህንድን እውን ነቲ ኣሃዝ ኣብ ዝመፅእ 3 ዓመታት ናብ 100 ቢልዮን ዶላር ክብ ንምባሉ ይሰርሓ ከም ዘለዋ ሓቢራን። ምስ ሃገራት ምዕራብ ዘይተቓደወት ሩስያ ብፍላይ ድሕሪ 2022 ንግዳዊ ኣንፈታ ናብ ሃገራት ደቡባዊ ንፍቀ ክቢ ከም ዘቕናዓቶ ይፍለጥ። ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም። ኣብ መስርሕ ምእላይን ምሕብሓብን ስንኩላን መቕርሒ ምዕሩይ ዕድላት ብዝሓየለ ክስርሐሉ መዘኻኸር ኣቕሪቦ። ኣብ ሃገራዊ በዓላትን ፌስቲቫላትን ዝቕርብ ያታዊ ውርሻታት ብዓሚቕ መፅናዕቲ ዝተሰነየ ክኸውን መዘኻኸር ኣቕሪቦ። ኤርትራውያን ነበርቲ ጁባ ሪፓብሊክ ደቡብ ሱዳን ዝኽርም ምስራት ቤት ትምህርቲ ሰውራ ፀንቢሎም። ወከልቲ ኣሜሪካን ኢራንን ናብ ከተማ ኒውዮርክ ዘይቀጥታዊ ዝርብ ከም ዘካየዱ ተገሊጹ። ኣሜሪካ ኣብ ፀጥታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምምዕ ምስ መንግስቲ ዴንማርክ ተፈራሪማ። ኮሎምቢያን ኮስታሪካን ፀጥታውን ወታደራውን ሽርክነተን ከስፋሓ ተሰማሚዐን። ነሳዕቲ ዝተዳለዉ ዜናታት ተዛዚምሎም ስትሮፍ መድባትና ንሓድገኩም ብወገነይ ሰናይ ምሸት።

0: መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ሕንፀት ሃገር ብዝብል ቴማ ካብ ዕለት 17 ክሳብ 20 መስከረም ኣብ ዝተፈላለየ ቦታታት ኤርትራ ይፅምበል ኣሎ። እዚ በዓል ንቤት ትምህርቲ ሰውራ ብዝገልፅ መደባት ዝወቀበ ኮይኑ ንኹሉ መድያዊ ፅልዋ ዕቤት ስፍሓት ትሕዝቶ እዚ ቤት ትምህርቲ ዘንፀባርቕን ዝገልፅን ሓፈሻዊ ስእሊ ዝህብን እዩ። ንሕጂ ከዓ ንገለ ካብቲ ኣብ ስመራ ፓላስ ዝቐረበ ትሕዝቶ ናባኹም ከነብሎ ኢና። ሰናይ ምክትታል ኣብቲ ኣጋጣሚ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ብዛዕባ ኣድላይነት ኣሕዳር ኣብያተ ትምህርቲ ኣብ ተመክሮ ቤት ትምህርቲ ሰውራ ዝብል ኣርእስቲ ሰሚናር ኣካይዱ። ሚኒስተር ዑስማን ቤት ትምህርቲ ሰውራ ከም ኣሕዳር ቤት ትምህርቲ ኣብ እዋን ብረታዊ ሰውራዊ ቃልሲ ኣብ ደጀን 0 ብ1976 ዝተመስረተ ኮይኑ ኣብ ውድባዊ ጉባኤ ናይ ህዝባዊ ሓይልታት ዝተቐመጠ ዕላማታት ዓጢቑ ዝተበገሰ እዩ ክብል ድሕሪ ምግላጽ ኣብ ፈለማ ክምስረትን ከሎ ናይ መምሃራን መሰረታዊ ጠለባት ቁፅሪ ተምሃሩ ሕፅረት ነይርዎ ብምባል ከም መደብ ግን ነቶም ብዝተፈላለየ መንገዲ ኣብ ሰውራ ዝነበሩ ህፃናት ማኣዲ ትምህርቲ ንምቕራብ ከም ዝነበረ ኣብርሂቡ።
1: ስለዚ ቤት ትምህርቲ ሰውራ መበገስትን መሰረትን ስርዓተ ትምህርቲ እዩ። ናይ ኤርትራ ስርዓተ ትምህርቲ ብዛዕባ ስርዓተ ትምህርቲ ንዛረብ እንተኮይና ስርዓተ ትምህርቲ ናይ ጢልያን ሓሊፍ እዩ። ስርዓተ ትምህርቲ ናይ እንግሊዝ እውን ሓሊፉ፣ ስርዓተ ትምህርቲ ናይ ኢትዮጵያ ሓሊፉ ኩላህና ርኢና። እዚ ግን መሰረት ስርዓተ ትምህርቲ ናይቲ ሕብረተሰብና እዩ። ስርዓተ ትምህርቲ ኣብ ቤት ትምህርቲ ሰውራ ይተተኺሉ። ስርዓተ ትምህርቲ ምናልባት ብዙሕ ክንዛረብ ንኽእል ንኸውን፣ ግን እቲ ስርዓተ ትምህርቲ ስርዓተ ትምህርቲ

ክቕበሎ ዝኽእል ሓድሽ ካሪክሎም ብተመክሮ ካብ 76 ጀሚሩ መስርሕ ከይዱ መስርሕ ከይዱ እቲ ቐንዲ ስርዓተ ትምህርቲ ወይ ከዓ ካሪክሎም ናይ ሃገርና ኣብ ጀልሃንቲ እዩ ደሓን ዝኾነ እግሪ ክተክል ዝኽእል ካብ ጀልሃንቲ ሓሊፍ

0: መፅናዕቲ ክገብሩ ዝኽእሉ ክኢላታት ነይሮምና። ስለዚ ካብቲ ጭቡጥ ኩነታት ናይ ሃገርናን ናይ ቃልስናን ተበጊሶም እዞም መማህራን እዚኦም መፅናዕትታት ንምግባር ከሪክሉም ክሕንፅፁ ክኢሎም እዮም። ሕጂ እቲ ከሪክሉም እዩ ከዓ ኣብቲ ቤት ትምህርቲ ብዝያዳ ነቶም ህፃናት ዝሃንፅ ማለት እዩ። ስለዚ ምስኡ ምስቲ ካሪክሉም ከዓ ክምዕብል ዝኽኣለ ስንመምህርና እዩ ወይ ከዓ ፔዳጎጂ። ፔዳጎጂ ዘይብሉ እዚ ትምህርቲ መሃር እንተልካየስ ብኸመይ መንገዲ እቲ ትምህርቲ ክመሓላለፍ ከም ዝኽእል ዘርኢ ኣገባብ እዩ።
1: ሚኒስተር ዑስማን ወሲኹ ውድብ ህዝባዊ ግንባር ነቶም ካብ ዝተፈላለየ ድሕረ ባይታ ዝመፁ ህፃናት ተምሃሮ ኣብ ሓደ ዕላማ ኣስሚሩ ሓደ ዓይነታት ተሓሳስባ እምነት ኣረኣያ ክህልዎም ብምግባር ሓድነት ምትሕግጋዝ ክብርታት ሰውራ ብሓፈሻ ከም ዝምሃሩ ገይርዎም ብምባል እቶም ተምሃሮ እውን ብዝተፈላለዩ ምክንያት ምስ ሕብረተሰብ ዝዓበዩ ስለ ዘይነበሩ እቲ ውድብ መምሃራን ኣለይትን ብምምፃእ ከማልኦ ክኢሉ ኢሉ። ብተወሳኺ ሚኒስተር ዑስማን ህዝባዊ ግንባር ንትምህርቲ ከም መሳርሒ ሓርነት ንቕሓት ኣተዓባብያ ገይሩ ይርዮ ከም ዝነበረ ብምግላጽ ኣብ ውድባዊ ዲሞክራሲያዊ ፕሮግራም ከዓ ነዚ ዝሕግዝ 11 ዕላማታት ትምህርቲ ኣቐሚጡ ብምባል ንገለ ካብቶም ዕላማታት ጠቒሱ።
0: ንህዝቢ ኤርትራ ካብ ናይ ድንቁርና ጸልማት ንምውፃእ መሃይምነት ንምጥፋእ ምቅላስ እዩ። ንነፍስ ወከፍ ዜጋ ማእከላይ ደረጃ ትምህርቲ ንክበፅሕ ምግዳድ እዩ። እዚኣ ምግዳድ እዚኣ ትበሃል ዘላ ምግዳድ እዩ። ኩሉ ኤርትራዊ ማእከላይ ደረጃ ክበፅሕ ኣለዎ። እዚ ዩኒቨርሳል ኤጁኬሽን ይበሃል ብእንግሊዝኛ። ኣብ ነንበይኖም ሜዳታት ናይ ስነ ፍልጠት፣ ስነ ጥበብ፣ ስነ ኪነት፣ ሕርሻን ናይ ዝለዓለ ደረጃ ኣብያተ ትምህርቲ ንተምሃሮ ትምህርቲ ምኽፋትን እዩ። ኣብ ነንበይኑ ሜዳታት ትምህርቲ ንተምሃሮ ማህደር ትምህርቲ ምሃብ እውን እዚ ክኸይድ ዝፀንሐ። ኣብ ነንበይኑ ቦታታት ኤረታ ከከም ደረጅኡ ኣብያተ ትምህርቲ ምኽፋት፣ ኣብ ኩሉ ቦታታት ኣብያተ ትምህርቲ ሓደርቲ ኣብያተ ትምህርቲ ምህርቲ ክኽፈት ፀኒሐ። ትምህርቲ ካብ ሃይማኖት ከም ዝፍለ ምግባር ኣብ ኩሉ ደረጃታት ትምህርቲ ናፃ ኮይኑ ኣብ ኢድ መንግስቲ ምግባር እዩ። ትምህርቲ ካብ ማእቶት ከይነፀልካ ትምህርትን ማእቶትን ኣዋሂትካ ኣብ ጥቕሚ ሓፋሽ ምውዓል እዩ። ስለዚ ንዜጋታት ብፍላይ ከዓ ንተምሃሮም መንእስያትን ናይ ገዛ ርእሶም ማሕበራት ብምምስራት ማሕበር ተምሃሮን መንእስያትን ሕጂ ንኣብነት ብስነ ፍልጠት፣ ስነ ፅሑፍ፣ ኢደ ጥበብ፣ ስነ ኪነትን ምምዕባልን ምስልጣንን እዩ። ንኽኢላታትን ፈላጣትን ክእለቶምን ፍልጠቶምን ኣብ ጥቕሚ ሓፋሽ ንምውዓል ጥጡሕ ናይ ስራሕ ቦታታት ምቕራብ እዩ። ሕጂ እዚ ዝዝረብ ዘሎ እዚ ንሓድሽ ወፍሪ ህንፀት ሃገር ዝበሃል ዘሎ ምዝ ተኣሳሲሩ ዝኸይድ ጉዳይ ምስ ካልኦት ሃገራት ናይ ሓባር ጥቕምን ማዕርነትን ዝሓለወ ናይ ትምህርቲ ባህልን ስነ ኪነትን ምልውዋጥ እዩ። እዚ እቲ ውድባዊ ጉባኤ ውድባዊ ዲሞክራሲያዊ ፕሮግራም ዝወፀ ዕላማታት ናይ ትምህርቲ እዩ። እዚ ኩሉ በብሓደ እንተኸይድና ኣብ ውሽጢ ቤት ትምህርቲ ሰውራ እዚ ዳርጋ ተተግቢሩ ክበሃል ይከኣል።
1: ህዝባዊ ግንባር ጎኒ ጎኒ ኣካደሚያዊ ትምህርቲ ብመንገዲ ቤት ትምህርቲ ሰውራ ገይሩ ባህላውን ስነ ጥበባውን ትካላት ከም ናይ ሙዚቃ፣ ስእሊ፣ ስነ ኪነት፣ ቴክኖሎጂ፣ ሕርሻ ክዕንብብን መሃይምነት ኣብ ህዝቢ ክጠፍእን እዚ ከዓ ናይ ቋንቋ ይኹን ባህሊ ምልውዋጥ ክህሉ ከም ዝሓገዘ ሚኒስተር ዑስማን ገሊጹ።
0: ድሕሪኡ እቲ ቤት ትምህርቲ ሰውራ ኣብ ሓደ ኮፍ ኣይበለን

0: እቲ መደብ ትምህርቲ ኣብቲ ደጀን ክዝርጋሕ ስለ ዘለዎ ኣብቲ ደጀን እውን ከም ዝዝርጋሕ ተገይሩ እዩ። ኣብ ደጀን ንኣብነት ነቕፋን ከባቢኣን ኣብያተ ትምህርቲ ተኸፊተንን ኣብ ማርያ ኣብኡ እውን ኣብያተ ትምህርቲ ተኸፊተንን ኣብ ሙግራይብ እውን ከይተረፈ ኣብኡ እውን ኣብያተ ትምህርቲ ከም ዝኽፈት ተገይሩ ማለት እዩ። ስለዚ ድሕሪ መስመር ፀላኢ ከይድና ማሃይምነት ክነጥፍእ ኣብ ውሽጢ እቲ ህዝቢ ኣቲና ኢና። ኣብ ካብታ ቤት ምርሶ ወፂና እውን ኣብ ውሽጢ እቲ ደጀን ሓራ ነፃ ዝወፅ ቦታታት ንህዝብና ኣብ ውሽጢ እቲ ህዝቢ ኣብያ ትምህርቲ ከምዝኽፈታ ተገይሩ እዩ። ሕጂ መምህራን እውን የድልዩ ስለ ዝኾነ እቲ ትምህርቲ ከዓ ብኣደ ቋንቋ ክወሃብ ስለ ዝነበሮ ኣብቲ ናይ ከባቢ ናቕፋን ከባቢ ማርያን ብቋንቋ ደ ትግሬ ከም ዝወሃብ ተገይሩ እዩ። ስለዚ እቲ ሕብረተሰብ እውን ብዙሕ ለውጥታት መፅ እዩ። ወላ ለውጥታት ኣብ ኣመጋግቦኦም፣ ለውጥታት ኣብኣጠማምቶኦም፣ ለውጥታት ኣብ ኩሉ ሸነኻት ለውጥታት ክመፅእ ይኽኢሉ። ሕጂ ቤት ምርሶራ ናይ ለውጢ ኤጀንት ወይ ከዓ ሓዋርያ እዩ ክንብሎ ንኽእል ኢና ማለት እዩ። ቤት ምርሶራ
1: ቤት ምህርቲ ሰውራ ብኩሉ እንትንኡ እናማዕበለ ስለ ዝኸደ ደረጅኡ ክሳብ 10ይ ክፍሊ ክበፅሕ ክኢሉ፣ እቶም ኣብ ዝለዓለ ደረጃ ትምህርቲ ዝበፅሑ ተምሃሩ ከዓ ብኣድማዕነት መታን ክምህሩ ተባሂሉ እቲ ውድብ ናይ መምሃራን መሰልጠኒ ማእኸል ከም ዝምስረት ገይሩ ክብል ዝጠቐሰ ሚኒስትር ዑስማን ኣብ ደጀን ይኹን ኣብ ድሕሪ መስመር ፀላኢ ኣብያተ ትምህርቲ ከም ዝኽፈት ስለ ዝተገብረ እዘን ኣብያተ ትምህርቲ ብቋንቋ ደ የምህራ ከም ዝነበራ እውን ሚኒስትር ዑስማን ሓቢሩ እዩ። ኣበርክቶ ተምሃሮ ቤት ትምህርቲ ሰውራ ቅድሚን ድሕርና ፅነት ቀሊል ኣይነበረን ዝበለ ሚኒስትር ዑስማን ቅድሚና ፅነት ንነብሶም ተማሂሮም ኣብ ምምሃር ሓፋሽ፣ ድሕርና ፅነት ከዓ ኣብ ሓይሊ ባሕሪ፣ ሓይሊ ኣየር፣ ኣጋር ሰራዊት ዕዙዝ ኣበርክቶ ከም ዝነበሮም ኣዘኻኺሩ። ሚኒስትር ዑስማን ቀፂሉ ቤት ትምህርቲ ሰውራ ብሉእ ስርዓተ ትምህርትን ሓያላት ተምሃሮን ዝሓዘ ብምንባሩ ኣብ ዝተፈላለየ ናይ ውድብን መንግስትን ትካላት ማዕረ ካልኦት ብፆቶም ዝሰርሑ ኣብነታውያን ዜጋታት ከም ዘፍረየ ኣብርሂቡ። ንዕብት ወለዶ ባህልናዩ ብተርታ ንኸዶ ኣማፀንዩ ሚኒስተር ዑስማን ቤት ትምህርቲ ሰውራ ሓደ ዓይነታት ኣተሓሳስባ፣ ዕላማ፣ ራእይ፣ እምነት ፈጢሩ ኣብ ወፍሪ ህንፀት ሃገር ኣገዳሲ ታራ ይፃወታሎ ድሕሪ ምባል ስርዓተ ትምህርቲ ቤት ትምህርቲ ሰውራ ግድነታዊ ሓላፍነት ዘሰክም ፍቕሪ ሃገር ዘዕቢ ከም ዝነበረ፣ ተምሃራይ እውን ማእቶትን ትምህርትን ኣጣሚሩ ይኸይድ ከም ዝነበረ ገሊጹ። ንሓድሽ ህንፀት ሃገር ዝርግሐ ኣብያተ ትምህርቲ ኣገዳሲ ስለ ዝኾነ ክሳብ ካልኣይ ደረጃ ብኤርትራዊ ስርዓተ ትምህርቲ ከም ዝርግሐ ከም ዝተገብረ ዝገለፀ ሚኒስትር ዑስማን ኣብ ላዕለዎት ትካላት ትምህርቲ ከዓ ከምኡ ንክኸውን ሓሳብ ድሕሪ ምሃብ ንዕላማ መትከል ኣረኣያ ሃገር ምስ ጭቡጥ ኩነታት ብዝውክል ኣገባብ ክኸውን ኣተሓሳሲቡ። ኣብ መወዳእታ ሚኒስትር ዑስማን ቤት ትምህርቲ ሰውራ ከም ሞዴል ተወሲዱ ድሕርና ፅነት ብዙሓት ኣሕድርቲ ኣብያተ ትምህርቲ ኣብ ዝተፈላለየ ቦታታት ኤርትራ ክትከላ ከም ዝተገብረ፣ ከምኡ እውን ኣብ ህንፀት ሃገር ተራ ብቑዓት መምሃራን ኣገዳሲ ብምዃኑ ካብ መሰረት ጀሚሮም ብቑዓት መምሃራን ክህነፁ ተላብዩ።
0: ስለዚ እታ ቀንዲ ኣርእስቲ ናይዚ ህንፀት ሃገር እዩ። ስለዚ ህንፀት ሃገር ኣዝያ ኣገዳሲት እያ፣ መሰረታዊት እያ። ንዓ ዘድልዩ ረቋሒታት ከዓ እዚኦም እዚኦም ኢልና ፈሊና ክንፈልጦም ኣለና። ሓደርቲ ቤተ ትምህርቲ ብኩሉ ቦታታት ከፊትና ኢና።

0: እዘን ክጠቕሰን ዝፀናሕኩ ዕላማታት ብምሉ ካ ሒዘን ክኸዳ ኣለዎ። መቐፀልታ ናይታ ቤት ትምህርቲ ሰውራ ፀብራ ትበሃል ኣላ፣ ደቂ መሓሪ እውን ኣሎ። እታ ደቂ መሓሪ ሕጂ ንዚ ከምዚ ኩሉ እዚ ንብሎ ዝፀናሕና ጠባያት የብላን፣ እታ ፀብራ እውን ኩሉ እዚ ጠባያት ንብሎ ዘለና የይብላን፣ ክህልዋ ግን ኣለዎ። ቴክኒካል ስኩልስ ናይ ኣብ ሜዳ እውን ሓደ ቴክኒካል ስኩል ቤት ትምህርቲ ስነኪነት ከፊትና ኢና። እታ ቤት ትምህርቲ ንቲ ህዝቢ ንቲ ትካላት ናይቲ መንግስቲ ዳርጋ ትካላት ነይሩ ወይ? ህዝባዊ ግንባር ኣብ ሜዳ ትካላት ነይሩ ወይ? ኣብተን ትካላት ከዓኒ እዞም ዝተማሃሩ ቴክኒክ ዝተማሃሩ ተማሃሮ ኣብኡ ተመዲቦም ከም ዝሰርሑ ተገይሩ። ስለዚ ብዙሓት እዮም። ንክንደይ ዓመታት ቤት ትምህርቲ ዊና ኣመሪቃያ እታ ዊና ዝነበረታ ቦታ ከይዳ ኣብ ዝባን ናይ ናቕፋ መፅያ ኣብኡ እውን ክሳብ ሕጂ ተበርክት ዘላ ኩሉ እቲ ዘድሊ ወርክሾፓት ዳርጋ ኣለዋ ክበሃል ይከኣል። ናይ ኮንስትራክሽን ዝበሃል ኣብ መጨረሻ ሕጂ ብዝቀረባ ግዜ ከም ዝትከል ተገይሩ ሕጂ ዳርጋ ኣብ ኩሉ ቦታታት ክሳብ ሕጂ ክሳብ ክንደዮም እዚኦም ዘበርክቱ ዘለዎ ንዝብል ሕቶ ግን ኣብ ዝተፈላለየ ትካላት ስለ ዘለኹም ኣበርክቶም ኣዝዩ ዓብዪ ክኸውን ይኽእል እዩ። ክነስርሖም እንተኽእልና ማለት እዩ።
1: ካልእ ሰሚናር ዘቕረበ ሓደ ካብቶም መምሃራን ቤት ትምህርቲ ሰውራ ዝነበረ መምህር ቃልኣብ ሃይለ ኮይኑ መምሃራን ቤት ትምህርቲ ሰውራ ካበይ ናበይ ዝብል እዩ ነይሩ። መምህር ቃልኣብ ቤት ትምህርቲ ሰውራ ብሓያል እስትራቴጂያዊ ውጥን ዝተመሰረተ ዘኩርዕ ታሪክ ህዝቢ ኤርትራ ምዃኑ ብምጥቃስ እዚ ድማ መርኣይ ሓያል መሪሕነት ህዝባዊ ግንባርን ንነዊሕ ዝጠመተ ረኣንዩ ክብል ገሊጽዎ። እቲ ትምህርቲ ከዓ ኣብ ሰራዊት ደጀን ሓውስ ሓረ መሬት ከምኡ ድማ ኣብ ሱዳን ንዝነብር ህዝብናን ደቁን ይወሃብ ከም ዝነበረ ኣብሪሁ። ህዝባዊ ግንባር ሞያዊ ብቕዓት ዝነበሮም 30 ዝኾኑ ተጋደልቲ ካብ ዝተፈላለዩ ኣህዱታት ስሒቡ ዝበለ መምህር ቃልኣብ እዞም መምሃራን ንመስርሕ ምምሃር ምስትምሃርን ዝሕግዝ መፅሓፍቲ ከዳልዉ ከም ዝተገብረ ገሊጹ። ካብዚኦም እቶም 4 ናብ ባህሊ፣ 4 ናብ ሓይሊ ፊቶራሪ፣ እቶም ዝተረፉ ከዓ ናይ መባእታ መፅሓፍቲ ከዳልዉ ተገይሩ ክብል እውን ወሲኹ። ቀፂሉ እቶም ኣብ ፈለማ ዝነበሩ መፅሓፍቲ ኣብ ኣገባብን ትሕዝቶን ከበድቲ ስለ ዝነበሩ ንክመሓየሽ ተባሂሉ ኣብ 1977 መባእታዊ ክለሳ ተገይሩሎም ኢሉ
2: ብድሕሪ እዚ እናተሰርሓሉ ከሎ ብድሕሪ መስመር እውን ስትራቴጂያዊ ምዝላቅ ኣርኪቡ 1978 ካብዞም ኣብ 1975 ክርስዖም ስለ ዘይደሊ ንምድላው መፅሓፍቲ ኣንፈት ዘቕመጡ ተጋደርቲ 16 ሕጂ ስዋኣት እዮም። 3 ኣብ ቃልሲ ይቀፀሉን 11 ብህይወት ኣለና ኣነ ኣለኹ ካልኦት ከ ኣለዉ። መምህራን ቤት ትምህርቲ ሰውራ ዝብል ቃል ኣብዚ ሰሚናር እዚ ሕጂ ንዓበይቲ ምልከት፣ ንንኣሽቲ ምልከት፣ ንደቂ ተባዕትዮ ምልከት፣ ንደቂ ኣንስትዮ ምልከት፣ ንኩሎም መምሃራን የጠቓልል። ሕጂ ነፃፂለ ይኮንኩን ማለት እዩ። መምሃራን ፊቶራር እውን ንባዕሎም መምሃራን ስለዝኾኑ እዞም ምሳይ ዘለዉ ፍርያት ናይቲ ቤት ትምህርቲ ስለዝኾኑ መምሃራን ኮይኖም እንዳሓደ። ስለዚ ኣነ ክዛረብ ከለኹ መምሃራን ኢለ ነቶም ዓበይቲ፣ ነቶም ንኣሽቱ፣ ነቶም ደቂ ኣንስትዮን ደቂ ተባዕትዮን እንክሉ ዝገብር ካብቶም መምሃራን ሕጂ እዞም ዝብሎም ዝበለኹ መምሃራን ገሊኦም ሓደ እግሪዮም ዝሰኣንዮም፣ ገሊኦም ሓደ ኢዶም ዝሰኣንዮም፣ ገሊኦም ሓደ ዓይኒ ዝሰኣንዮም፣ ገሊኦም መሓውሮም ዝሰንከለ፣ ገሊኦም ኣካላዊ ምስንክልና ዝነበሮም፣ ገሊኦም ከዓ ኣካላዊ ብቕዓት ዝነበሮም እዚኦም እዮም። ቶም ትሕዝቶ መምሃራና እቶም ኣዝኦም ኣካላዊ ብቕዓት ዝነበሮም ትፈልጡ ኹ ፊተወራሪ መብዛሕትኦም ኣብ ወርሒ ሰነ ወርሒ 6/79 ሕጂ ብጀልሃን ተጀመረ። በቲ መሪር ኩነታት መሪርን ደፀግምን ኩልኹም ኣብኣ ዝነበርኩም ፊተወራሪ ትዝክሩ ክኹም ሕጂ ኩሉ ኣካላት ቤት ትምህርቲ ሰውራ ኣብ ወርሒ 3/1979 ፀላኢ ብማርሳ ተክላይ ስለ ዝመፀ ቤት ትምህርቲኡ ክቕፅል ኣይክእልን ነይሩ። ስለዚ ካብ ዜሮ ገሊኡ ሳትራን ነይሩ።

0: ገሊኡ ቀብርወት ነይሩ። ስለዚ ኩሉ ተጠርኒፉ ዓራግ ተባሂሉ ኣብ ዓራግ እውን ዘይቅሱም ኩነታት ኢትዮጵያ እውን ደድሕሪ ዝስዕብ ስለዝነበረ ካብ ዓራግ ሃወልዕ ኸይዱ ካብ ሃወልዕ ገና ሕጂ እውን ዘይቅሱም ኩነታት ስለዝነበረ ገሊኡ ንገህተብ ከይዱ ገሊኡ ከዓ ኣብ ዓየት ዝነበረ
1: መምህር ጸጋጋይን ብወገና ኣብታ ተረኣለይቲ ኣብ ቤት ትምህርቲ ሰውራ እትብል ኣርእስታ ንተረኣለይቲ ዝገልጽ ዛዕባ ኣቕሪባ። ኣብ ቤት ትምህርቲ ሰውራ እቶም ኣለይቲ ዝበሃሉ ዝነበሩ ኣዴታት ኣቦታት ሓኻይምን ሓለዋን ኣብ ምዕዋት ትምህርቲ ልዑል ኣበርክቶ እዩ ነይርዎም ክትብል ዝገለጸት መምህር ጸጋ እዘን ኣዴታት ነቶም ዝተፈላለየ ድሕረ ባይታ ዝነበሮም ተምሃሮ ንምእላይ ናይ ኣደታራ ብምጽዋት ኣብ ምምጋብን ጽሬትን ተምሃሮ ልዑል ኣበርክቶ ይጸወታ ከም ዝነብራ ብምጥቃስ ኣብ ፈለማ ተምሃሮ 70 ከለዉ 7 ኣለይቲ ምስፍሓትን ዕብየትን እዚ ቤት ትምህርቲ ግን ተምሃሮ 3169 ክበፅሑ እንከለዉ ንሰን እውን 306 በፂሐን ነይረን ኢላ። ኣብ መጀመርታ እዘን ኣዴታት ክጋደላ መዲበን ዝመጻየን ነይረን። ድሓር ግን ብመሰረት መምርሒ ውድብ ናብ ኣለይቲ ተቐይረን ንኹሉ ሕፅረታት ተፃዊረን ብላዕልን ታሕትን ሓውና ለብለበን ንኹሉ ብድሆታትን ውረደይ ብገድልና ፂሐን ብቑዓት ኣዴታት ብምዃን ብቑዓት ተምሃሮ ኣብ ምፍራይ እጃመን ተፃዊተን ክትብል መምህር ጸጋ ትውስኽ።
2: ስለዚ እቲ ናይ ሓዊ ኩነታት ኣዝዩ መሪር እዩ ነይሩ። ሓደሓደ ግዜ ሓንቲ ለይቲ ምእንቲ ካዕርፋ እሞ ኣብክልተን መቐሊለን ኣብ ክልተ ጉርፕ ይኾና እሞ እታ ሓንቲ ጉርፕ ክልስንክትከላስ ሓንቲ ሰብ ክልተ መቕሎ ትሕዝ ብዚአን በዚአን ትሕዝ ምእንቲ ሓንቲ ለይቲ ካዕርፋ ካልእ ውን ኣብ ወረራ ካብ ዝኾነሉ እዋን ን ብዙሕ ግዜ እን ዝኸታ ነይረን ድማ ዳርጋ ቁሩብ ሓይሊ እዩ ነይሩ ክበሃል ዝከኣል ንኣብነት ኣብ ሻድሻይ ወራር ሱሳ ኣለይቲ ኣብ ሓደ ግዜ ከቲተን እተን ዝሰረፋ ናይ ግድን ክዓሞ ኣለዎን ናይተን ዝኸዳ ስለዚ ዳብል ክሰርሓ ክኽእል ኣለዎን ካብ ታዕሊም ካልኦት ኣለይቲ ክሳብ ዝመፅአን ማለት እዩ። ስለዚ እዚ ከምዚ ዝኣመሰለ ተደራቢ ስራሓት ከዓኒ ሓደ ካብቲ ዘካብሎ እዩ ማለት እዩ። ይኹን እምበር ቆልዑ ብውሕድ ትሕዝቶ ሕጉሳት ኮይኖም ከም ዝነብሩ እየን ዝስዕራ ነይረን በተን ዘለዎን ትሕዝቶት ከመይ ጌርና ነዞም ቆልዑ እዚኦም ንሕጉሶም ሙሉእ ለይቲ ስንክታ ክንብል ከለና ካብ ሰዓት 5 ናይ ምሸት ጀሚረን ክሳዕ ወጋሕታ ሰዓት 3 ሰዓት 4 እንተሰሪጥወን እውን ሰዓት 2 ንነዊሕ ሰዓታት እየን ዝስንክታ እዙዩ ነዊሕ እቲ ግዜ ክትሪኦ ከለካ ዋላ ከምኡ እናኾነ ከሎ ግን ቆልዑ ዝሕጎስሉ መገዲ እየን ዝደልያ ነይረን በታ ነ ዝነበረቶም ትሕዝቶ ንኣብነት ቁርብ በርበረ እንተረኪበን ኣብቲ ዓባይ ደስቲ ንሕል ኣትያታ በርበረ ስለትጠፍእ እንታይ ገብራ ነታ ወዲ ዓከር ይሕምስኣ ምስታ በርበረ ሓዊሰን ፀብሒ ስርሓ ሽሮ ሽሮ ከም ተበልዑ ዘለኹም ይብልኦም ከም ቅያድ ናይ ምግቢ ተወሲዱ ከዓ ከም ሓደ ፅቡቅ ምግቢ ተወሲዱ ይምገብዎ ማለት እዩ። ካልእ እውን ካብተን መዓልታዊ ዝወሃባ ዓደስ ኣጣራቂመን ኣጣራቂመን ቅኒ ኢለን ንዓለን ኣኪበን ሓፋስ ዓደስ ይገብራሎም ጥርቃያ ትበሃል ነራ እዚኣ ጥርቃዮም ትብራ ሽረ ሕዚ ጥልቃ ክትብላዕ ንሕር ኮይና ምስኣ ከዓ ተማዊተን ነተወዳዕተን እንጀራ ንስንክትኣ ስለዚ ኣብታ መዓልቲ እቲኣ ፅቡቅ ፌስታ ማለት እዩ መዓልቲ ጥልቃ ኮይኑ ቃይታ ብዓለስ ስለዚ ከመይ ገይሮም ቆልዑ ይሕጎሱ ሓደ ካብቲ ብዙሕ ዝሰርሓሉ እዩ ነይሩ ማለት እዩ።
1: ተምሃሮ ቤት ትምህርቲ ሰውራ ካበይ ናበይ ዝብል ኣርእስቲ ሒዙ ዝቐረበ መምህር ክፍላይ ዓንደ መስቀል እዩ። ህዝባዊ ግንባር ገና ህዝባዊ ሓይልታት እናተባህለ እዩ ንነዊሕ ሓሲቡ ንቤት ትምህርቲ ሰውራ ደኩንዎ ዝበለ መምህር ክፍላይ ነዚ ሓሳብ ናብ ባይታ ንምትርጓም ብኣድማዓነት ዝዓሙ ተጋደልቲ ክህልው ከም ዝኽእሉ ኣሚኑ ንሓደ ዓመት ዝኸውን ምድላዋት ብምግባር ንትግባረ ተበጊሱ ክብል ድሕሪ ምብራህ ተምሃሮ እውን ከምዚ ዓይነት ሞያዊ ብቕዓት ሒዞም ብሓላፍነት ዝኣልዩን ዝመሩን ኣብነታውያን ተጋደልቲ ክረኽቡ ዕድለኛታት ዝገብሮም ረቋሒ ምዃኑ ገሊጹ።
3: ከምቲ ዝተቐስክዎ ነቲ ቤት ትምህርቲ ከኣልዮም ክመርሑን ዝተመዘዙ ተጋደልቲ ኣዝዮም በላሕቲ ኣማእዘንትን ውፍያት እዮም ነይሮም። ስለዝኾኑ ከዓ ንመምህራን ኣለይቲ ኣባላት ተምሃሮን ሰሪሖም ዘስርሑ ኣብነታውያን እዮም ነይሮም። ንኩሉ እቲ ፅንቡር ኩነታት ነፅነታዊ ቃልሲ ተፃዊሮም ማለት ናይቲ ሰውራ ቃልሲ ተፃዊሮም ምናልባት እውን ንዓለም ከገርም ዝኽእል ምስጢር ቀፃልነትን መስርሕ ሓርነታዊ ቃል ሰውራ ከረጋግፁ እዮም ክኢሎም ማለት እዩ። መምሃራን ቤት ትምህርቲ ሰውራ ክሕሰብ ብዘይክእል ውሑድ ነገራት ከምቲ ዝጥቀስ ዝነበረ ትምህርታዊ መደባት ካሪክለም ኣዳልዮም ናይ መባእታን ማእከላይን ደረጃታት ትምህርቲ ንቆልዑን መንእሰያትን ኣብ ዘይርጉኡን ሓደገኛን ኩነታት ተቢዖም

ተምሃሮኦም ዘትብዑን ሙዑታት ተጋደልትን ብምንባሮም ንኩሉ መትከላት ቤት ትምህርቲ ብቕዓት ትምህርታዊ መደባትን ብኣብነት ኣተግቢሮም እዮም። እተን ኣብ ሓውን ብሓውን ከይሰልከያ ለይትን መዓልትን ከይንጠሚ ከይንረስሕ ከይንደክምን ከይንሓምቕን ዝኣልያና ዝነበራ እንተገሊአን እሞ ብዕድሞውን ንኣሽቱ ዝነበራ ኣለይትና ከዓ መግለፂ ብዘይርከቦ ተወፋይነት ኣብ ትምህርትን ስራሕን ተቢዕና ክንመላለስን ክነፍዕን ኣብነት ኮይነናና ከይወረዳ ድማ ልዕሊ ውሉደን ብፍቕራ ውን ኣብዮት ኣልየናና። እዚ ተመሳሳሊ ብዝኩሉ ኤግዚቢሽናት ንሪኦ ዘለና ይቲ ስራሕናታተን ማለት እዩ። ኣብ ዝተፈላለያ መለያት ናይቲ ቤት ትምህርቲ ስራሓት ተዋፊሮም ዝነበሩን ዝነበራን ኣባላት ሓካይን ሓለዋ ሓፈሻ ኣገልግሎት ወዘተ እውን ብተመሳሳሊ ፅንዓትን ተወፋይነትን ጥዕናና ኣውሒሶም ንህላወናትና ሓልዮም ንቐረባት ከውሕሱ ደኺምና ከይበሉ ፅዒቶም ኣብ ከምዚ ዝኣመሰለ ፍቕሪ ብፍቕሪ ዝተኸበን ውፉይ ትምህርታዊ ሃዋህው ዓቢናን ተኣሊና እንዳእሞሆ እቲ ተኽእሎ ናይ ክንክተሎም ዝደልይዎ ዝነበሩ መትከላት ክንኮኖ ዝሓልምዎ ዝነበሩ ሰውራዊ መንነት ከመይ ኢሉሞ ክውን ከይኮነ ይሓልፍ ፍቕሮም ሓልዮቶም ሞያውነቶም ተወፋይነቶም ክሳብ መስዋእቲ ስለ ዝነበረ ናብ ፍቕሪ ሃገር ሓቅነት ፃይነት ተወፋይነት ወዘተ ዝኣመሰሉ ብሉፃት ሰብኣውነትን ባህርያትን ከነጥሪ ቀሲቡና እዩ።

ፍቅረታ ብዘይ ሃገር የም ሳነት ነብእዋ ካቦታ ጋዲታት ሕድሪ ዓርበኛታት ጉርሻ ኣበዋሃት ፃዕሩላ ኩሎም ጢጋታ ብዘይ ሃገር የም ሳነት ጀጋኑ ናይ ፀሀደም ተኸዳኺሂሎም ንእከይ መብዛቲ ወራዳት መክቶም ንፍቕሪ መሬቶም ጉራዲኦም መዲዞም ተኸዲሶም

ዘለና ካርታት ስደት በዝሕና ሓንሳብን ከም ዘይደግም ነስበርኦ መሓወሩ ዘብዓለም ክሰማዓት ምስደም ዝለመደ ሃገርናን ዓድና ውን ዘንደደ ንመስኪን ህዝብና ዝሓረደ ንዕሸላት ንሞት ዝፈረደ ሃገር እንከለና ካርታት ስደትና ሓንሳብን ከም ዘይደግም ነስበርኦ መሓወሩ ዘብዓለም ኣብእዋ ኣቦታታ ቤታት ሕድሪ ዓርበኛታት ውርሻ ኣብዋሃት ዛዕርላ ኩሎም ዜጋታ እዘኢኻ ዘገን ሳረተ ዝፈሰሰደኸሞም ተሳብርዕፅህንቶም ገለ ብማዕሰቂ ኣንኦም ማሲኖም ኣማዕ ይወርና

ኣቦኹደ ደኣማ ከልገዛና ካም ንነብር ወትሩ ተዋሪድና እንከለና ንሞት ተፈሪድና መሪ እንከለና ዓብቃልሲ ዝሃኣልየና ነበርክትእጃምና ታሪኽ ግዙእ ህዝቢ ደና

ምርኢት ቅዲ ክዳን ነቲ ዘለካ ክእለት ጥበባ ሰፋፍያ ሓድሽ ብልሓትን ቅድን ሒዝካ ንክትመጽእ ዝኸፍት መድረኽ እዩ። ኣብዚ መድረኽ ድማ እቲ ዝኽደን ክዳውንቲ ብውቅባት ሞዴላት ነቲ ክዳን ኣንጸባሪቖም ንኽርእዮኦ ዝሕረያ ወይ ዝሕረዩ ይህልው። ኣብ መድረኽ ወፂኦም ድማ ፍሉይነት ለቢሶሞ ዘለዉ ክዳንን ክእለት ኣካይዳን ተሓዊስዎ መሳጢ ምርኢት ይቐርብ።

0: ኣብ ሃገረ ጀርመን ትቕመጥ ኣዳላዊት ቅዲ ክዳን ዲዛይነር ትዕግስቲ ፍሳይ ትበሃል። ብዓውዲ ቅዲ ክዳን ኣብቲ ዘላቶ ሃገር ተማሂራ ድማ ናብ ሃገራ መጺያ ንመበል ካልኣይ ግዜኣ ድሕሪ 9 ዓመት ምርኢት ቅዲ ክዳን ኣካይዳ። ኣብ ቀጽሪ ሓኩስአ ድማ ዝሓለፈ ሰሙን ምስ ትካል ቅዲ ክዳን ሓበን ኤሪ ላይፍ ስታይል ተሓባቢረን ነዚ መዲባቶ ዝመጸት መደብ ክውን ክኾነላ ከኣለ።
1: ኣነ ትዕግስቲ ፍስሃየ ይበሃል። ኣብ ገዛ ኸንሻ ተወሊደ ኣብ ገዛ ማንዳ ዓብየ ብትሽዑ ዝነበረ ኩነታት ብ77 ብሱዳን ገይረ ብካልእ ዓዲ ኮለል ኢለ ንዴንማርክ ኣት ኣብ 80ታት ዴንማርክ ምስ ኣተኹ መጀመርታ ትመሃርሉ እቲ ቋንቋ ምስ ለመድኩ ኩሉ ነገር ሃይ ስኩል ምስ ከድኩ ካብኡ ሽዑኡ ኣብ ቅዲ ክዳን ተማሂረ ዲፕሎማ ናይ ቅዲ ክዳን ስነ ጥበብ።
0: ትዕግስቲ በቲ ሚኒማሊስት ዝበሃል ፍልስፍናያ ቀንዲ ትልለ ቲጂ ሚኒማሊስት ተባሂላ እውን ትፍለጥ እያ። እዚ ፍልስፍና ድማ ኣብቲ ክዳውንቲ ትሰርሓሉ ቅዲ ተውፃሉ እዋንን ትጥቀመሉ እያ። በቲ ዘለዋ ንብረት ኮነ ኣጭርቕቲ ድማ ብዙሕ ብልሓት ዝተሓወሶ ቅዲ እናውፀአትን ትኸይድ ዲዛይነር እያ።
1: መጀመርያ ግዜ ኣብ ኤርትራ መፅኦ ዘረኣኽሉ 2015 ምስ ኤድዋርድ ርኣያ እሱ ናቱ ስእልታት ብድሕሪት ባክግራውንድ ኮይኑ ኣነ ከዓ ናተይ ቅዲ ክዳን ኮይኑ ብሓንሳ እሱ ዘዳለዎ ነይሩ ኣብቲ ናቱ መጀመርታ ርኤ ኣብ ኤሪትራ ማለት እዩ። እንታይ መስለኪ ድገርመኪ 2015 ንስኻትኩም እውን ኣልዒልኩሞ ነይርኩም ኣብቲ ግዜ እቲ መኣዲ ስነ ጥበብ ዝበሃል ነይሩ እቲ ዝተዛረብክዎ ክሳዕ ሕጂ ከም ኣያ ዘላ ሽዑ እውን ሚኒማሊስት እየ ነይረ ሕጂ እውን ሚኒማሊስት እየ። ሚኒማሊስት ክብል ከለኹ ሚኒማሊስት ፊሎሶፊ እዩ። ኣብ ሂወት ከመይ ጌርካ ኻ በቲ ዘለካ በቲ ዝወሓደ ነገር ትፈጥርን ፅባቐ ጌርካ ትነብርን ምስቲ ዘለካ። ሎማዓንቲ ተኸዲነዮ ዘለኹ ክዳን ንምሳሌ ሕጂ ከም ትሪዮ ዘለኺ ሚኒማሊስት እዩ ድብለክ። ንምንታይ ሚኒማሊስት ክብል ክኢለ በተን ዘለዋ ኣጫርኽ በተን ዝነበራ እዚኣ ጨርቂ እዚኣ ካብዚኣ ክሳዕ እዚኣ ነይራትኒ ተረዲኪ ካብዚኣ ናብዚኣ ነይራትኒ ግን ኣነ ንዋሕ ስለ ዝኾንኩ የግድን ክትውሰኻ ስለ ዝነበራ ቁርጥራት ጨርቂ ገይረ ወሲኸላ ማለት እዩ። ክልተ ዝተቆርፃት ጨርቂ ብሓንሳ ግን ከምኡ ክገብሮ ከለኹ ኩሉ ግዜ ኣብዚኣ ሕጂ ሰለስተ ዝተፈላለየ ዓብደላካን ቁርፅራፅ ኣሎ እዚ ሓንቲ ንበይና ዓብደላካን ኣላ ኣብዚኣ ዓብደላካን ኣላ ኣብዚኣ ዓብደላካን ኣላ ከመይ ገይረ ብሓንሳ ክወሃሃድ እቲ ፓተርን እቲ ሕብርሲ ነንሕድሕዱ ከመይ ገይሩ ይዛረብ እዚ ኣገዳሲ እዩ።
0: ሃበን ኤሪ ላይፍ ስታይል ትካል መፍረን መሸጥን ክዳውንቲ ኮይኑ ኣብ ዝተፈላለየ እዋናት ፍርያቱ ዘርኢ ዘቕርብ ኤርትራዊ ትካል እዩ። ኣሰይዳዊት እውን ነዚ ትካል ወኪላ ኣብ ዝተፈላለየ

0: ዝተፈላለየ ምርኢታትን ኣብቲ ትካልን ከም ኣዋሃዲት ኮይና ትነጥፍ እያ።
1: ሓበን ኤሪ ላይፍ ስታይል ወይ ከዓ ሓበን ዲዛይንስ ብሽሕን ኣመን ብክልተ ሽሕን 19 እዩ ተበጊሱ። 2019 ከዓ ናይ መጀመርያ ምርኢት ገይሩ ማለት እዩ። ሽዑ ከም ሓደ ፓይሎት ፕሮጀክት ሃይ ስኩል ሳሮን ጎንዚልያ ትበሃል ናይ ሃይ ስኩል ተምሃሪት እያ ጌራቶ ነይራ። ሕጂ ብዛዓደ የላን ምስ ሓበን ዲዛይነርስ ብምዃን ማለት እዩ ዝበዝሕ ዲዛይን እሳ ሰሪሓቶ ነይራ። ብሓፈሻ ግን ናይዚ ቁሚ ደሎ ናይ ዲዛይን ትካል እንታይ ሓደ መንእሰያት ብፍላይ ከዓ ንደቂ ኣንስትዮ ዕድላት ምፍጣር፣ ዕድላት ስራዕ፣ ዕድላት ናይ ሓሳባትካ ናይ ምፍሳስ ነገራትካ ተሰሪሖም ናይ ምውፃእ ሕጂ እንታይ ሽግርና ኩሉ ሻብ እቲ ሰብ ትኣርት ኣለዎ ኣበይ ከይዱ ይገብሮ ንባዕሉ ገንዘብ ሓፅሮ ንባዕሉ ዕድላት ይሓፅሮ ከለሞ ንዕኡ ብዓቕሙ ገለ ሓገዝ እንዳሃበ ናይ ስራሕ ዕድላት እንዳፈጠረ ሓፈሻዊ ዲዛይኒን ናይ ዲዛይኒን ትካል እዩ። ኣፍኮርስ ክሳብ ሕጂ ማስ ፕሮዳክሽን ኣይጀመርና ግን ናይ ዲዛይኒን ትካል እዩ ማለት እዩ። ምስ ብዙሕ ዕንቅፋታት ጤና ገዛ ናይ ገዛ ፀገማት ኣሎ ከምቲ ትደልዮ ነቲ ደሊካዮ ደለካ ማተርያል ይኹን ዋላ ነቲ ደሊካዮ ደለካ ዓይነት ዓቅሚ ሰብ ከትሕዘካ ዝኽእል ገዛ ቅሩብ ኣውኢታት ፀገማት ኣለዎ። ግን ምስዞም ኩሎም ፀገማት ባይታ ምፍጣር እያ ተቀዳሜቲ ባይታ ምፍጣር። ካልኣይ ኣብቲ ፕሮዳክሽን ከዓ ኣብቲ ንሕና ነፍርዮ ነገራት ከዓ ፕሮፌሽናል ወይ ከዓ ንሞያ መንነት ክብርታት ሰስተ ነገር እዩ ትዛረብ ዘለዎ ንሓደ ሞያ እቲ መንነት እቲ ክብሪ ክገልፅ ዝኽእል ክዳውንቲ

0: እቲ ኣብ ቀጽርሃ ኮስአ ዝተኻየደ ምርኢት ናይ ትዕግስትን ናይ ትካል ሓበን ኤሪ ላይፍስታይንን ቀሪቡ ኣብ ነፍሲ ወከፍ ቅዲ ድማ ናቱ ዝኾነ መልእኽትን ታሪክን ሒዙ እዩ ዝቐርብ ነይሩ ኣብዚ ትዕግስትን ትካል ሓበን ቅዲ ክዳን ናተን ብልሓትን ፈጥራውነትን ኣቕሪበንን ነቲ መደብ ኣማዕሪገኖ
1: እታ ምርኢት ኣብ ካልኣይ ክፋል ቀዳማይ ክፋል 8 ነይሩ ካልኣይ ክፋል ካ 8 ነይሩ ኣብቲኣ ናይ ደእተናይ ደእተኹዋብታ ካልአይቲ ክፋል በደው ሕብሪ ሽፎን ታንቴላ ዝመስል በዝጎና ዝነበረት እሳ ካበየ ሓሳባት ኣምፀያ ቅድሚ እዚኣ ቅድሚ 85 ዓመት ገብር ኣቦይን ኣደይን ክሕፀዩ ከለዉ እዛ ስእሊ እዚኣ ተረዲኢ ክለኺ ቅድሚ 85 ዓመት እየ ዝብለክ ዘሎ እዛ ናይ ሕፂኦም ክዳን ተኸዲኖም ምስ ረኣኹ ነታ ሕጂ ፋሽን ዘሎ እዚዩ እቲ ፋሽን ዘሎ ነዊሕ ዝፍርፍር ነዊሕ ኢዱ ትሕጂ ዘሎ ውዑይ ፋሽን ንስ እዩ ምስ ረኣኹ ነዚኣ እናረአኹ ብፍቕሪ ንዓኣ ሰሪሐ እያ ነታ ተሽሙ ዘላ ኩሉ ግዜ ስኒ እንድሕር ኢኽዮ ኣብ 2015 እኳ ገሊፀዮ የ ብዙእ እቲ ክዳውንተይ ዝበዝሕ ግዜ ታሪክ ኣለዎ ከምኡ ፈትየ ዛንታ ዘለዎ ክዳን ክከብል ኣብኡ እንድሕር ርኢኽዮ ናይ 2015 ኣብቲ ምፅኽሞ ዘለኹም ኣባፅዕ ሰይቴማነ ባርያ መሓዛይ ብሓንሳእ ዝዓበና ኢና ስቲል ብሓንሳ ኣለና ገዛውትና ገዛ ማንዳ ከም ዝበልኩ ኸ የማነ ባርያ ኣባፅዕ ምስ ጎድኩ ጂንስ ምስ ገበርኩ ርሂፀ ስለ ዝነበርኩ እታ ኩሽፍ ይቡኒ እንደገና ኣብቲ ፖስተረይ እንድሕሪኢኸያ ሰላም ተኸዲናት ኣላ እታ ኩሽፍ ኣብ ኣኸላየ ሰፍየ እያ ክልተ በዚያ ቆሪፀ ብጫ ላይን ኣለዎ ኣክልተ ስለምንታይ ብጫ ናይ ብሓቂ ሓጎስ እዩ ዝፈጥረልክ ብርሃን እዩ ፀሓይ እዩ ኣብዛ ዓዲ ኩሉ ግዜ ፀሓይ ስለ ዘሎ ኣይተዝተማቕሮን ኢኻ ንሕና ግን ኣብ ወፃኢ ምስ ኮና እቲ ፀልማት ዲፕረስ እዩ ዝገብረኪ እቲ ብርሃን እዩ ሓጎስ ዝፈጥረልኪ ስለዚ ናይ ማነ ኮይና ጥራሕ ዘይኮነት እቲ ብጫ ሕብራ ተፈታዊ ዝኾነ ሕብሪ ናይታ ክዳን ኣብቲ ፖስተር ናትና እውን ኣውፅያ ኣለኹ ሕጂ እንደገና ኣብ ማእከል ገይሩ ታሽሙ ትሬድ ዲሜንሽን ፈጢሩ እቲ ፖስተር ዝገበረ ሕጂ እንታይ ዝብለክ ዘለኹ ደስ ዝብለኒ ኣነሲ ዝኾነ ነገር ምስቲ ክዳነይ ዝተሓሓሲ ዛንታ ከዓ ክህልዎ

0: ኢንተርቪው ገረላ ገለመለ ካብ ሾት ሒዘ እቲ ኣድናኦት ነይሩ ምናልባት ትርክባት ኣይነበረን ኣብዚ ከዓ ኣጋጣሚ ኣነ ናይ ሓበን ኤሪ ላይፍ ስታይል ወይ ከዓ ሓበን ዲዛይነርስ ፌስ እየ ዘለኹ እሳ ከዓ ብካልእ እቲ ኮኔክሽን ተፈጢሩ ተራኺብና ብሓፈሻ ክርአ ከለዋ እዚ ፅቡቅ ምርኢት ነይሩ ብጣዕሚ ፅቡቅ ኣዝዩ ዋላ ናታ ክዳውንቲ ዋላ ናና ክዳውንቲ ማለት እዩ ኣብ ናህና ክዳውንቲ ኣትየ ክዛረብ ከምዛ ክብለክ ዝፀናሕኩ ነተ ናህና ዕላማታት ቀዳሞት ጎልስ ናህና ንዕዕን ኢና ንሕና ኣእቲና ንሰርሕ ሓደ ነቲ ናህና ክዳውንቲ ከመይ ጌርካ ተለባሲ ትገብሮ ናብነት ብኣብነት ክበኪ ኣብታ ቀዳሚቲ ሾው ዝነበረት ድርስ ነራ ፃዕዳ ኖርማል ዕዉር ዝበሃል ነፀላ እዩ ንዑ ኢና ሰሪሕናዮ ናይ ቢች ድረስ ክኸውን ይኽእል እዩ ኣብ ገምገም ባሕሪ ትክደኖ ድረስ ዓይነት ክትጥቀመሉ ትኽእል ኢኻ ኮንፈረንስ እንተለካም ጌርካዮ ክትኣቱ ትኽእል ኢኻ እትናቱ ኤለጋንስ ወይ ከዓ ትናቱ ክብሪ ዝሓለወ ክዳውንቲ ኮይኑ ከመይ ኢሉ ንክልተ ሰለስተ ዝተፈላለየ ኣጋጣሚ ሪፕሬዘንት ይገብረካ ማለት እዩ ኣብተን ክዳውንቲ ሓደ ብኣፍሪካ ሲልክ ብኣፍሪካን ዝተሰርሐት ነይራ ምስራሒ ጌርካ ክትኣቱ ትኽእል እንተን ፈትሒካ ከዓኒ ማስ ዝኾነ ፓርቲ የህልወካ ዝኾነ ትኸዶ የህልወካ ከዓ ኖርማል ከምኡ ጌርካ ክትወፅእ ትኽእል ከምኡም ሕጂ ኣብቲ መንነት መፅእ ክዛረብ ከለኹ ክልተ ዓይነት መንነት ኢና ከነውፅእ ፈቲና ሓደ እቲ ኤርትራዊ መንነት ካልኣይ ከዓ እቲ ኣፍሪቃዊ መንነት እውን ንሱውን ኣካል እቲ ሕብሪ ዝበዝሖ ገላ ዓይነት ዝበዝሑ ክዳውንትና ሲልክ ነይሮም ናይ ዓብደላ ከኒ ኮሌክሽን ነይርና ሕጂ ኣብዚኦም እንታይ ና ክንገብር ፈቲና ንክልትኡ ከንፀባርቅ ዝኽእል ሓደ ነቲ ፕሮፌሽናሊቲ ካልኣይ ነቲ መንነት ሳሳይ ከዓ ነቲ ክብሪ ናይ ክዳን
1: ኣብቲ መደብ ነቲ ክዳውንቲ ኣብ ርእሲ ማዕርግ ማዕርግ ዝወሰኻሉ ሞዴላት እውን ግዴኤን ተፃዊተን እየን ኣስታት 8 ሞዴላት ድማ ኣቕሪበንኦ
2: እቲአን ሞዴላት ዝመረፅክወን ንመጀመርያ ግዜን ሞዴል ገይረን ሞዴል ገይረን ኣይፈልጣን ካልኣይ ነገር ሞዴሊስት ጥራሕ ዘይኮና እቲ ኣብነት ክኾና የ መሪፀ የን ንምሳሌ ኣድሓነት ማሕሙድ ቢኤ ዲግሪ ኣለዋ ናይ ፍሬንች መምህር እያ ሰለስተ ቆልዑት ኣለዋ ኦንላይን ማስተራ ትገብር ኣላ እዚ ኩሉ ኣካዊና ፍርቂ ናይቲ ክዳውንተይ ተኸዲናቶ ሕጂ ናይ ብሓቂ ከበይ ይመፅ እቲ ኤነርጂ ኢለኣነ ከማን ገሪሙኒ ቀፂላ እዚኣ ሳሮን ተስፋይ ትበሃል ኣላ ሳሮን ተስፋይ ነርስ እያ ነርስ እያ እሳን ከምኡ እቲ ሓንቲም ትዕግስቲ ሰሎሙን ከዓኒ እሳ ውን ዲፕሎማታ ብሶሲዮሎጂ ኣለዋ እቲያ ራብዒቲ ዝነበረት ካሮሊና ጓል 8 ዓመት ነይራ ቅድሚ 15 ዓመት ምርኢት ከርኢ ከለኹ ምሰዲኣ መፅያ ሕጂ ከዓ እንደገና እሳ ከዓ ካሮሊና ከዓ ሞዴል ኮይና መፅያ እንታይ ዘርእኪ ሓንቲ ሞዴሊስት ጥራሕ ዘይኮነሲ ኩሉ ግዜ ሓደ ፍልጠት ዘለዋ ክትከውን ከላ ከተንፀባርቕ ትኽእል እያ ስለዚ ደቂ ኣንስትዮና ድማ ሓያላት ምና ይፈሊጠ ብሕልፊ ኣድሓነት ናይ ኣድሓነት ክሪኦ ከለኹ ሽዕለይቲ ሰለስተ ቆልዑት ነይሮማ ማለት እዩ ግን ስቲል ኤነርጂ ነይርዋ ን8 ክዳውንቲ ከይዳ ሽሙ ክትገብር

0: ሓደ ዲዛይነር ቅዲ ክዳን ክቕርብ እንከሎ ካብቲ ዝሓለፈ ፍልይ ዝበለን ካልእ ፈጠራውነትን ሓዊሱን ክቕርብ ምስ ዝኽእል እዩ ፍሉይ ዲዛይነር ከብሎ ዝኽእል። በዚ ድማ ነቲ ተዓዛባይ ከደንቕ ከገርምን ጽባቕነት ከስተማቕርን ዝድርኾ። ብዘይካዚ ዲዛይነራት ንባህልን ክብርታትን ሕብረተሰብ ዘንጸባርቕ ትሕዝቶ ሒዞም ምስ ዝቐርቡ ልዑል ተቐባልነት ክረኽቡ በሪ ይኽፈተሎም።
1: እንታይ ይደ ፅቡቅ ክኸውን ይኽእል ከመይ ጌርናኢና ምቹ ብጣዕሚ ኣገዳሲ እዩ ወይ ከዓ ክላሲክ ዝኾነ ክዳውንቲ

ክላሲክ ክብል ከለኹ ሓደ ነገር እዚኣ ሕጂሲ ድሕሪ 15 ዓመት እውን ክኽደና እየ ተናታሲ ስታይልሲ ኣይጠፍእን እያ እዚኣ ሕጂ ኪሞኖ እያ ናይ ጃፓንን ቻይናን ዝኽደንዎ እዩ ግን ካልእ ነገር ፈጠራ ገይረ ሰሪሐ ኣለኹ እዚኣ ግን ድሕሪ 20 ዓመት እንድሕር ተኸዲነ እያ ወላ ሓንቲ ይኮነት ኣይጠፍእን እያ ስለዚ ከምኡ ዓይነት ክዳውንቲ እንድሕር ኣፍሪና መጀመርታ ኢንቫይሮንመንት ኣዌር ክንከውን ንኽእል ምሻለካ ኣክንዲ 10 ግዜ ኣጫርቕ ትድድርበ ፖሊስተር ፕላስቲክ ዘ እንድሕሪ ሓደ ክዳን ንነዊሕ ከገልግል እንድሕር ክኢሉ ነቲ ኢንቫይሮንመንት ታሽሙ ክንገብር ንኽእል ብዝተኻእለኒ መጠን ስኒ ነቲ አን መንእሰያት ዘለዋሲ ፅበቐ ክፈጥራ በቲ ተፈጥራዊ ካብኡ ድማኒ ካልኣይ ነገር ድማኒ ኣብዛ ዓዲ መፅእ ኣብ ሹቅ ክሪኦ ከለኹ ሲ ሓደ ዓይነት እዩ ኩላተን ሓደ ዓይነት ክደና መርዓ ሓደ ዓይነት እንታይ ስሙ ሕጂ ክፈጥራ ደስ ዝብለኒ ኣነ ከዓ ሓንቲ ኣብነት ክኾነን

0: ትምህርቲ ብሚኒስትር ትምህርቲ እናተዳለወ
1: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
0: እዚ መደብ እዚ
1: ንማሕበራዊ ትምህርቲ፣
0: ዜግነት፣
1: ምንባር ብሚላእ፣
0: ንኽብርታትን ዕቃብ ኣከባብን
1: ብሓፈሻ
0: ንማሕበራዊ ህይወት ዝድህስስ መደብ እዩ።
1: መደብ ማሕበራዊ ትምህርቲ።
2: ሰላምታና ይብፃሕኩም። ኣብ ርሑቕን ቀረባን ኮንኩም ንመደብ ማሕበራዊ ትምህርቲ ትከታተሉ ዘለኹም ፍትዋት ተምሃሮ ከመይ ቀኒኹም? ናይ ሎሚ ምህሮና ካብ መፅሓፍ ራብዓይ ክፍሊ ሳልሳይ ምዕራፍ ኮይኑ ኣከባቢ ዝብል ኣርእስቲ ይክኸውን። ኣብዛ ምዕራፍ እዚኣ ድማ ብዛዕባ እንታይነት ኣከባቢ፣ ባህርያዊ ሃብቲ ሰብን ኣከባብን፣ ሳዕቤናት ንጥፈታት ደቂ ሰብ ኣብ ባህርያዊ ኣከባቢ ክትምሃሩ ኢኹም። ናብ ትምህርቲ ከብለኩም እየ። ሰናይ ምክትታል።
3: ኣከባቢ እንታይ ማለት እዩ? ኣብ ዙርያና ማዕለያ ዘይብሎም ነገራት ኣለዉ። ገሊኦም ገዘፍቲ፣ ገሊኦም ከዓ ደቀቕቲ እዮም። ገሊኦም ብዓይኒ ዝረኣዩ ኮይኖም ገሊኦም ድማ ዘይረኣዩ እዮም። ገለ ህይወታውያን፣ ገለ ህይወት ዘይብሎም፣ ገሊኦም ባህራውያን፣ ገለ ድማ ብሰብ ዝተሰርሑ እዮም። ኩሎም ኣብ ዙርያና ዝርከቡ ነገራት ብሓባር ኣከባቢ ይቕሙ። ኣከባቢ እምበኣር ኩሉ ነገር ኣብ ዙርያና ዝርከብ ነገር ማለት እዩ። ኣብ ዓለም ክልተ ዓይነት ኣከባቢ ኣለዉ። ንሳቶም ከዓ ባህርያዊ ኣከባብን ማለት ተፈጥራዊ ኣከባቢ፣ ሰብኣዊ ኣከባብን ይበሃሉ።
4: ዝኾነ ነገር ብባህርያዊ ወይ ተፈጥሮኣዊ መልክዕ እንተ ደኣ ሃልዩ ማለት ብንጥፈታት ደቂ ሰብ ናብ ካልእ ዓይነት መልክዕ እንተዘይተቐይሩ ባህርያዊ ኣከባቢ ተባሂሉ ይጽዋዕ። እዚ ማለት ባህርያዊ ኣከባቢ ብተፈጥሮ ዝተዓደለናን ብሰባት ዘይተማህዘን ማለት እዩ። ንኣብነት ኣየር፣ ማይ፣ ጫካ፣ ማዕድን፣ እንስሳ፣ ጎቦ፣ ሓመድ ካልእን ብተፈጥሮኣዊ ኩነታቶም ዝርከቡ ነገራት ኮይኖም ኣካል ባህርያዊ ኣከባቢ እዮም። ባህርያዊ ሃብቲ ብተፈጥሮ ዝተሰርሑ ነገራት ኮይኖም ንህይወት ደቂ ሰብ ብዙሕ ጥቕሚ ዝህቡ እዮም። ብዘይ ባህርያዊ ሃብቲ ህይወት የለን። እቲ እነተንፍሶ ኣየር፣ እንሰትዮ ማይ፣ እንበልዖ ምግቢ፣ ንመስርሒ ገዛ እንጥቀመሉ ዕንጨይቲ፣ እኽሊ እነብቅለሉ ሓመድን ባህርያዊ ሃብቲ እዮም። ብንጥፈታት ደቂ ሰብ ዝተቐየረ ከባቢ ሰብኣዊ ኣከባቢ ይበሃል። ንኣብነት ገዛ፣ ጽርግያ፣ ግራት፣ ማኪናን ካልእን ኣካል ሰብኣዊ ኣከባቢ እዮም። ሰባት ንባህርያዊ ሃብቲ ክጥቀምሉ እንከለዉ እቲ መልክዕ ገጽ ምድሪ ይቀያየር እዩ። ዝተፈላለዩ ዓይነት ሰብኣዊ ኣከባቢ ድማ ይሰርሑ። ሓደ ከባቢ ብኣግራብ ዝተሸፈነ እዩ ንብል። እዚ ብኣግራብ ዝተሸፈነ መሬት ኣካል ባህርያዊ ኣከባቢ እዩ። ንዘራእቲ ዝኸውን ግራውቲ ንምርካብ እቲ ኣግራብ ይቑረጽ። እዚ ዕንወት ኣግራብ እዚ ምብራስ ኣግራብ ይበሃል። እዚ ነቲ መልክዕ ኣከባቢ ይቕይሮ። ምብራስ ኣግራብ ናብ ምብሕጓግ ሓመድ የምርሕ። ዝተፈላለዩ መትረባት ድማ ይቕልቀሉ። እዚ ዝያዳ ነቲ መልክዕ መሬት ከም ዝቕይር ይገብሮ።
3: ቅድሚ 10 ዓመታት ቁፅሪ ህዝቢ ውሑድ እዩ ነይሩ። ሕርሻ ኣብ ዝተሓተ ደረጃ እዩ ነይሩ። ኣብዚ ግዜ እዚ ዝበዝሐ ከባቢታት ብጫካ ተሸፊኑ ነይሩ። ጽርግያታት፣ ከተማታትን ፋብሪካታትን ኣይነበሩን። ብድሕሪ እዚ ሕርሻ ማዕቢሉ፣ ከተማታት ዓብዮም፣ ጽርግያታትን ሓጽብታትን ካልእን ተሃኒጾም። በዚ ምኽንያት እዚ ኣግራብ በሪሶም። እዚ ምዕባለ እዚ ነቲ መልክዕ ባህርያዊ ኣከባቢ ቀይርዎ። ስለዚ ሰባት ንባህርያዊ ኣከባቢ ክቕይርዎ ከለዉ ኣሉታውን ኣወንታውን ጽልዋታት የስዕቡ። ንኣብነት ኣግራብ ብምቑራጽ ግራውቲ ንረክብ፣ ዘራእቲ ንሓፍስ፣ እኹል ምግቢውን ንረክብ፣ ንገዛ መስርሒ ዝኸውን ከም ሰርወን ዓንድን ንረክብ፣ ምንጪ ጸዓት ከም ዕንጨይቲ እውን ክንረክብ ንኽእል። እዚኣቶም ኣወንታውያን መዳያት እዮም። ብኣንጻሩ ምብራስ ኣግራብ ፍግረ መሬት ይኸትል። ሕጽረት ምንጪ ጸዓት

0: የስዕብ ምፅናት እንስሳ ዘገዳም እውን የምፅእ። ደቂ ሰባት ኩልቲ ብሂወት ንክነብሩ ዘድልዮም ነገር ከባቢኦም ምንጪ መንበሪኦም ምግቦም መዕቆቢኦምን ክዳኖምን እዩ። ንዝተፈላለዩ ኣከባቢ ብዝተፈላለየ መገዲ ገጢሞም ከዓ መነባብሮኦም የሰላስሉ። ምግቦም ንምርካብ ኣግራብ ቆጥቂጦም ሓሪሶም ዘራእቲ ይዘርኡ። መዕቆቢኦም ንምድላው ኣግራብ ቆሪፆምን ኣእማንን ሓመድን ተጠቒሞምን ኣባይቲ ይሰርሑ። ስሉት መጓዓዝያ ምእንቲ ክህልዎም እውን ፅርግያታት ይሃንፁ። እዚ ማለት ኣብ ዝተፈላለየ ኣከባቢታት ዝተፈላለዩ ቁጠባዊ ንጥፈታት የካይዱ ኣለዉ ማለት እዩ። እዚ ብግቡእ ናብ ጥቡቕ ምትእስሳር ኣብ መንጎ ደቂ ሰብን ኣከባብን የምርሕ። ጥቡቕ ምትእስሳር ኣብ መንጎ ሰብን ኣከባብን ከዓ ምቅይያር ከባቢ ብሰንኪ ንጥፈታት ደቂ ሰብ የስዕብ።
1: ሰባት ድሌቶም መተን ከማልኡ ንመልክዕን ቅርፅን ባህርያዊ ኣከባቢ ይልውጥዎ እዮም። እቲ መስርሕ ምቕያር መልክዕን ቅርፅን ባህርያዊ ኣከባብን ኣሉታዊ ወይ ኣወንታዊ ሳዕብያናት ኣለዎ። ገለ ኣብነታት ድማ እዞም ዝስዕቡ እዮም። ሓረስቶት ንዘራእቲ ዝኸውን መሬት ንምርካብ ኣእዋም ይቆርፁ። ንዘራእቲ ዝኸውን መሬት ስለ ዝሰፍሐ ብዙሕ ምህርቲ ይሓፍሱ። እዚ ኣወንታዊ መዳይ እዩ። በቲ ካልእ ወገን ከዓ ምብራስ ኣግራብ ኣሉታዊ ሳዕብን ኣለዎ። ምብራስ ኣግራብ ንሓመድ ናብ ፍግረ መሬት ኣቃሊዑ ብማይን ንፋስን ከም ዝምሕጎግ ይገብሮ። ተደጋጋሚ ፍግረ መሬት ድማ ነቲ ሓመድ ረቂቕ ከም ዝኸውን ይገብሮ። ፍርያምነቱ ስለ ዝጎድል ድማ ምህርቲ ይውሕድ። እዚ ድማ ናብ ጥሜትን ስደትን የምርሕ። መሬት ንዘራእቲ ይረኽቡ፣ ናብ ምብራስ ኣግራብ የምርሕ። ምብራስ ኣግራብ ድማ ጠንቂ ፍግረ መሬት ይኸውን። ነቲ ኣሉታዊ ሳዕቤናት ንምፍዋስ ክውሰዱ ዝኽእሉ ስጉምትታት ኣለዉ። ንሳቶም ድማ እዞም ብስዕቡ እዮም። ቀዳማይ ምግራብ፣
0: ካልኣይ መሬት ንዘራእቲ እንተደሊና ኩሉ ገረብ ዘይምቑራፅ፣
1: ሳልሳይ ኣብ ከባቢ ግራውቲ ቆጥቋጥ ምትካል ካብ ፍግረ መሬት ይከላኸል፣
0: ራብዓይ ፍርያምነት ሓመድ ቀጻልነት መታን ክህልዎ ድኹዐይ ክንጥቀም ይግባእ።
2: ሓራይ እምበር ፍትዋት ተምሃሮ ትምህርቲ ብግቡእ ዶ ክትከታተልዎ ጸኒሕኩም? እስኪ ነዚ ኩሉ ክገልጹልና ጸንሑ ሲ ብሕጽር ዝበለ እስከ መደምደምታ ንግበር። ኩሉ ኣብ ዙርያና ዝርከብ ነገር ብሓባር ኣከባቢ ይበሃል። ደቂ ሰብ ኣብ ኣከባቢ ንነብር፣ ከምኡ ስለ ዝኾነ ድማ ንሕና ደቂ ሰብ ንገዛእ ርእስና ሓደ ኣካል ናይ ኣከባቢ ኢና። ዝኾነ ንኽንነብር ዘድልየና ነገር ከኣኒ ካብ ኣከባቢና ንርክብ። ንኽንነብር ብእንገብሮ ንጥፈታት ከዓ ንኣከባቢና መልክዑ ወይ ድማ ቅርፁ ንቕይሮ። ከምኡ ስለ ዝኾነ ከኣኒ ኣብ ዓለም ባህርያውን ሰብኣውን ኣከባቢ ይፍጠሩ። እዚ ማለት ከዓ ኣብ መንጎ ደቂ ሰብን ኣከባብን ጥቡቕ ምትእሳር ኣሎ ማለት እዩ። ባህርያዊ ኣከባቢ ዝበሃል ብተፈጥሮ ዝተሰርሑ ወይ ድማ ብንጥፈታት ደቂ ሰብ ዘይተቐየሩ ወይ ድማ ዘይተመሃዙ ነገራት ማለት እዩ። ንኣብነት ጫካታት ክንገልጽ ንኽእል ኢና። ሰብኣዊ ኣከባቢ ዝበሃል ከዓኒ ብንጥፈታት ደቂ ሰብ ብዝተመሃዘ ወይ ድማ ዝተሰርሐ ወይ ድማ ዝተመሓየሸ ኣከባቢ ማለት እዩ። ንኣብነት ከተማታት፣ ዓድታት፣ ናይ ሕርሻ ቦታታት ክንጠቅስ ንኽእል። ባህርያዊ ሃብቲ ኣካል ናይ ባህርያዊ ኣከባቢ እዩ። ቁጠባዊ ንጥፈታት ናይ ወዲ ሰብ በቲ ዓይነት ባህርያዊ ሃብቲ ናይቲ ኣከባቢ ይውሰን። ንጥፈታት ወዲ ሰብ ንመልክዕ ባህርያዊ ኣከባቢ ይቕይሮ እዩ። ንኣብነት ሰባት ኣግራብ ብምቑራፅ ባህርያዊ ሃብቲ ብፍጥራዊ መልክዖም ይቕይርዎም። ሓራይ ብኣርፍትዋት ተምሃሮ ብሕፅር ዝበለ እዚ ናይ ሎሚ ትምህርትና ክገልፀልኩም ፀኒሐ። ብግቡእ ተረዲእኩም ድዩ ኣይተረዳእኩምን ምፍታሽ ግን ምስ ስድራኹምን ምስ መምህራንኩምን ምስ ብፅኦትኩምን ኮንኩም ኣብ ገዛኹም ትሰርሕዎ ዕዮ ገዛ ክበኩም እዩ። ናብቲ ሕቶታት ከብለኩም። ቀዳመይቲ ሕቶ፣ ኣብ ዙርያና ዘሎ ዝኾነ ነገር ዝሓቆፈ ዳሽ ይበሃል። ሀ ባህርያዊ ኣከባቢ፣ ለ ሰብኣዊ ኣከባቢ፣ ሐ ባህላዊ ኣከባቢ፣ መ ኣከባቢ። ሕቶ ቁጥር 2 ዳሽ ኣብነት ናይ ባህርያዊ ኣከባቢ እዩ። ሀ ጫካ፣ ለ ዓዲ፣ ሐ ከተማ፣ መ ኩሎም መልሲ እዮም። ሕቶ ቁጥር 3 ካብዞም ዝስዕቡ ኣብነት ናይ

ደቡባዊ ኣከባቢ እዩ። ሀ ዓዲ፣ ለ ጠፈር፣ ሐ ውቅያኖስ፣ መ ጫካ። ራብዒትን ናይ መወዳእታን ሕቶ፣ ንደቂ ሰብ ጠቓሚ ዝኾነ ብተፈጥሮ ዝተሰርሐ ነገር ዳሽ ይበሃል። ሀ ባህርያዊ ኣከባቢ፣ ለ ሰብኣዊ ኣከባቢ፣ ሐ ትሕተ ቅርፂ፣ መ ባህርያዊ ሃብቲ። ሓራይ ምኣርፍቷ ተምሃሮ፣ እዘን ኣርባዕተ ሕቶታት እዚአን ዕየገዛኹም እየን። ከምዚ ክብለኩም ፅናሓኩም ምስ ወለድኹም ምስ መምሃራንኩም ወይ ድማ ምስ መዛንኹም ኮንኩም ይህን ምሂን እናተባሃልኩም ሰሪሕኩም መን ኣብ ዝመፅእ ምዕቃብ ኣከባቢ ዝብል ኣርእስና የራኽበና። ክሳብ ሽዑ ግን ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ክብረልኩም ቻው።

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ፣ ስፖርታዊ፣ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።

ሰላም ኣብ ርሕቑን ቀረባም ኮንኩም መደባትና ኣብ ምክትታል ትርከቡ ክቡራት ተዓዘብቲ መደብ ካብ ንጥፈታት ኣብያተ ትምህርቲ ኣብ ናይ ሎሚ ትሕዝቶ መደብና ኣብ ዞባ ደቡብ ንኡስ ዞባ ድባርዋ ተንቀሳቂስና ንወፍሪ ልምዓት ክረምታዊ ማእቶት ተምሃሮ ዝድስ መደብ ሒዝናልኩም ቀሪብና ኣለና። ክሳብ ፍፃሚ መደብና ክትከታተሉና እንዳዓደብና ናብ ሙሉእ ትሕዝቶ ነስግረኩም።

0: ሽመይ ኤስሮም ተመስገን ይበሃል። ተማሪ 10ይ ክፍሊ ቤት ትምህርቲ ድዋርዋ። ሕጂ ክንሰርሕ ዝቐኒና ኣብዚ ዛላታት ክንገብር ቀኒና መሊስና ጎዳ ጉዲ። ሕጂ ካብዚኣ ናይዛ ቢንቶን እሸይ ፀገም ኣጋጢማንያ መካይን ምሕላፍ ኢና ንቀኒ ኣብዚኣ ክንዕርቕ ቀኒና ናይዚአን ከዓ መንገዲ ውሕጅ ክንፀረቅ ፀኒና። ሕጂ ብዚኣ ስራሕኹም እዩ ጉድጓታት ካ ንክዕጥ ቀኒና ንጎብረ ዝቐኒና ካ ወርሒ ጌርና ኣለና። ኣብዚ ወርሒ ከዓ ሃገርና ንክነልምዕ ሓመድ ክንዕቀብ ማይናን ከዓ ክንፀግኖ ቀኒና።
1: ወፍሪ ተምሃሮ ንልምዓት ካብ 994 ክሳብ 226 ንመበል 28 ግዜኡ ይካየድ ኣሎ።
2: መጀመርታ ሽመይ ባና ፀጋ ይበሃል። ተምሃሪት 10ይ ክፍሌ ኣብ ድዋሩ ኣካላይ ደረጃ ቤት ትምህርቲ ይምሃር። እዚ ንገብሮ ዘለና መጀመርታ ብሓደ ወርሒ ዝኸውን በዚ ናይ ዛላታትን ናይ ምኩዓትን ከትርን ክንገብር ቀኒና። ሕጂ ድማ ኣብዚ ሰሙን እዚ ድማ ፅገና ናይ ፅርግያ ግዜያዊ ፅገና ኣብዚ ናይ ቢንቶ መካይን ብዙሕ ሰብ ዝተሸገራ ግዜያዊ ፀገና ብሓመድን እምንን ጌርና ክንሰርሕ ቀኒና ኣለና። ተጠቅሚ መጀመርታ ኣብዚ ዝቐነናዮ ወርሒ ዝገበርናዮ ሓመድን ማይን ሃገርናን ልምዓትናን ንክንገብር። ኣብዚ ድማ ግዜያዊ መካይን ብጣዕሚ ሰብ ዝሽገራ ዘለዋ ፅርግያ ስለዝተፈሓሓረ ኣብዚ ብሓመድን ብእምንን ጌርና ፅገና ንግዜያዊ ንገብር ኣለና። ቀደመና ማይን ሓመድ ንከይብሕጎገና ማይ እውን ከምኡ ብሓጊጉነት ሓመድ ከይከይድ ከትረ ክንገብር ቀኒና። ዛላታት እውን ከምኡ ነቲ ኣግራብ ድማ ንከይብሕጎገና ሕንሕ ዘለና ኢልና ክንተክል ቀኒና። ተተብሓጊጉ ፍግረ መሬት ስለዘጋጥም ፍግረ መሬት እንድሕር ኣጋጢሙ ኣብ ሓመድ እንድሕር ተዋሓጊጉ ኣብ ዝኾነ ነገር ክንዘርእ ኣይክእልና። ዘርእና ዝኾነ ነገር ክፈሪ ይክእልኒ ብዘይ ሓመድ ዝኾነ ፍርያ ሰዘየለ። ስለዚ ድማ ንኸም ንሕዑ ንክንዕቅቦ ንማይን ሓመድን ንክንዕነቅብ መጀመርታ ስራሕና ኮይኑ ክንተክል ቀኒና ፈልሲ ማለት እዩ።
1: ዝበዝሐ ካብቲ ብተምሃሮ ዝካየድ ልምዓታዊ መደባት ምዕቃብ ማይን ሓመድን ምስራሕ ዛላታት

0: ምኩዓት ጎዳጉዲ ምትካል ፈልስታት ጽገና ጽርግያን ወዘተ ነጠቓልል
1: ሽመይ መምህር ጀማ ሳልሕ ይበሃል። እዚ ናይ ሎሚ ዝካየ ዘሎ በዞም ተማሃሮ ናይ ካልኣይ ደረጃ ቤት ትምህርቲ ድባርዋ ዝካየ ዘሎ ማእተት እዩ። እዚ ካ ልክዕ ዓመታዊ ዝካየድ ወፍሪ ኮይኑ ኩሉ ግዜ ሃገር ንምልማዕ ማይ ከብሕጎግ ምዕቃብ ከምኡውን ኣብ ዝመፅእ ግዜ ውዕላ ምውሃ እንስሳታት ዝያደ ንክፍሪ ምግባር እንደገና ፈርታይ ሰብ ከዓ ንክዕቀብ ምግባር እቲ ዕላሙ ማለት ሓፈሻውን ብተወሳኺ ዕላሙ ክንገልፆ ትኮይና ከዓ ኣብ ነፍሲ ወከፍ ተማሃራይ ዝረአ ሓድነት ኣብ ነፍሲ ወከፎም እንደገና ምትሕግጋዝ ሓባራዊ ኩሉ ዝነገር ክትግብሮ ከዓ ናይ ብሓቂ ብጣዕሚ ፅቡቅ እዩ። ቆልዑ ክሪኦም ኮና ኣብ ስራሕ እዚ ኣዝዮም ኢንተረስ ዝኾኑ ብዓብ ሓቂ ተገዳስነት ዘለዎም ተማሃሮ እዮም ዝሰርሑ ዝኾነ እዮ ማለት እዩ። ምናልባት ንሰርሑ ዝነበር ኣብ ዝሓለፈ ኣብዚ ታባ መኮነን ኮይኑ ወይ እምባ መኮነን ይበሃል። ኣብኡ መጀመርታ ዝገበርናዮ እቲ ናይ ጉድጓድ ምኩዓት ምክንያቱ ማይ ብኣግኡ ተረኺቡ ተኽሊ ፈልሲ ንምትካል እቲ ዕላማ ነይሩ ማለት እዩ። ስለዚ እቲ ፈልሲ ዕላማ ማይ ተተኺሉ ንዑ ቀልጢፍካ ነቲ ዝለ ልምዓት ንምምፃእ እዩ ነይሩ። እንተኾነ ግን ስጋ ፍጂ ትፈልሲ እውን ስለዘይመፀና ምላክ ንተኽሉ ኣይተኻልና ኣሎ። ኮይኑ ግን እቲ ዝግበር ዛላ እውን ነይሩ እዩ። ፅገና ዛላ ነይሩ፣ ሓፈሻዊ ጎዳጉዲ ምኩዓት ነይሩ፣ ከምኡውን ኮስኳስ ኣግራብ እውን ኣካየድ ነይሮም እዘን ቆልዑ እዚኣቶም ናይ ብሓቂ ንፉዓት ተማሃሪ ክትሎ ትኽእል። ተወሳኺ ንሱ ምስ ወዳእና ሕጂ ዳርግትል ናብ መፅናና ኣብዚ ኣብያት ትምህርቲ ልክዕ ኣብያት ትምህርቲ ኣለዋና ማእኸላይ ደረጃ ድባርዋ ኣብኡ ዘሎ ግራብ ኮስኳስ ካየድ ኣሎ። ብሕክምና ውገን ከምኡ ተኽሊ ንምትካሉን ጎዳጉዲ ተኳዒት ኣሎ። እንደገና እዚ ከዓ ልክዕ ኣዝዩ ኣሸጋሪ ዝነበረ ነዘን መካይን ክሓልፋ ከልዋ ብዙሕ ፀገማት ዝነበረ ዳርጋ ክጋጨዋ ክትፍርሕ ነርካ። ብዝተኻለ መጠን ግን ንዓተን ግን ቁርብ ግዜያዊ ፅገና በዞም ተማሃር እዚኦም ተገይሩሎ ማለት እዩ። ናይ ብሓቂ ይሐጉሰካ ከ ዋላ ተማካ ዛ ሓልፈ ከሎ ሕጂ ብዙሕ ስክፍታ የብለንን ብሓደ መግዲ ከተኸ ተጨቃጨቅ ክራ ይረን ሕጂ ግን ግፍዕ ስለ ዝበለለን ከዓኒ ኣብ ሓደጋ ከይወደቐምን ብፅቡቅ ከዳ ኣለኹ ማለት እዩ። እዚ እውን ተወሳኺ በዚ ዝርአ ዘሎ ንሪኦ ዘለካ ዚ ከዓ ልክዕቲ ናይ ዛላ ዝነበረ ብሓፈሹ እዚ ንሪኦ ዘለና ክትራን ኣብዚ እቲ ማይ ምስ ወቑዐ ቀጥታ ናብ ፅርግያ ዝኣቱ ነይሩ። ካብ ፅርግያ ዝበቕ ከ ናብዚ ናዚ ከባቢ ይሕግቦ ነይሩ። ሕጂ ግን ንዑ ከዓ ናይ ብሓቂ ከትርን ዛላን ብምግባር ከዓ ናብቲ ሩባ ገፁ ከም ዝኸይድ ገይሮም ኣለዉ። ናይ ብሓቂ ሓደ ውፅኢታዊ ዝኾነ ስራሕ ስርሑ ዘለዉ ኮይኑ ግን ኣብዚ ንኡ ዘማና ክርቲ ኮይና ኣብ ሓሙሽተ ነጣይ ዝካየ ዘሎ ሓደ ኣብ ድባርዋ ሕጂ ኣብ ክልተ ክፋል ኮይኑ ኣብ ሽከትን ኣብ ተረኣምንን ይካየድ ኣሎ። ኣብ ድባርዋ ተወሳኺ ኣብ በዓል ጉሕጫዓ ጉሕጫዓ ልክዕ ከምዚ ዓይነት ንጥፋታት ይካየድ ኣሎ። ካብኡ ሓሊፉ እውን ዓዲ ፈልሲ ዝበሃል ከባቢ እውን ኣለና። ኣብ ዓዲ ፈልሲ እውን ልክዕ እታ ቤት ትምህርቲ ካልኣይ ደረጃ ውን ሳውን ዓቅሞም ዘብቅሰም ተማሃሮ ከ ኣብኡ ይሰርሑ ኣለዉ። ስለዚ ብሓፈሹ ኣብዘን ሓሙሽተ ነጥታት እዚኣተን ናይ ሎም ዓመት ክራማት ፅቡቅ ካየድ ኣሎ። ኣብ ተሳቲፎም ዘለዉ በብዓዱ እንተሪእናዮ ምናልባት ብሓፈሹ እውን ምግራፅ 697 ብሓፈሹ ተማሃሮ ተሳቲፎም ኣሎ ዝንኡ ዘባዚ ማለት እዩ። ካብኣቶም ትሪናዮም ብፆታ ትሪናዮን ተባዕታይ 333 ኣንስታይ ከዓ 364 ዝያዳ ካብቶም ተባዕታዮ ከዓ ደቂ ኣንስትዮ ይበዝሓ። ናይ ብሓቂ ደቂ ኣንስትዮ ካብዚ ልክዕ ካብ ወዲ ተፈለየን ኣይኮነን ዝረኣያ ልክዕ ማዕረ ወዲ እየን ዝሰርዓ ማለት እዩ። ናይ ብሓቂ ኣብ ንጥፈታተ ንፉዓት ኣብ ግዜ መማፅኦም ንፉዓት ኣብ ኩሉ ፅቡቆም ዘለዉ ዝያዳ ዝተገይሩ ዘሎ ከዓነይ ፅባዕ ንጎ ሃገርና ለሚዓ ኣብ ፍርያት ንክበፅሕ ተስፋ ኣለና። ስለዚ የቐንደለይ ዓወትና ሃፋሽ
0: ወፍሪ ልምዓት ክረምታዊ ማእቶት ተምሃሮ ሓደ ካብ ኣካል ንጥፈታት ኣብያተ ትምህርቲ ኮይኑ ክረምቲ መፅእ ዓመት ዓመት መንእስያት ተምሃሮ ኣከባቢኦም ንምልማዕን ልምዲ ስራሕ ንምጥራይን ነቲ ብክልሲ ሓሳብ ዝተማህርዎ ብተግባር ንምፍፃምን ዝገብርዎ ወፍሪ እዩ።
2: ሽመይ ናዮም ናይ ዝግበሃል መፃኸሉ ትምህርቲ ካ ኣብዚ ካልኣይ ደረጃ ትምህርቲ ድባርዋ ንጎብሮ ደለና ሓጂ ከዓ ኣብዚ ጎቦታት ዛላ ክንሰርሕ ቀኒና ወርሒ ድኹም ሰሪሕና ኣለና። ኣብኡ እቲ ጎቦ ዛላ ሰሪሕና ሓመድ ከይባሕጎ ፍግረ መሬት ኣታክልቲ ገለ ክንህሉ ንገብር ኣለና። ሕጂ ከዓ ዝነለካ ካብዚ ድመፅእ ጎቦታት ነዚ ሓመድ ነፅርግያ ኣባላሽዎ ስለ ደሎ ንገብረሉ ኣለና። ሕጂ ዝትሪኢ ኣለካ እዚ ፅርግያ እዚ በዚ መካይን ማሓላፍ ተሸጊረን ቀኒን ሕጂ ነለካ ንመልኦ ኣለና። እዚ ጉድጓድ ዳሓኒና ሕጂ ፅቡቅ ሓልፋ ኣለዋ። ገረብሲ ሂወት እያ። ገረብ እንዳሃደ የለ እንስሳ የለን እንሳ እንዳ ርኢለ ሰብ የለን ኣታክልቲ ከዓ ክልዕሉ ኩሉ ነገር እዩ። ወላ ዓይንኻስ ደስ ብለካ ለምለም ትርኢ።
3: ሽመይ የሩሳሌም ሃብተ ስላሴ ይበሃል። ቤት ትምህርቲ ካልኣይ ደረጃ ንዞባ ድዋርዋ ማለት እዩ። ዞባ ደቡብ ሕጂ ኣብዚ ምፅጋን ዛላታት ጎዳጉዲ ንኩዕት ኣለና። እዚ ከዓ ጥቕሙ ዓብ ነገር እዩ ክንሪኦቶ ኮይና ምዝናይ ዝሕጅ ደሎ ክላይሜት ግሎባል ዋርሚንግ ዝበሃል ዓለምናስ ብግሎባል ዋርሚንግ ትበሃል እያ ትሳቀደላ። ነዚ ንምንካይ ከዓ ዓለማዊ ባዕይ ነዚ ዓለማዊ ዋዕ ደሎ ንምንካይ ከዓ ኣትክልትን ኣግራብ ንተክል ኣለና። ሕጂ ከዓ ኣብዚ ዘለናዮ ማለት እዩ ፅርግያታት ንዕር ኣለና። እዚ ከዓ ሩይ ለውጢ የምፃልና ኣሎ። ኣብዚ እዞም ንሪኦም ዘለና ሰብ ማኪና ኮኑ ሰብ ብሽክሌታስ ብጥዑይ መንገዲ ክንከይድ ንሪኦ ኣለና። ኣበርክቶ እዚ እዩ። እቲ ቀንዲ ኣበርክቶ ዘሎ ኣብ መንእስያትና ይኹን ኣብ ሃገርና ከዓ ዓለምና ናብ ግሪን ንምቕያር ማለት እዩ ናብ ሓምላይ ንምቕያር
4: ሽመይ ዓብደልሓፊዝ ሓምድራይ ንበሃል ነባሪ ድባርባ ንዝዋ ድባርባ ብጣዕሚ ተምሃሩ ዝገብርዎ ዘለዉ ንጥፈታት ብጣዕሚ ደስ ዝብል ነገር እዩ። መካይን ከይተሸገራ ክሓልፋ ክእል ኣለዋ። ከምኡውን ቢንቶ ማይ መልእ ነይሩ። ብዝኾነ ኣጋጣሚ ግን በዚ ዝገብርዎ ዘለዉ ስራሕ ብጣዕሚ ድባርባ ወኪሉ ገብርዎ ዘለዉ ተምሃሮ ብጣዕሚ ፅቡቕ ስራሕ እዩ ዝካየድ ዘሎ። ካብ ተምሃሮ ከምዚ ዓይነት ስራሕ ክትረክብ ከዓ ብጣዕሚ ዓብዪ ነገር እዩ። ብዝበለፀ ንቐፃሊ ከምኡ ዓይነት ንጥፈታት ክካየድ ከምኡ ውን ህዝቢ ውን ብናቱ እንታይ ኣባህል ክገብር ይላቦ።

0: ዓ ምርት ይበሃል ተማሃሪት ካልኣይ ደረጃ ቤት ምህርቲ ንእዞ ባድባ ኣርባኣይ ኣብዚ ክረምታዊ ወፍሮ ክንገብሮ ዝቐነና ከዓ ጉድጓድ ምኩዓት ዛላ ምስራሕ ከምኡ እውን ፅርግያ ፅገና ፅርግያ ቀኒና መካይን ሽገራ ስለ ዝቐነየ ከዓ ሕጂ ብርቱዕ ስራሕ ገለ ገበልን ቀኒና ዕላማ ናይ ዝማእቶት ማይናን ሓመድና ንምዕቃብ ከባቢና ንምድማዕ
1: ስመይ ሳሜላ ማንኤል ዝበሃል ተማሃረ ካልኣይ ደረጃ ንእዞ ባድባ ኣርባኣይ እዚ ከዓኒ ክረምታዊ ማእቶት እዩ እዚ ንካይዶ ዘለና ልምዓት ድማ ካብ ዝሓለፈ ዓመታት ስለዝጀመረ ንሕና ከዓ ናቶም ሒዝና ንቕፅል ኣለና ገረም ትካል ንዓለማ ውዕል የጉድሎ እዩ ነካይዶ ዘለና ልምዓት ማይን ሓመድ ምዕቃብ ድማ ነዚ ንሪኦ ዘለና ፅቡቅ ኣገራብ ትሪእዎ ደርኩም ኣብዚ ከባቢ ደሎ ከማን ፅቡቅ ኣሎ

ስሜ ዮሃና ክፍላ ይበሃል። ተማሪት ካልኣይ ደረጃ ኣልዋሯ እጂ ዝክረምታዊ ማእቶት ኢና ንውዕል ዘለና። ኣብዚ ጎቦ ዛላ ንዛል ነርና፣ ጉድጓድ ንኽዕት ነርና፣ ከትሪ ንኸትር ነርና። ሕጂ ከዓ ናብዚ ግዜያዊ ፅርግያ እዚ ክንዕር መፂና ማለት እዩ። ዝቀፀለ ኣብዚ ጎቦ ከለና ንገረብ ንክንተክል ኢና ንሰርሕ ነርና። ምክንያቱ ገረብ ተልዩ ሃፍቲ ኣሎ፣ ከምኡ እውን ማይ ንምድሪ ንምዕቃብ ማለት እዩ።

0: ስመይ መዓዛ ፀጋይ ክኢላ ዕቃበ ገረብን ልምዓትን ካብ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ንእዞባ ኣድባርባ። እቲ ቀንዲ ዕላማ ከዓ እንታይ እዩ? መጀመርታ ገረብ ምትካል ቀንዲ ኣበርክትኡ ኣብ ምዕቃብ ሓመድን ማይን እዩ። ሓመድን ማይን እንተዳ ዓቂብና ከባቢና ዓቂብና የለና። ዕቃበ ከባቢና ከዓ ኣበርክትኡ ኣብ ብዙሕ ነገራት እዩ። ቀዳማይ ኣብ እቲ ሃብቲ መሬት ንምዕቃብ፣ ካልኣይ ኣብቲ ፈርቲሊቲ ወይ ከዓ ፍርያምነት ናይቲ ሓመድ እንድሕር ዳ ዓቂብናዮ ሕርሻና ብኡ መጠን ክነሰስኖ ሕርሻና ክነስፍሕ ዘኽእለና ፀገማት የብልናን ማለት እዩ። ካልእ እቲ ብዝያዳ ደሊናዮ ዘለና ብዓብዪ ከዓ ኣብ ዓለም ብዓለም ደረጃ ዓለማዊ ዋዒ ወይ ከዓ እቲ ክሊማዊ ለውጡ ዝበሃል ክንዕቅቦ እንተዳ ኮይና ከዓ ወይ ከዓ ክነጉድል እንተዳ ኮይና ተራና ኣብ ምልማዕ ክኸውን ዘለዎ እቲ ልምዓት ከዓ ብዝያዳ ኣብ ምንታይ ክኸውን ዘለዎ እንተዳ ኢልና ከዓ ግሪን እንድሕር ዳ ቀይርናዮ ወይ ከዓ ሓምላይ እንተዳ ኮይኑ ከባቢና ዝያዳ ኣበርክትኡ ኣብ ክሊማዊ ለውጡ እዩ። ክሊማዊ ለውጡ ንብሎ ዘለና ከዓ ሃብቲ ገረብ ክንዕቅብ የኽእለና እዩ። ሃብቲ እንስሳ ክንዕቅብ የኽእለና እዩ። እቲ ኤንቫይሮመንታል ብከላ ንብሎ ወይ ከዓ ኤንቫይሮመንታል ፖሊሽን ንብሎ እውን ብኡ መጠን ክጎድል እዩ ማለት እዩ። እዚ በፂሕናዮ ዘለና ብሰንኪ ዋዒ ዝመፀ ናይ ኢሊኖ ድበሃል ክላይመቲካዊ ለውጡ እውን ኣይ ክጎድል እዩ ማለት እዩ። ብኡ መጠን ከዓ እቲ ወቅቲ ክረምቲ ኣብ ሰዓቱ ናብ ግዜኡን ክንረክቦ እውን ዓብ ተራእዩ ዝፃወት ማለት
1: እዩ። መምህር ሳሙኤል ክፍሎም ዓንደይ ምክኣል ይበሃል። እዚ ማእቶት ወፊርና ኣለና ብቀንዲ ቀንዱ ሓደ ሓመድ ምዕቃብ፣ ምክንያቱ ብፍግረ መሬት ይኹን ብምንፋስ ከይከይድ ማለት እዩ። ብካልእካልኣይ መተድ ከዓኒ እቶም ተምሃሮ ብዝያዳ ናይ ስራሕ ምልላይ ንክገብሩ ኣብ ጠቕላላ ተምሃሮ ንዓይ ተመዲቦም ዘለዉ 7 ተምሃሮ ኣለውኒ ድበስሑ ካብዚኦም ሕጂ ኣዋልድ ክኾነ ከሎ እቶም ዝወሓዱ ከዓኒ ኣወዳት እዮም ማለት እዩ።
2: ክቡራት ተዓዘብቲ መደብና፣ ወፋሮ ልምዓት ክረምታዊ ማእቶት ተምሃሮ ንእዞባ ድባርዋ ዘካይድዎ ዘለዉ ንጥፈታት ዝድህስስ መደብና ኣብዚ ይፍፀም ስና

0: ስማዕ ጉርጃጅ፣ እሊ ሽፍታይ ወድ ዓዋቴ ሰውረት እንደ ቤለ ሰብዕጣል ንጀምዓ ከተን ፋገር ከማለ ሰምዓካ
1: ከበሮም ሃለ እየ እሎም ሰብዕጣል ወሰፈቲት ላዕለውቶም ምሽ ሰውረት ትግልፍ ጎሮ ወመድረግር ላሕርሮ ዓንፃ ይቐትልዎኒ እዚ ህየ ኦራሕቆ ተሓላመ እግልም ተሓላም ከይትብሉን እዩ ላኪን ፈዝዐ መኑም ይፈዝዖ ተለሓካየት
0: ስምዓኒ እሎም ንስሜቶም እትልዕልት ድያ እንደይ ትሰማዕ ወይ ትትነሽር ግልብ ደውልየት ሎ
1: ለግሊ ዘምና እሎም ሸለሊት ምን ኣግባብ እንዳኣፍገር ክህቦም ወንዳኣሰ ክህቦም ይመፀከቦም ኢሉ ይገብአና እሊ መሰደስ ግምሽቶ ዕንድውቅልየኩ እዚ ህየ 25 ፋርሶታ ተበኒ
0: ክብልካ ትብረት ሰኒ ትብል ካላስ ለ25 ፍራስ ተተልካሆም ኖስክሕረ እዮም ኣነ ስላሕ ግሩሽ ወመሳሪፍ ክኣዳልግልካ እግል እሎም ኣብደነ መንገቢ ኣነ ውእንታ ሰልጣት ወጃኢዘት ምንጉስ ሃይለ ስላስ ከምብና ትኣክል መስኡልያትና እየ ምንተ ሰነ እንዳሓልፈት እሊ በርካ ኣብ ማሉ ሓንቲ እዳረትና ግልግበ እንተ በስ እሎም ኣብ እደዮም እንደ ፃባጥካኹም እተለምፀኒ ቦ
1: መርሓባ ኣብ ሽር ብካ ኣነ ህየ ለደሽ ክል ኣዳልየት ኣየ ኣካን ከም ሃለው ህየ ኣምርለየኩ
0: ኣካኖም ኣምርለየካ
1: ዓብ ከቦም ብየ ነፈር ለረሃቀቦም ዋድህለየኩ
0: ብራዋ ከላ ሽፋ ግዜ ኣካን እንደ ቀይርምካ ኣጊግ ትዕርዮም ታርክ ታርክ
1: ያረይ ግትርእየኒ ትእን ስርሓ ቆያ ከምፀእክዎም ኣና ጎርጃ ኣዲኣና

0: ሰብ ሰሚቶም ደይተኣምሮ ምንእራእ ካን በስ ሕርክ እዩ ትብሎ ስለኩም ልየኳና
1: እቲ ቤትና ሓቆ መፃውና እባያ ንፍገር እውን እቴ ንፍገር ሕደጊና ኣባይና ፈታይና ግንፍርድ
2: ሰላሙ ዓለይኩም
1: ዓለይኩም ወሰላም እንደለ ግሬ ጠሊቀመ ኣለዋ ኣክበር
2: ያው ፍራህኩም ምን ኢናማ
1: ፍረትማ ይተፈርህ ይኮን እምበልዮመቴ ሰብ ስላሕ ርያ ምሕና ወሊ
2: ድሓንቲ ድሓንቲ ሕና ውላትኩም ሕና ይባይ ትፍረ
1: ውላድና ከፎ
2: ኣና ህመት ወድ እድሪስ ኣነ ይተኣምሩና ብየ ልባብ
1: ወድ እድሪስ ወድ ምን
2: ወድ እድሪስ ወድ ዓቤ
1: ወድ እድሪስ ወድ ዓቤ
2: ኣቤ
1: መርሓባቡ ወልና እንተው ዋልና ብኣማን ዋልና ወሎም ጀማዓት ካላ ኣስፋሮም ሳምዐለይኮ ሄን ኣባዮም ውለል እምሮም ቶም ወላ ብዕዳም
2: እቶምማ ተኣምሮም ይባ ኣብራሂም መሓመድ ዓላ ሃላ ወሓመድ እድሪስ ዓዋቴ ብዓብይሁም ስልና ሃላ ይባ
1: ሓመድ
2: ኣይዋ ሓመድ
1: ሓመድ ወድ እድሪስ ዓዋቴ
2: ኣይዋ
1: ያረይ ሰኒ ውላድና ውላድና ምድር በዓሉ ወፋርሱ ኣቆማፃላቱ ዮመቴ መለይ ስምዓኒ ሓመድ ባሩደታ ሓቆሽ ኣገላቱ ሸፍኒ ሱር ሃላ ምስል
2: ኣደ ላኪን ሕና ይባ ሰውረት ሕና ወስሜትና የ ጀብሀት ተሕሪር ኤርትርያ ትትበሃል بس حنا قاشاكم اللينا ما يوقسات امتون
1: ابشر مرحبا بكم مرحبا مرحبا بس انت قسي يمسلا جماعتك كين صنحني
2: خلاص كويس بنصر نتصبركم اللينا
1: هيا بونا الدالية ونبرو ده ولادنا توم اللوم ما تعمه اللو وآدم ما تعمه انقب منا عطال لحا وزت ولا سنيت الاحرد اقلوهم بلاهو بزهد لستنو
0: هيا ولاد ناتهم تبلوه ليكم ولاد من ناتهم
1: يا ري بس قويام يكون تأميرو من تيدي حامد ود إدريس عواتو جماعتوتهم همد ود إدريس عبي وإبراهيم ود محمد على هالديبو كلو ما ولاد ناتهم بس انتني
0: هيا ابدي حنامتو صراحة كفوت الراف عامل لو
1: اللي صراح بدير صوارومتو ازي حنا صورت حنا هابيلوني ስሜትና ገብሀት ሓሪ ዓሊ ትርእያ ቤለውኑ ኮንዶ እንት ዝለጻባጥ እየ ሃለ ለስሜት
0: ለለለ ኮፎ በዘየት ምንኩም ኣወላ ዓሊ ዓሊታ ወትርእየ ህየበ ትግራይትና ትርእያታ ዕላ ትርእያ እምብልምሽ እታታ በሰታ ወገብሀት ህየኒ ገብሀትታ ወሕሪር ህየ እሊ ልባስና ንእግሉ ለብስ ትማሚ ለቀወየኩም
3: እልኩ እትብሉ ልልየኩም ኣስማይ ኩሉ ኩሉ ይኮ
1: ይኮ ኮ ከመይ ትጠይ
3: ማለ እቲ ህዳይ ዓድ መርከ ጋይሰት እንደኣና ኣቦቻ ሃቦሲት ጀብሀት ተሓሪር ኤርትርያታ እንደትየለት እትሓለ ሰማዕ እኳ ወእግል ኢትዮጵያ እግል ትሓሮባ ወኤርትርያ ሄን እግል ሓሩራ ወውላዳ እግል ሕከማቶም ትብል ዓላት
0: ኣቦትካ ሃቦሲት በስ ዲማ ተሓለ ወግል ምነ ፈርያት ናይ ላሕላያ ምትብል ዓለት

0: ትመኖ ብለኩም ኣለይኩም እንትም በስ ዓርፎ ዋኣስተርሑ ዋርድየት እዮም ኖሽ
1: ይሃ ወሰብ
0: መርሓባ መን እንተ
1: ሸፈቲት ኣለዉ ምስልካ
2: ሸፈቲት እንኮ ሸፈቲት ኖሱ ትለርድ መትልሓት ዝመፁና ሸፈቲት ርያ ሚሕና ሕኩማትና እንቱም ትማሚ ሸፈቲት ኩሉ ኩሉ በት ርያ ሚሕና
1: እትለ ምስልካ ይዓለው
2: ላላላ ሶብ ስላሕ ኣወል ዮም በስ እግልኩም ለየጣ ንርአ ኣለና ኩሉ ኩሉ በስ ርያሞ ሚሕና
1: ከዛብ
0: መለይ ሳኪት ይትዓዝበኒ ወይ ተተዓዘበ ብለካ ኣለይኩ ኣዘ ማህግያየ በስህታታ ሸፈቲት ርእያ ሚሕና ምላካ ኣለና
1: ለኣካኖም ይሓበረከንምን ይገቢእ እሊ ፈርድ እተቡ ሰወት ከግል ይፈርቅቱ
0: ያርያ ምዕል በዲር ምናእካነ ማጣት ምንገብእ እንተይ ትበልሳ ዋና ማህግያየ ኩሉ ኩሉ ይበድላ ቆልየቱ ርኢ ኣና
1: ብሎሰን ብሎሰን ኢለን እማት ናይ ሸፈቲት ብሎሰን ቅሎም ወፅለ ኣለኹማ ሸፈቲቶ እሶሮ መርሓባ ሓብድ
3: ካፌከ ከን ቅረብ መነራ ስለና
1: ሓብድ ዓንጃ ኣና እመነኒ ምስልኩም ሰውረት እግልእፍ ገር ማፀ ለኮ
3: ዳሓንቱ ምስልና ሰውረት እግልትፍ ገር ማፃካ ወላ እግልተ ኣስረና በርናምጅካ ኩሉ ቅቤቱ ኣለብናኒ ኣምራሙ ህሊና እብሸፋግ እሊ ደሽካ ልዓድለ ኩርዱን ሃላ ኣጊድ ሓርኩም ንላካ
1: ሓድር እንታ ተትባጥር ንንፈር ንዓዙ ይልዓለ ንሰር ያላኒ ለይ ድብሪ ዲባላ ያላ ጋዓረየኩም
3: ጠና ለነፈር ንጉን ሓዛዕና ሓምድ እሊ ይኮ
1: ሓደሽን ዲብካ ኣዳም መስል የላ ፈርደት
3: ስማ ሓቆቐለ ምንእሰርና ይተረፍከ ምንገቢ ወእሊ ዓድ ሾከት መረግዘቶ ምንገቢ ፋንጉሕ ፈጅር ምን ሕብጥ ሃይለ ስላሰ ግለፍግረከቱ ይሓድገካኒ ኣዘህየ እቶብያ እግሊይትክሰብ ወምራደ እግሊይትርከብ ሕና ይንቀትለካኒ
1: ና ለመሰደስ ክህርሱ ያለ ደሽ ክዕሬ
4: ሓምድ እንከፎ ደሽ ልዓሬ እግልና ግላብደ ብጉስ ይዓላ እግል ምንደ ንርኢ ንጠልቁልና
3: ሳሌሕ ጅና ንኡሽ ሰልፍ እኪት ወስኔት እንዳተኣመርካሁ ተሓቆሁ ዘብጡ ወተድቡ
4: ሓምድ ወላ ስላሕ ኣፎ ይነተርፉ ምኖ ኣማኑቱ ዲባ ስላሕ ጉዳ ምሕና
3: ንዳልና ረይምቲ ውላድ ህቱ ናይናቱ ወላ ስልሕውመ ናይናቱ በስ ማዓትኩም ኣትበግሶ ከቅናጦ በገሶ
4: ያ ጀማዓ እሊ ባቻ ግርጃጅ ቄባይት ውእብ ሰውረት ይኣምን ክማ እንሳሃ ጀማላ እትሕድ እንደካትሬና እግሱ ግላዝቤና ኣተዓላ እቲ እደና ሓቆ በርዳ ወሓቆ ጠለቕናኹ ጀዋሲስ ኢትዮጵያ ፈጅር ምን እገርና ግልትረፎ ይኮ ግንጃዝ ዓለ ትግልና ያኸ
5: ኣይዋ
4: ግንጃዝ ዓለ ትግልና ያኸ ግንጃዝ ዓለ ትግልና
3: ሓቶ ዶል ሓቶ ዶል ፍህምኩም ኣለይኮ ሸባብ ሕና ንዳልና ክልየቱ ኣወላይ ንዳልና ሃደፍና ወበርናምጅ ዓብና እግልና ተኣምር ወእግልና ፍህም ወእግልና ኣድርስቱ ሸዓብ ኣባዩ ወፈታዩ ላትናፍዑ ወይ ትናፍዑ ሓቆመ ይኣመራ እግል ሓቁ እግልና ድል ይቀድርኒ ኣዘየማ ሕና እስግ ሸዓብና ማስላሓቱ ልኣምር ወልፍህም ዓብዪ ንዳል ልታክየናሃለ ወቀቲል ብሻ ጎርጃጅ ሄየ እግልና ከሳረት ወእግል ኣባይና ሄየ ማክሰብቱ እግል ምምንቱ ብሎ ኣቶብያ ሕና እግሉ ቀተልና ምንገቢ ኣዳሙ ወገቢሉ ሰብ መርባት እንተገብአው ኖስ ኖስና ዲብሕድ እንደሰለጣውና ንዳልና ሓር እግል ብሎሱቶ ባሻ ጎርጃጅ ሄየ እባሩደቱ ዮም ናይና ወፈንጉሕ ፈጅር ናይናቱ ንዳልና ዳኢም ልሄር ይበጥር ንኩሉ ሮሱ እብደማነት ውሒለት ሸዓብና ዳኢመን ዓውተ ወሰርገል ውእደ ዛይደት ናይናተ ያላ ተሓረኮ ሸባብ ኣብየልባብ ሓረብኩና ባረከለ ፊኩም ዳኢመን ህልዎ ንበሮ
0: ኣብሽር ዓንጃ ረቢ ልስደየኩም ያ ረቢ ረቢ ዓውተ ወነስር ለህበኩም እንሻ ላ
3: آمين

0: ወሰራ ወሰራ
1: ሽሉ ታንኩም ታንኩም ሽሉል ነ ያለና ፈራሓት መሸምሽ ሓያል ኣትኹምኩም ዳነቶም ኣውዳትኩም ዘይትገብርዎ
2: ኣትኹም ዘይትብል ንቂፀፍዓኪ
1: እስካ ሓያልኩም ካ ተንፈኒ
2: ኣንቲ ትሕርቕኒኖ
1: ዝሕርቕ ትገብሩ ዘለኹም እኳ ንስኹም እዮም ኣኳሳት ኣቲ እስካ ሓያልኩም ካ ተንፈኒ
3: ኣብ ዘለኻዮ ኣብ ዘለኻዮ በትበል
4: ማሌኩም ክሻፋ ክሻፋ
3: ክሻፋ
5: ድሓን ዲኹም ኣበይን ሃሪመን
6: ድሓን ኢና ካባና ርሒቐን ኢን ሃሪመን
5: ሰብከ ድሓን ዲ
6: ሓንቲ ረኸባን ዘን መሽካታት
5: በሎ ኮይቱ ወፁ ዘን ፈስፋሳት ሓንሳብ ጀሚረን ድን ከይደገማ ይዕርፋን እየን ኣብ ቦቦታኹም እተዉ
7: የኣኸ ክሳብ መዓሲና ካብዚ እንዳተሓብኣና ክንምሃር ዘይትውዝዑና ምስ ብፅዕትና ኮይንና ክንቁሽ ምደን
5: ተስቤ ሕጂ ግዜ ይኮነ ክዲ ጥራሕ ቦታኹም እተዉ ሰባት ከይልክም ኣልና ክሻፋ ተጠንቀዎ
7: ክላ እንታይ ያ ጀማ ክሳብ ማዓሲና ተማሃሮ ኮይንና ክንነብር ክንቃለስ እንዲና ወፂና ዘየቃሉስና ይኣኸ ካብኦም እንታይ ዘፍል ኣለና ንሶም እዳተዋግኡ ንዓና ተማሃሩ ኢሎም ዝዓፅና ክንጋደል ኢና ወፂና ኣጋድሉና ንበሎም
8: ምግዳል ዳኣሙ ንጋደል እንዲና ዘለና እዚ ንነብሮ ዘለና ኣካል ገድሊ ዶ ኣይኮነን
7: ብጥዑም ቃላት ዝወረቐ ሳ ክዘረባ ጉደፉ ኣብ ድፋዓትና ዘይንዋጋእ ንመዓዝ ዝኹን ትምህርቲ ኢና ክንምሃር ኣበና ኸ ክንሰርሐሉ በብተራ ክንስዋኣ እንዲና
8: ተስፌ እዚ ኣይግዜኡን እዩ እተው ኢሎምና ኣለዉ ንኣቱ ነፈርቲ ከይመፃ ሰብ ከይንልክም
7: እስ ፈራሕ ፈሪሒኻ ዲኻ
8: እንታይ መፂእ እኒአ ዝፈርሕ ምድጋመን ስለ ዘይተርፈን ግን ንእቶ ይብለካ ኣለኹ
9: ሓቁ ሎ ተስፌ ንሞት ዘይፈራሕና ከመን ኢና ክንፈርሕ መስዋእትና ዘይተርፍ ኣብቲ ቦታ ታሪክ ውሰዱና ታሪክ ክንሰርሕ ብፆትና ደሞምን ሂወቶምን እንዳኸፈሉ ንሕና ብዚ ክንምሃር ኢልና ኮፍ ክንብል ፈፂሙ የፀብቐልናን እዩ ወረ በለፂ ዩ
8: ስምዑነ ይሕዋት ብስምዒት ኣይንዛርብ ሓለፍትና ዝበሉና ንስማዕ
7: ያ

0: ዘፈና ንሕና እንታ ኮይንና ሓላፍነት ናይ ነብስና ዘይንወስድ ክንዲቶም ዝጋደሉ ዘለዎ ኣኺልና ንዲና ንማዓስ ክኾነና ኢና ክንመሃር ያ ከምዚ ዝብልዎ ሃገር ምስ መፀት ናፅነት ምስ ኮነ ምሁር ዜጋ የድል ድዮም ዝብሉና እታ ናፅነት እሞ ነምፃ እያ በስ ትዝረኣያ ትምህርቲ የርክበሉ
1: ንሕና ዲና ሞ ካብ ሓለፍትና ንላዕሊ ፈሊጥና ክንዝንዛርብ ዘለና ነቶም ንነዊሕ ሓሲቦም ኩነታት ኣፅኒዖም ዝእዝዙና ሓለፍቲ ምስማዕ ንዓይ ዝሓሸ ኮይኑ ይስማዓኒ
2: ግደፈና ንስኻ ፈሪሕካ ካደለካ ንባዕልኻ
1: ድቢ ኣይፈራሕኩን ተረድኡን እንዶ
0: ኣስኩት ፈሪሕካ ከተፍርሓና ንሕና ክንመሃር ኢልና ይወፃናን ካብ ገዛና እቶም ክትመሃሩ ትደልዩ ተበለፅትኻ ሃየ ኺዱ ተምሃሩ ንሕና ግን ኣመውፅኢና ዓላማ ክንዋጋእ ክንስዋእ ስለ ዝኾነ ውዝዑና ኢልና ክልተ ንግበራዛ ትምህርቲ
3: ያ ጀማዓ ተስፈይ ኣማኑ ህላ ኣስክምድበል ግን እትሓባእ ትሓዝለይኩም እንደ ደበትና ፈይኖ ወድቀል
1: ብኸመይ እሞ ከነውድቕ እንተኾይንና እኮ ክንመሃር እዩ ዘለና ብዘይ ኣፍልጦ እንታ ክንገብር ንኽእል
3: ትንበል እንታ ከስላን ከስላን ወከስላን
0: ከስላን ወረ ብዓቂ ኣኳስ ኣኳስ ኣኳስ
1: ስምዑኒ ኣነ ዝተሰማዓኒ እየ ተዛሪበ እንድሕር ጃይ ኢልኩም ግን ፀገም የለን ጃይ
0: ካላስ ካብ ፅባሕ ንጅምራ ኢና ኮይስ ኢሎም ከይወዝዑና ፈፂምና ይነቋርፃን ኢና
3: ኣብሽርኣብሽርኣብሽርኣብሽርኣብሽር
2: ያኸ ያ ጀምዓ ቅድሚ ሕጂ ክንጋደል ኢልና ምስማዕ ምስ ኣበዩና በብዝመሰለና ካብዛ ሃዲምና ከምባ ሓድሽ ክንምዝገብ ምስ በልና ዎ ፈሊጦም ናብዚ መሊሶምና እዮም ብውልቂ ፈሊጦም ዝመለሱና ብመጅሙዕ ኢልናዮም ይሰምዑና ትብሉ
0: ይሰምዑና ዎ ኣይንሰምዕን እንተኢሎምና ከዓ ንሕና ከዓ ኣይንምሃርን ንብሎም እንታይ ዶ ክገብሩና እዮም ንኸድዕ ኮ ይኮናን ዘለና ክንዋጋእ እኹላት ኢና ኢና ንብል ዘለና ያኸ ክፍትኑና እንተደልዮም ከዓ ብደስ ዝበሎም ይፈትኑ
2: እዚ ኩሉ ንሰርሖ ዘለና ማእቶታዊ ስራሕ እኹላት ምዃንና ምስክር እዩ ካብዚ ንላዕሊ ዝሕተት ተሎ ከዓ ይሕተቱ ያ ጀምዓ እሊ ምእካልን ዘይምእካልን ኣይኮነን
0: ንስኻ ግደፈና ዶ ወረኺት ረሓቐልና ኣኳስ ነዚ ሓደ ሰብ ከይቀርቦ ሙሽሙሽ ሙሽሙሽ ዎ ሙሽሙሽ

0: ኣለኹ ፊቱ ዓይነይ። እንታይ ደኣ ድሓን ዲኹም?
1: ተስፌ እንዲ ተጸልይዎ።
2: እውይ ተስፌ ከመይ ጌርካ?
3: ሓሚመ እንዴ?
2: ኣብ ምንታይ ካ እዚ ሕመካ ዘሎ?
3: ያኸን ድዕ እንታይ ፈሊጠ? ሓሚመ መፅእ ኣለኹ ሓክምኒ።
2: ከመይ ሞ ጌርካ? ኣብ ምንታይ ካ እዚ ሕመካ ዘሎ ሞ ንገረኒ ክሕክመካ።
3: ያ ኩሉ ነብሰይ ድሕመኒ ዘሎ ዝተንከፍኩ ኣካላተይ ቃንዛ ገብረለይ ኣሎ። እንታይ ከም ዝኾንኩ በዕሉ ክመርምር ክፍለጥ እዮ።
2: ኣንታ ተስፊ ከምዚ ገብረኒሎ ከይበልካ ንሞ ከመይ ጌር እያ ንሕማምካ ክፈልጦ?
3: ያ ሓኪም ኣይኮንክ ንዶ ይኸ
2: ሓኪም እባ ሓኪም ካደ ኮንካ ንመፅፋኒ
3: እሞ ሕማመ እንታይ ምዃኑ ፈሊጥካ ሓክምኒ?
2: ቁርባ ሙሓብረኒ ኣብ ምንታይ ምንታይ ዝሕመካ ዘሎ?
3: ገዛ ናይ ኣፍ ልበይ እንድያ ትጅምረኒ
2: ኣብዚ
3: ቁርብ ትሕት በለ
2: በዚያ
3: ውርድ ሞ በለ ቁርብተይ
2: ናብዚ
3: ኖኖ በዚኣ እንኮላ እዩ ወላ በዚኣ
2: ኣየ ተስፊ ንስኻ ደኣ መሓይምካ ዘይኮንካ ንዓይ ክትሕመኒ እኮ ኢኻ መፂኻ። ስምዑ ንፊተውራሪ ንምንታይ ኢኹም ትምህርቲ ኣብዩ ዘለኹም? እንተ ተማሂርኩም እኮ ከምዚ ኣነ ዝሕክሞ ዘለኹ ክትሕክሙ፣ መሃንድሳት ኮንኩም ሃገር ክትሃንፁ፣ መምሃራን ኮንኩም ሕብረተሰብ ክትልውጡ ማለት እኳ እዩ። ንምንታይ ክንዋጋእ ምስ በልኩም ካልእ ክትሓስቡ ዘይትኽእሉ? እሞ ከዓ ትምህርቲ ዘይርዳእኩም ሕማቓት ነርኩም ተትኾኑ ሲ ትምህርቲ ጸሊኦም ይበልና። ንስኹም ግና ምስ ዝኽእሉ ብቕዓትኩምን መንፋዕትኩም ሲ እንታ ኾንኩም ዘይትምሃሩ?
3: ይኣኻ ካብ ገዛና ክንዋጋእ ክንስዋእ እምበር ክንምሃር ኢልና ይወፃና
2: ውድብ እሞ ካብ ክትዋግኡ ክትምሃሩ መሪፃ። ናይ ሎሙ ዘይኮነ ሲ ናይ ፅባሕ ሓሲባ ተምሃሩ ትብለኩም ኣላ። ንምንታይ ደ ይሰምዑ? ትእዛዝ ምፍጻም መሰረታዊ መምርሒ ሕዝባዊ ግንባር እዩ።
4: እውራእይዎ መሬት እምብረ መሲላ
1: መኪና እያ ትመፅእ ዘላ። ሓለፍቲ እዮም ዝመፁ ዘለዎ።
3: ያ ኸይምፁ ንዖም ዲና ንፅበ ዘለና ሓደ ኸይፈርሕ ኣይንምሃርኒ ኢና ኢልና ንደርቕ ኮይስ
1: ወላ ሓደ ዘግድዕ የለን ተረዳዲእና ኢና።
2: እንታይ ደ ዝብለኩም ዘለኹ? መጀመርታ ትእዛዝ ናይ ሓለፍትኹም ኣኽብሩ።
3: ኣለና ኣለና ዶክተር ኣለና።
2: ኩናት ናበይ ከይኮደኩም ክንዲ ዝውያ ቀሲልኩም መርከብኩም ሉ ንዶ

0: ሰላማት ፊተውራሪ፣ ከመይ ኣለኹም ፊተውራሪ? ውግ ኣበይ ከይከደኩም ኢኹም ተዕገርግሩ ዘለኹም። ሃገርና እኮ ነፃ ክትከውን እያ። ሽዑ ዝዋጋእ ሰራዊት ዘይኮነ ሞያን ትምህርትን ዘጥረየ መንእሰይ እዩ ከሃንፃ ነዛ ሃገር። ድሓር ምክፍፋል ስራሕ ዝበሃል ኣሎ። ኩላትና ተዋጋእ ሰራዊት ምዃን ንኤርትራ ይጠቕማን። ንኤርትራ ዝጠቕማ ገሌና ክንከላኸለላ፣ ገሌና ክንመሃረላ፣ ገሌና ክንመሓድራ፣ ገሌና ክንሃንፃ ከለና እዩ። ህዝባዊ ግንባር ዝዋጋኣላ ሰራዊት ኣይሰኣነትን፣ ንዑ ዝኾኑ መዲባ እያ። ንስኻትኩም ክትመሃሩ ዝተመደብኩም ነታ ትመፅእ ኤርትራ ክትሃንፁ ስለ ዝተሓስበ እዩ። መሬት ምስ ወግሐ ናፅነት ምስ ኮነ እዚ ኩሉ ብረታት ጥሒና ገሊኡ ፒሮ ገሊኡ ባዴላን ማሕረሻን ክንሰርሖ ኢና። ነዚ ትገብሩ ከዓ ንስኻትኩም ኢኹም። ኩሉ እንዳፈለጥኩም ኣይተዳኹሙና። ዝተባሃለኩም ሰሚዕኹም ናብ ትምህርትኹም ትምለሱ። ካልእ ኣማራፂ የለን። ዝኾነ ፊተውራሪ ትምህርቲ ዝበሃል ኣብዪ ድሕሪ ሕጂ ክንሰማዕ ኣይንደልን ኢና። ንመምሃራንኩምን ኣለይትኹምን ኣይተትዕብዎም። ስምዕዎ ሓንሳብ ሓንሳብ ኣብዚኣ ዝበሃል የለን። እዚ መምርሒ እዩ። ዝተባህለኩም ሰሚዕኹም ኣለኹም። ኣብ ግብሪ ተውዕልዎ
1: ያኸም ኣብዚ ኣባ ክንዛረብ ዕድል ሃበና
0: ኣታ ወዲ ነጊረካኮ ክንዛረብ ኣይመፃናን። እዚ መምርሒ እዩ። ኣተግብርዎ።
1: እዚ ትብለና ዘለካ ከዓ እሞ ወላ መምሃራና እውን ነጊሮምና
0: እሞ ክሰምዕዎም ነይርኩም። ንሶም እውን ተደናጊፆም ክሰምዑኹም ኣይነበሮምን። ኩሉ ተጋዳላይ ኣብ ዝተመደቦ እዩ ዝቃለስ ዘሎ። ንስኻትኩም ከዓ ተምሃሩ ተባሂልኩም ክንዲዚ መሽክላ ትፈጥሩ? ያለ ሓጂ ተስኡ ተስኡ ክፍልኹም እተው ጉሪምሪም ኣቋርፃታ ወዲ ሰሚዕኩም ኣለኹም። እዚ ሎሚ ዓጢቕናያ ዘለና ጠባናጁ ፅባሕ ድሕሪ ፅባሕ ኣብ ቤተ መዘክር ይቕመጥ። ሽዑ ዝተማህረ ዜጋ እዩ ነዛ ሃገር ዘድልያ። ንስኻትኩም ብብረት ዘይኮነ ብትምህርቲ ብሞያ ሃገር ከተማዕብሉን ከተበልፅጉን ዝተመደብኩም ኢኹም። ሕጂ ያላ ተስኡ ብለኩም ኣለኹ ተስኡ።
2: ኣታ ወዲ

0: ኣቶ ይኹም ደቋርፅ እንታይ ኢኹም ትብሉ ኣለኹም?
1: የኣኽ ዝጠበርና ጁ ቤት መዘከር ከያቶ ክንትኩሰሉ ሃቡና ንብል ኣለና።
2: እዚ ናይ ኩላትና ቓል እዩ፣ ክንመሃር ኣይንደልና።
3: ኣይዋሳሕ ናይ ኩልና ግያትሉ
0: ሓንሳብ ሓንሳብ እንታይ ክትኮን ዳ ትደልዩ?
1: የኣኸ ክንዋጋእ ክንስዋ ኢና ንደሊ።
0: ተማሃሮ ስለ ዝኾንኩም ኢና ሸለል ብምባል ንሰምዓኩም ዘለና። እዚ ትገብርዎ ዘለኹም ኣድማ ምዃኑ ብኸቢድ ከም ዘቕጽዕ ትፈልጡ ዲኹም?
4: ንሕና ኣንጻር ውድብና ይኹን ኣንጻር ሃገርና ተሓተና ክንከይዳ ይንደልን ኢና። ካብ ገዛና ዝወፀና ኸዓ ክንጋደል እምበር ክንመሃር ኣይኮነን። ክንቃለስ ክንብል ከለና ግን ስለምንታይ ኹም ዘይሰምዑና?
0: ከምኡ ዝበሃል የለና ታወዲ። እዚ ትእዛዝ እዩ። ትእዛዝ ካብ ላዕሊ ይመጽእ ኣብ ታሕቲ ዘሎ ኸዓ የተግብር። መን ዝመሃረኩም መን ዕብይኩም ክትበሃሉ ኢኹም? ብኢደዋኒንኩም ድላይኩም ክትከዱ? ተምሃር ተባሂልካ ኣለኻ ያላ ትመሃር።
4: እሞ ንሕና ኣይንመሃርን ኢና።
0: ኣይትመሃሩን ኢኹም?
1: ይ ዋይ ዋይ ንደርስ ይንደርስኒ እዎ ይንመሃርኒ ኢና ንቃለስ ኢና
0: ሓፈል ኣታ ወዲ ሰጥ በል ስምዓኒ። ትርጉም ትምህርቲ ተረዲእዎም ክንመሃር ኢና ስጋዕ ዝብሉ ይቀጽዑ።
5: ተረድየካ ዕራየ
6: ኣብሩኽ ሓፈል ኣብሩኽ ሓፈል ኣብሩኽ ሓፈል ያላ ዘብዘበል ጉየ ጉየ ኣታወዲ ርእካ ኣለኹ ኣብራካ ክሰብርከ የ ኣታወዲ ጉየ ዶ
7: እዞም ደቅናሲ ክንጋደል ኣይንምሃርን ስለ ዝበሉስ ክንዲዚ
8: መጀመርታ ትእዛዝ ናይ ሻዕብያኮ ትእዛዝ ምኽባር እያ
7: ተምሃሮ እንድዮም ወና ኣሽቲ እንድዮም ኣበይ በፂሖሞ ከመይ ከማዛዝኑ
8: ቆልዓ ብንእሱ ቆርበት ብርሕሱ ኮ ተባሂሉ እዩ።
7: ኣንቲ ሰናይት ዝነኣሱ ደቅና ወዝዓበዩ ኣሕዋትና ኮይኖም እምበር መዓት ፅቡቅ ገይሮም ኢለ ግናሲ እታ ዓድና ድማ እታ ኤርትራናስ ተስፋና ኣብኦም ስለ ዝኾነት ንበቆም።
8: ኣንቲ ንዕመየ ተምሃሩ ውድብ ናቱ መደብ ኣለዎ ክበሃሉ ከለውሲ ስለምንታይ ዘይሰምዑ ሕረይ ዘይብሉ? ንሕና እኳ ብላዕሊ 52 ዲግሪ ሴንቲግሬድ ብታሕቲ ሓዊ እንዳተለብለብና ትእዛዝ ሰሚዕና ንኸይድ ዘለና ቆርብ ንዓና ክርኢ ይክእሉን ልዕሊ ኩሉ ከኣስ ነቶም ብስንክልንኦም ዝምህርዎም ዘለዉ መምሃራኖም ዘይሰምዑዎም እዚ ሞ ፍፁም ክልመት ዘይብሉ እዩ።
7: ዋይ እንቲ ሰናይት እምበር ደና ኣሽቱ ምዃኖም ይርዳእክሎ እዩ ኣበይ ፈሊጦሞ ንሶም ብደይካ ክንጋደል ምባል እንታይየ እንታይ ሓስቡ ዳሓር ከዓ ክዋጋእዮም ኢሎም እምበረይ ክሃድም እየ ኢሎም ድዮም እዚ ከዓ ኩሉ ተጋዳላይ ዝሓስቦ ከምኡ ድደልዮ እንዳኣሉ ገይሮም ናይ መንዳእ ክወስዱ
8: ኩሉ ተጋዳላይ ናይ ውግእ ህርፋን ወላ ይሃለዎ ደኣ እምበር ትእዛዝ ኣኽቢሩን ተቐቢሉን እዩ ዝኸይድ ዋ ከምኡ ስለ ዝኾና ዶይኮና ንውሕዳት ከለና ንብዙሓት ስዒርና ዘለና ብውሑድ ዓቕምናሲ ንሓያላት ነርዕዝ ዘለና ሰብ መደቡን ዝተባሃሎን ገዲፉ ናብ ዝደሎ ክዎ መድቡ ንውኢሉ ንድሕር ዝሕንግድ ኮይኑ ማዓስታ ኢና ሞነታ ሃረር ኢልና ንፅበያ ዘለና ናፅነትና ክነምፃእ
7: ኣላ ሰናይት እዚ ኣይፈልጦ ንመስለክሎ ከመይ ምፅፅ ምፅፅ ትብልለይ ኣለኺ ኣነ ዝብል ዘለኹሲ እዞም ቆልዑ ሲና ኣሽቲኦም እቲ መቕጣዕቶም ሲ በዚሑ ተሪርዎም እየ ዝብል ዘለኹ።
8: ትእዛዝ ትእዛዝ እዩ ንዕማየ ዝተብሃልካዮን ዝተመደብካዮን ክትገብር ከም ዘለካ ኸዓ ካብ ሕጂኦም ክምሃርዎ ዘለዎ
7: ኣንቲ ንሱሲ ድሕሪ መቅጣዕቶም ሲ ተረዲእዎም እኳ ናብ ትምህርቶም ተመሊሶም ኣነ ነቲ ነጎሪ እየ ዝዛርብ ዘለኹ እምበር መዓስ ጠፊእኒ
8: ኣካይዳ ሻዕብያ ሞት ትፈልጥ እያ ንዲኺ ሕጂ ደብኦም በፂሖ ክቕየር ኮይኑ ንኹሉ ካብ ዓባይ ድስእትያ ብሓደ እያ ተብስለካ ንሶም ካ በስ ኢሎም
7: ከም ሰልሁ ከም ገብቅ ቃውያሙ መዓልና ላኪን ስቂኢሎም ኣሻቂኢሎምና ልብና ጠውዮምና ቐኒዮም ነዛ ትምህርቲ ደይትተርፎም
8: ሞበል ንዕናይ ሓውና ነሳውሮ
7: ሰና ኣማንኬቱ ሽቕልና ንውደ
9: ይተውራሪ ኩሉ ካብ ዘለካ ይብርኹ
10: ብመጀመርታ እንቋዕና ኣብዚ ዓመተ ትምህርቲ መፈፀምቲ ኣብፃሓኩም ውድምና መደብ ርኡ እቲ ዝሓይሽ ዝበሎ ሓሲቡ ገለ ካባኻትኩም ናብ ተዓሊም ክትከድመ ድ ይብሎ
1: ዓሻኹ ኣይወያ ሰኒ ወደኩም ሰኒ ወደኩም
10: ፊተውራሪ መልእኽቲ ኣይወዳኹም ኣብቲ ትኸድዎ ወተሃደራዊ ዲስፕሊን ኣዘውቲርኩም ውድብኩም ዝሃበትኩም ሓላፍነት ተረዲእኹም ዝተዋሃበኩም ከም ተተግብሩ ንተኣማመን ኢና ሕጂ መደብኩም ፈሊጥኩም እቶም ትዕሎሙ ክትብገሱ ኢኹም። እቶም ኣብዚ ዝተርፉ ኸዓ ክሳብ ትዕሎምሉ ግዜ ዝበፅሕ ትምህርትኹም ብግቦ ትከታተሉ። ዝወድሓንኩም ወዲ ኣለኹ
3: ሰኒ ወለየካ ተስፌ ተስፌ ኣራሕራሕ ረባበት ረባበት ረባበት
11: ሰናት ወደ

0: ማየት እንዳትገብር ኣጥራ ዘሒዝከ
1: ስማዓ እንዶ ባባ ወዚዖሞም ዶ
0: መን እዮም
1: እዚኦም ኣብዚ ፅሒፍካዮም ዘለካ በዓል ተስፌ ተወዚዖም ዶ
0: ኣሃ ካብቶም ብቦ ዲኻ ፀኒዕኻ
1: ከም ብቦዎ ፀኒሐ ቆፅራይ ገዲፈ ተመሲጠኒ ከም ብቦ ፀኒሐ ድሕሪ ተዓሊምሲ ወዚዖሞም ዶ ዋላስ እንታይ
0: ድሕሪ ተዓሊም ደኣ ምውዛዕ እምበር ናበይ ደኣ ክዱታና ይብወደይ
1: ተስፌ ደኣ በይ በፂሕዎ
0: ተስፌ መጀመርታ ኣጋር ሰራዊት ኣብ ሓይልታት እዩ ተመዲቡ ፀኒሑ ታንከኛ ኮይኑ ብጅግንነቱን ቆራፅነቱን ልክዕ ነያታቱ መሲሉ ክተኣምኖ ዘፀግም ክንደይ ቅያታትን ታሪክን ስርሕ
1: ዋ ኣበይ ኣሎ ዳ ሕጂ
0: ተስፌ ሓዊስካ ብዙሓት ኣብዚ ጥራዝ ዘንበብካዮም ጀጋኑ በጃ ኮይኖም ተሰውዮም እዮም
1: ተሰዊኦም
0: ወ ንስለዚ ነሰማቕሮ ዘለና ብርሃን ክብሉ ተሰዊኦም እዮም
1: ኤፍሬም ከ
0: ኤፍሬም መትባዕ ጅብሬም ኮይኑ ክሳብ ድሮ ናፅነት ተቓሊሱ ናፅነት ግን ኣይረኣየን ፈንቅል ሽሙ ብዝገዛና ዝመፅእ ውዒ መንእሰይ ትፈልጦ እንዲኻ
1: እቲ መስሓቅ መምህር ድ
0: እዎ ንሱ ወዲ ኤፍሬም
1: ኣኽበረት ከ
0: ኣኽበረት መራሒት መስርዕ በፂሓ ነይራ እዛ ሃገር ግን መራሒት ትብል ተራይ ትብል ንኹሉ ያ ወሲዳ ኣኽበረት እውን ሰንኪላ ኣብ ማዓስከር ትእለ ኣላ
1: ብሂወት ኣላ
0: ወ ብሂወት ኣላ
1: በጃኻ ባባ ሓደ መዓልቲ ክሪኣ በጃኻ ውስድን
0: ሕራይ ክኸይድ ከለኹ ክማልኣካ የ ሕጂ ግን ደኺመ ስለ ዘለኹ ክዕርፍ ግደፍኒና ኣይወደይ
1: በጃኻ በጃኻ ሓንቲ ሕቶላትኒ ባባ
0: ኣንታ ንኣይወደይ ደኺመ ኳ የ ዝብለካ ዘለኹ
1: ሕራይ እዚኣ ምስ መለስካለይ ትዕርፍ
0: ሓንቲ እንዳበልካ ስኻበይ ትውድእ ሕተስ ክበል ሕራይ ክምልሰልካ
1: ሕራይ እቲ ምስ በዓል ዑስማን ተስፌ ኤፍሬም ምስኦም ዝነበረ እቲ እኳ ድብ እናበልኩም ትፅውዖ ነበርኩም ኣበይ ኣሎ
0: ንድቢ ክትፈልጦ ደሊኻ
1: እወ እወታ ባባ
0: በልሓዝ ድቢ ኸዓ እዚ ምሳኻ ዝዕልል ዘሎ ኣቦኻ
1: እየ ውባባስ እስኻ ዳኻ ማዓሲኻ ድቢ ተባሂልካ ትፅዋዕ እንታይ ናይ ድቢ ምስሊ ኣለካ
0: ከምኡ እንዲ ነይሩ ንሓፂር ሊንጎብልዎ ንጸሊም በሪህ ንዓይ ከዓ ቀጢን ከለኹ ድቢ ኢሎምኒ ንዓይ ስለ ዘይትውክል ግን ድሕሪ ናፅነት ናብታ ንብርቲ ስመይ መሓሪ ተባሂለ እ ገሪምካ ድዩ
1: ታሪክ ካ እምበር ገሪምኒ ንስኻ ከዓስ ከምዚ ታሪክ ሕሊፍካ ኢኻ
0: እዚ ክፅሑፎ ኢለ ዝጀመርክዎ እዩ ገና ዘይተነግረ ብዙሕ ታሪክ ኣሎ
1: መዓስ ዳ ክትፅሑፎ ኢኻ
0: በይነይ ፅሒፈ ዝውዶ ኣይኮነ ኩላትና ፅሒፍና እውን ንውዶ ኣይኮነ ግና ክሳብ ዘለና ክንፅሕፍ ኢና ዝወደ እዩ
1: ቀልጢፍኩም ፅሓፍዎ ባ ናና ዘኽርዕን ዘሐብንን ታሪክ ከለናስ ናይ ካልኦ ሰሚዕና ክንምሰጥ ኣይግብኣናን ኩሉ ክንፈልጦ ስለ ዘለና ኩሉ ፅሓፍዎ
0: ሓራይ ዝወደይ ኣንበብቲ ጥራሕ ኹን እምበር ክንፅሕፍ ኢና ዝተፃሓፈ እውን እኮ ውሕድ ኣይኮነ
1: ከነንብቦ ኢና ተባባእ ከመይ ደ ተመሲጠ ቆፅራ ይርስዕ እየ ከንብቦ ፀኒሐ እዚ ዝገረመኒ ከዓስ ኣብዚ ንሕና ዘለናይ ዕድመ ኢኹም ነርኩ
0: ኣብ ዕድሜና እዚ ዘንበብካ ይሕሊፍና ንስኹም ትሕልፍዎ ዘለኹም እውን ፅባሕ ንጎ ታሪክ እዩ ስለዚ ታሪክካ ዝፀብቕ ዝወደይ
1: ናይ መንዳእ ክወስዳ ተባባእ ወዲ መንዴ ግናሲ እቶም ካልኦት ምሳኻ ዝነበሩ ኸ ኣበይ ኣለዉ
0: እቶም ብጅግንነት ስለዝ ሃገር ዝተሰውኡ ብርሃን ገዲፎምልና ሓሊፉ እቶም ዘለና ኸዓ ከምዚ ኸማይ ኮሮኔላት ካልእ ወታደራዊ ማዕረግን በፂሑ ኣብ ሓይሊ ኣየር ኣብ ሓይሊ ባሕሪ ኣብ ሓይሊ ምድሪ ተመዲቦም የገልግሉ ኣሎ ገሊኦም ድማ ዝተፈላለዩ ሞያታት ኣጥርዮም ኣብ ጋራጃት ኣብ ናይ ህንፃ ትካላት ኩባንያታት ተመዲቦም ይሰርሑ ኣሎ ኣብ ኩሉ ሚኒስትርታትን ምምሕዳራትን ብዙሓት መምሃርትና ተመዲቦም ይሰርሑ ኣለዉ

0: እሞ ሙሉእ ኤርትራኹም ዘለኹም
1: እወ ኣብ ኤርትራ ጥራሕ ዘይኮነ ኣብ ሙሉእ ዓለም ኣብ ዝተፈላለየ ፅሕፈታት ተመዲቦም ሰርሑ ኣለዉ። መን ምስ ዕረፈ ድኣ ሞኽን ዕርፋተና ኣይወደይ ሓለፍትናን ኣቦታትናን ዝነበሩ እኮ ዘይዕረፉ።
0: ብፍላይ ታሪክኩም ኣብ ምንጋርን ኣሰርኩም ኣብ ምግዳፍን ኣይትዕርፉ። ባባ ነዚ ምሰንበብኩ ተመሲጠ ነብሰይ ከም ዝፍትሽ እየ ኮይኑ
1: ኣንበሳና ኣይወደይ ንኺድሞ ንመሳሕ ካልእ እውን ዘዕለል ኣለና ንዓና ይስኪ

መስገን ሳሙኤል ቦጎን መንሰይ መጻ ሃገር ስለ ዝኾነ ብቑዕ ፍልጠትን ሞያን ከም ዝዓጠቕ ምግባር ኣገዳስነቱ ልዑል ከም ዝኾነ ብምግላጽ ሰልጠንቲ መረባት ሃማመት ንምዕዋት ብንቕሓት ክሰርሑ ተላብዩ። ቤት ጽሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡ ዞባ ከረን ን240 ተምሃሮ ናይ ናውቲ ትምህርቲ ደገፍ ገይሩ። ሓላፍቲ ቤት ጽሕፈት ኣቶ ዝርኣይ ዓርዓዶም እቲ ሓገዝ ምቕጽልታ ናይቲ ዓመታዊ ዝግበር ንጥፈታት ኮይኑ ብሰንኪ ቁጠባዊ ጸገም ካብ ማእዲ ትምህርቲ ዝርሕቕ ተምሃራይ ከይህሉ ዝዓለመ ምዃኑ ገሊጾም እቶም ደገፍ ዝተገብረሎም ብምሕዳራት ከባቢ ዝተለለዩ ምዃኖም እውን ኣብሪሆም። እቲ ሓገዝ ንዓመት ዘድሊ ኩሉ ዓይነት ናውቲ ከም ዘጠቓልል ኣቶ ዘርኣይ ወሲኹ ሓቢሩ። ብተመሳሳሊ ቤት ጽሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡ ዞባ ደቀ ምሓረ ን138 ተምሃሮ ተመሳሳሊ ንዋታዊ ሓገዝ ዓዲሎ። ብ21 መስከረም ኣብ ዝተኻየደ ምስርሕ ምዕዳል እቶም ዝተዓደሉ ወገናት ካብ ዝተፈላለያ መምሕዳራት ከባቢ ዝተለለዩ ምዃኖም ዝሓበረ ሓላፍቲ ቤት ጽሕፈት ኣቶ ስብሃት ለኣወልደ ግርግስ ምዕዳል ናውቲ ትምህርቲ ካብቲ መሰረታዊ ደገፍ ንምቕጻል ትምህርቲ ምዃኑ ኣረድዮም። ሱፐርቫይዘር መምህር መንግስቲ ኣብ ተስፎም በጎኑ እቲ ዝተገብረ ሓገዝ ኣብ ምርጋጽ ብቕዓት ትምህርቲ ወሳኒ ቦታ ከም ዝሕዝ ኣረድዮም። ኣባላት ክፍሊ ህዝባዊ ምምሕዳር ማለት ጀማሂር ነበር ኣብ ንኡዞባ ሻምብቆ ዝርከብ ቅድሚና ጽነት ዝነጥፍሉ ዝነበሩ ቦታታት ብምብጻሕ ኣብቲ ከባቢ ዝሰላሰል መረባት ልምዓት ብምዕዛብ ንምዕዋቱ እጃሞን ከም ዘበርክቱ ኣረጋጊጾም። እቶም ኣብ ክፍሊ ህዝባዊ ምምሕዳር ዞባ ሰሜን ላዕላይ ባርካን ምዕራብን ንሓፋሽ ኣብ ምንቃሕ ምውዳብን ምዕጣቕን ዝነጥፉ ዝነበሩ ገዳይም ተጋደልቲ ነዚ ዝገለጹ ብ20 መስከረም ኣብ ዝወደቦ ዑደት እዩ። ንሳቶም ኣብ መወዳእታ ኣባላት ህዝባዊ ግንባር ሓርነት ኤርትራ ነበር ብማሕበር ተወዲቦም ዓመታዊ ዝገብሮ ርክብ ኪንዮ ምዝንጋዕ ዝኸይድ ምስ መረባት ልምዓት ብዘላልን ተርኦም ኣብ ዝሰላሰል መረባት ብዝዕዝዝን ኣገባብ ክትግበር ተማሕጺኖም። ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውኑ ምክታልኩም ክትቀጽሉ ደጊመ ብኽብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ ፕረዚደንት ህዝባዊት ሪፓብሊክ ቻይና ሺ ጂንፒንግን ፕረዚደንት ኣሜሪካ ዶናልድ ትራምፕን ናብ ምምዕባል ኩሉ መድያዊ ዝምድናታት ሃገራቶም ዘትዮም። እቲ ዝርብ ፕረዚደንት ሺ ናይ 3 መዓልታት ወግዓዊ ዑደት ንምፍጻም ትማል 23 መስከረም ኣማስዩ ኣሜሪካ ኣብ ዝኣተወሉ እዩ። ንፕረዚደንት ሺ ጂንፒንግ ምዕሩግ ኣቀባብላ ዝገበረሉ ፕረዚደንት ትራምፕ እቲ ዑደት ዝምድና ክልቲኤን ሃገራት ንምምሕያሽ ሓድሽ ምዕራፍ ከም ዝኸፍት ገሊጾም። ኣብዚ ክሳብ 25 መስከረም ዘካይዱ ዑደት ፕረዚደንት ሺ ኣብ ምምዕባል ንግዳዊ ቴክኖሎጂካውን ካልእን መርያት ዘተኮረ ዝስምዕ ክፈራርም ትጽኢት ይግበር። ዓለማውን ዞባውን ብቐንዱ ድማ ጉዳይ ዞባ ማእከላይ ምብራቕን ዩክሬንን እውን ካብ ኣጀንዳታት ክልትዮም መራሕቲ ምዃኖም ተገሊጹ ኣሎ። ፕረዚደንት ሺ ኣብ ኣሜሪካ ወግዓዊ ምብጻሕ ክፍጽም ድሕሪ 2015 ንፈለማ ምዃኑ ጸብጻባት ይረድዎ። ክልትዮም መራሕቲ ኣብ ዝሓለፈ ወርሒ ግንቦት ኣብ ከተማ ቤጂንግ ቻይና ተራኺቦም ከም ተዘራረቡ እውን ዝዝከር እዩ። መንግስቲ ብሪጣንያ ልኡላውነት ደሴታት ቻጎስ ናብ ማውሪሸስ ንምስጋር ቅድሚ 2 ዓመታት ዝኸተሞ ስምዕ ዳግመ ግምት ክገብረሉ ምዃኑ ገሊጾም። እቲ መንግስቲ ኣብቲ ጉዳይ ካብ ፕረዚደንት ዶናልድ ትራምፕ ድሕሪ ዝመፅኦ ጸቕጢ ንትግባር እቲ ስምዕ ክውንዝፎ ከም ዝኽእል እዩ ኣሚቱ ዘሎ። መንግስቲ ብሪጣንያ ነተና ብትሕቲ ግዝኣቱ ዝጽንሓ ልኡላዊ ዋነት ማውሪሸስ ዝኾና ደሴታት ክረክብ ኣብ ጥቅምቲ 2024 ምስ ስምዑ ዝከር ኮይኑ ፕረዚደንት ዶናልድ ትራምፕ ነቲ ስምዕ ታሪካዊ ጌጋ ክብል ብምውቃስ ከም እተቃውሞ ጸብጻባት ይረድዎም። ብሪጣንያ ብድፊት ኣሜሪካ ነቲ ስምዕ ንድሕሪት ንምምላስ ክትወስዶ ንትኽእል ስጉምቲ ባጉ ዝኾነነ መንግስቲ ማውሪሸስ ውድብ ሕብራት ሃገራት ኣብ ልዕሊኣ ጸቕጢ ክገብር ጸዊዑ ኣሎም። እቲ ስምዕ ብሪጣንያ ኣብተን እኩባት ደሴታት ንዝርከብ እስትራቴጂካዊ ኣገዳስነት ዘለዎ ምርብር ሓይሊ ኣየር ን97 ዓመታት ብክራይ ክትቆጻጸሮ ዝኽእላ ብምባሩ ተግባራውነቱ ኣጠራጣሪ ምዃኑ ክእመት ጸኒሑ እዩ። ብሪጣንያ ኣብተን ደሴታት ንዝቕመጡ ዝነበሩ ዜጋታት ማውሪሸስ ኣብ መወዳእታ 1960ታት ድሕሪ ምብራራ ነተን እስትራቴጂካውያን ደሴታት ከም ኣካል ልኡላዊ ግዝኣታ ከተመሓደረ ምጽናሕ ጸብጻባት ይረድዎ። እቲ ዘይሕጋዊ ጎበጣ ካብ ኣግራዊ ማሕበረሰብ ተቃውሞ ክመጽኦ ምጽንሑ እውን ይጥቀስ። ደሴታዊት ሃገር ማውሪሸስ ካብ 1715

ሓሙሽተ ክሳብ 1968 ኣብ ትሕቲ ግዛኣት ፈረንሳን ብሪጣንያን ምንባራ መዛግብቲ ታሪክ የነፅሮም ባይቶ ሊትዌንያ ንምውዳድ ንክለሳዊ ኣፅዋር ኣብ ሃገሩ ዝኽልክል ቅዋም ክቕይር ምውሳኑ ካብ ሩስያ ተሪር መጠንቀቕታት ቀሪብሎም ምቕያርቲ ሃገራዊ ቅዋም ሊትዌንያ ንክለሳዊ ኣፅዋር ካልኦት ሃገራት ኣብ ግዛኣታ ክዋፈር ባይታ ዘጣጥሕ ምዃኑ ተገሊጹሎ እቲ ውጥን ምስ ዝትግበር ሊትዌንያ ዕላማ ንክለሳዊ ኣፅዋር ሃገሩ ከም እትኸውን ሚኒስትሪ ጉዳያት ወፃኢ ሩስያ ኣነፂሮም ብዜካዚ ኣብቲ ቅዋም ዝተገብረ ምቅያር እታ ኤሮጳዊት ሃገር ኣብ መሬታ ማዓስከራት ካልኦት ሃገራት ከተዋድድ ዘኽእላ ምዃኑ ተሓቢሩ እቲ ስጉምቲ ንሩስያ ዓብዪ ፀጥታዊ ስጋት ከም ዝፈጠረላዮም ወታደራውያን ተንተንቲ ምብራቕ ኤሮጳ ዝጠቕሱ ኔቶ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ንሃገራት ዞባ ባልቲክን ኖርዲክን ክዕጥቕ ምፅንሑ ይግለጽ ወክልቲ ኣሜሪካን ኢራንን ብ22 መስከረም ኣብ ከተማ ኒውዮርክ ዘይቀጥታዊ ዝርብ ከም ዘካየዱ ተቓሊሑ ኣብቲ ብመንጎኘት ቀጠር ዝተኻየደን ብወገን ኢራን ሚኒስትር ጉዳያት ወፃኢ ዓባስ ዒራቂ ዲ ብወገን ኣሜሪካ ድማ ፍሉይ ልኡኽ ፕረዚደንት ትራምፕ ስቲቭ ዊትኮቭን ዝመርሕዎን ንኣስታ3 ሰዓታት ዝቐፀለ ዝርብ ዝተበፅሐ ስምዕ እኳ እንተዘየለ ንተወሳኺ ዘተ ባይታ ከጣጥሕ ከም ዝኽእል ግና ተገሊጾ ኢራን መፃወቦ ሆርሙዝ ንምኽፋት ኣብ ልዕሊ ወረባታት ፀኒዑ ዘሎ ክርደና ክለዓል ደስኪሉ ዘሎ ገንዘባ ክልቀቕን ኣሜሪካ ኣብ ልዕሊኣ ተካይዶ ዘላ ኩናት ደው ከተብሎን ዝርከቦ ቅድሚ ኩነት ኣቕሪባ ፕረዚደንት ትራምፕ እቲ ርክብ ውፅኢታዊ ምንባሩ ብምጥቃስ ኣብ ቀረባ መጻኢ ተወሳኺ ዘተ ከም ዝካየድ ኣሚትሎ ይኹን እምበር ፕረዚደንት ትራምፕ ጎንጎን እቲ ርክብ ኣሜሪካ ኣብ ልዕሊ ኢራን ከቢድ መጥቃዕቲ ከም ተካየድ ብምጥንቃቑ እቲ ዲፕሎማስያዊ ተበግሶ ኣብ ሓደጋ ክወድቕ ከም ዝኽእል ይቃልሓሎ ነቲ ወታደራዊ መጠንቀቕታ ዝኾነ ነ መንግስቲ ኢራን ፕረዚደንት ትራምፕ ትግባረቲ ኣቐዲሙ ዝተበፅሐ ናይ ምርዳእ መዘክር ንምውሓስ ክሰርሕ ፀዊዑ ኣሜሪካን ኢራንን ኩናት ብሰላም ምዕራፍ ክዘራረባ ድሕሪ ውሕ ሰነ ናይ ፈልማ ምዃኑ ፀብጻባት ይጠቕሱ ኣሜሪካ ኣብ ፀጥታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምዕ ምስ መንግስቲ ዴንማርክ ተፈራሪማ እቲ ብ22 መስከረም ኣብ ከተማ ኒውዮርክ ዝተኸተመ ስምዕ ኣሜሪካ ኣብ ደሴት ግሪንላንድ ንፀንሓ ወታደራውን ፀጥታውን ህላወ ከተስፍሖ ካልኦት ሃገራት ድማ ብዘይናታ ፍቓድ ኣብታ ደሴት ቆጠባ ወፍሪ ከይገብራ ዝዓግት ምዃኑ ተገሊጹሎ ብመሰረቲ ይውዕል ኣሜሪካ ነታ ደሴት ፀጥታዊ ጥራይ ዘይኮነ ዘላቒ ቆጠባዊ ደገፍ ክትገብረላ ምዃና እውን ተፈሊጡ እዚ ታሪካዊ ተባሂሉ ዝተጠቕሰ ስምዕ ንልኡላውነትን ግዛኣታዊ ሓድነትን ደሴት ግሪንላንድ ብኣሉታ ከምዘይፀሉ ፕረዚደንት ዶናልድ ትራምፕ ገሊጾ እዚ ከምዚ ኢሉ እንከሎ እቲ ይውዕል ንፀጥታዊ እስትራቴጂካዊ ሕልሚ ኣሜሪካ ኣብ ዞባ ኣርክቲክ ዘረጋግፅ ምዃኑ ፕረዚደንት ትራምፕ ሓቢሮም ኣሜሪካን ዴንማርክን ኣብ ዝሓለፈ ሰሙን ኣብ ጉዳይ ፀጥታ ደሴት ግሪንላንድ ኣብ ስምዕ ከም ዝበፅሓ ዝፍለጥ እዩ ፕረዚደንት ዶናልድ ትራምፕ ንደሴት ግሪንላንድ ንምውራር መደብ ከም ዘለዎ ክህቦ ፀንሕ መግለፂታት ካብ መንግስቲ ዴንማርክን ካልኦት ሃገራት ኤሮጳን ተቃውሞ ክገጥሞ ምፅንሑ ይዝከር ኮሎምቢያን ኮስታሪካን ፀጥታውን ወታደራውን ሽርክነተን ከስፋሓ ተሰማሚዐን እቲ መራሕቲ ክልትኤን ሃገራት ብ22 መስከረም ኣብ ኮሎምቢያ ኣብ ዘካይድዎ ዝርብ ዝተበፅሐ ስምዕ ብቕንዱ ምስጋር ዘይሕጋዊ ዕፀ ፋርስ ንምግታ ዝዓለመ ምዃኑ ተገሊጾ ነቲ ስምዕ ንምትግባር ክልትኤን ሃገራት ፀጥታዊ ሓበሬታ ክለዋወጣ ሓበራዊ ወታደራዊ ልምምድን ኮለላን ከካይዳ ከምኡ ውን ስሩዕ ርክባት ክውድባ ምዃነን ሓቢረን እዚ ከምዚ ኢሉ እንከሎ ኮሎምቢያን ኮስታሪካን ናብቲ ኣሜሪካ ምስጋር ዕፀ ፋርስ ንምግታ ኣብ ባሕሪ ካሪብያን ተካይዱ ዘላ ወታደራዊ ወፍሪ ክፅምብራ ምዃነን ገሊፀን ኣሜሪካ ሃገራቲ ዞባ ፀጥተአን ንምውሓስ ናብቲ ካብ ዝሓለፈ ዓመት ተካይዱ ዘላ ወፍሪ ክፅምበራ ክትፅውዕ ምፅንሓ ዝፍለጥ እዩ ኣብ ሪፓብሊክ ደቡብ ኣፍሪቃ ብዝተኻየደ መጥቃዕቲ ፎኪስ ብረት ቆልዓ ሰበይቲ ዝርከቦም ብሕሩ 11 ሰባት ከም ተቐትሉ ተቓሊሑ እቲ ኣብ ከተማ ደርባን ዝተፈፀመ መጥቃዕቲ ብሕታዊ ዋነት ብረት ዘንቀሎ ክኸውን ከም ዝኽእል ሰመዚ ፀጥታ ደቡብ ኣፍሪቃ ኣሚቶም ፈፀምቲ ናይቲ መጥቃዕቲ ንምሓዝ ኣብ ከተማ ደርባንን ከባቢያን ፅዑቅ ፀጥታዊ ስርሒት ይካየድ ከም ዘሎ እቶም ሰመዚ ብተወሳኺ ገሊፆም ሪፓብሊክ ደቡብ ኣፍሪቃ ብሕታዊ ዋነት ብረት ዝጠንቁ ብበዝሒ መጥቃዕትታት ካብ ዝካየደለን ሃገራት ምዃና ይፍለጥ ነቲ ተሪዮ ንምቁፃር ትሪር ሕጊ ከም ዝፀደቐ ዝገልፅ መንግስቲ ደቡብ ኣፍሪቃ ኣብ ትግባር እዩ ዝነጥፋ 10ታት ኣሸሓት
ሬቷ ኣብ ትግባር እዩ።

ዝነጥፉ ዓሰርተታት ኣሽዓት ወታደራትን ሓይልታት ፀጥታን ኣዋፊሩ ከም ዘሎ ይሕበር። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም። ኣብ ምስርሕ ምእላይ ምሕብሓብን ስንኩላን ምቕርሒ ምዕሩይ ዕድላት ብዙሕ ሓይሊ ክስርሓሉ መዘኻኸሪ ቀሪቡ። ዓመታዊ ኣኸ

ኣብ ዜናታት ወፃኢ መራሕቲ ኣሜሪካን ቻይና ናብ ምምዕባል ኩሉ መድያው ዝንድናታት ሃገራቶም ዘድልዮም መንግስቲ ብሪጣንያ ልኡላውነት ደሴታት ቻጎስ ናብ ማሪሽስ ንምስጋር ንዝኸተሙ ስምዕ ዳግመ ግምት ከም ዝገብረሉ ገሊፁ ባይቶ ሊትዌንያ ንምውዳድ ኒክለሳዊ ኣፅዋር ኣብ ሃገሩ ዝኽልክል ቅዋም ምቕያሩ ካብ ሩስያ ተሪር መጠንቀቕታ ቀሪብሉ ዝኸበርኩም ተዓዘብቲ ነዚ ቐትሪ ዝተዳሎ ዜናዊ ምስናውዳ ኣብዚ ይፍፀም ስለምክትታልኩም ኣዘየመስክን ዕለታዊ ዜና ስፖርት ስዒቡ ክቕርብ ይብ ወገነግም ሰላም

ሰላም ከመይ ትውዕሉ ዝኸበርኩም ተኸታተልትና ንሎም ሓሙስ ዝተዳለዉ ዕለታዊ ዜና ስፖርት ሒዘ መፅእ ኣለዉ ንምክታል ክምበክሪ ዝዕድም ሙሴ ገረ ዝጋብሄረ ሰናይ ምክታል። ብ27 ናሓሰ ጀሚሩ ንዓሰርተ መዓልትታት ኣብ ሓውሲ ከተማ ሃይኮታ ክካየድ ዝቐኒ ሻምፒዮን ኩዕሶ መርበብ ዘዋጋሽ ባርካ ብ5 መስከረም ተዛዚሞም ብመሰረት ተኻይደ ውድራት ድማ ኣብ ደቂ ተባዕትዮ ንእሶባ ፎርቶሳዋ ስዕረት ከየመዝገበት ሻምፒዮን 226 ክትከውን ከላ ንኡሳን ዞባታት ባሮንቱን ተሰነይን ብቐደም ተኸተል ካልኣይትን ሳልሰይትን ኮይነን ዛዚመን። ኣብ ደቂ ኣንስትዮ ድማ ንኡሳን ዞባታት ሎጓዓን ሰባ ባሮንቱን ጎልጅን ካብ ቀዳማይ ክሳብ ሳልሳይ ብምሓዝ ተመሳሳለ ናይ ደቂ ተባዕትዮ ገንዘባውን ዓይነታውን ሽልማት ካብ ተፈላለዩ ሓልፍቲ ተቐቢለ ብዘይካዚ ኣብ ክልጢኡ ፆታ ብሉፃት ኣረምቲ ኣጣዓምቲ ተኸላኸልትን ሰረብትን ተባሂሎም ብሉፃት ተፃወቲ ክሽሎምን ከለዉ ኣብ ሰልጥንቲ ድማ ብናይ ደቂ ተባዕትዮ ንኡዞባ ፎርቶሳዋ ዝዓለሙ ንደቂ ኣንስትዮ ድማ ንኡዞባ ሎጓዓን ሰባ ዝመርሑ ኣሰልጠንቲ ብሉፃት ኮይኖም ነብሲ ወከፎም ገንዘባዊ ሽልማት ተቐቢሎም። ኣብ ዞማእከል ንዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ 30 ዘሎ ዝተፈላለዩ ዓይነታት ውድድር ትማሊን ረቡዕ እውን ቀፂሎም ኣብ ስታዲዮ ኣስመራ ኣብ ተኻየደ ፆታት ኩዕሶ እግሪ ኣብ ናይ ደቂ ኣንስትዮ ገተብ ማለት ገጀረት ንዓርብ ማለት ጎዳይ ፍክል ተባሎ ክስዕራን ከላ ሽሻን መብራህቱ ካብ ጋንታ ግትህብ ብልፅ ትጣት ኮይና ተሸሊማ። ሓወለት ማለት ደንደን ድማ ንፃብራ ማለት ዕላጋ ሓሙስ ብገፊሕ 8 ተባሎ ኣሰኒፋታ ኣባላ ኢልሄም ዓብደር ቃድር ብልፅ ተፃወት ተባሂላ ተሸሊማ። ኣብ ናይ ደቂ ተባዕትዮ ንሰንበል ወኪላ ዘላ ጋንታ ሳትረብ ንኮርቤሽን ዘራእትን ጥሪትን ዝወከለት ዜሮ ኣብ ምድብ ግዜ ባዶ ባዶ ድሕሪ ምፍላይን ሳትረብ ብፍፁም ቅላዕ 5 ባዶ ተዓዊታ ናብ ዝቕፅል ፀወታ ሓሊፋ። ሓላውላታ እሰይ ተስፋስጊ ናይ ትግጥም ብሉ ተፃወታይ ኮይኑ ተፀዊዖም። ፀወታ ቅርቢ እወት ማለት ኣድሊስ ኣንጻርታ ሓወል ተባሂላ ዘላ ደንደን ኣብ ምድብ ግዜ ሓደ ብሓደ ድምሕር ምዛሙ ቀብረ እወት ብፍፁም ቅላዕ 4-3 ተዓዊታ። ሓላ ውልዳታ ኤቨን ኤዘራ ፎርቂ ናይ ትግጥም ብሉፅ ተፃዋታይ ተባሂሉ ተፀዊዖም። እዚ ከምዚ ኢሉ እንከሎ ኣብ ሜዳ ፖቸፊላ እውን ኣብ ሰዓታት ቅድሚ ቀትሪ ፀወታት ኩዕሶ ሰኪዐት ተኻይዱ ነይሮም። ኣብ ደቂ ተባዕትዮ ቀብሪ እወት ኒዊና 72-55 ሓወል ልዕሊ 0-56-49 ክስዕረን እንከላ ኣብ ናይ ደቂ ኣንስትዮ ጀልሃንቲ ንዓርብ 37 ብ26 ኣሰኒፋታ። ሓድሽ ወቅቲ 226-27 ግጥማ ሻምፒየንስ ሊግ ኤሮጳ 3-6 ድሕሪ ምፍላሙ ትማል ረቡዕ እውን 6 ግጥማታ ሰላሲሉ ዝሓለፈ ወቅቲ ድሕሪ 20 ዓመታት ኣመዛዘን በፂሓ ብፍፁም ቅላዕ ብፒኤጅ ዝተሰዕረት ኣርሰናል ናብ ኢጣልያ ጌሻ ንናፖሊ ተፋሊማታ። ኣብቲ ብሉፃት ፈተነታት ኣርሰናል ሓላ ውልዳት ናፖሊ ዘምኮነሉን ቡካያሳካ ኣጋዕ ረፍቲ ኣብ ውሽጢ ልዳት ንዝረኸባ ብልፅ ዕድል ልዕልዳት ብምስዳት ኣርሰናል ክትመርሓሉ ዝኽእል ዕድል ዘምኮነሉን ግጥም ቀዳማይ እብረሾ ተኸይትራይ ተዛዚሙ። ንወሳኒ ተፃወታያ ስኮት ማክቲሚናይ ስሪ ዘካይዶ ናይ ልቢ መጥባሕቲ ከሲራቶ ዘላ ናፖሊ እውን ብኬቨን ደይብሮይን እናተመርሐት ወርቃዋይን ዕድላት ሃንዲሳያም ኣይተጠቀመትሉን። ግና ፀወታ 15 ዳቂም ዝተረፎ ግና ተፃወቲ ኣርሰናል ኣብ ልዳት ናፖሊ ብተደጋጋሚ ተቃበሉላ ኩዕሶ ሓልቆ ማርቲን ኦዴጋር ብበርቃዊ ቅላዕ ዓንዲ ልዳት ህሪሙ ናብ ሸቶ ቀይርዋ። ዝሓለፈ ሰሙን ኣብ ፕሪምየር ሊግ ኣብ ልዕሊ ቸልሲ ምዕወት ሸቶ ዘመዝገበ ኦዴጋር ትማሊ ምሸት እውን መልሕን ጋንቱ ኮይኑ ኣርሰናል ኣገዳሲ ናይ ሓደ ባዶ ዓወት ክተመዝግብ መሪሒ ተራ ተፃዊቶም። ኣርሰናል ዓሚ ኣብ ዘውድር ን8ንቲኡ ናይ ምድብ ቅጥማት ከይ ተሰዓረት ከም ዝወድኦቶ ዝከር ኮይኑ ሎም ዓመት እውን ተመሳሳሊ መንገዲ ንምጅማር ሓደ ስጉምቲ ነጢራኣላ። ናይ ዝሓለፉ 2 ዓመታት ዕውቲ ሻምፒየንስ ሊግ ዝኾነት ፒኤጂ ኣብ ቀዳማይ ፀወታ ኣብ ልዕሊ ዓዲማ ተፃወተታ ስሎቬካዊት ክለብ ስሎቪያን ፕራስሎቪያ ገፊሕ ዓወታ መዝጊባም። ኣብ ቀዳሞት 25 ደቃይቅ ካብ ዑስማን ደንበለ 2 ሸቶ ዝረኸበት ፒኤጂ ካብ ሓድሽ ተፃወታያን

መዕወት ሸቶ ዋንጫ ዓለም 2026 ዘመዝገበ ስጳኛዊ ፌራን ቶረስ ሰሊሳ ንቀዳማይ እብረ ብቐሊል ሰለስተ ባዶ መሪሓቶን ኣማሓዲራቶን ወፂያ ድሕሪ ዕረፍቲ እውን ቶረስ ክልተ ሸቶታት ብምቁፃር ሃትሪክ ክሰርሕ እንከሎ ወዲ ሃገሩ ፋብያን ሩይስ ሓንቲ ሸቶ ወሲኹ ፒኤጂ ነታ መበል 59 ደቂቕ ሓንቲ ሸቶ ዝረኸበት ስሎቫኪያዊት ክለብ ብገፊሕ 6 ባኖ ዕንያታ። እዚ ሓድሽ ወቕቲ ካብ ዝፍልም ኣብ ሊግ ሓደ ፈረንሳ ካብ ሰለስተ ግጥማት ክልተ ማዕረ ሓንሳ ድማ ስዕረት ብምቕማስ ዛጊት መቕረት ዓወት ከየ ዝተማቐት ክትጓዓዝ ፀንሐት ፒኤጂ ትማሊ ተሃናው ፅያ ብገፊሕ ተዓዊታላ። ድሕሪ 2014-15 ተዓዋቲት ፅዋ ሻምፒዮንስ ሊግ ናይ ምዃን ሕልማ ንምርዋይ ትቃለስ ዘላ ባርሴሎና ኣብ ሜዳ ንሆላንዳዊት ክለብ ፌይኖርድ ዓዲማ ተፃዊታ። ኣብዚ ክረምቲ ብርክ ዝበሉ ብሉፃት ተፃወቲ ወሲኻን ጎልቢታን ቀሪባ ዘላ ባርሳ ነቲ ብዝውሓደ ፀዓት ክትዕወተሉ ተገመተ ፀወታ ብክልተ ሸቶታት ራፊኒያን ኣድያሚን ንቐዳማይ እብረ ክልተ ባዶ መሪሓ ተወፅያ። ብሉፅ ቅመና ሒዝ ተበጊሱ ዘሎን ኣብ ሳልሰይቲ ደቂቕ ልዳት ፌይኖርድ ዝደፈረን ራፊኒያ ኣብ መበል 57 ደቂቕ ሸቶ ወሲኹ ባርሴሎና 3 ባዶ መሪሖም። ራፊኒያ ተቐይሩ ድሕሪ ምውፅኡ መዝነት ሓለቓ ጋንታ ተቕበለ ወደ 19 ዓመት ላሚን ያማንወል ኣብ መበል 77 ደቂቕ ብመንገዲ ናፀቐላዕ ውፅኢት ናብ 4 ባዶ ዕሪግዎም። በዛ ክረምቲ ካብ ኣርሰናል ናብዛ ጋንታ ተፀንበረ ጋብርኤል ጆስ ድማ ነታ ተፃወታይ ፌይኖርድ ኣብ መበል 82 ደቂቕ ዘመዝገባ ሸቶ ስዒቡ ኣብ መበል 85 ደቂቕ 5 ሸቶ ባርሴሎና ወሲኹ እታ ኣኛዊት ጋንታ ሓሙሽተ ባህለት ዓዊታ። ናይቲ ምሸት ዝለዓለ ቆላሕታት ተዋህቦን ኣብ ሜዳ ኣንፊል ተሰላሰለን ርክብ ዓበይቲ ክለባት ሊቨርፑልን ኣትለቲኮ ማድሪድ ነይሮም። ናብ እንግሊዝ በሪራ ተፃወተት ናይ ዲየጎ ሲሞኔ ኣትለቲኮ ማድሪድ ኣብ መበል 17 ደቂ ካብዛ ጋንታ ክወፅእ ብዙሕ ፅዒሩ ዘይኮነሉን ድሕሮ ክፀንሕ ዝወሰነ ጁልያን ኣልቫሬዝ ዝሃንደሳ

0: 1975 ኣብ መላ ኤርትራ ሕማቕ ሃዋህዎ ዝነበረሉ ግዜ እዩ። ምንዳድን ምቕታልን ዝዓብለሎ ኣሸጋሪ ዓመት። ውፅኢት ናይዚ ድማ ብዙሓት ስድራ ቤታት ካብ ከተማታትን ካብ ዓድታትን ብስድራ ደረጃ ንሳሕላም ርሐን። ዓበይቲ ካብ ማሕበረ መነባብሮኦም፣ ቈልዑ ድማ ካብ ትምህርቶም ተመዛቢሎም። ነዚ ጃላነት ንምምዕራራይ ከዓ ኣብ ሳሕል ዜሮ ዝበሃል ቦታ ኣብ 1976 ቤት ትምህርቲ ሰውራ ተመስረተ።
1: ክጅመር እንከሎ ዝተታሕዘ ካሪክሎም ዝተዳለወ መጽሓፍቲ ነይሩ ማለት ኣይኮነን። ሽዑ እዩ በቶም ቁሩብ ኣፋፍኖ ዝነበሩ

ሮም ናይ ትምህርቲ ዕድላት ዝረኸቡ ኣብ ዝተፈላለየ ድሰርሑ ዝነበሩ ሞ ድሓር ክጋደሉ ኢሎም ዝመፁ ዓቕሚ ዘለዎም ሰባት ኢ መደብ ተዋሂቡ እቲ መፅሓፍቲ ድዩ እቲ ካሪክለም ድዩ ትገለ ድዩ ክዳሎ ከም ዘለዎ ተገይሩ ክባጋገስ ከም ዘለዎ ከዓ ተገይሩ ማለት እዩ። ራእይ ናይቲ ውድብ የንዋሒ ሕፀር ክንዕወት ምኳና ርዱ እዩ ኤርትራ ሓራ ክትኾን ምኳና ሲ ክፍልም ከሎ እቲ ቃልሲ ጀሚሩ ሲ ሓደ ክውን ዕዮ ምኳኑስ ኣረጋጊፅዎ እዩ። ምክንያቱ እቲ መበገሲ ናይቲ ቃልሲ ፍትሒ ንምምፃእ ናፅነት ንምምፃእ ሓርነት ንምምፃእ እዩ ዋጋ ይክፈል ነይሩ። እዚ ከዓ ይንዋሕ ግዜ ይውሰድ ትፈትዎም ሰባት ብዙሕ መስዋእቲ ክሓትት ምኳኑ ርዱ እዩ። ነዚ ኩሉ ተዳልዩ እቲ ውድብ ኣበጊስዎ ፅባሕ ኣብ ሓራ ኤርትራ ከዓ ሰብ ወሳኒ ኣገዳሲ እዩ ንምዕባለቲ ሃገርቲ እያ። ስለዚ ብእዋን ከሎ እቲ ክምሃር ዝግብኦ ፅባሕ ነዚ ሃገር እዚኣ ከዓ ተማሂሩ ከፍሪ ዝኽእል መንእሰይ ምድላው ጌርካ ምፅናሕ ካብቲ ዕላማታት ናይቲ ውድብ እዩ ማለት እዩ። እቲተሓንፀፀ መደብ ከዓኒ ጥዕና ዘለዎ መደብ ምኳኑ ካብቲ ውፅኢት ክትምሃር ትኽእል ማለት እዩ።

0: ብውሕዳት ተምሃሮ ውሑዳት ኣለይትን ውሑዳት መምሃራንን ዝጀመረ ቤት ትምህርቲ ሰውራ ሳላቲ መሪሕ ራእን ናይ ሙያውያን ተወፋይነትን ምስ ግዜ እናዓበየ ከደም
1: ክሳብ ሕጂ ኣለዉ ሳላ ካድሬታት እዩ ተወፋይነት ናይ ካድሬታት እዩ ተራ ሓደ ውልቀ ሰብ ኣብ ለውጢ ዓብዩ ዓብዩ ናይ ብዙሓት ውልቀ ሰባት እኩብ ከዓ እቲ ዝዓበየ ይኸውን ማለት እዩ ክሳብ ሕጂ እቶም ናይ ሽዑ ዝነበሩ ካድሬታት ደቂ ኣንስትዮ ይኹኑ ደቂ ተባዕትዮ ዝበዝሑ ብሂወት ኣለዉ ኣብ ቀፃሊ ምዕባለ ናይ ስራሕ ከዓ ተፀሚዶም ኣለዉ ስጋዕ ሕጂ እውን እንተኾነ ሕጂ ናይ ትማሊ እዩ እዚ ድቕፅል ከዓ ዘሎ እዩ እዞም ሰባት እዚኣቶም ብኩሉ እንትንኦም ክፀልዉ ክኢሎም ሰዓብቲ ኣጥርዮም እቲ ሰዓብ ዝበሃል ዘሎ ከዓ ኣሚኑሉ ተቐቢልዎ ንኩሉ ምረቱ ፅቡቁ ንኩሉ ነገር ተቐቢሉ ስለ ዝኸደ እቲ ዝተተለመ ትልሚ ክውንነቱ ክወሓስን ክረጋገፅን ክኢሉ ማለት እዩ።

0: መጽሕፍቲ ክትዳሉ፣ ንህፃናት ብኣካልን ብኣእምሮን ክትኩስኩስ፣ ምግቦምን ጥዕናዊ ኩነታቶምን ክትከታተል፣ ክንዳ ኣቦን ክንድደን ክትከውን ቀሊል ኣይነበረን። ግን ነቲ ዓብዪ ትልሚ እናረኣኻ ለይትን መዓልትን እናሰራሕኻ ትቃለስ። ድሕሪ ምባል
1: ከይጠምዩ ተባሂሉ እውን ውድብ ምስቲ ዝነበሮ ኩሉ ፀገማት ኣብኡ ደውፍሮ ዝነበረ ማል ቀሊል ኣይኮነን። ሓንቲ መዓልቲ እንትኹን ብጥሜት ወይ ተሳዒኑ ተባሂሉ ኣብ ካልእ ብጥሜት ብሽግር ተጋዳላይ ክሳቀ እንከሎ ኣብ ቤት ምርሰራ ከምኡ ይኮነን። ዝግባእ ኣቕርቦት ይቐርብ ነይሩ። ኣብ ዓይነት ፀገማት ኩሉ ክእል ኸውን መሰረታዊ ዝኾነ ትሕዝቶ ግን ውድብ ቀሪቡ ነዚ ክውን ንምግባር ላዕሊ ታሕቲ ዝብሉ ኣባላት እውን ነይሮሞ እዮም። ንቕሓት ናይቶም ኣባላት ጥራይ ኣብቲ ካሪክሎም ኣይኮነን ተሓፂሩ። ንቕሓት ናይ ኣባላት ክብርኽ ዕላማ ናይዚ ዝግበር ዘሎ መደባት ሰብ ተረዲእዎ ብልቦና ክሰርሕ ክውፈ ሓያል ፃዕሪ ካድሬታት ገይሮም ኣብቲ ኣተኣላለያ ናይ ቆልዑት እውን ኩሉ ኣብኡ ዝነበረ ንእሽተይ እዩ ነይሩ። ወሊዱ ድሓቆፎ ውሕድ እዩ ነይሩ። ከመይ ገርካ ቆልዓት ኣለ እውን ተመክሮ ዝነበረ ኣይነበረን። ካብ 18 ክሳብ 20 ዓመት ዕድሚ እዩ ሰብ እዩ ኣባል ናይቲ ቤት ትምህርቲ ነይሩ ኣብቲ ግዜ እዩ። እዚ ሕጂ ሓላፍነት ወሲዱ ቆልዑት ክኣሊ ዘሎ ናይ ዓቕሚ ናይ ብቕዓት ናይ ርድኢት ሕቶ እውን ፀገም ስለ ዝኾነ እዚ ዕውት ክኾን ምእንቲ ኣተኣላለያ ናይ ቆልዑት ከመይ ክኸውን ናይ ካልኦት ሃገራት ተመክሮታት ናፅካውን ብዛዕባኡ ፖዚቲቭ ዝኾነ እወንታዊ ጠማምታ ሒዝና ክንኣልዮም ምእንቲ ቀፃሊ ጎስጓስን ትምህርቲ ኑ ንውሃብ ነይሩ ማለት እዩ።
0: ኣብ ውሽጢ ሜዳ ኣብ ሓራን ሓውሲ ሓራን ቤት ትምህርቲ ክኽፈት ምሕሳብ እቲ ምኽንያትን ጠንቅን እቶም ዝተመዛበሉ ህፃናትን ስድሮኦምን ጥራይ ኣይነ

0: ነበረን። ብዓብኡውን ብሰንኪ ተባራራይ መግዛእቲ ኣብ ኤርትራ እኹል ትምህርቲ ነይሩ ክበሃል ኣይከኣለን።
1: ንባዕሉ ሲ ኩሉ ገጠራትና ቤት ትምህርቲ ኣይነበሮን ማይምነት ልዑል እዩ። እተን ኣብ ከተማታት ሓደ ክልተ ዝነበራ ዝበዝሐ እውንቲ ደቂ ርኹብ ገለ ዝመሃር እንተዘይኮይኑ ኩሉ መሰል ዜጋ ኮይኑ ትምህርቲ ክምሃር ዘፍቅድ ስርዓት ኣይነበረን። ካብዚ ዝተበገሰ ሕጂ ዝበዝሓ ገጠራትና ዞባታትና ናይ ትምህርቲ ዕድል ዘይረኸበ ከባቢ እዩ ነይሩ። ሕጂ ሃገር ክተነፅ እንተኮይና ከዓ ዋ ትምህርቲ ኣዝዩ ኣገዳሲ እዩ። ዝተማሃረ ዓቕሚ ሰብ ወሳኒ እዩ። እዚ ሕጂ እቲ ራእይ ናይቲ ግንባር ርዱእ ስለ ዝኾነ ምሁራት ኣካላት ውን ክብሉ ስለ ዝግብኦም ክፈርዩ ስለ ዝግብኦም እቲ ውድብ መደብ ምጥፋእ ማሃይምነት ክዝርጋሕ ከም ዘለዎ ገይሩ በቶም ኣብኡ ዝተምሃሩ መንእስያት ወፍሪ ክግበር ከም ዘለዎ ተገይሩ ማለት እዩ። ስለዚ መፅናዕትታት ኣብ ኩሉ ተካይዱ እዩ። ብመፅናዕቲ እዩ ዝተበጊሱ። ቅድሚ እቲ ኣብ ሓራ ቦታታት ጌርናያ ዝነበርና እውን ወፊሮም ነይሮም እዮም። ካብቲ ቤት ትምህርቲ መምሃራን ዝኸዱ ተኸፊቱ ነይሩ እዩ። ድሓር ኣብ 79 ናይ ምዝላቕ ኩነታት ምስ ኣጋጠመን ድሕሪ ተመሊሱ ድሓር ድሕሪ ሻድሻዊ ወራር ከዓ ውሕዳት ሰባት ኣብ ኩለን ናይ ሽዑ ዞባታት ዝበሃላ ነበራ፣ ሰሜን፣ ምብራቅ፣ ደቡብ፣ ሰሜናዊ ቀይ ባሕሪ ኣብዚአን ቦታታት እዚኣተን ኣብያተ ትምህርቲ ክዝርጋሕ ኣለዎ ተባሂሉ ኣብቲ ሓራን ሓውሲ ሓራን ዝኾነ ቦታታትና ዝርጋሕ ናይ ትምህርቲ መፂ ማለት እዩ። ሕጂ ክንብገስ ከለና ብውሕዳት እዩ ተገይሩ። ኣብዘን ቦታታት እዚኣተን ሕጂ ብጀማሂር ብገለ ብገለ ኣክቲቪቲ ንጥፈታት ይካየድ ነይሩ። ሕጂ ስጋ ክለብስ ምእንቲ ንዚ ሕጂ ብግቡእ በቲ ግቡእ ክኸይድ ምእንቲ እዚ ወፍሪ ጀሚሩ ድሕሪ ቁሩብ ኣብቲ ናይ 83 እቲ ሻርሻ ወራር ዳርጋ ክስታይ ምስ ኮነ ምስ ኣብቃዓየ እቲ ወፍሪ ብብዝሒ ፊት ወራሪ ከዓ ኣብዘን ድጠቐስኩልካ ቦታታት ከይዶም ማለት እዩ። እዚ ሕጂ እቲ ሓራን ሓውስ ሓራ ንብሎ ዘለና ዝበዝሐ ከባቢ ጎረቤት ፀላኢ ኮይንና ኢና ንብሎ ነርና። ንኣብነት ባፅዕ ከሎስ ፎሮ ቤት ትምህርቲ ነይሩ። ሕሰብ ሕጂ ኣብ ፎሮ ብባሕሪ መፀካ ብእግሪ መፀካ ኣብ በዓል እንገል ኩሉ ተሓድሽ ባብሾ ገለ ዝበሃል ቦታታት ኣብዚ ኣብያተ ትምህርቲ ነይሩ። ደቡብ እንድሕሪ መፀካ እሾኽ እዩ ነይሩ። ወደ ገባን ገለና ኣሎ ካብ ዓዲ ቀይሕ መፀካ ገለ መፀካ ነይሩ። ሰሜን እንድሕር መፂኻ ኣብ በዓል መቕርካ ቤት ትምህርቲ ክትከፍድ ዓድና ኣመንሴ ፀላ ኣበይ ነይሩ። ኣበይ ቦትኡ ዘሎ ቀረባ እዩ ክትሪኦ ከለካ። ሰሜና ባሕሪ እሾኽ እያ ነራ። ወደ ገባን ገለን ገለን ገለን እንዳመሃርካ ከለካ ሳንጣካ ሒዝካ ትበረሉ መገዲ ኢካ ተናዲ። ኣብቲ ገሊእ እዋን ከዓ ህዝቢ ተሓባቢርካ እንተ ላፂ እንተ ቢሉ ኣብ መንጎኡ ገይሩ ንፀላኢ ኣታሊልካ ቆልዑት ከምዚ ድሕኑ እዩ ዝግበር ነይሩ። እዚ ማለት ግን ኣብ ገሊእ እዋን ከዓ መስዋእቲ ተኸፊሉሉ ከፊልና ኢና መስዋእቲ። ቀሊል ኣይኮነን እዚ ዋጋ መስዋእቲ ዝተኸፍለሉ መደብ እዩ መደብ ምጥፋእ ማሃይምነት።
0: ታሪኽ ባህልን ክብርታትን ሃገርካን ውድብካን ምስራጽ ናይ መጻኢ ዕላማታትን ኣብቲ ሓራ ትኸውን ኤርትራ ዓብዪ ስእሊ ከም ዝፈጥሩ ጌርካ ምኹስኳስን ዓብዪ ሓላፍነት ዝሓትት እዩ ነይሩ። ስለ ዝኾነ እቶም እኹላት ተምሃሮ ቤት ትምህርቲ ሰውራ እውን
1: ኣብ ቤት ትምህርቲ ሰውራ ዝዓበየ ወዶም ጓሎም ፍትሒ፣ ሓቂ፣ ቅንዕና ዝረእኻዮ ብነቐፌታዊ ዓይኒ ርኢኻ ምንቃፍ እዚ ልሙድ እዩ። ዋላ ኣብቲ ተኣላልያ እውን ሓቂ ቅንዕና እንዳልካ ኣብቲ መስርዖም ውን እንተ ብፅፅዋኢልካ እንተ ብገሌልካ እንዳመሃርካ ዮም ካ ትዓቢ ልዕሊ ዝኾነ ከዓ ጅግንነት፣ ተበጃውነት፣ መስዋእቲ ምምራፅ፣ መስዋእቲ ግድነት ምዃኑ ዋጋ ምኽፋል ተባሂሉ እውን እዚ ኩሉ ጎስጓሳት ይግበረሉ ነይሩ። ሕግታት ነይርዎ፣ መምርሒታት ነይርዎ፣ ናይ ተምሃሮ ወርቃዊ ሕጋጋት እውን ነይሮም እዮም። እዚኦም ሕጂ መምሃራን ጥራይ ዘይኮኑ እንኮላይቶም ኣለይቶም ኣቦታት ኹን ኣዴታት ኹን እቶም ቆልዑት ክላበስዎ ከም ዘለዎም ተገይሩ ተዓብዩ። እሱ ስለ ዝኾነ ከዓኒ ኣብኡ ዝዓበየ ቆልዓ ወዶም ጓሎም ሃገረ ይብሉ ንሃገሮም ፈቱ ክስውኡ ቀዳምነት ህቡ ትምህርቲ ጠንጢኖም እውን ክንጋደል ኢና ኢልካ መዓት ፀገም እቲ ቤት ትምህርቲ ይረክብ ነይሩ እዩ ወላ ውድብ እውን ፀገም የጋጥሞ ነይሩ ክሳብ ላዕለዎት ሓለፍቲ መፅኦም እውን ብረት ፅባሕ ንጎማ ካዚኖ ክኣት እዩ ዘገድሰና ፒሮን ወረቐትን እዩ ተባሂሉ እውን ኣእምሮኦም ክሰፍሕ መፃኢት ኤርትራ ክስእልዋ ምእንቲ ንዓኣ ንምምዕባል ከዓ ክምክቱ ምእንቲ ኣብቲ ሽዑ ግዜ ትሒዝካ ጎስጓስ ይግበረሎም ነይሩ ታሪክ ሰሪሖም እዮም ተራር መስዋዕቲ ድሕራ ይብሉን እዮም ንዝረኣይዎ ነገር ከዓኒ ብዝኾነ ነገር ኣይቀሸሹን እዮም ተጓቢልካ ምዝራብ ከዓ እቲ ድዕብ እዮም እሲ እቲ ካሪክለም እሲ እቲኡ ዝነበረ ሰብ ዝገብር ዝነበረ ስለዝኾነ እዚ ከዓ ብግብሪ ኣብ ዝተመደቦ ከዓ ኣርእዮሞ እዮም
0: ኣብ ሓራን ሓውሲ ሓራን ዝወሃብ ዝነበረ ትምህርቲ ካብ ህዝቢ እውን መልሲ ዕንጋለ ይወሃብ ነይሩ እዩ ወርሓዊ ጸብጻብ ብምግባር ድማ ገምጋም ናብ ሳሕሊ ይኸይድ ካብኡ ኸዓ ተኸሊሱ ይምለስ እቲ ትምህርቲ ኣብ ህፃናት ጥራይ ዘይኮነ ኣብ ዓበይቲ እውን ብስም ምጥፋእ ማሃይምነት ናይ ትምህርቲ ወፍሪ ተገይር እዩ እዚ ሓጋዚ እዩ ነይሩ ኣባላት ባይቶን ኣብ መሓደርትን ኮይኖም ክምረፁ እንከለዉ ማሃይምነት ዘጥፍዮም ነይሮም ኣብቲ ግዜ ተራ ህዝቢ
1: እዚ ክትገብር ከለካ ክብደቱ ሕጂ ኾንካ ክትዛረበሉ ከለካ ቀሊል ይመስል ህዝቢ ዝተሳተፎ ኣሳታፍነት ናይ ህዝቢ ዝነበሮ ብድሌት ናይ ህዝቢ ዝካየድ ንጥፈታት ስለ ዝኾነ ከዓ ህዝቢ ይዕቁብና ህዝቢ ኣሊና ህዝቢ ይሕሊፉ ኣይሃበናን ኣብ ዝተፈላለየ ዘጋጥም ዝነበረ ቅድመ ግንባር ኮይኑ ህዝቢ ዓቂብና እዚ ሕጂ ቀሊል ተራ ኣይኮነን ነይርዎ ትዝርግሐ ትድሸፈኖ ኤርያ ሕጂ ውሑድ ኣይኮነን ብዙሓት ከዓ ናይ ትምህርቲ ዕድል ረኪቦም ደይፈልጡ ቦታታት ኣቴና ምምሃርና እቲ ምዕሩይነት ንክመፅእ ሓጊዙ መሰረት ናይ ማሕበራዊ ፍትሒ ከዓ እዚኣ እያ ማሕበራዊ ፍትሒ ከነ ንግስቲ ኮይና እዚኣ እያ መሰረታ ግንባር ከዓ ነዚኣ ኣብ ግምት እቲ እዩ እቲ ዕድል ዘይረኸበ ክባፅሕ ከም ዘለዎ ገይሩ እቶም ትማሊ ኣብ ሳሕል ደዕበዮም ዝመልመሎም ብኣርኣያነት ህዝቦም ከንቅሑ ኣፍሩ ማለት እዩ ምስ ተዓፅ ቤት ትምህርቲ ንሳሕል ከይድና እውን ተማሂርና ሓይልና ኣብ ኣገባብ ኣማህራና ድዩ ካልእ እቲ ስነ ፍልጠታዊ ዝኾነ ክሳያት ሒዝና መፂና ዓጢቕና ከዓ እንደገና ነትስራሕ ንቕፅሎ ነርና ማለት እዩ ቀሊል ኣይኮነ እዚ እንደገና ብቋንቋ ኣደ ክምሃር ምክኣል ከዓ ኣብቲ ርስዕ ዝነበረ ብሄራታ ከይተረፈ ሰሊኹና ይነኣትኢና እቲ ፅቡቕ ነገሩ ዋላቶም መምሃራን ናሽዑ ግዜ ነቲ ቋንቋ ዘይፈልጥዎ ኣብቲ ህዝቢ ኣትዮም ነቲ ቋንቋ መሊኾም መምሃራን ዝኾኑ ዝኾና ነሮምና ማለት እዩ ኣነስ ከም ሰብ ተማሃሪት ነረ ናይ ምምህርና ኣይፈለጥ ናይ ገለ ኣይፈለጥ ቤት ምርሶራ ይንዓይ ሰብ ገይርኒ መምህር ክኾን ከም ዘለኒ ክምህር ከም ዝኽእል ዝገበረኒ ዘዕጠቐኒ ቀሊል ሞያ ኣይኮነን በቲ ሞያ ዓጢቐ ከዓ ንህዝበይ ከበርክት ዝገበረኒ ቤት ምርሶራ እዩ
0: ኣብ ሳሕል ዜሮ ዝተመስረተ ቤት ትምህርቲ ሰውራ ኣገዳስነቱ ምስ ተራእየ መሓውራቱ እናዘርግሐ ኣብ ብዙሕ ከባቢታት እዩ ጽልዋ ገይሩ ብዓብኡ እቲ ካሪክለም ማለት ስርዓተ ትምህርትን መምርሕን ካብ ሳሕሊ ብገስ እንደገና ተገምጊሙ ይምለስ ብሓሳብን ብዝርዝርን ሃብቲሙ መሊሱ ናብ ኣተግበርቱን ተጠቀምቱን ይዝርጋሕ
1: ንድሕሪ መስመር ደመሓድሮ ሓለፍቲ ነይሮምና ካድረታት ቤት ፅሕፈት ነይርና እዩ ናብዚ ይኸይድ ካብዚ ተኣኪቡ ናይ ኩለን ዞባታት ናይ ትሽዑ ዝነበረ ከዓ ንሳሕል ይኸይድ ነቲ እንዳ ካሪክለም ይቕልቦ ነቲ ምሕደራ ናይቲ ቤት ትምህርቲ ዝነበረ ሓለፍቲ እውን ቀለብ ይኮኖም ማለት እዩ ኣብ በብእዋኑ ሓለፍቲ ዞባታት ዝነበሩ ኣኼባ ይግበር ገምጋም ይግበር ካብ ኩሉ ይመፁ እቲ ዝሃብናዮም ፀብፀባትን ገለ ንዲፀንሐ ከዓ ገምጋም እንዳተገብረሉ ከዓ ይኸይድ ሕጂ ሞእኩል ስራሕ እዩ ዝኸየድ ነይሩ ለይቲ ናይ ምሸት ጓሶት ቤትሮማክስ ጌርካ ክትብል ከለካ ዋርድያ ካ ትወፅእ ምልሻ ኣለዎ ገለ ኣለዉ ዋርድያ ወፂእካ ካ ትምህሮም ነቶም ቆልዑት ሽዑኡ ምሄርካ ምሰፋናንካዮም ኢካ እንዳተሃደድና ኢና ሰሪሕና ነቲ ነትስራሕ
0: ኣብ ሓራን ሓውሲ ሓራን ዝነበራ ቤት ትምህርቲ ንባህሊ፣ ስእሊ፣ ስፖርት፣ ትምህርቲ ፖለቲካን ካልእ ዝተፈላለየ ኣገዳሲ ዕማማትን ዝሓቁፍ ክለብ እውን ነይርወን እዩ። ብከምዚ ዓይነት ኣገባባት ከዓ እቲ ክመሓላለፍ ዝድለየ ብመልክዕ ምዝንጋዕን ኣስተምህሮን ይወሃብ ነይሩ እዩ።
1: ፖለቲካዊ ትምህርቲ ካብቲ ኣካዳሚ ኣይፍለየን ነይሩ። ማዕሪ እዩ ድኸይዱ መዛሙር ነይሩ፣ ፅቡቅ መዛሙር ተሰሪዖም ደወል ተደዊላ ክኣት ከለዉ ይዝምሩ። እቲ ከባቢ ጥዑም ንፋስ ይሽዑ ድነፍስ። ብማዕዶ ክትሰምዖም ከለኻ ገለ ነገር እዩ ድስምዓካ። ድሙቕ ድምፂ፣ ናብ ገለ ዘእተወካ ድምፂ፣ ባህታ ድፈጥር ድምፂ ኢኻ ትሰምዐ። ሕጂ እቲኦም ኣብ ትምህርቲ እዚኣተወ ቆልዑት ነዚ ሰሚዖም ሕጂ ክምሃሩ ይደፋፍኡ ነይሮም። መልእኽቲ እዩ ደመሓላልፍ ዘሎ ማለት እዩ። ስለዚ ብሃገራውነቶም ዝኮርዑ ዝሕበኑ ቆልዑት ከዓብ ምእንቲ እቲ ኣብ ቤት ትምህርቲ ወራ ዝግበር ኩሉ ናብኡ መፂኡ ይትግበር፣ ግድነት ይትግበር ማለት እዩ። እዚ ጥራይ ዘይኮነ ሕጂ ቦርዲን ስኩል እውን ነይረን እየን። ኣብ ቤት ትምህርቲ ወራ ጥራይ ኮነን ቆልዓ ተዓቂቡ ድምሃር ነይሩ። ኣብ ድሕሪ መስመር እውን ቦርዲን ስኩላት ነርና እዩ። ኣብ ባርካ ነይሩ፣ ኣብ ምዕራብ ነይሩ። እቶም ኣብ ርሑቅ ገጠራት ዝነብሩ ነዊሕ መገዲ ክኸዱ ዘይክእሉ ካብ ቀዳማይ ስጋብ ሳልሳይ ክፍሊ ኣብታ ደለዎ ዓዲ ተማሂሮም ራብዓይን ሓምሻይን ምስ መፁ ውሕዳት ስለ ዝኾኑ ግን ኣብ ሓደ ተጠርኒፎም ክምሃሩ ተባሂሉ ሕጂ ኣብ ምዕራብ ቦርዲን ስኩል ነይሩ። ማዕረ ናይ ቤት ምርሶ መሻርፉ ካብቲ ክሳይ መፅእ ነይሩ። ኣብዚ ሕጂ ቀሊብካ ኢኻ ተምህሮም ዘለኻ ራብዓይን ሓምሻይን ምስ ኣበሉ ይፍርዙን እዮም። ምሳሓል ከዓ ክቕፅልኹም ዘለዎም ትገብር ኣብ ቴክኒካል ስኩል ዝኣቱ ካልእ ዝኣቱ ኣቱ ፓይሎታት ኮይኖም ገለ ኮይኖም ገለ ኮይኖም ዘበርክቱ ዘለዉ ነዚ ሃገር ኣለና ልክ ድብሎ ከዓ ፍርያት ናቱ ኣብ ፈቐዱ ኣለዉ። ሕጂ ናይ ቦርዲን ስኩል ድሕር መፅካ ኣብ ባርካ ተመፅካ ከምኡ እዞም ኩሎም ሕጂ ኣብ ዝለሓሸ ደረጃ በፂሖም ዘለዉ ካብ ዝተፈላለዩ ብሄራትና ኣብቲ ቦርዲን ስኩል ዝተምሃሩ እዮም። እንዳቐለብካ እንዳብላዕካ እንዳስትኻ እቲ ውሕድ ውሕድ ቁፅሪ ኣብ ሓደ ጠርኒፍካ ይሕዋት ኮይኖም ከምዚ ዓብዪ እንዳገበርካ ተገይሩ እዩ። እዚ ሕጂ ሕጂ ካብዚ ዝፈሪ ሰብ ልክዕ ከምቲ ናይ ቤት ትምህርቲ ወራ ኣብ ሃገራውነቶም ዘተኣማሙ ኮኑካ መንእስያት ናይ ብሓቂ ፈር እዮም። ኣብቲ ህዝቢ ሰረት ዘንበረ ስለ ዝኾነ ህዝቢ ተሳትፎ እውን ነይርዎ እዩ። በይነ ናይ ኮናንቲ ትምህርቲ ዕውት ክኾንኩም ዘሎ ጌርና እዩ።
0: ኣብ ዝተፈላለየ ቦታታት ቤት ትምህርቲ ሰውራ ዝኹስኮሱ ዝነበሩ ተምሃሮ ዋላ እኳ ኣብታ መጻኢት ኤርትራ ዓብዪ ተራ ክህልዎም ብምባል ተዓቂቦም ይንበሩ፣ እቶም እኹላት ተምሃሮ ግን ኣበ ምምጻእ ናጽነት እውን ዓብዪ ዋጋ ኸፊሎም እዮም።
1: ኣባል ቤት ትምህርቲ ሰውራ ናጽነት ንክንመጽእ ዝኸፈለ ዋጋ ቀሊል ኣይኮነን። ካብቲ ቤት ትምህርቲ ብዙሕ እዩ ተወዚዑ። ኣብ ሰራዊት ኹን ኣብ ክፍልታት ኹን ኣብ ገለ ኹን ኣብ ብዙሕ ፋሕ ኢሉ ብዙሕ መስዋዕቲ ተኸፊሉ እዩ። ኣብ ሓይሊ ባሕሪ ንምፃእ፣ ሓይሊ ኣየር ንምፃእ፣ ኣብኡ ዘበርከትዎ ሃንደሳ ንምፃእ፣ ገለ ንምፃእ ብብዝሒ ተወዚዖም ፊተወራሪ ናብኡ ታሪክ ሰሪሖም ሃገር ሓራ ክትኾን ከዓኒ ዋጋ ከፊ ኢሎም ዝኾነ ኣባል ቤት ትምህርቲ ወራ ኣበራይ ትሰምዓሉ ኒ ካብ ጅግንነቱ ምናልባት ኣብቲ ዘዕበዮ ባህሊ ትሪ ክህሉ ይኽእል እዩ። ኣይፃዓድን እዩ ትብል እዚ ኣሎ። ኩሉ ይቕበሎ ዶ ይቕበሎን ካልእ ሕቶ ኾን ኣተዓባቢኡ ግን ድፃዓድ የለን። እታ ትመስሎ ኣብዚኣ ድሕር ምሕር ድበሃል የለን። ነቲ ኩናት ነቲ ካልእ ከዓ ኮን መዕበኦም ንስኡ ዋላ እቶም ብስሓል ዳዓበይ ይበሎም ዋላ ዚ ድሕር መስመር ኹን ቦርዲን ኹን ገለ ዳዓበይ እዚ ባህር እዚ ኣሎ። እሱእዩ ተላቢስና ብኢና መፂና እሶም ኣይኮኖም እቶም ኣለይቶም ከይተረፍና ንዕኦም ኣርኣያ ክንኮን ተላቢስና እዩ እዩ እቲ ዝነበረ ተሓሳስባና ዝዕብየና ገለ ኩሉ ጠፊ እዩ። ብኣርኣያነት ክትኣለ ስለ ዝግባአካ ማለት ሃገር ኣብ ምልማዕ እናሃለና ከለና ኣብቲ ናይ ልምዓት ወፍሪ ተዋፊርና ከለና ወራር መፂ ወራር ደድሓኑ እጃሞም ዝገበሩ ፓይሎት ኮይኖም ሓይሊ ባሕሪ ኮይኖም ሃንደሳ ኮይኖም ካልእ ኮይኖም ፍርያትና እዮም። እቲ ዝተኣተወ ቃል ሃገር ዳግም ፀገማት ኣብ ዘጋጠማ ግዜ እውን ኣለናልኪ

0: ኢሎም እዮም። ኣብ ቦርዲን ተምሃሮ፣ ድሕሪ መስመር ተምሃሮ፣ ገለ ተምሃሮ፣ ገለ ተምሃሮ ኩሎም ኣለናልኪ ኢሎም ነዛ ሃገር እዚኣ ክሳብ ሕጂ ይገብሩላ ኣለው፣ ይሰርሑ ከዓ ኣለው ማለት እዩ።
1: ኣብ 1976 ኣብ ዜሮ ሳሕሊ ዝተመስረተ ቤት ትምህርቲ ሰውራ ጽልዋታቱ ዓብዩ ኣብ ምብራቕ፣ ምዕራብ፣ ባርካ፣ ኣብ ደቡብ፣ ብሓፈሻ ኣብ ዝተፈላለየ ከባቢታት ኤርትራ ሰሊኹ እዩ። ነንሓድሕዱ እናተጸላለወ ክገፍሕ ግዜ ይወሰደን። ኣብ ዝተፈላለየ ቦታ ኮይኖም ንነፍሶም እናመሃሩ ዝምህሩ ዝነበሩ ኣለይትን መምሃራንን ዓብተራይ ነይርዎም። እዞም እንዛረበሎም ዘለና ኣብዚ ግዜ ኣብ ዝለዓለ ደረጃ በጺሖም ዝርከቡ ተምሃሮ ናይቲ ግዜ እምበኣር መሰረቶም መምህራኖም እዮም።
0: መምህርና ሞያ እዩ፣ ክቡር ሞያ ኸ እዩ። መምህርና ግን ተወፋይነት ሓትት እዩ። ንኻልኦት ሰባት ኢኻ ክፈልጡ ከም ዘለዎም ትገብር ዘለካ ዘለካ ስትህባ ኣለኻ ስኻ ረብሓ ይብልካ። ስለዚ ውልቃዊ ረብሓ ድሓስብ እንተኮይኑ መምህር እቲ ዕላማ ተግባራዊ ክኾን ኣይክእልን። በጃ ድሓልፍ እዩ መምህር ክኾን ዝግብኦ። እዚ ከዓ የዕዊትና ክትውፈይ ክትክእል ኣለካ። እንድሕር መምህርና ብገንዘብ ትትምኖ ኮንካ ጠፊእኻ። ገንዘብ መተካእት ኣይከውን። ሕልና ቦት ሞያ ምኩራዕ ትሒዝካዮ ዘለካ ሞያ ከዓ ሓላፍነት ናይ ዜጋታ ዘሰክም ምዃኑ ክርዳእካ ክእል ኣሎ። ዕድል ናይ መን ኢኻ ብኣውንታ ዲኻ ትፀሉ ዘለካ ብኣሉታ ክትጉምጉሞ ክትክእል ኣለ። ስኻ ሓደ ኢኻ ኣብ ክላስ ክትኣት ከላ ሓምሳ ቆልዓ ግን ዕድል ናይዞም ቆልዑ እዚኣቶም ኢኻ ክትርኢ ዝግብኣካ፣ በጅኦም ኢኻ ከዓ ክትሓልፍ ዝግብኣካ። ይጥዓምካ ኣይጥዓምካ ናትካ ኣርእስ ክኾኑ የብሉ። ሰብ ኢኻ ዘድልየካ ነገር ኩሉ ግደፎ ማለት ኣይኮነን። በታ ዘላትካ እንዳነበርካ ግን ዕድል ቆልዑት ክባኽን የብሉ። ሎም መዓልቲ እንድሕር ጥዑ ደ ተማሂሮም ሚልዮናት ከፊልካ ናይ ሎም መዓልቲ ሰዓታትን ግዜን ኣይተምፃን ኢኻ። ሎም መዓልቲ ኣብ ፍራይት ኮይና ክትመፅእ ኣብ ሓንጎል ቶም ቆልዑ ዝትኦም ድስረት ከዓ ነዛ ሃገር እዚኣ ኩውንቲ ንምግባር ዘለዎ ፅልዋ ተራን ተረከብቲ ሕድርሶ ምዃኖም ኣሚንካ ኢኻ ንነዊሕ ጠሚትካ ክሰርሓሉ ዝግባአካ። ኣብ ውልቅኻ እንድሕር ዕግሽግሽ ትብል ኮንካ ግዜ ተባኽ እንትኾንካ ሰልዲ ጥራይ ኣይኮነን ኮራፕሽን፣ ግዜ ኮራፕሽን ተደ ኣበርኪትካሉ ዕድል ቆልዑት ንሕር ኣጥፊካ ትዛዓበየ ኮራፕሽን ከኣዚ እዩ። ስለዚ ብመጀመርያ እቲ ቅዱስ ዕላማ ብግቡእ ተረዲእካ ኣብዝሃ ኣለካ ሃሊኻ መምህር ተደ ተባሂልካ በጂ ሓፋሽ ክትሓልፍ ክትክእል ኣለካ። ዝኾነ መምህር ዝኸውን ዘሎ ከዓ ሓፋሽ ዘምሃሮ እዩ። ኣብ ኤርትራ ሳንቲም ከፊሉ ዝተማሃረ የለን። ዲግሪ ምፅእ ማስተርስ ኣምፅእ ዋላ ገለ ምፅእ ብናይ ሓፋሽ ዓቕሚ ኢኻ ተማሂርካ ዘለኻ። እቲ ትምሃሮ ዘለካ ከዓ ንሓፋሽ ከተገልግል ምእንቲ እዩ። ሓፋሽ እውደካ እዩ ድኻ። ስለዚ ነዚ ኣብ ግምት እቲና እቶም ቅዱስ ዕላማታት ሕድሪ ሰማዕታት ደሰኩምና ሓላፍነት ናይ ቆልዑት ክንስከም መጻኢት ኤርትራ ከዓ ክውንቲ ኮይና ንክትቅፅል ዝተረከብናዮ ሕድሪ ኣብ ምዕራፉ ክነብፅሕ መምህር ልዕሊ ዝኾነ ሓላፍነት ክስከም ክኽእል ኣሎ። እዚኣ መሰረት ናይ ኩላ ሕጂ መምህር ኩሉ እዩ። ትማሊ ክትፀግብ ትኽእል ከይትፀግብ ትኽእል እስኻ ዘመሓላለፍካዮ ትምህርትን ክሳይን ግን ንብዙሓት ዕድልን ነዚ ሃገር ውሕስነት ዝህብ እዩ።
1: ኣብ መጻጻእና ከምዚ እንተኮይኑ ነቲ ዝነበረ ኣካይዳና ክብርታትና ናይ መምሃርን ምስትምሃርን በቕዓትና ክምለስ ክኽእል ኣለዎ። ኣብቲ ግዜ ቃልሲ ውድብ ቤት ትምህርቲ መስሪቱልና ወለዲ ኸዓ ደቆማ ረኪቦምና። ሕጂ ድማ ብተመሳሳሊ ደቅና ንመምሃራን ኢና ንረክቦም። ኣብ ዕድላትን መጻኢኦምን ወሰንቲ ዝኾኑ መምሃራን እዮም። ኣብ ሓራን ሓውሲ ሓራን ዝተጠርየ ተመክሮ ኣብኡ ዝተሓንፀፀ ስርዓተ ትምህርቲ ድሕሪ ናጽነት ዓብዪ መበገስን መንጸፍን ኮይኑ ኣገልጊል እዩ። ነቲ ስርዓተ ትምህርቲ ጥራይ ዘይኮነ ነቲ ክብርታትን ሕመሮትን እንከላ ኢና ክንጥቀመሉ ዘለና ትብል ካብቶም ብዙሓት ኣብ መምሃርን ምስትምሃርን ቤት ትምህርቲ ሰውራ እጃም ዝነበራ ተገዳሊተ ኸዓ ተስፋ ሚካኤል ኣብዚ ግዜ እዚ ክንገብሮ ዘለና እውን ኣሚታ ኣላ
0: ምስ ወለዲ እንዳተራዳደአ ምስ ስድራ ቤት እንዳተራዳአ እቶም ክብርታትን ዜግነታዊ ሓላፍነትን ክሰርፅ ከም ዘለዎ ክገብር ክኽእል ኣሎ።

0: ክትቅሽሽ የብልካን ከተዳናገር የብልካን ካብ ክሳድ ንላዕሊ ክትሰርሕ የብልካ ሙሉእ ልቦና ሂብካ ክትሰርሕ ኣለካ ካልእ ስምዒት ገለ መለ ገለ ይሃ ኣለኻ ኣብቲ ቤት ትምህርቲ ምስ መፅኻ ትገድፎ ብኡ ኣይትገዛእ ብኡ ኣይትገዛእ ወዲ ሰብ ኢኻ ዕግበት ዘይህበካ ብዙሕ ክህሉ ክእል እዩ ኩሉ ንዓግብ ኢና ማለት ኣይኮነን ዳኣተኻዮ ስራሕን ገለን ግን ሓላፍነት ናይ ሃገር ናይ ህዝብን ፅባሕ ዝተኸፍለ መስዋእቲ በቲ ዝትለኸኸይድ ምእንቲ ነዚኦም ቆልዑ እዚኦም ኣብና እዚ ኩሉ ምህዞ እዚ ኩሉ ዝግበር ዘሎ ሰብ እዩ ዝገብሮ ዘሎ ተወዳዳሪ ብቕዓትና ንሕና ናብዚ ክንበፅሕ እሙንቶ ናብዞም ንኣሽ ደቅና ብግቡእ ተምሂርና እቲ ኩሉ ክብፃሕ ይከኣል እዩ ዘይብፃሓሉ ምክንያት የለን ንሕና ተለቃሕቲ ኣይኮና ክንከና ጌርና እውን ሕፉራት ክንከውን ክብርታት ንዓቂብና ንክንቅፅል ናይ ትምህርቲ ዓቕምና ክቢ ኢሉ ተማራምርትን መሃዝትን ዝኾኑ ነዛ ሃገር እዚኣ ዋልታ ዝኾኑ ዜጋታት ብኩሉ እንትንኣ ብቁጠባ ኹን ማሕበራዊ ኹን ፖለቲካ ኹን ገለ ኹን ውሕስነት ክቡ ዝኽእሉ ሕጂ ነቲ ስራሕ እውን ብልቢ እንተደይ ቀፂልናዮ ከባቢና እዚ ንሪኦ ዘለና ኢና ብዝሒ ሰብ ትርጉም የብሉ ዓቕሚ ሰብ ይወሳኒ ሰብ ከዓ ይኩሉ ዝገብር ስለዚ እቲት ማለት ክንዲ 1ሰርተ ክንዲገለ ኮይና ነዛ ሃገር እዚኣ ኩንቱ ክንገብር ዝገና ሕጂ ብፍልጠትና ንባዕቕናንካ ሓደ ክንዲ ብኢት እውን ኮይኑ ነዛ ሃገር እዚኣ ክገብረላት ኮይኑ ተራ መምህር ቀሊል ኣይኮነን ንሕና ብካሪክለምና እንምህር ዘለና ናይ ጉዙኣት ኣገልገልቲ ኣይኮንና ንሕና ንውንኖ ንሕና ንሰርሖ ብናትና ኢና ንኸይድ ዘለና እዚ ክዕቀብ ምእንቲ ንውሉድ ወለዶ እውን መበገሲ ክኾኖ ምእንቲ ፅባሕ ንጎውን ውሕስነ ዘለዎ ክንገብር ሕጂ ስነዳ ከሎ ዚ ሰብ እዚ ከዓ ብደቂቕ እንዳፅናዕካ መሓዝ እቲ ዝበለፀ ዝብገስ ዘሎ ፅቡቕ ኣብዚ ሕጂ ስራሕ የድሊ እዞም ናይ ትምህርቲ ዕድል ረኪቦም ዘለዎ መንእስያት ወዶም ጓሎም ከዓ ኣቓልቦ ገሮም ክሰርሐሉ ይግባእ ምክንያቱ ዓቕሚካ ኢኻ ትግባእ
1: ትነብር ክሳብ ዝሃለኻ ክትቅፅል ዘለዋ ሃገር እውን ካብ ሃለዎትካ ደውታን ዘገምታን ክህሉ የብሉን በብምዕራፉ እናተኻፋፈለ ጉዕዞ ክቕፅል እዩ ስለዚ ንብሕጂ እውን እንተኾነ ካብዚ ዝሓለፈ ቃልስናን ጉዕዘና እንተመኩርና ንገብሮ ነገር እንተልዩ
0: ነታ ሃገር ውሕስነ ዝህቡ ሓላፍነት ዝስከሙ ብሃገራውነቶም ዝሕበኑ መንእስያት ክትፍር ከላ ካብዚ ዝዓቢ ፀጋ የለን ኩላህና ነዚኣ ክንደፍኣላ ኣለና ኩላህና ደድረኣናዮ ከምቲ ናይ ቀደም ባህልና ያዕ ምባል ኣዝዩ ኣገዳሲ እዩ ሚኒስትሪ ትምህርቲ ዕውት ክኾን ኮይኑ ከዓ ናይ ኩሎም ሕብረተሰብ ከምቲ ትማሊ እዚ ኩሉ ኣብ ውሽጢ መስመር ፀላእ ኮይና ክንሰራሕ ከለና ተራ ህዝቢ ዓብዪ ኮይኑ ደዕወተና ሕጂ እውን መሰረቱ ህዝቢ ተርኡ ክዓቢ ክኽእል ኣለዎ ኩላህና ዝምልከተና ከዓ ኣብዚ ዘድሃበ ጎስጓስ ምግባር ምክንያቱ ጥዑያት ዘግያታት ዓብዮም ኣነደልያ ሃገር ክውንቲ ኮይና ንዘለኣለም ክትቅፅል ከዓ ፅባሕ ዘየጣዓሰና ስራሕ ክንሰርሕ ምድግጋፍ ከድል እዩ መስርሕ ምዕባለ ከዓ ብከምኡ እዩ ድጅመር ምበር ሓደ ምፅኢሉ ኮፍ ዝበለ ነገር ኣይኮነን እቲ ፅቡቅ ግን ንመንነትናን ክብርታትናን ዝውክል ትሕዝቶ ሒዙ ምብጋፁ ብቋንቋና ናህና ዋንነት ናትና ብዝኾነ ካብ ሓደ ይመፀ ካብ ሓደ ተሸመተ ነቲ ናትና ባህልን ክብርታትን መሰረት ክኸውን ዝኽእል ትሕዝቶ ሒዙ ምብጋፁ ካብ ግዜ ናብ ግዜ ከዓ እንዳ ዓበየ ምካዱ እዚ ናይ ሕጂ ዘሎ ትምህርቲ ዝካየ ዘሎ ኣብዚ ሃገር እዚ መበገሲኡ ትናሽዑ እዩ ማለት
1: መግዛእቲ ንህዝቢ ኤርትራ ዝተፈላለየ ገጻት ኣርእይዎ እዩ ገለ ንኽጋደል ገለ ከዓ ንኽዕቆብ ናብ ሜዳዊ ሒዙ ብኻልእ መልክዑ እውን ሃገሩ ገዲፉ ናብ ስደት ኣምሪሕ እዩ መሓውር ቤት ትምህርቲ ሰውራ ከዓ ደድሕሪኡ ሰዓበም
0: እዞም ኣብ ስደት ዘምርሑ በቲ ናይቲ ካልእ ባህልን ልምድን ከይጭዎ እዩ ምእንቲ ደድሕሪኦም ከይዱ ኣብ ማዓስከራት ናይ ስደተኛታት ቤት ትምህርትታት ከፍቱ ሰራዊት ነይሮም ዝተወግኡ ገለ ንፀገማት ዝነበሮም እዮም ድበዝሕኡ ከይዶም ንባዕሉ ትስልማቶም ትመጓእቶም ነቶም ቆልዑ ቀሊል ፅልዋ ኣይኮነን ዝፈጥር ነይሩ ናው ሓንከስ እንዳበሉ ሰንኪሎም ከለዉ ከይተሓለሉ ከበርክቱ ምፍታኑ እውን ኣብቲ ህዝቢ ልዑል ተቐባልነት ነይሩ

እዚ ካብ ሃገር ወጻኢ ኣብ ከሰላን ፖርት ሱዳንን ዝካየድ ዝነበረ ካልእ መሓውር ድማ ምስቶም ኣብኡ ዝነበሩ መምህራን ክቐጽል እዩ።

0: ሳራ! ሳራ!
1: ኣይዋ!
0: እተይ!
1: ኣሰላሙ ዓለይኩም ዶክተር!
2: መርሓባ! ቀደም በሊ ኣርሒበ ብላት ገሰይ ገሰይ!
1: መርሓባ! ርሓብ ርከብ!
2: ኣይ ሳራ! ምንስ ደክ ከፎ ወደክላ ምን ዝሰማዓካህላ?
1: ያኸ ዕብትን ይበል ምሕማም ወላ ሕንቃ ቀለ ነፍስ በስ ይኣደባ ምፅትሌት
2: ዕብላቱ እዩ ቀባሁ ላኪን ክማ ቤልከያ ሕንቃቀ ግሊል ግበኣ
1: ምን ኣፍውካ ዲብ ረቢ ወልየ ሸር ሕማም ወሸር እብሪ ልክልኣና በስ ኣወል ኣና ርኤካ ደወሻ ንቡ ሽዕር ለየኮ ወእፀምእ ወመንእሰተ ኩሉ ርእሱ ይረወ
2: ሓን እንደ ዕንታትኪ ድሓንላ እስከንሳል ድሓን እታ ምዕል ማይ ከም መረት ሰቲ
1: ቦው ማይ በስ መራ ብዙሕ ሰተ ክላ ኣምዕላ ረቢ እብለካ ለይከ ወላቕ ኣብሉ ውዕል ምናተ ክርእሲ ይረወ ውእላ ከብጀ እላ ከብጀ እብለካ ለይኮ ከልዕትኩ ይገበት በስ
2: ማዕተልከይር ለ ትግረይ ጨረንተተ ናይ ማፀትለ
1: ምትበ
2: ኣይዋ ለሕማምኪ ክማ ርእዩ ህለየኮ እንሻላ ቀሊልቱ እዛ ድሓን ደዋ ግል እክተብግልጊቱ እሊ ደዋ ሓቆ ሳምን ሓቆ ታማ እግል መጋበለት ተቐብሊኒ ፍንቱይ ብዕድ ፍሕስ ክምወዱ ግልክ ግል እውደየቱ
1: መርሓባ ኬር ትግባእ ዲባ ቀዳም ሰኔት
2: ቀዳም ሰኔት ለህጊ ኣለበናተ ለትግሬት ለምን ያ ማፀተሌት ኮንዶ
1: ምትበ ሰንደላይ
2: ሰንደላይ ኣነ ጀማላና እስከ መምርሳራ እንቲ
1: ኣይዋ ኣይዋ እንታ ማይ ተኣኮትኮ ምንካ እንዲኢኮን ወሸር ሓሳት ልክልአኒ ምና ደረሳ ናይ መድረሰ ሰውራት ናይ ቦርዲ ንዓለው እንታ መሽ
2: ያረይ ሰኒለኪ ሰኒ ተኣከትክ ከለይክ
1: ማሻላ ማሻላ እናሰዓብ ጋእካ ዶክተር ጋእካ ማሻላ ብራቮ ብራቮ ብራቮ ብራቮ
2: መምህር ሳራ እንቲ መበስ ማሻላ ተእካን ክለኪ የዓበይክ ሓተ ተቂር እዮም ፀኪኒ ኣነ ሄኒ መምህር ሳራ ክመፃኪ እለ ትግረይት ናይ እማት እባያ መፃትትኒ እንደአበ በስ ዲብ ሓለት ይዓልኮ ስብሓናላ መንኣያ ኣምፃ በስ ብል ኣልኮ እስ ከእዘ ኮፎ ሓፈዝክተ ኮፎ ይበትየት ምንኪ
1: ትግራይት ክፎ ግትብምኘ ኣነ ግትኣምር እለ ትግራይት እብሃደፍ ተወጣት ኣና
2: ያረይ ብኣማን በዕል ሃደፍ እንቲ መምህር ሳራ ኣክር ነፈር ግትትረአ ለእትየክ እንትይቱ ሃያ ናበጋእዘ እንደንተሃጀ ግልእሳርሓኪ
1: የለ የለ እንደንተሃጀ ክንገይስ ነስም

0: ኣማን ሚታ ክልል ምንታይ ካርከ
1: ያኸ ጀርካነ ጥርቂ ተብኮኒ ኣነ መልእ ወህቶ ምንታሓት ትክዐ ሳርባ ፅሓት እብል እመላኣ ትክዐ እመላኣ ትክዐ ክም ተዓብ ኮም ንረፍዓ እምንታሓት ሸሽተ እብል ያኸ ብሰበበ ትእከርኩኣነ
0: ኣላ ኣማን በረዶ ኣፎ ምን ሰልፍካ እንዳፈጣን ከይነስአከ ኣማን ዋሓረየ ንምወደይከስ ክምባሰርከ
1: እግልር ከዓ ስክቶሚንግስኮ ኣባ ባሰርኮ ወረቃዕ ክውሃ ወማፀኮ እበትእከርኮ
0: ጊስ በገ ጊስ ፀባሕ ጊስ
2: ሓሰን ውግልፅ ፀባሕ ጊስ ብኦፋ ካብ ኣልበሉ ኢሉ ተቕዲብካ እንዲ ይኮን
1: ሚቱ ምትብልለካ ረሻንኮ ጠሊት ካምለት ኩላ ከለስኩማ
2: ወላሂ ለለ ተዓጅብቱ ጠሊት እምበር ስጋ ፀንሓታ ነበሎ ኣጭምበራ ኣቁፀልሄና
0: ያ ወለድ ዓብዱ ኣፉካ ፅባት መና ለሃለ ምኑባለእ መውድዑ ናይ ጠሊት ሄኒ ታጌነ ዲቡ ኣትመምናሁ መስለኒ ያለስደ እዩ ኣቱ ዋለ ጀረካን ዲ በርናምጅ ኣድረሶ ትግን ትፈረርቱ ያለ ሽፈጎ
2: ኣማን ኣማን ክምሬት ጠሊት ላሕስቡ እየት ከለሃንጅማ ኩሎ በልኣዋ ከባይ ወደውና ከባይ ልግብኦ
1: ምትብል ያኸ ወላ ካርሸት ዋምኤት ያዕኒ ገለ ኣርወ ክብድላቃትል ገለ ይሓድገው
2: ይሓድገው ወምግአ ስጋት ተይለ ከም ቤሎ ብልይሶም ዓጂብ ኣላ
1: ንቤለውሎም ኣከሪት
2: ጠሊት እምበር ስጋ ክልቅታ ስጋ ይዓላት ተቤሎ ከነሽፈው ለለት ዓጅብቱ
1: ወላይ ዓጃይብቱ እለ መሰለ ሓሺል ዋሓየታ
2: መሰል ሓየት ዋሓሽል ክፎታ
1: መደት ሓቴሕ ሓየት ጋንዳባ ውሓማ ወደዋካ እትልብ ኣድግ ሃላ ቤሎ ዕልምህም ኣድግ ኣትላ ወገል ሓሺል ናዕጥሑ ግል ይቤል እዩ ተማም ጣባሓዩ ወግለ ልብ እግኖስ ባልዓዩ ኣሃንካና እልዩ ዝጣብሑ ግል ከልዩ ክበኢል እዩ ሓየተ እንተሓመደዩ ጣዋሊ ኣመት ስጋው ግሊ

0: ኣሳራ ተዳሊኽ ዶ?
1: ዋ ተዳሊኽ ጥራይ ሎም እኳ ዝገበርኩ ገይረ ክረድኦም እየ። ነቶም ናይሽ ትምህርዶም ፀጊምኒ እምበር እቶም ዓበይቲ ብሩኻት እንድኦም እናሰባብርኩ ክረድኦም እየ። ኣጆኻ ሓሰን ቅሰን።
0: ፅቡቅ ፅቡቅ ውድብና እውን ከምኡ እዩ ዝብል እና ተምሃርና ክንምህር እዩ ሰዲድና። ኣብ ውሽጢ ህዝቢ ኣቲኻ ንዕኡ እንተመሲልካ ቋንቋ ቐልጢፍካ ኢኻ ትኽእሎ። ስምዕ ባኻ ሓተኪ ብቐዳማይ እንታይ ኸ ገይር ክንገር ንስኪ
1: ዋይ እኒኦ በላ ሽዕዳ ቆልዑ ተፃዊቶምለይ እንድኦም
0: በጃ ክዕልልና ንዶ እዚ እኮ ታሪኽ እዩ ሳራ።
1: ኣይ ደግመልካን እየ ዝሓቅካ ይኣኽለካ ግደፈና ያኹ ግዳ ክኸይድ ሰዓት ኣክል ኣላ
2: ኣላ ሳራ ምሽክለት ኣለቡኒ ንወስና ንዳግሞ ኣሉ እንቲ ግተስተር ተሓዝለየኪ ስምዒኒ ክረአሊ ይዳግም ንእቦ መንገቢ ምግ ንዳግም ተሓዚናለየኪ
3: ያ ሬሳ ተራት መይ ተስምዒ ኣለዉ ካላት ኣክባር ሆባይ ምንጃነ ስክ ዓረርብ ውብን ዓረርብ ሻበይት ኣብፅሓታ
0: ኣዘማታ
1: እንታይ መዓት ይወደይ ኣንተ ሓሰን በዚ ኣቶም ተዋሪደ እምበር ኣብ ክንዲዝሕጉዙኒ ንዓይ መስሓቅ ገይሮምኒ ዋ ኣነ መፃወቲት ባንቡሎ መሲለኩም ዕደ ነስኣኩም ተሰናቢደ ዝገትፎ ከይመስለኩም ዝገበርኩ ገይረ ነዚ ቋንቋ ክኽእሎ እየ
0: ላግፂ ግደፉ ሳራ እኳ ንዓና ክትሕግዝ ኢለየ እምበር እቲ ቀንዲ ስርሓ ሓኪም እያ መምህር ኣይኮነትን ዋ ሓገዝ ዘይደልዩ እንተ ኮይኖም ኣይትሓግዙ እዮም ግደፍ እዮም በቃ
3: ሓሰን ስርሓ ጠፊእና ኣይኮነን ግዳ ለቕፅን ጭርቃንን ሓደ ካብቶም መዓልታዊ ምግብታትና እዩ ድሕሪጅ እውን ክንጫረቕ ኢና
2: ግዳ ናብቲ ዝምሃሮ ተርእሲ ክወስደኩም ኣዘ ትልያ ክመረኩም እየ የበለቶም
3: ለደራሳ የኒ ሰኒን ብሎ ውህታት ትንምድር እንዳጀግሓት ያላ ከማይ ውደው ለገራ እንደመደቱ ኣብዚ ገር የጠምቶ ተለቶም

0: ና ዶ ልብላና ምን ወዳዕልና ክእላ ምን ገቢእ እሊ መቕርኣና ሰውረቱ እሊ ሓሰን ዋልና ደለ ልብለና ተሃለኒ ይበል ኣሰሩን ይበል ረቢ ምን ሃብየና ሻዕብት ፈጠረትና ውሎም ውላድና እትመድረስ ሰውረት እንዳኣድረሰቶም ከጀዋብ ናይ ሕርዶኖ ብግኝት ልኣክ በርናዊኒ ኣብ ደቆት ኣደርሰና ኣላ ክታበት ወቅርኣት ዝዓልማና ኣላ ምድረክበኩም ሌት ህቱ ለቤላ ኣለ በሎ
1: ከላ ምን ገቢ መናብቼ እብሕስ በሰነየት ባኣድርስውና ከረጀ ባቢት ውሉ ህድጉ ክረምን ኢና ገዳምካ
2: ኣሎስ ስማ ጋላዳ ትግባእ ስማ ይሰሙ
3: ድሓን ድሓን ከእብ ከፎ ብህለቱ ሓልቶ ብከፎ
4: ኣርት ዛልማ
5: ንዋይ ረሸዳ ውሕርየት መጻት ውሉ መስል ገዳምካ
6: ወልየ ሰነየት ተምነአና ረቢመ ሰነየት ተምነው ቤላ ዝዓዝ ሰነየት ኩሉ ፈትያ ወኩሉ ተልያዳ ያቡኡካ
5: ዓብላ
7: ኣማንኩም ተማንኩም ዝዓት ሰነየት ልፈትያ ወኩሉ ተልያ ምን ላ ውሓር እንሻ ኣላ ከም ሰሉ ግኒ ደቱ ኣዘበጋን ሓሰቸት ይበለታ መተሌት ያለ ድሓን ዋዕሉ
8: መርሓባ

0: ዶክተር ራእስካ ርፋዕ ኣባይካ ልድነን ኣነ ወልየ ምን ማእስእን ውላጀ ብዙሓምቶም ክራእ እንታይ ህልየኩም ግሌ እትክል ርክን ኤርትርያን ደገአኩም ሰርኩም መስኡሊን ሰርኩም መደርሲን ሰርኩም ደካትራ መሃንድሲን ጠያሬን ዕቅበት ዓድን ደገአኩም ተሓብኑና ህልየኩም ዓድና እቡኩም ሸነት ርእየ ጀባ ሻዕብየት እቲ ዓመል ገብአት ምን እሊ ወኬን ውላድ ማሃለ ጀማል ወልየ
1: ናይ ኣማን ዋልዳይቶ ዋልዳይት ለካልአይት ዋልዳይት ሕና ብስትሻሃትክን ወመሰባልክን ሕና ፈርየና ኣብሽርክን ሃለየና ግልክን ኣብሽርክን

እቶም መጀመርታ ንቤት ምሰውራ ዝቐምዋ ተምሃሮ ካብ ብዙሕ ቦታታት ካብ ገለ ቦታት መፂኦም እቶም ቀንዲ ኣብዚ መፅናዕታዊ ፅሑፋት ኣንቢብና ዝረኸብናዮ ወይ ኢንተርቪው ክንገብር ከለና ንሰባት ዝረኸብናዮ እቶም ፍሉጣት ንቤት ምሰውራ ዝቐሙ እቶም ካብ ብሌቓት ካብ ክፍ ታዕሊም ካብ ደብዓት መደበር ዕቑባት ናይ ኣዴታት ነይሩ ብጀካ ከምዚ ናይ ስምኩልና ሓካይን ገለ ዝነበረ ሕክምና ናይ ኣዴታት እውን ነይረን ካብ ፀላኢ ተመዛቢሎም ድመፁ ዝዕቀቡ ስለዚ ካብቲ ደብዓት ካብተን ኣዴታት ዝቕመጣሉ ነበራ ወይ ከዓ ዳሕራይ መደበር ሰለሙና ተባሂሉ ተፀውዐ ካብኡ ድመፁ ቆልዑ ነይሮም ካብ ወደልሒለው መዓስከ ስደተኛት ናይ ሱዳን ድመፁ ነይሮም ካብ ፋሕ ካብ ካልእ ቦታት ናይ ሳሕል ነይሩ

ብዘይካዚ ዳሕራይ ፀኒሖም ነቲ ብዝሒ ተምሃራይ ዘዕበይዎ ወይ ዘህጠርዎ ከዓኒ ቀያሕቲ ዕምባባ እዮም። እዚ ቀይሕ ዕምባባ ውሩድ ኣልሓምራ እዩ ይመስለኒ ብዓረብ ዝበሃል ካብ ናይ ቻይና ፍልስፍና ዝመፀ እዩ። ስለዚ እዚኣቶም ህዝባዊ ግንባር ኣብ 1977 ሓራ ከተማታት ምስ ወፃ ኣብ ኩለንተን ከተማታት ቀያሕቲ ዕምባባ ዝበሃል መስሪቱ ነይሩ። ብተመሳሳሊ ኣብ ሱዳውን መስሪቱ ነይሩ። ኣብቲ ኣነ ዝነበርኮ ማሕበር ቀያሕቲ ዕምባባ ኣብ በዓል ካርቱም፣ ኣብ ፖርት ሱዳን፣ ኣብ መደኒ፣ ኣብ ገዳርፍ ኣብ ከምዚኦም ዝኣመሰሉ

ሕጂ ንተምሃሮ ጥራይ ኮንና ነርና ንዓበይቲ ንምህር ነዴታት ንምህር ነቦታት ንምህር ንጓሶት ንምህር ጓሶት ለይቲ ስለ ዝወፍሩ ንሕና ሰዓት 44 ፈረቓ ንተሲእና ንጓሶት ንምህር ቅድም ምክንያቱ ከየምልጡና ፍዓ 8 ክላስ

ተተልካ ጓሳ ኣይረክብ ና ከይዱ ሎ ኣጣል ሒዙ ስለዚ ጓሳ ከይከደ ንከሎ ሰዓት ክንደይ ትኸይድ ሰዓት 4 ፈርቓን ወይ ሰዓት 5 ወጋሕታ ከድካ ንጓሶ ትምሮ ንዕኦ ምርካ ምስ ወዳእኻ ቆሪስካ እንደገና ንቆልዑ ትምር ቆልዑ ምሰፋንኻ ዳሕራይ ድሕሪ ቀትሪ ነዴታት ትምር ነቦታት ትምር ሕጂ ኩሉ ክፋል ናይቲ ሕብረተሰብ ኢና ንምህር ነርና ማለት እዩ ስለዚ ሽዑኡ ክንበገስ ከለና ኣብ 1983 እቲ ብዙሕ ጭርሖታት ነይሩ ካብተን ቀንዲ ዝክረን ጭርሖታት ዘይተማሃረ ይምሃር ዝተማሃረ ይምሃር ዝብል እዩ እዚ ኩሉ ክንገብር ከለና ግን ብዘይ ብድሆታት ብዘይ ተፃብኦታት ኣይነበረን ፀላኢ ደድሕረና እናኸደ ይሃድነና እዩ ነይሩ ሰንቢዱ እዩ ካብ ሳሕል ድመፁ ቆልዑ ይምህሩ ኣለዉ ኣብ ኩሉ ዓድታት ንሰብ የንቅሕቦ ኣለዉ ሰብ ናብ ሰብራ ይስለፍ ኣሎ ምስ ሰምዑ ንጀማሂር ዝሓዘ ክንዲዚ ገንዘብ ንተባህራይ ቤት ምሰውራ ዝሓዘ ክንዲዚ ነቶም ዝኣልይዎም ቆልዑ ዝሓዘ ክንዲዚ እንዳበሉ ጎስጋስ ዝገብር ነይሩ ፀላኢ እዩ

ن فقر مرቶم ጉራ ዲኦم مዲዞم ዲሶم

ደቕዲቕና ዓይኒ ናኸቐመት ክሰማዓ ሳደራዕ መግዛእቲ እሳነት ዘይብሉ ድቃስ ለይቲ ሃገር እንከለና ከርታት ስደት በዝሕና ሓንጻብን ከንዘይደግም ነስበርኦ መሓወሩ ሰብ ኣለም ክሰማዓት ምስደም ዝለመደ ሃገርናን ዓድና ውን ዘንደደ ንመስኪን ህዝብና ዝሓረደ ንዕሸላት ንሞት ዝፈረደ ሃገር እንከለና ከርታት ስደትና ሓንሳብን ከምዘይደግም ተስበርኦ መሓወሩ ዘቃለ ለብእዋ ኣቦታታ ጌታት ሕድሪ ዓርበኛታት ውርሽ ኣብዋሃት ዓርላ ኩሎም ዜጋታ ዝኢኻ ዘገም ሳረተ ዝፈሰሰ ደኸሞም ተሳብረዕ ጽህንቶም ገለ ብማዕሰጢ ኣንኦም ማሲኖም ኣማዕ ይወርና

ኣቦኹደ ድኣማ ከልገዛና ካብ ንነብር ወትሩ ተዋሪድና እንከለና ንሞት ተፈሪድና መሪዕ እንከለና ዓብ ቃልሲ ዝሃኣልየና ነበርክትእጃምና ታሪኽ ግዙእ ህዝቢ

0: መደብ ማሕበራዊ ትምህርቲ
1: መደብ ማሕበራዊ ትምህርቲ ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ
1: ዜግነት
0: ምንባር ብሚላእ
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ
2: ሰላምታና ይብፃሕኩም። ኣብ ርሑቕን ቀረባን ኮንኩም ንመደብ ማሕበራዊ ትምህርቲ ትከታተሉ ዘለኹም ፍትዋት ተምሃሮ ከመይ ቀኒኹም? ናይ ሎሚ ምህሮና ካብ መፅሓፍ ራብዓይ ክፍሊ ሳልሳይ ምዕራፍ ኮይኑ ኣከባቢ ዝብል ኣርእስቲ ይክኸቡ። ኣብዛ ምዕራፍ እዚኣ ድማ ብዛዕባ እንታይነት ኣከባቢ፣ ባህርያዊ ሃብቲ ሰብን ኣከባብን፣ ሳዕቤናት ንጥፈታት ደቂ ሰብ ኣብ ባህርያዊ ኣከባቢ ክትምሃሩ ኢኹም። ናብ ትምህርቲ ከብለኩም እየ። ሰናይ ምክትታል።
3: ኣከባቢ እንታይ ማለት እዩ? ኣብ ዙርያና ማእለያ ዘይብሎም ነገራት ኣለዉ። ገሊኦም ገዘፍቲ፣ ገሊኦም ከዓ ደቀቕቲ እዮም። ገሊኦም ብዓይኒ ዝረኣዩ ኮይኖም ገሊኦም ድማ ዘይረኣዩ እዮም። ገለ ህይወታውያን፣ ገለ ህይወት ዘይብሎም፣ ገሊኦም ባህራውያን፣ ገለ ድማ ብሰብ ዝተሰርሑ እዮም። ኩሎም ኣብ ዙርያና ዝርከቡ ነገራት ብሓባር ኣከባቢ ይቕሙ። ኣከባቢ እምበኣር ኩሉ ነገር ኣብ ዙርያና ዝርከብ ነገር ማለት እዩ። ኣብ ዓለም ክልተ ዓይነት ኣከባቢ ኣለዉ። ንሳቶም ከዓ ባህርያዊ ኣከባብን ማለት ተፈጥራዊ ኣከባቢ፣ ሰብኣዊ ኣከባብን ይበሃሉ።
4: ዝኾነ ነገር ብባህርያዊ ወይ ተፈጥሮኣዊ መልክዕ እንተደኣ ሃልዩ ማለት ብንጥፈታት ደቂ ሰብ ናብ ካልእ ዓይነት መልክዕ እንተዘይተቐይሩ ባህርያዊ ኣከባቢ ተባሂሉ ይፅዋዕ። እዚ ማለት ባህርያዊ ኣከባቢ ብተፈጥሮ ዝተዓደለናን ብሰባት ዘይተማህዘን ማለት እዩ። ንኣብነት ኣየር፣ ማይ፣ ጫካ፣ ማዕድን፣ እንስሳ፣ ጎቦ፣ ሓመድ ካልእን ብተፈጥሮኣዊ ኩነታቶም ዝርከቡ ነገራት ኮይኖም ኣካል ባህርያዊ ኣከባቢ እዮም። ባህርያዊ ሃብቲ ብተፈጥሮ ዝተሰርሑ ነገራት ኮይኖም ንህይወት ደቂ ሰብ ብዙሕ ጥቕሚ ዝህቡ እዮም። ብዘይ ባህርያዊ ሃብቲ ህይወት የለን። እቲ እነተንፍሶ ኣየር፣ እንሰትዮ ማይ፣ እንበልዖ ምግቢ፣ ንመስርሒ ገዛ እንጥቀመሉ ዕንጨይቲ፣ እኽሊ እነብቁለሉ ሓመድን ባህርያዊ ሃብቲ እዮም። ብንጥፈታት ደቂ ሰብ ዝተቐየረ ከባቢ ሰብኣዊ ኣከባቢ ይበሃል። ንኣብነት ገዛ፣ ጽርግያ፣ ግራት፣ ማኪናን ካልእን ኣካል ሰብኣዊ ኣከባቢ እዮም። ሰባት ንባህርያዊ ሃብቲ ክጥቀሙሉ እንከለዉ

0: እቲ መልክዕ ገጽ ምድሪ ይቀያየር እዩ። ዝተፈላለዩ ዓይነት ሰብኣዊ ኣከባቢ ድማ ይሰርሑ። ሓደ ከባቢ ብኣግራብ ዝተሸፈነ እዩ ንብል። እዚ ብኣግራብ ዝተሸፈነ መሬት ኣካል ባህርያዊ ኣከባቢ እዩ። ንዘራእቲ ዝኸውን ግራውቲ ንምርካብ እቲ ኣግራብ ይቑረጽ። እዚ ዕንወት ኣግራብ እዚ ምብራስ ኣግራብ ይበሃል። እዚ ነቲ መልክዕ ኣከባቢ ይቕይሮ። ምብራስ ኣግራብ ናብ ምብሕጓግ ሓመድ የምርሕ። ዝተፈላለዩ መትረባት ድማ ይቕልቀሉ። እዚ ዝያዳ ነቲ መልክዕ መሬት ከም ዝቕይር ይገብሮ።
1: ቅድሚ 10 ዓመታት ቁፅሪ ህዝቢ ውሑድ እዩ ነይሩ። ሕርሻ ኣብ ዝተሓተ ደረጃ እዩ ነይሩ። ኣብዚ ግዜ እዚ ዝበዝሐ ከባቢታት ብጫካ ተሸፊኑ ነይሩ። ፅርግያታት፣ ከተማታትን ፋብሪካታትን ኣይነበሩን። ብድሕሪ እዚ ሕርሻ ማዕቢሉ፣ ከተማታት ዓብዮም፣ ፅርግያታትን ሓፅብታትን ካልእን ተሃኒፆም። በዚ ምክንያት እዚ ኣግራብ በሪሶም። እዚ ምዕባለ እዚ ነቲ መልክዕ ባህርያዊ ኣከባቢ ቀይርዎ። ስለዚ ሰባት ንባህርያዊ ኣከባቢ ክቕይርዎ ከለዉ ኣሉታውን ኣወንታውን ፅልዋታት የስዕቡ። ንኣብነት ኣግራብ ብምቑራፅ ግራውቲ ንረክብ፣ ዘራእቲ ንሓፍስ፣ እኹል ምግቢ እውን ንረክብ፣ ንገዛ መስርሒ ዝኸውን ከም ሰርወን ዓንድን ንረክብ፣ ምንጪ ፀዓት ከም ዕንጨይቲ እውን ክንረክብ ንኽእል። እዚኣቶም ኣወንታውያን መዳያት እዮም። ብኣንጻሩ ምብራስ ኣግራብ ፍግረ መሬት የኸትል፣ ሕፅረት ምንጪ ፀዓት የስዕብ፣ ምፅናት እንስሳ ዘገዳም እውን የምፅእ። ደቂ ሰባት ኩልቲ ብሂወት ንክነብሩ ዘድልዮም ነገር ከባቢኦም ምንጪ መንበሪኦም፣ ምግቦም፣ መዕቆቢኦምን ክዳኖምን እዩ። ንዝተፈላለዩ ኣከባቢ ብዝተፈላለየ መገዲ ገጢሞም ከዓ መነባብሮኦም የሰላስሉ። ምግቦም ንምርካብ ኣግራብ ቆጥቂጦም ሓሪሶም ዘራእቲ ይዘርኡ። መዕቆቢኦም ንምድላው ኣግራብ ቆሪፆምን ኣእማንን ሓመድን ተጠቒሞምን ኣባይቲ ይሰርሑ። ስሉት መጓዓዝያ ምእንቲ ክህልዎም እውን ፅርግያታት ይሃንፁ። እዚ ማለት ኣብ ዝተፈላለየ ኣከባቢታት ዝተፈላለዩ ቁጠባዊ ንጥፈታት የካይዱ ኣለዉ ማለት እዩ። እዚ ብግቡእ ናብ ጥቡቕ ምትእስሳር ኣብ መንጎ ደቂ ሰብን ኣከባብን የምርሕ። ጥቡቕ ምትእስሳር ኣብ መንጎ ሰብን ኣከባብን ከዓ ምቅይያር ከባቢ ብሰንኪ ንጥፈታት ደቂ ሰብ የስዕብ።
0: ሰባት ድሌቶም መታን ከማልኡ ንመልክዕን ቅርፅን ባህርያዊ ኣከባቢ ይልውጥዎ እዮም። እቲ መስርሕ ምቕያር መልክዕን ቅርፅን ባህርያዊ ኣከባብን ኣሉታዊ ወይ ኣወንታዊ ሳዕብያናት ኣለዎ። ገለ ኣብነታት ድማ እዞም ዝስዕቡ እዮም። ሓረስቶት ንዘራእቲ ዝኸውን መሬት ንምርካብ ኣእዋም ይቆርፁ። ንዘራእቲ ዝኸውን መሬት ስለ ዝሰፍሐ ብዙሕ ምህርቲ ይሓፍሱ። እዚ ኣወንታዊ መዳይ እዩ። በቲ ካልእ ወገን ከዓ ምብራስ ኣግራብ ኣሉታዊ ሳዕቤን ኣለዎ። ምብራስ ኣግራብ ንሓመድ ናብ ፍግረ መሬት ኣቃሊዑ ብማይን ንፋስን ከም ዝምሕጎግ ይገብሮ። ተደጋጋሚ ፍግረ መሬት ድማ ነቲ ሓመድ ረቂቕ ከም ዝኸውን ይገብሮ። ፍርያምነቱ ስለ ዝጎድል ድማ ምህርቲ ይውሕድ። እዚ ድማ ናብ ጥሜትን ስደትን የምርሕ። መሬት ንዘራእቲ ይረኽቡ፣ ናብ ምብራስ ኣግራብ የምርሕ። ምብራስ ኣግራብ ድማ ጠንቂ ፍግረ መሬት ይኸውን። ነቲ ኣሉታዊ ሳዕቤናት ንምፍዋስ ክውሰዱ ዝኽእሉ ስጉምትታት ኣለዉ። ንሳቶም ድማ እዞም ብስዕቡ እዮም። ቀዳማይ ምግራብ፣
1: ካልኣይ መሬት ንዘራእቲ እንተደሊና ኩሉ ገረብ ዘይምቁራፅ፣
0: ሳልሳይ ኣብ ከባቢ ግራውቲ ቆጥቋጥ ምትካል ካብ ፍግረ መሬት ይከላኸል፣
1: ራብዓይ ፍርያምነት ሓመድ ቀጻልነት መታን ክህልዎ ድኹዐይ ክንጥቀም ይግባእ።
2: ሓራይ እምበር ፍትዋት ተምሃሮ ትምህርቲ ብግቡእ ዶ ክትከታተልዎ ፀኒሕኩም? እስኪ ነዚ ኩሉ ክገልፁልና ፀንሑ ሲ ብሕፅር ዝበለ እስከ መደምደምታ ንግበር። ኩሉ ኣብ ዙርያና ዝርከብ ነገር ብሓባር ኣከባቢ ይበሃል። ደቂ ሰብ ኣብ ኣከባቢ ንነብር፣ ከምኡ ስለ ዝኾነ ድማ ንሕና ደቂ ሰብ ንገዛእ ርእስና ሓደ ኣካል ናይ ኣከባቢ ኢና። ዝኾነ ንክንነብር ዘድልየና ነገር ከዓኒ ካብ ኣከባቢና ንርክብ። ንክንነብር ብእንገብሮ ንጥፈታት ከዓ ንኣከባቢና መልክዑ ወይ ድማ ቅርፁ ንቕይሮ።

ከምኡ ስለ ዝኾነ ከዓኒ ኣብ ዓለም ባህርያውን ሰብኣውን ኣከባቢ ይፍጠሩ። እዚ ማለት ከዓ ኣብ መንጎ ደቂ ሰብን ኣከባብን ጥቡቕ ምትእስሳር ኣሎ ማለት እዩ። ባህርያዊ ኣከባቢ ዝበሃል ብተፈጥሮ ዝተሰርሑ ወይ ድማ ብንጥፈታት ደቂ ሰብ ዘይተቀየሩ ወይ ድማ ዘይተመሃዙ ነገራት ማለት እዩ። ንኣብነት ጫካታት ክንገልጽ ንኽእል ኢና። ሰብኣዊ ኣከባቢ ዝበሃል ከዓኒ ብንጥፈታት ደቂ ሰብ ዝተመሃዘ ወይ ድማ ዝተሰርሐ ወይ ድማ ዝተመሓየሸ ኣከባቢ ማለት እዩ። ንኣብነት ከተማታት፣ ዓድታት፣ ናይ ሕርሻ ቦታታት ክንጠቅስ ንኽእል። ባህርያዊ ሃብቲ ኣካል ናይ ባህርያዊ ኣከባቢ እዩ። ቁጠባዊ ንጥፈታት ናይ ወዲ ሰብ በቲ ዓይነት ባህርያዊ ሃብቲ ናይቲ ኣከባቢ ይውሰን። ንጥፈታት ወዲ ሰብ ንመልክዕ ባህርያዊ ኣከባቢ ይቕይሮ እዩ። ንኣብነት ሰባት ኣግራብ ብምቑራፅ ባህርያዊ ሃብቲ ብፍጥራዊ መልክዖም ይቕይርዎም። ሓራይ እምበኣር ፍትዋት ተምሃሮ ብሕፅር ዝበለ እዚ ናይ ሎሚ ትምህርትና ክገልፀልኩም ፀኒሐ። ብግቡእ ተረዲእኩም ድዩ ኣይተረዳእኩምን ምፍታሽ ግን ምስ ስድራኹምን ምስ መምህራንኩምን ምስ ብፆትኩምን ኮንኩም ኣብ ገዛኹም ትሰርሕዎ ዕዮ ገዛ ክበኩም እዩ። ናብቲ ሕቶታት ከብለኩም። ቀዳመይቲ ሕቶ፣ ኣብ ዙርያና ዘሎ ዝኾነ ነገር ዝሓቆፈ ዳሽ ይበሃል። ሀ ባህርያዊ ኣከባቢ፣ ለ ሰብኣዊ ኣከባቢ፣ ሐ ባህላዊ ኣከባቢ፣ መ ኣከባቢ። ሕቶ ቁጥሪ 2 ዳሽ ኣብነት ናይ ባህርያዊ ኣከባቢ እዩ። ሀ ጫካ፣ ለ ዓዲ፣ ሐ ከተማ፣ መ ኩሎም መልሲ እዮም። ሕቶ ቁጥሪ 3 ካብዞም ዝስዕቡ ኣብነት ናይ ሰብኣዊ ኣከባቢ እዩ። ሀ ዓዲ፣ ለ ጠፈር፣ ሐ ውቅያኖስ፣ መ ጫካ። ራብዒትን ናይ መወዳእታን ሕቶ ንደቂ ሰብ ጠቓሚ ዝኾነ ብተፈጥሮ ዝተሰርሐ ነገር ዳሽ ይበሃል። ሀ ባህርያዊ ኣከባቢ፣ ለ ሰብኣዊ ኣከባቢ፣ ሐ ትሕተ ቅርፂ፣ መ ባህርያዊ ሃብቲ። ሓራይ እምበኣር ፍትዋት ተምሃሮ እዘን ኣርባዕተ ሕቶታት እዚአን ዕዮ ገዛኹም እየን። ከምዚ ክብለኩም ፅናሕኩም ምስ ወለድኹም ምስ መምሃራንኩም ወይ ድማ ምስ መዛንኹም ኮንኩም ይህን ምሂን እንዳተባሃልኩም ሰሪሕኩምመን ኣብ ዝመፅእ ምዕቃብ ኣከባቢ ዝብል ኣርእስና የራኽበና። ክሳብ ሽዑ ግን ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ይግበረልኩም። ቻው።

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።

ሰላም ኣብ ርሕቕውን ቀረባም ኮንኩም መደባትና ኣብ ምክትታል ትርከቡ ክቡራት ተዓዘብቲ መደብ ካብ ንጥፈታት ኣብያተ ትምህርቲ ኣብ ናይ ሎሚ ትሕዝቶ መደብና ኣብ ዞባ ደቡብ ንኡ ዞባ ድባርዋ ተንቀሳቂስና ንወፍሪ ልምዓት ክረምታዊ ማእቶት ተምሃሮ ዝድስ መደብ ሒዝናልኩም ቀሪብና ኣለና ክሳብ ፍፃሚ መደብና ክትከታተሉና እንዳዓደብና ናብ ሙሉእ ትሕዝቶ ነስግረኩም።

ሽመይ ኤስሮም ተመዝገን ይበሃል። ተማሪ 10 ክፍሊ ቤት ትምህርቲ ድዋርዋ። ሕጂ ክንሰርሕ ዝቐኒና ኣብዚ ዛላታት ክንገበር ቀኒና መሊስና ጓዳ ጉዲ። ሕጂ ካብዚኣ ናይዛ ቢንቶን እሸይ ፀገም ኣጋጢማንያ መካይን ምሕላፍ ሲኢና ቀኒ ኣብዚኣ ክንዓርቕ ቀኒና ናይዚአን ከዓ መንገዲ ውሕጅ ክንፀረቕ ፀኒና። ሕጂ ብዚኣ ስራሕኹም እዩ ጉድጓዳት ካ ንክዕጥ ቀኒና ንጎብሮ ዝቐኒና ካ ወርሒ ጌርና ኣለና። ኣብዚ ወርሒ ከዓ ሃገርና ንክነልምዕ ሓመድ ክንዕቀብ ማይናን ከዓ ክንፀግኖ ቀኒና።

0: وفر تمهارون للمعاد كابشحن جعاتم تنتي سعان أربعتن كساب قلتشان إسران شدشان نمبل إسران شمون تنقزيو يكايدا اللو
1: مجمرتا شمي بانات أقاي بهال تمهاري تعسري كفلي بدوار واقع لأي درجة بيت مرتي مهار إذن قبرو زلنا مجمرتا بحادة ورحز خوون بزنا إزالاتات زالاتاتن ناي مخاعتن كاترن كنقبر كاننا حجي لما عبز سومون الزلما تقنا ناي زرقا قزيا وتقنا عبز ناي بنتو مكاين بتحسوس تشقرا قزيا وتقنا بحمد امن نقرنا كنسرح كاننا لنا تطومي مجمرتا عبز زغنا ناي ورحز قبرنا حمد ماين هاقرنا نلمعتنا نقبر عبز لما قزيا وي مكاين بتعمس الشقرا زلوا ترقا سلاستفاحة حارة ኣብዚ ብሓመድን ብእምንን ጌርና ፅገና ንግዜያዊ ንገብር ኣለና ቀደመ ነገ ማይን ሓመድ ንኸይብሕጎገና ማይ እውን ከምኡ ባሕጊጉነት ሓመድ ከይከይድ ከትረ ክንገብር ቀኒና ዛላታት እውን ከምኡ ነቲ ኣግራብ ድማ ንኸይብሕጎገና ሕንሕ ዘለና ኢልና ክንተክል ቀኒና ተቲ ባሕጊጉ ፍግረ መሬት ስለዘጋጥም ፍግረ መሬት እንድሕር ኣጋጢሙ ኣብ ሓመድ እንድሕር ተዋሕጊጉ ኣብ ዝኾነ ነገር ክንዘርእ ኣይክእልና ዘርእና ዝኾነ ነገር ክፈሪ ክእልኒ ብዘይሓመድ ዝኾነ ፍርያሰ ዘየለ ስለዚ ድማ ንኸም ንሕዑ ንክንዕቅቦ ንማይን ሓመድ ንክንዕነቅብ መጀመርታ ስራሕና ኮይኑ ክንተክል ቀኒና ፈልሲ ማለት እዩ
0: ዝበዝሐ ካብቲ ብተምሃሮ ዝካየድ ልምዓታዊ መደባት ምዕቃብ ማይን ሓመድን ምስራሕ ዛላታት ምኩዓት ጎዳጉዲ ምትካል ፈልስታት ፅገና ፅርግያን ወዘተ ነጠቓልል
2: ሽመይ መምህር ጀማ ሳልሕ ይበሃል እዚ ናይ ሎሚ ዝካየድ ዘሎ በዞም ተምሃሮ ናይ ካልኣይ ደረጃ ቤት ትምህርቲ ድባርዋ ዝካየድ ዘሎ ማእተት እዩ እዚ ካ ልክዕ ዓመታዊ ዝካየድ ወፍሪ ኮይኑ ኩሉ ግዜ ሃገር ንምልማዕ ማይ ከብሕጎግ ምዕቃብ ከምኡውን ኣብ ዝመፅ ግዜ ምዕላ ምውሃ እንስሳታት ዝያደ ንክፍሪ ምግባር እንደገና ፈርታይ ሰብ ከዓ ንክዕቀብ ምግባር እቲ ዕላሙ ማለት ሓፈሻውን ብተወሳኺ ዕላሙ ክንገልፅ ትኮና ከዓ ኣብ ነብሰ ከብ ተምሃራይ ዝረአ ሓድነት ኣብ ነብሰ ከቦም እንደገና ምትሕግጋዝ ሓባራዊ ኩሉ ነገር ክትግብሮ ከ ናይ ብሓቂ ብጣዕሚ ፅቡቅ እዩ ቆልዑ ክሪኦም ኮ ናብ ስራሕ እዚ ኣዝዮም ኢንተረስ ዝኾኑ ብዓብ ሓቂ ተገዳስነት ዘለዎም ተምሃሮ እዮም ዝሰርሑ ዝኾነ ማለት እዩ ምናልባት ንሰርሑ ዝነበር ናብዝሓለፈ ኣብዚ ታባ መኮነን ኮይኑ ወይ እምባ መኮነን ዝበሃል ኣብኡ መጀመርታ ዝገበርናዮ እቲ ናይ ጉድጓድ ምኩዓት ምክንያቱ ማይ ብኣግኡ ተረኪቡ ተኽሊ ፈልሲ ንመትካሊት ዕላማ ነይሩ ማለት እዩ ስለዚ እቲ ፈልሲ ዕላማ ማይ ተተኺሉ ንዑ ቀልጢፍካ ነቲ ዝለ ልምዓት ንምምፃእ እዩ ነይሩ እንተኾነ ግን ስጋ ፍጅት እትፈልሲ እውን ስለዘይመጠና ምላ ክንተክሎ ኣይተኻልና ኣሎ ኮይኑ ግን እቲ ዝግበር ዛላ እውን ነይሩ እዩ ፅገና ዛላ ነይሩ ሓፈሻዊ ጎዳጉዲ ምኩዓት ነይሩ ከምኡውን ኮስኳስ ሃግራ እውን ኣካየድ ነይሮም እዘን ቆልዑ እዚኣቶም ናይ ብሓቂ ንፉዓት ተምሃሪ ካትሎ ትኽእል ተወሳኺ ንሱ ምስ ወዳእና ሕጂ ዳርግትል ናብ መፅና ኣለና ኣብዚ ኣብያት ትምህርቲ ልክዕ ኣብያት ትምህርቲ ኣለዋና ማእኸላይ ደረጃ ድባርዋ ኣብኡ ዘሎ ግራብ ኮስኳስ ካየድ ኣሎ ብሕክምና ውገን እውን ከምኡ ተኽሊ ንምትካሉን ጎዳጉዲ ተኳዒት ኣሎ እንደገና እዚ ከዓ ልክዕ ኣዝዩ ኣሸጋሪ ዝነበረ ነዘን መካይን ክሓልፋ ከልዋ ብዙሕ ፀገማት ዝነበረ ዳርጋ ክጋጨዋ ክትፈልሕ ነርካ ብዝተኻለ መጠን ግን ንዓኣተን ግን ቁርብ ግዜያዊ ፅገና በዞም ተማሃር እዚኦም ተገይርሎ ማለት እዩ ናይ ብሓቂ የሐጉሰካ ከ ዋላ መካይን ዚ ሓልፋ ከልዋ ሕጂ ብዙሕ ስክፍታ የብለንን ብሓደ መግዲ ከተኸ ተጨቃጨቅ ርክራ ረን ሕጂ ግን ግፍዕ ስለ ዝበለለን ከዓ ኣብ ሓደጋ ከይወደቀምን ብፅቡቅ ከዳ ኣለኹ ማለት እዩ እዚ እውን ተወሳኺ በዚ ዝርአ ዘሎ ንሪኦ ዘለና ከዚ ከዓ ልክዕ እቲ ናይ ዛላ ዝነበረ ብሓፈሹ እዚ ንሪኦ ዘለና ከትራን ኣብዚ እቲ ማይ ምስ ወቑዐ ቀጥታ ናብ ፅርግያ ዝኣቱ ነይሩ ካብ ፅርግያ ዝበቕ ከ ናብዚ ናዚ ከባቢ ብሕግቦ ነይሩ ሕጂ ግን ንዑ ከዓ ናይ ብሓቂ ከትርን ዛላን ብምግባር ከዓ ናብቲ ሩባ ገፁ ከምዝኸይድ ገይሮም ኣለዉ ናይ ብሓቂ ሓደ ውፅኢታዊ ዝኾነ ስራሕ እዮም ዝሰርሑ ዘለዉ ኮይኑ ግን ኣብዚ ንኡ ዘማና ክርቲ ኮይና ኣብ ሓሙሽተ ነጣይ ዝካየ ዘሎ ሓደ ኣብ ድባርዋ ኣብ ድባርዋ ሕጂ ኣብ ክልተ ክፋል ኮይኑ ኣብ ሽከትን ኣብ ተረእምንን ይካየድ ኣሎ ኣብ ድባርዋ ተወሳኺ ኣብ በዓል ጉሕጫዓ ውሕጫ ውን ልክዕ ከምዚ ዓይነት ንጥፋታት ካየድ ኣሎ ካብኡ ሓሊፉ እውን ዓዲ ፈልሲ ዝበሃል ከባቢ እውን ኣለና ኣብ ዓዲ ፈልሲ እውን ልክዕ እታ ቤት ትምህርቲ ካልኣይ ደረጃ ውን ሰውን ዓቅሞም ዘብቅሰም ተምሃሮ ከ ኣብኡ ይሰርሑ ኣለዉ ስለዚ ብሓፈሹ ኣብዘን ሓሙሽተ ነጥታት እዚኣተን ናይ ሎም ዓመት ክራማት ፅቡቅ ካየድ ኣሎ ኣብ ተሳቲፎም ዘለዉ በብዓዱ እንተሪእናዮ ምናልባት ብሓፈሹ እውን ምግራፅ 697 ብሓፈሹ ተምሃሮ ተሳቲፎም ኣሎ ዝንኡ ዘባዝ ማለት እዩ ካብኣቶም ትሪእናዮም ብፆታ ተሪእናዮን ተባዕታይ 333 ኣንስታይ ከዓ 364 ዝያዳ ካብቶም ተባዕትዮ ከዓ ደቂ ኣንስትዮ ይበዝሓ ናይ ብሓቂ ደቂ ኣንስትዮ ካብዚ ልክዕ ካብ ወዲ ተፈለየን ኣይኮነን ዝረኣያ ልክዕ ማዕረ ወዲ እየን ዝስራሕ ማለት እዩ ናይ ብሓቂ ኣብ ንጥፈታተ ንፉዓት ኣብ ግዜ መማለፅኦም ንፉዓት ኣብ ኩሉ ፅቡቆም ዘለዉ ዝያዳ ዝተገይሩ ዘሎ ከዓነ ፅባዕ ንጎ ሃገርና ለሚዓ ኣብ ፍርያት ንክበፅሕ

0: ተስፋ ኣለና። ስለዚ የቐንደለይ ዓወት ንሓፋሽ
1: ወፍሪ ልምዓት ክረምታዊ ማእቶት ተምሃሮ ሓደ ካብ ኣካል ንጥፈታት ኣብያተ ትምህርቲ ኮይኑ ክረምቲ መፅእ ዓመት ዓመት መንእስያት ተምሃሮ ኣከባቢኦም ንምልማዕን ልምዲ ስራሕ ንምጥራይን ነቲ ብክልሲ ሓሳብ ዝተማህርዎ ብተግባር ንምፍፃምን

0: ጎቦታት ነዚ ሓመድ ነዚ ፅርግያ ኣባላሽዎ ስለ ደሎ ንገብረሉ ኣለና። ሕዚ ዝትርኢ ለካ እዚ ፅርግያ እዚ በዚ መካይን ማሓላፍ ተሸጊረን ቀኒን ሕጂ ነለካ ንመልኦ ኣለና እዚ ጉድጓድ ዳሓኒን ሕጂ ፅቡቅ ሓልፍ ኣለዋ። ገረብሲ ሂወት እያ። ገረብ እንዳሃደ የለን እንስሳ የለን እንስሳ እንዳሃደ የለ ሰብ የለን ኣታክልቲ ካ ክልዕሉ ኩሉ ነገር እዩ። ወላ ዓይንካስ ደስ ብለካ ለምለም ትርኢ።
1: ሽመይ የሩሳሌም ሃብተ ስላሴ ይበሃል። ቤት ትምህርቲ ካልኣይ ደረጃ ንዞባ ደዋርዋ ማለት እዩ ዞባ ደቡብ። ሕጂ ኣብዚ ምፅጋን ዛላታት ጎዳጉዲ ንኩዕት ኣለና። እዚ ከዓ ጥቕሙ ዓብ ነገር እዩ። ክንሪኦቶ ኮይና ምዝናይ ዝሕጂ ደሎ ክላይሜት ግሎባል ዋርሚንግ ዝበሃል ዓለምናስ ብግሎባል ዋርሚንግ ትበሃል እያ ትሰቀደላ። ነዚ ንምንካይ ከዓ ዓለማዊ ባዕይ ነዚ ዓለማዊ ውዓይ ደሎ ንምንካይ ከዓ ኣትክልቲ ኣግራብ ንተክል ኣለና። ሕጂ ከዓ ኣብዚ ዘለናዮ ማለት እዩ ፅርግያታት ንዕር ኣለና። እዚ ከዓ ርኡይ ለውጢ እዮም ፃልና ኣሎ። ኣብዚ እዞም ንሪኦም ዘለና ሰብ ማኪና ኮኑ ሰብ ብሽክለታስ ብጥዑይ መንገዲ ክንከይድ ንሪኦ ኣለና። ኣበርክቶ እዚ እዩ። እቲ ቀንዲ ኣበርክቶ ዘሎ ኣብ መንእስያትና ይኹን ኣብ ሃገርና ከዓ ዓለምና ናብ ግሪን ንምቕያር ማለት እዩ ናብ ሓምላይ ንምቕያር
2: ሽመይ ዓብደልሓፊዝ መሓመድ ራሂን ይበሃል። ነባሪ ድባርባ ንዞባ ድባርባ ብጣዕሚ ተምሃሩ ዝገብርዎ ዘለዉ ንጥፈታት ብጣዕሚ ደስ ዝብል ነገር እዩ። መካይን ከይተሸገራ ክሓልፋ ክእል ኣለዋ። ከምኡውን ቢንቶ ማይ መልእ ነይሩ። ብዝኾነ ኣጋጣሚ ግን በዚ ዝገብርዎ ዘለዉ ስራሕ ብጣዕሚ ድባርባ ወኪሉ ገብርዎ ዘሎ ተምሃሮ ብጣዕሚ ፅቡቅ ስራሕ እዩ ዝካየድ ዘሎ። ካብ ተምሃሮ ከምዚ ዓይነት ስራሕ ትረክብ ከዓ ብጣዕሚ ዓብዪ ነገር እዩ። ብዝበለፀ ንቐፃሊ ከምኡ ዓይነት ንጥፈታት ክካየድ ከምኡ ውን ህዝቢ ውን ብናቱ እንታይ ኣባሃል ክገብር ይላቦ።

0: ዝዓን ምርት ይበሃል። ተማሃሪት ካልኣይ ደረጃ ቤት ትምህርቲ ንእዞ ባዶባ ኣርባኣይ ኣብዚ ክረምታዊ ወፍሮ ክንገብሮ ዝቀነና ከዓ ጉድጓድ ምኩዓት፣ ዛላ ምስራሕ፣ ከምኡ እውን ፅርግያ ፅገና ፅርግያፀ ቀኒና መካይን ሽገራ ስለ ዝቀነየ ከዓ ሕጂ ብርቱዕ ስራሕ ገለ ገበልን ቀኒና ዕላማ ናይ ዝማእቶት ማይናን ሓመድና ንምዕቃብ ከባቢና ንምልማዕ
1: ስመይ ሳሜል ኣማንኤል ዝበሃል ተማሃረ ካልኣይ ደረጃ ንእዞ ባዶባ ኣርባኣይ። እዚ ከዓኒ ክረምታዊ ማእቶት እዩ። እዚ ንካይዶ ዘለና ልምዓት ድማ ካብ ዝሓለፈ ዓመታት ስለዝጀመረ ንሕና ከዓ ናቶም ሒዝና ንቅፅል ኣለና። ገረ ምትካል ንዓለማ ውዕል የጉድሎ እዩ። ንካይዶ ዘለና ልምዓት ማይን ሓመድ ንምዕቃብ ድማ ነዚ ንሪኦ ዘለና ፅቡቅ ኣገራብ ትሪእዎ ደርኹም ኣብዚ ከባቢ ደሎ ከማን ፅቡቅ ኣሎ

ሽመይ ዮሃና ክፍላ ይበሃል። ተማሪት ካልኣይ ደረጃ ዝወሮ እጂ ዝክረምታዊ ማእቶት ኢና ንውዕል ዘለና። ኣብ ዝጎቦ ዛላ ንዛል ነርና፣ ጉድጓድ ንኽዕት ነርና፣ ከትሪ ንኸትር ነርና። ሕጂ ከዓ ናብዚ ግዜያዊ ፅርግያ እዚ ክንዕር መፂና ማለት እዩ። ዝቐፀለ ኣብዚ ጎቦ ከለና ንገረብ ክንተክል ኢና ንሰርሕ ነርና። ምክንያቱ ገረብ ተልዩ ሃፍቲ ኣሎ፣ ከምኡ ውን ማይ ንምድሪ ንምዕቃብ ማለት እዩ።

ስመይ መዓዛ ፀጋይ ክኢላ ዕቃብ ኣግራብን ልምዓትን ካብ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ንእዞባ ድባርባ እቲ ቀንዲ ዕላማ ከዓ እንታይ እዩ? መጀመርታ ገረብ ምትካል ቀንዲ ኣበርክትኡ ኣብ ምዕቃብ ሓመድን ማይን እዩ። ሓመድን ማይን እንተ ዓቂብና ከባቢና ዓቂብና የለና። ዕቃብ ከባቢና ከዓ ኣበርክትኡ ኣብ ብዙሕ ነገራት እዩ። ቀዳማይ ኣብ እቲ ሃብቲ መሬት ንምዕቃብ፣ ካልኣይ ኣብቲ ፈርቲሊቲ ወይ ከዓ ፍርያምነት ናይቲ ሓመድ እንድሕር ዳ ዓቂብናዮ ሕርሻና ብኡ መጠን ክነሰስኖ ሕርሻና ክነስፍሕ ዘኽእለና ፀገማት የብልናን ማለት እዩ። ካልእ እቲ ብዝያዳ ደሊናዮ ዘለና ብዓብዪ ከዓ ኣብ ዓለም

0: ለም ደረጃ ዓለማዊ ዋዒ ወይ ከዓ ተክሊማዊ ለውጡ ዝበሃል ክንዕቅቦ እንተዳ ኮይና ከዓ ወይ ከዓ ክነጉድል እንተዳ ኮይና ተራና ኣብ ምልማዓ ክኸውን ዘለዎ እቲ ልምዓት ከዓ ብዝያዳ ኣብ ምንታይ እዩ ክኸውን ዘለዎ እንተዳ ኢልና ከዓ ግሪን እንድሕር ዳ ቀይርናዮ ወይ ከዓ ሓምላይ እንተዳ ኮይኑ ከባቢና ዝያዳ ኣበርክትኡ ኣብ ክሊማዊ ለውጢ እዩ። እቲ ክሊማዊ ለውጡ ንብሎ ዘለና ከዓ ሃብቲ ገረብ ክንዕቅብ የክእለና እዩ፣ ሃብቲ እንስሳ ክንዕቅብ የክእለና እዩ። እቲ ኤንቫይሮንመንታል ብከላ ንብሎ ወይ ከዓ ኤንቫይሮንመንታል ፖሊሽን ንብሎ እውን ብኡ መጠን ክጎድል እዩ ማለት እዩ። እዚ በፂሕና ዘለና ብሰንኪ ዋዒ ዝመፀ ናይ ኢሊኖ ድበሃል ክላይመቲካዊ ለውጡ እውን ኣይ ክጎድል እዩ ማለት እዩ። ብኡ መጠን ከዓ እቲ ወቅቲ ክረምቲ ኣብ ሰዓቱ ናብ ግዚኡን ክንረክቦ እውን ዓብ ተራእዩ ዝፃወት ማለት
1: እዩ። መምህር ሳሙኤል ክፍሎም ዓንደይ ምክያል ዝበሃል እዚ ማእቶት ወፊርና ኣለና ብቐንዱ ቐንዱ ሓደ ሓመድ ምዕቃብ፣ ምክንያቱ ብፍግረ መሬት ይኹን ብምንፋስ ከይከይድ ማለት እዩ። ብካልእካልኣይ መተድ ከዓኒ እቶም ተምሃሮ ብዝያዳ ናይ ስራሕ ምልላይ ንክገብሩ ኣብ ጠቕላላ ተምሃሮ ንዓይ ተመዲቦም ዘለዉ ሰብዓ ተምሃሮ ኣለውኒ ድበስሑ ካብዚኦም ሕጂ ኣዋልድ ክኾነ ከሎ እቶም ዝወሓዱ ከዓኒ ኣወዳት እዮም ማለት እዩ።
2: ክቡራት ተዓዘብቲ መደብና ወፋሮ ልምዓት ክረምታዊ ማእቶት ተምሃሮ ንእዘባ ድባርዋ ዘካይድዎ ዘለዉ ንጥፈታት ዝድህስስ መደብና ኣብዚ ይፍፀም። ስናይ

0: መደብ ናትራን ኣብ ሶሙን እዙ ኣብ ዕለታዊ ናብራኻ ህይወትካ ንኽትመርሕ በታ ዘላትካ ክእለትን ዓቕምን ክትሰርሕ ኣለካ። ናይ ሎሚ መደብ ፍኖቶ ህይወት እምበኣር ናይታ ስንክልና ከይዓገታ ኣብ ንግዲ ዓለም ማዕረ መዛናዋ እትጎይ ዘላ ተጋዳሊት ዘውዲ ተስፋይ ፃዕራን ከተላለያ
1: ስብ ነረ ኮፍ ኢለስ እንታ ክገብር እየ ገለ ኢለስ እየ ሓስብ ነረ ከምዚ ትብሎ ደለካ ማለት ካብ ሰብ ምፅባይ ገለ ዕድል ሃለወኒ ማለት ኮንቴነር እንተደ ትበፅሐ ኣለኹም ከዓ ይንገበርኩም ከም ሓቂ እሳ መምፅሓ እንደገና ከዓኒ እዚ መንግስትና ከዓ ሓጊዝና ኣብዛ ቀኞ

0: فنويري تي في بمكتال تركوب زخوركم تعزبت نغمي وعلكم نلوم يحموس 24 مسكرم ساعة حموس استدالو هاجراون هاجراون زينات تحزن لكم كريم نازلنا في المنزومي مسارة بيتكم قام الكتاب رهت تولدن بمخانينا لمكتالكم بخور نعدمنا بغندر استزينا نفلم ኤርትራውያን ተቀማጡ አውስትራሊያ ኒውዚላንድን ወርቃዊ ኢዮቤልዩ ምምስራት ቤት ትምህርት ሰውራ ብድምቀት ጸንቢላ ኣብ ንዞባ ሃይኮታ ውፅኢት ተማሃሮ ንምምሕያሽ ብውህደት ክስራሕ ፀውዒት ቀሪቡ ሓማመተ እዞባ ሳዋን ላዕለዎ ትካላት ትምህርትን ኣብ ሳዋ ዝተምህሮኣዊ ስልጠና ወዲቡ ኢራን ኣብ ልዕሊኣ ተወሳኺ መጥቃዕቲ ንዝፍፀም መጥቃዕትታታ ናብ ዞባ ህንዳ ውቅያኖስ ከም ተስፍሖ ጠንቂቓ ምልውዋጥ መጥቃዕትታት ኣፍጋኒስታንን ፓኪስታንን ዳግማይ ክውላዕ ከም ዝኽእል ተቓሊሑ ቁጠባ ዓለም ሎብ ዘበን ብ2.9 ሚታዊት ክዓቢ ከም ዝኽእል ተኣሚቱ ዝርዝር ዜና ኤርትራውያን ተቐማጡ ኣውስትራልያን ኒውዚላንድን ወርቃዊ ኢዮቤልዩ ምስራት ቤት ትምህርቲ ሰውራ ብድምቀት ጸንቢሎም ብዛዕባ እዚ ዝበፅሐና ሓበሬታ መልክዕ ፀብጻብ ተዋሂድ ኣሎ ፍርቱና ዓንዶም ከተቕርቡ እያ
1: ኤርትራውያን ተቐማጣ ኣውስትራልያን ኒውዚላንድን ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ብዝተፈላለዩ መሳናድኦታት ብድምቀት ፀቢሎም ብምትሕባር ተምሃሮ ቤት ትምህርቲ ሰውራ ነበርን ማሕበረኮም ኤርትራውያን ኣብ ዞባ ቪክቶርያን ብ19 መስከረም ኣብ ከተማ ሜልበርን ኣብ ዝተወደበ ፅምብል ንጉዕዞ ታሪክ ቤት ትምህርቲ ሰውራ ዘንፀባርቕ ስእላዊ ባህላውን ስነ ጥበባውን መደባት ቀሪቡ ጠቕላሊ ቆንስል ኤርትራ ኣብ ኣውስትራልያ ኣቶ እንድርያስ ኣብርሃም ንመላእ ህዝቢ ኤርትራ ብፍላይ ድማ ነቶም ኣብ ቤት ትምህርቲ ሰውራ ተኸስኪሶም ዝዓበዩ ከምኡውን ንመምሃራኖምን ኣለይቶምን ዮሃና ድሕሪ ምባል መሪሕነት ህዝባዊ ግንባር ኣብ 1976 ቤት ትምህርቲ ሰውራ ንምምስራት ዝወሰዶ ውሳነ ንረኣዩኡ ዝገልፅ ታሪካዊ ውሳነ ከም ዝነበረ ገሊጹ ካብ መስረቲ ቤት ትምህርቲ ሰውራ ዝኾነ ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ምርምርን ምምዕባል ዓቕሚ ሰብን ኣቶ ጴጥሮስ ሃይለማርያም ብማንዛ ካብ ኣስመራ ኣብ ዘመሓላልፎ መልእኽቲ ኣብ ውሽጢ ፍርቂ ዘመን ዝተዓመ ስራሕ ዝተሰግረ ብድሆታትን ዝተጨበጠ ዓወታትን ብዝርዝር ኣብሪሁ ብዘይካዚ ተምሃሮ ቤት ትምህርቲ ሰውራ ነበር ብውድብ ህዝባዊ ግንባር ብሓፈሻ ብመምሃራኖምን ኣለይቶምን ድማ ብፍላይ ንዝግበረሎም ዝነበረ ፍሉይ ክንክንን ናብዮትን ዝገልፅ መብርሂ ኣቕሪቦም እቲ ፅምብል ተምሃሮ ቤት ትምህርቲ ቋንቋ ኣደ ብዝደገምዎ መዛሙርን ደርፍታትን ተምሃሮ ቤት ትምህርቲ ሰውራን ጉጅለ ባህሊ ቀያሕቲ ዕምባባን ከምኡ ውን ኣብ ኣውስትራልያ ብዝነብሩ ስነ ጥበባውያን ዝቆመት ጉጅለ ባህሊ ስኒት ብዘቕረበቶ መሰናድኦ ደሚቑ ነይሩ
0: ኣብ ንዞባ ሃይኮታ ውፅኢትን ብቕዓትን ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብን ማሓወሩ ምምሕዳርን ተወሃሂደን ክሰርሓ ፀውዒት ቀሪቡ ብ19 መስከረም ኣብ ሓውሲ ከተማ ሃይኮታ ብዝተኻየደ ኣኼባ ሓላፊ ቤት ፅሕፈት ትምህርቲ መምርሒ ያቡ ጎይቶኦም ብቕዓት ትምህርቲ ንምምሕያሽ ብደረጃ ኣብያተ ትምህርቲ ንመምሃራን ስልጠናታት ከም ዝውደብ ከም ድማ ሕፅረታት ናይ ምምላእ ኣበርክቶ ይገብር ከም ዘሎ ብምሕባር ተወሳኺ ስጉምትታት ንምውሳድ መድረኽ ዝጠልቦ ምዃኑ ብርሂቡ ተሳታፍነት ደቂ ኣንስትዮ 36 ሚታዊት በፂሑ ከም ዘሎ እንተኾነ ኣብ ኩሎም ደረጃታት ምዕሩይ ከም ዘይኮነ ብምጥቃስ ብፍላይ ኣብ ካልኣይ ደረጃ ቁፅረን ትሑት ስለ ዘሎ ኣብዚ መዳይ ዝዕቱብ ስራሕ ከም ዘድሊ ገንዚቡ ርእሰ መምሃራንን መምሃራንን ብወገኖም ዘይምችውነት መምሃሪ ቦታ ሕፅረት ናውቲ ትምህርቲ ትሑት ተገዳስነት ተምሃሮ መሊኦም ዘይተወገዱ ድሕራት ልምድታት ከምኡውን ዋሕድን ትሑት ተገዳስነትን መምሃራን ኣብ ብቕዓት ትምህርትን ውፅኢት ተምሃሮን ኣሉታዊ ፅልዋ ዝፈጥሩ ዘለዉ ትርእዮታት ምዃኖም ብምግላፅ ምስኮም ብምውሃድ ዝውሰዱ ዘለዉ ተበግሶታት ክድፍእ ኣሎም ኣተሓሳሲቦም ኣብ መወዳእታ ኣብ ማሕዳር ንዞባ ሃይኮታ ኣቶ ሸኸዲን ሳልሕ ብቕዓት ትምህርቲ ንምርጋፅ ኩሎም ንመስርሕ መምሃርን ምስትምሃርን ብኣሉታት ፀልዉ ኣብ ምውጋድ ተራማሓደርቲ ከባብን ኣነባብርቲ ዓድን ክዓዝዝ ኣብያተ ትምህርቲ ድማ ኣብ ብቕዓት መምሃራን ብዕቱብ ክሰርሓ ኣዘኻኺሮም

0: ዓመታዊ ኣኼባ ህግደፍ ጨንፈር ጀርመን ኣብ ከተማ ፍራንክፈርት ክካየድ ከሎ ንኤርትራውያን ነበርቲ ኩዌት ኣብ ኩነታት ሃገርን ዞባዊ ምዕበለታትን ዘተኮረ ሰሚናር ተቓኒዑ ኤርትራውያን ነበርቲ ሽካጎ ሕቡራት መንግስትታት ኣሜሪካ ድማ ዝኽሪ መበል 45 ዓመት ኣህጉራዊ መዓልቲ ሰላም ፀንቢሎም ከካብ ቦትኡ ዝበፅሐና ሓበሬታ መልክዕ ፀብጻብ ተዋሂድሎ ኣርሴም ኣስመሮም ከተቕርቡ እያ።
1: ዓመታዊ ኣኼባ ህግደፍ ጨንፈር ጀርመን ብ19 መስከረም ኣብ ከተማ ፍራንክፈርት ተኻይዶም ኣቦ ወንበር ጨንፈር ኣቶ ዮሃንስ መብራህቱ ኣብ ዘስምዖ ቃል እቲ ዕላማ ንዝተዓመ ንጥፈታት ብዕምቀት ገምጊምካ ንዝበለፀ ውፅኢት ኣብ ናይ መፃኢ ውጥን ስራሕ ምዝታይ ከም ዝኾነ ገሊፆም። ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወልዱ ብወገኑ ኣብ ምውዳብን ምሕያል ውዳበታትን ምብራኽ ንቕሓት ኣባላትን ምዕዛዝ ተራ ዜጋታት ኣብ ሃገራዊ ውዳበታትን ዝተሰላሰለ መደባት ብዕቱብ ተገምጊሙ ብድሆታት ብንፁር ተለልዮም ፍታሕ ክናደየሎም ኣዘኻኺሮም። ኣቶ ዮሃንስ ኣስዒቦ ኣብ ምዕዋት ፕሮጀክት ኣሕዳሪ ቤት ትምህርቲ ኣፋንቦ ንዝተረኣየ ተሳትፎን ኣበርክቶን ድሕሪ ምምጓስ ተራ ህግደፍ ጨንፈር ጀርመን ዕዙዝ ከም ዝነበረ ገሊፆም ተጋባእቲ ብ20 ንኡስ ጨናፍር ኣብ ዝቐረበ ፀብጻባት ድሕሪ ዘካየድ ወዘተ እናወርፀፀ ዝመፅእ ዘሎ ውዳበን ጥምረትን ኣብ ተግባራውነት ዝውጠን መደባት ዓብ ኣስተዋፅኦ ከም ዘለዎ ብምጥቃስ ዝያዳ ኣብ ምሕያል ኤርትራዊ መንነትን ሃገራውነትን ብምትኳር ክስራሕ ኣብ ምርድዳእ በፂሖም ኣብ መጨረሽታ ድማ ንትግባረ ናይ መፃኢ ውጥን ስራሕ ዝሕግዝ ለበዋታት ኣቕሪቦም። ብካልእ ወገን ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኩዌት ኣቶ ሕመድ ያሕያ ሓሊ ብ18 መስከረም ኣብ ህልው ኩነታት ሃገርን ዞባዊ ምዕባለታትን ዘተኮረ ሰሚናር ኣካይዶም። ኣብቲ ብርክ ዝበሉ ዜጋታት ዝተሳትፍዎ ሰሚናር ኣቶ ሕመድ ንማሕበራዊ ኣገልግሎታትን ቁጠባዊ ኩነታትን ዘሎ ብድሆታትን ንምቅላል ዝውስር ዘሎ ስጉምትታትን ከምኡውን ዲፕሎማስያዊ ንጥፈታትን ገስጋሱን ዝምልከት ሰፊሕ መብርሂ ሂቦም። እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ቺካጎ ሕቡራት መንግስታት ኣሜሪካ ብምክንያት ዝኽሪ መበል 45 ዓመት ኣህጉራዊ መዓልቲ ሰላም ኣብ ዝተወደበ ፅምብል ምምልባል ሰንደቅ ባንዴራ ሃገሮም ጎኒ ጎኒ ልዕሊ 200 ባንዴራታት ሰቂሎም ከም ዝፀንበሉ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጦም።
0: ሃማመተ እዞባ ሳዋን ላዕለዎት ትካላት ትምህርትን ዓቕሚ ኣባላት እውን ምጉልባት ኣብ ሳዋ ብ1920 መስከረም ኣስተምህራዊ ስልጠና ወዲቡ። እቲ ስልጠና ሃገርን ሃገራውነትን ምሕደራን መሪሕነትን ምብህሃል ተራ መንእስያት ኣመኸተን ልምዓትን ከምኡውን ፕሮግራም ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ዝብል ዛዕባታት ዘጠቓለለዩ ነይሩ። ሓላፊት ሃማመተ እዞባ ሳዋን ላዕለዎት ትካላት ትምህርትን ወይዘሮ መንሱራ እስማዒል ኣብ ዘስማዓቶ ቃል ሃማመተ ውዳቤታቱ ብምስፋሕ እንተላይ ኣብ ሰራዊት ንዝርከቡ መንእስያት ናይ ትምህርትን ሞያን ባይታ ብምፍጣር ዓቕምታቶም ክብ ንምባል ይነጥፍ ከም ዘሎ ብምጥቃስ ኣብ መፃውን ተመሳሳሊ ስልጠናታት ከም ዝውደብ ኣብሪሃ። ምክትል ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ሌትናል ኮሎኔል ተመስገን ሳሙኤል ብወገኑ መንእሰይ መፃኢ ሃገር ስለ ዝኾነ ብቑዕ ፍልጠትን ሞያን ከም ዝዓጥቕ ምግባር ኣገዳስነት ልዑል ከም ዝኾነ ብምግላጽ ሰልጠንቲ መደባት ሃማመተ ንምዕዋት ብንቕሓት ክሰርሑ ተላብዩ። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንእዞባ ክረን ን240 ተማሃሮ ናይ ናውቲ ትምህርቲ ደገፍ ገይሩ። ሓላፍቲ ቤት ፅሕፈት ኣቶ ዘርኣይ ኣርዓዶም እቲ ሓገዝ መቕፀልታ ናይቲ ዓመታዊ ዝግበር ንጥፈታት ኮይኑ ብሰንኪ ቁጠባዊ ፀገም ካብ ማእዲ ትምህርቲ ዝርሕቕ ተምሃራይ ከይህሉ ዝዓለመ ምዃኑ ገሊጹ። እቶም ደገፍ ዝተገብረሎም ብምምሕዳር ከባቢ ዝተለልዩ ምዃኑ እውን ኣብሪሑ። እቲ ሓገዝ ንዓመት ዘድሊ ኩሉ ዓይነት ናውቲ ከም ዘጠቓልል ኣቶ ዘርኣይ ወሲኹ ሓቢሩ። ብተመሳሳሊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንእዞባ ደቀ ምሓረ ን138 ተምሃሮ ተመሳሳሊ ንዋታዊ ሓገዝ ዓዲሉ። ብ21 መስከረም ኣብ ዝተኻየደ መስርሕ ምዕዳል እቶም ዝተዓደሉ ወገናት ካብ ዝተፈላለያ ምሕዳራት ከባቢ ዝተለለዩ ምዃኖም ዝሓብር ሓላፍቲ ቤት ፅሕፈት ኣቶ ስብሃት ለኣብ ወልደ ገርግስ ምዕዳል ናውቲ ትምህርቲ ካብቲ መሰረታዊ ደገፍ ንምቕፃል ትምህርቲ ምዃኑ ኣረዲኡ። ሱፐርቫይዘር መምህር መንግስቲ ኣብ ተስፎም ብወገኑ እቲ ዝተገብረ ሓገዝ ኣብ ምርጋፅ ብቕዓት ትምህርቲ ወሳኒ ቦታ ከም ዝሕዝ ኣረዲኡ። ዝስዕብ ዜናታት ሃገራት ወፃኢ ኩራት ዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ። ኢራን ኣብ ልዕሊኣ ተወሳኺ መጥቃዕቲ ምስ ዝፍፀም መጥቃዕትታታ ናብ ዞባ ህንዳዊ ውቅያኖስ ከም ተስፋሕዋ ጠንቂቓ። እዚ ዝተገልጸ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ተወሳኺ ከቢድ ደብዳብ ከካይድ ከም ዝኽእል ድሕሪ ምእማት እዩ። ጸሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩብዮ ብወገኑ ምስ ኢራን ኣብ ስምምዕ ክብጻሕ ነዊሕ ግዜን ገዚፍ ጻዕርን ከም ዝሓትት ብምጥቃስ ካልእ ኣማርፂ ክውሰድ ከም ዝኽእል ሓቢሩ ኣሎ። ንመግለጺታት ፕረዚደንት ትራምፕን ሚኒስተር ሩብዮን ዝኾነነ መንግስቲ ኢራን ሃገሩ ላዕላውነታ ንምውሓስ ድልውነታ ከም ተዕብረ ድዩ። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ ልዕሊ ካብና

ኣብ ኢራን ዝካየድ በረራታት ድሕሪ ዘጽደቆ እገዳ መንግስቲ ኢራን ኣብ ሓያሎ ሃገራት ክካይዶ ጽንሐ በረራታት ክኾን ዝፎ ከም ተገደደ ይቃላሓ ኣለዎ። ኣብ ልዕሊ መንገድታት ኣየር ኢራን ጥራይ ዘይኮነ ነፈርቲ ኢራን ኣብ ምዕላብን ምብራርን ንዝተሓባበረ ሃገራትን ትካላትን እውን ከም ዝእግድ ፕረዚደንት ትራምፕ ኣጠንቂቑ ኣሎ። ወክልቲ ኣሜሪካን ኢራንን ብ22 መስከረም ኣብ ከተማ ኒውዮርክ ዘካይድዎ ዘይቀጥታዊ ዝርርብ ብዘይስምምዕ ከም ተዛዘመ ዝዝከር እዩ። ብከፊል ሃዲኡ ክመስል ዝፀንሐ ምልውዋጥ መጥቃዕትታት ኣፍጋኒስታንን ፓኪስታንን ዳግማይ ክውላዕ ከም ዝኽእል ይቃልሓ ኣሎ። እዚ ዝተገልጸ ፓኪስታን ሎሚ 24 መስከረም ኣብ 10 ከባቢታት ኣፍጋኒስታን ብዘካየደቶ ደብዳብ ነፈርቲ ሰብኣውን ንዋታውን ክሳራታት ድሕሪ ምውራዳ እዩ። መንግስቲ ኣፍጋኒስታን ነቲ መጥቃዕቲ መልሰ ግብሪ ከም ዝህበሉ ይሕብር ስለ ዘሎ ኣብ መንጎ ክልቲኤን ጎረባብቲ ሃገራት ሓድሽ ወታደራዊ ረጽሚ ክውላዕ ከም ዝኽእል ናይ ቀረባ ተዓዘብቲ ይእምቱ። ፓኪስታን ኣብ ግዛኣት ኣፍጋኒስታን ደብዳብ ነፈርቲ ከተካይድ ኣብዚ ሰለስተ ንኸልኣይ ግዜኣ ምዃኑ እዮም ጸብጻባ ዘረድኡ። ዝሓለፈ ሰሙን ኣብ ፓኪስታን ብዝተፈጸመ ሽበራዊ መጥቃዕቲ ልዕሊ 30 ሰባት መቕታሎም ዝፍለጥ ኮይኑ መንግስቲ ፓኪስታን እቲ መጥቃዕቲ ኢድ ኣፍጋኒስታን ከም ዝነበሮ ኸሲሱ እዩ። መንግስቲ ኣፍጋኒስታን ግን ነቲ ክስ ኣሉታዊ ምላሽ ብምሃብ ፓኪስታን ተኽታኺ ወታደራዊ ስጉምቲ ከም ምውሳድ ክትሕየብ ክጽውዕ ጸኒሑ ኣሎ። ኣብ መንጎ ፓኪስታንን ኣፍጋኒስታንን ብዝተኻየደ ምልውዋጥ መጥቃዕትታት ኣብዚ ዓመት እዚ ጥራይ ካብ ክልቲአን ሃገራት ልዕሊ 600 ሰባት ከም ተቐትሉ ይጥቀስ። ቁጠባ ዓለም ሎሚ ዘመን ብ2.9 ሚታዊት ክዓቢ ከም ዝኽእል ኣህጉራውያን ቁጠባ ውድባት ኣሚታን። እቲ ኣሃዝ ኣብ 2027 ናብ 3 ሚታዊት ክብ ክብል ከም ዝኽእል እተን ኣህጉራውያን ትካላት ግምታተን ሂበን ኣለዋ። ውድብ ሕቡራት ሃገራት ቁጠባ ዓለም ኣብዚ ዓመት እዚ ብ2.5 ሚታዊት ኣብ 2027 ድማ ብ2.8 ሚታዊት ክዓቢ ከም ዝኽእል ኣብ ዝሓለፈ ወርሒ ጉንበት ኣሚቱ ምንባሩ ዝዝከር እዩ። ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ፀጥታውን ወታደራውን ቅልውላውን ንሱ ዘስዓቦ ናህር ዋጋታት ነዳድን ጠንቂ ምጉዳል ዕቤት ቁጠባ ዓለም ምዃኑ ይግለጽ። ኣብ 2025 ጃምላ ዓለማዊ እቶት ብ2.8 ሚታዊት ከም ዝዓበየ ጸብጻባት ኣህጉራዊ ማዕከን ገንዘብን ባንኪ ዓለምን ይሕብሩ። ፕረዚደንት ህዝባዊት ሪፓብሊክ ቻይና ሺጂፒንግን ፕረዚደንት ኣሜሪካ ዶናልድ ትራምፕን ኣብ ምምዕባል ኩሎም መዳያዊ ዝምድናታት ሃገራቶም ዘትዮም እቲ ዝርርብ ፕረዚደንት ሺጂፒንግ ናይ 3 መዓልታት ወግዓዊ ውዕደት ንምፍጻም ትማሊ 23 መስከረም ኣማሲኡ ኣሜሪካ ብዝኣተወሉ እዩ። ንፕረዚደንት ሺጂፒንግ ምዕሩግ ኣቀባብላ ዝገበረሉ ፕረዚደንት ትራምፕ እቲ ዑደት ዝምድና ክልቲአን ሃገራት ንምምሕያሽ ሓድሽ ምዕራፍ ከም ዝኸፍት ገሊጹ። ኣብዚ ክሳብ 25 መስከረም ዘካየዱ ዑደት ፕረዚደንት ሺ ኣብ ምምዕባል ንግዳዊ ቴክኖሎጂካውን ካልእን መድያት ዘተኮረ ስምምዕ ክፈራርም ተጽቢት ይግበር። ዓለማውን ዞባውን ብቐንዱ ድማ ጉዳይ ዞባ ማእከላይ ምብራቕን ዩክሬንን እውን ካብ ኣጀንዳታት ክልቲኦም መራሕቲ ምዃኑ ተገሊጹ ኣሎ። ፕረዚደንት ሺ ኣብ ኣሜሪካ ወግዓዊ ምብጻሕ ክፍጽም ድሕሪ 2015 ንፈለማ ምዃኑ ጸብጻባት የረድኡ። ክልቲኦም መራሕቲ ኣብ ዝሓለፈ ወርሒ ጉንበት ኣብ ከተማ ቤጂንግ ቻይና ተራኺቦም ከም ተዘራረቡ ዝዝከር እዩ። መንግስቲ ብሪጣንያ ሉዓላውነት ደሴታት ሻጎስ ናብ ማውሪሽስ ንምስጋር ቅድሚ 2 ዓመታት ንዘኸተሞ ስምምዕ ዳግማይ ግምት ክግበብረሉ ምዃኑ ገሊጹ። እቲ መንግስቲ ኣብቲ ጉዳይ ካብ ፕረዚደንት ዶናልድ ትራምፕ ድሕሪ ዝመፅ ፀቕጢ ንተግባር እቲ ስምምዕ ከውን ዝፎ ከም ዝኽእል እዩ ኣሚቱ ዘሎ። መንግስቲ ብሪጣንያ ነተን ኣብ ትሕቲ ግዛኣቱ ዝፀንሐ ሉዓላዊ ዋንነት ማውሪሽስ ዝኾና ደሴታት ከረክብ ኣብ ጥቅምቲ 2024 ምስምምዑ ዝዝከር ኮይኑ ፕረዚደንት ዶናልድ ትራምፕ ነቲ ስምምዕ ታሪካዊ ጌጋ ክብል ብምጥቃስ ከም ተቃውሞ ጸብጻባት ይረድኡ። ብሪጣንያ ብድፍኢት ኣሜሪካ ነቲ ስምምዕ ንድሕሪት ንምምላስ ክትወስዶን እትኽእል ስጉምቲ ብኣግኡ ዝኾነነ መንግስቲ ማውሪሸስ ውድብ ሕቡራት ሃገራት ኣብ ልዕሊ ኣጸቕጢ ክገብር ጸዊዑ ኣሎ። እቲ ስምምዕ ብሪጣንያ ኣብተን እኩባት ደሴታት ንዝርከብ ስትራቴጂካዊ ኣገዳስነት ዘለዎ መደበር ሓይሊ ኣየር ን99 ዓመታት ብክራይ ክትቆጻጸሮ ዝኽእላ ብምንባሩ ተግባራውነቱ ጠራጠረ ምዃኑ ክእመት ጸኒሑ እዩ። ብሪጣንያ ኣብተን ደሴታት ንዝቕመጡ ዝነብሩ ዜጋታት ማውሪሸስ ኣብ መወዳእታ 1960ታት ድሕሪ ምብራራ ነተን ስትራቴጂካውያን ደሴታት ከም ኣካል ሉዓላዊ ግዛእታ ከተመሓደረን ንፅንሓ ጸብጻባት የረድዉ። እቲ ዘይሕጋዊ ጉብጣ ካብ ኣህጉራዊ ማሕበረሰብ ተቃውሞ ክመፆም ፅንሑ ይጥቀስ። ደሴታዊት ሃገራት ማውሪሸስ ካብ 1715 ክሳብ 1968 ኣብ ትሕቲ ግዛኣት ፈረንሳን ብሪጣንያን ምንባራ መዛግብቲ ታሪክ የነፅሩ። ባይቶ ሊትዌንያ ንምውዳድ ኒኮሎሳዊ ፅዋራ ብሃገሩ ዝኽልክል ቅዋም ክቕየር ምውሳኑ ካብ ሩስያ ተሪር መጠንቀቕታ ቀሪቡሎ። ምቕያር እቲ ሃገራዊ ቅዋም ሊትዌንያ ኒኮሎሳዊ ኣፅዋር ካልኦት ሃገራት ኣብ ግዛእታ ክዋፈር ባይታ ዘጣጥሕ ምዃኑ ተገሊጹ ኣሎ።
እቲ ውጥን ዝትግበር ሊትዌና ዓላማ ንምክልሳው ፅዋር

ሃገሩ ከምትኸውን ሚኒስትሪ ጉዳያት ወፃኢ ሩስያ ነፂሮም ብዘይካዚ ኣብቲ ቕዋም ዝተገብረ ምቅያር እታ ኤውሮጳዊት ሃገር ኣብ መሬታ ማዓስከራት ካልኦት ሃገራት ከተዋድድ ክኽእላ ምዃኑ ተሓቢሩ እቲ ስጉምቲ ንሩስያ ዓብ ፀጥታዊ ስጋኣት ከም ዝፈጥረላዮም ወታደራውያን ተንተንቲ ምብራቕ ኤውሮጳ ዝጠቕሱ ኔቶ ኣብ ልዕሊ ሩስያ ፀቕጢ ንምፍታር ናብ ሃገራት ዞባ ባልቲክን ኖርዲክን ክዕጥቕ ምፅንሑ ይግለጽ ዜናታት ንምዝዛም ኣርስተ ዜና ክደግመልኩም ኤርትራውያን ተቐማጡ ኣውስትራልያን ኒውዚላንድን ወርቃዊ ኢዮቤልዩ ንምስራት ቤት ትምህርቲ ሰውራ ብድምቀት ፀንቢሎም ኣብ ንዞባ ሃይኮታ ውፅኢት ተምሃሮ ንምምሕያሽ ብውህደት ክስራሕ ፃውዒት ቀሪቡ ሃማመተ ዞባ ሳዋን ላዕለዎት ትካላት ትምህርትን ኣብ ሳዋ ኣስተምህሮኣዊ ስልጠና ወዲቡ ኢራን ኣብ ልዕሊኣ ተወሳኺ መጥቃዕቲ ምስ ዝፍፀም መጥቃዕትታታ ናብ ዞባ ህንዳዊ ውቅያኖስ ከም ተስፍሖ ጠንቂቓ ምልውዋጥ መጥቃዕትታት ኣፍጋኒስታንን ፓኪስታንን ዳግማይ ክውላዕ ከም ዝኽእል ተቓሊሑ ቁጠባ ዓለም ሎም ዘበን ብ2.9 ሚታዊት ክዓቢ ከም ዝኽእል ተኣሚቱ ንሰዓት ዝተዳለዉ ዜናታት ተዛዚምሎም ዝተረፉ መድበትና ንሓደገኩም ብወገነይ ሰናይ ምሸት።

0: መደብ ናትራን ኣብ ሶሙን እዙ ኣብ ዕለታዊ ናብራኻ ህይወትካ ንኽትመርሕ በታ ዘላትካ ክእለትን ዓቕምን ክትሰርሕ ኣለካ። ናይ ሎሚ መደብ ፍኖቶ ህይወት እምበኣር ናይታ ስንክልና ከይዓገታ ኣብ ንግዲ ዓለም ማዕረ መዛናዋ እትጎይ ዘላ ተጋዳሊት ዘውዲ ተስፋይ ፃዕራን ከተላለያ
1: ስብ ነረ ኮፍ ኢለስ እንታ ክገብር እየ ገለ ኢለስ እየ ሓስብ ነረ ከምዚ ትብሎ ዘለካ ማለት ካብ ሰብ ምፅባይ ዋላ ገለ ዕድል ሃለወኒ ማለት ኮንቴነር እንተደ ትበፅሐ ንኹም ከዓ ይምገበርኩም ከም ሓቂ እሳ መምፅሓ እንደገና ከዓኒ እዚ መንግስትና ከዓ ዓጊዝና ኣብዛ ቃኞ ዝኾነ ነገር ክትገብሩ ኢሉ ፍቂድልና እዩ ስለደፍቀደና ኣነ ካ በታ ዘለህኒ ዓቕሚ ነብሰይ ክኢለ ካብ ሰብ ቁልሕ ኢለ ከይከይድ ካ እንዳፃዕርኩ ኣብኣ እንዳ ጫማን እንዳቑሑትን ገይረ ሰርሓ ኣለኹ ሓፍቲ ያለሃኒ ከዓ እሳ ትሕግዘኒ
0: መሳርሒታት ሙዚቃ ብዝሖምን ዓይነቶምን ዝተፈላለዩ እዮም። ኣብ ሃገርና እውን ተጠቃምነት መሳርሒታት ሙዚቃ ብዙሕን ሰፊሕን እዩ። ንኡስ መደብ ዓለም ስነጥበብ እምበኣር ንሓንቲ ካብ መሳርሒታት ሙዚቃ ዝኾነት ደረቡካ ዘላለ መደብ ዳሲሳ ክትቀርብ እያ። ዓመታዊ ንውሃብቲ ኣገልግሎት ትካል ዝውሃብ መተባብዒ ሽልማት ኣሎ። እዚ ሽልማት እንታይ ቅጥዕታት ንዘማልኡ ትካላትን ብኸመይን እዩ ዝውሃብ ዝገልፅ ትሕዝቶ እውን ኣካል መደብ ናትራን እሶሙን እዙ እዩ።
2: ፅሬት ኣብ ኣቀማምጣ ውዳበ ናይቲ ገዝአን ኣብ ዓይነት ሰራሕተኛታትን ተመርኪስና ገዝአ ፅሬትን ወላ ምፍርራስ ክህልዎ ንርኢ ማለት እዩ። ነዚ ዓመታዊ ምእራም ግበረሉ ምእራም ምስ ተገብረለን ኣብ ሓድሽ ከም ብሓድሽ ንዝመፅእ ዓመት የሕድሳ ማለት እዩ። እዚ እቲ ሩቲን ስራሕ ናይ ኢንስፔክሽን እዩ።
0: ከምኡ ውን ከምቲ ወትሩ ዝቐርብ ኣዛናዩ ቪድዮታት ምስ ምሩፅ ደርፍታትን ርእቶታት ህዝቢ ናይ ዝሓለፈ ሰሙን ዝተዛዘመት ተኸታታሊት ፊልም ሳውን ካብቲ ቐንዲ ትሕዝቶ መደብ ናትራን እሶሙን እዚዩ። መደብ ናትራን ቀዳም 26 መስከረም ሰዓት 2 ፈረቓን ድሕሪ ቀትሪ ድግማ ሓሙስ 1 ጥቅምቲ ሰዓት 6:15 ጎደል

0: እዚ ህዝቢ እዚ ከምቶም ኣብሩባ ደቂሶም ማይ ዝጾሙ ኣሕዛብ ኣይኮነ ህርኩትን ጻዕራምን ህዝቢ እዩ።
1: እዚ ህዝቢ ናይ ኢዱ ይረኸበን መሬት ዓዶቦይ ኣራግጽ ሓዊ እግሮም በዚሕዎ።
2: እንታይ እዩ እሞ ዝግበሮ?
1: ዝግበር ዳኣ መሊኡ።
0: እዚ ህዝቢ እዚ ሰለስተ ጸላእት እዮም ዘለዎ።
2: መነ መን ኢና እሞ ክንብል? ንመን እቲኻስ ንመን እዩ ዝዕደጎዎ? ኣገሪ ምና እኳ ዩደሎ
0: ፋልማይ ባህሪ ዝፈጠሮ ድርቂ
2: ሕራይ ካልኣይከ
0: ፈጣሪ ዝሰደዶም በጣ እቲ ሳልሳይ ከዓ ባዕሎም ዝመፁ ገዛእቲ።
1: እዚኦም እዮምቶም ቀንዲ ጸላእትና። እቲ ናይ ተፈጥሮ ንቕበሎ ወይ ንቕይሮ፣ እቲ ሰብ ዝፈጠሮ ግን ንጸራርጎ።
2: ነዚ ክንዲ እምባ ዝኸውን ሓይሊ ዘለዎ ቈጺርካ ዘይውዳእ ሽሾ ሰራዊትሲ ክንጸራርጎ
1: ጸሪግና ዎ ንጐሕፈታ
2: ግሬም ጽቡቕ እምበር
1: ኣታ ተነፋሕ።
2: እቲ ቐሎ መልእኽካ ኮነኣይ ፍጹም ኣይፈትወንን እዩ፣ ፍጹም ኣይብርኸን እዩ። ኣነ ደይቀደልካ
1: ብቁፅበን ሽለር ወረኻ ቤት ዝተፈጥረ እዙ
0: እዚ ሲ ዓይናህናን እዩ
1: እፍፍ
0: ናይዚ ነገር ጡብ ተበልካዮ ኣብ ጭሕምኻ ኾይኑ ደሓን ደሓን ንሕደጎሞ ንኺ ናብ ጉዳይና ንእቶ።
1: እንታይ ከሎ ሓድሽ ነገር?
0: መልእኽተኛ ሰዲዶም ገብሩ እብሉን ኣለዉ።
1: እዚ ሞ ይከውንን እዩ ዓይኒ ግብርን ኣይፋልዩ መልስና። ወረኸሎ ገና ኣብ ስፍራና ሰራውሮም ከየስፋሕፍሑ ካብ መሬትና ጸራዲግና ሩባ ኸነሳግሮም ኢና። ነጋሪት ወቕዕና ኩሉ ጐበዝ ካብሩርን ፋሩርን ክተት ክንብሎ ኢና። ነዞም ከይሓረሱ ዝበልዑ ከም መፍለስ ሓመድ ድፋጭኦም ክነልሕሶም ኢና።
0: ኣያ ሰብኣይ ናይ መንዳ ክትወስድ ወዲ መንዲኻ ንኣቦታትካን ኣብሓጐታትካን እምበር ወዲ ቶም ኣንበሳ ዘጕርዑ ንጐት ሓርማዝ ዘጽዑ ኣርካናት እንዲኻ

ኣየኹ እዛ ጓለ ደጊም ተዓዊቶም እዮም ደቃትና ጸላኢ ጭሩኡ ደጒሉ ሩባ ተሳጊሩ ዘሎ መሬት ብደቃ እሾኻ ክንቀሰላ ግዜ ኣኺሉ እዩ

መደብና ትራን ይፍልም ኣሎ ኣብ ዝተፈላለዩ ቦታታት ብምዃን ንምክትታል ትሕዝቶና ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ሎሚ እውን ንዓኹም ነተኸታተልቲ መደብና ንምምሃርን ንምዝናይን ከምቲ ኣብ ዝሓለፈ ሰሙን ዝተቋፀርናዮ ሰዓትና ኣኽቢርና ዝተፈላለዩ ትሕዝቶታት ዘለዎም መደባት ሓደ ድሕሪ ሓደ ኣከታቲልና ናብኹም ከነቕርብ ኢና። ካብቲ ኣዛናይ ዝኾነ ትሕዝቶታትና ኣብ መኽፈቲ ብደርፊ ኢና ክንጅምሮ ናይ ሎሚ ሰሙን ትሕዝቶታትና። ሰናይ ናይ ምክትታልን ምዝንጋዕን ግዜ ክኾነልኩም እምነ።

0: ታሪክ ነፍሲ ወከፍ ኤርትራዊ እናተወራረሰ ድማ ቅፅል
1: ክብራቶም ራንንተ ኸታተልትና ኣብ ቤት ትምህርቲ ሰውራ ናብራ ሓበራዊ ነይሩ ኩልቲ ናይ ትምህርቲ ይኹን ማእቶታዊ ስፖርታውን ስነጥበባውን ንጥፈታቶም ወዲ ይኹን ጓል ከይፈለኻ ብማዕረ ዝኸፍት ዝነበረ ዕድል እዩ። ስለዚ ድማ እቲ ተመክሮ ማዕረ ይኸውን። እንተኾነ ግን ክንድቲ ብዙሖም ኣብ ተመክሮኦም ዘሎ ተዘክሮ ዝተፈላለየ እዩ። ኣብዛ ቀፂላ እተቐርበ ትሕዝቶና እምበኣር ክቡራትን ክቡራንን ተኸታተልትና እቲ ብውልቂ ይኹን ሓበራዊ ዝነበረ ተመክሮ ንዛንቶኦም እዞም ቀፂሎም ዝቐብሩ ገለ ካብ ኣባላት ቤት ትምህርቲ ሰውራ ዘካየድናዮ ዕላል ክህልወና እዩ። ጋዜጠኛ ፌሩዝ ቢናም ብከምዚ ዝስዕበ ዋሂዳቶላ ንሙሉእ ትሕዝትኡ ናብ ክንሰግር

0: ናጽነት ንምዕታር ዝተሰግረ መንገድታት በብእዋኑ ዝተገልጸ እኳ እንተኾነ ክሳብ ሕጂ ግን ካብ ባሕሪ ብጭልፋ እዩ። በብደቓይቕ ዝፍጸም ዝነበረ ቕያን ተወፋይነት እንተዝዝንቶ እዚ ተቖጺሩ ዘሎ ናይ ናጽነት ዓመታት እውን ዝኣኽሎ ኣይኮነን። ቃል ስፈሊሙ ክሳብ ዘለናዮ እዋን 65 ዓመት እኳ እንተቝጸረ ድሮ 50 ዓመቱ ኣኽሊሉ ዘሎ ቤት ትምህርቲ ሰውራ እውን ተጐሲዩ ዝሓልፍ ኣይኮነን። ቤት ትምህርቲ ሰውራ ህፃንነቶም ካብ ምስ ስድራ ምስ ሓፋሽ ክነብሩ ጉዳይ ሃገራውነት ዝፈረዶም ህፃውንቲ ዘማዕቐበ እዩ ዝነበረ። ብሓፈሻ ኪደት ናይ ቤት ትምህርቲ ሰውራ ንገለ ክፋሉ እምበኣር ዘርዚርካ እውን ዝውዳእ ኣይኮነን። ከም ኣብነት ግን ንሎሚ ንክልተ ካብቶም ኣብቲ ቤት ትምህርቲ ተሳትፎ ዝነብሮም ኣባላት ዘካየድናዮ ዕላል ናባኹም ክነብሎ ኢና። ሰናይ ምክትታል።
1: ብዙሕ ነገር ኢኻ ትምሃር ኣብ ቤት ትምህርቲ ሰውራ ታልዕሉ ኩሉ ፍርሒ ዘይምፍላጥ ርእሰ ምትእማን ምህላው ነቲ ተኣምኖ ነገር ከዓኒ ቀሲንካ በቃ ቀሲንካ ልብኻ ውዚእካ ናይ ምንባር ዝበሃል ባህርያት ሓቂ ምዝራብ ዘይምሕሳው ገለ ዝበሃሉ ባህርያት ኣብ ቤት ትምህርቲ ሰውራ ኢና ተማሂርና። ካልእ ዝኾነ ዓይነት መናብሮ ዓይነቱ ብዘየገድስ ምስ ብዙሓት ሰባት ተኸኣኢልካ ምንባር ምዕባይን መናእስን ኣሕዋት እናተባእሱ እናተባእስካ ተዓብየሉ ስድራ ዓብኻ ሲ ኣብኡ ግን ብዙሓት ተማሃሮ ኮይንካ እናዓበኻ ወላ ሓንቲ ዘባእስ ዘይብልካ ተፋቂርካ ተኸኢልካ ብሓባር ይሕመቕ ፀብቕ ትናብራ ክኢልካዮ ናይ ምንባር ነገር ከዓ እዚ ኣብ ቤት ትምህርቲ ሰውራ ኢና ተማሂርና። ማእቶት ዝኾነ ማእቶታዊ ንጥፈት ዓቕምኻ ድ ዓቕምኻ ምስካም ዝበሃል ነገራት እቲ ነብስኻ ክኢልካ ንዓኻ ዘድልዮኻ ነገራት ምምፃእ ኩሉ ኣብ ቤት ትምህርቲ ሰውራ ኢና ተማሂርና። ዕንጨይቲ ምውፋር ዕንጨይቲ ወፊርካ ምምፃእ ገለ ዝበሃሉ ብምሉኦም ነገራት ኣብ ቤት ትምህርቲ ሰውራ ኢና ተማሂርና። ሕጂ ርእሰ ምትእማን ሓቂ ምዝራብ ሓሰብ ዘይምዝራብ ዘይምፍራሕ ፍራሕ ዘይምዃን ዝበሃል ነገራት ብምልኦም ናይ ቤት ትምህርቲ ሰውራ ውፅኢት እዮም።
2: ሕጂ ክልተ ጫፍ እዩ። ኣብቲ መጀመርያ ዳኣተና ኣሉ ምስ ብዙሕና ውሕዳት ስለ ዝነበርና ምስ ሓራ መሬት ስለ ዝነበረ ኣዝዩ ፅቡቕ ሂወት እዩ። ከም ቆልዓ ክላካት ኣ ቆልዓ ኮን ከያ ትምዝኖ ብጣዕሚ ፅቡቕ እዩ። ፍሩታ ትበል ዓይነት መግቢ ዝበለፁ ዓይነት ክዳውንቲ ዝበለፁ ናውቲ ትምህርቲ ዝበለፁ ብጣዕሚ ፅቡቕ ነይሩ። ኩነታት ምስ ተቐየረ ልክዕ ምስቲ ኩነታት ከዓ ንዓና ፀሊና ማለት እዩ። ናይ ናብራ ምሕሳብ መፅኡ ሓርጭ ተሰኪምካ ምዝላቕ መፅኡ ኣብ እምኒ ምግዓት ምብላዕ ተጀሚሩ ሕጂ እቲ ኩነታት እዩ ሳና ዝኸይድ ንሕና ከዓ ምስቲ ኩነታት እናተቐይርና መፅኢና። እዚ ኩሉ ክብለክ ግን እቲ ውድብ ንህፃናት ዝኸውን ነገር እንዳገበረ ይመፅ እዩ እንዳሰርሐ ይመፅ እዩ እንዳገልገለ ይመፅ እዩ ካብ ኣፉ ጎዲፉ እንዳሃበና ይመፅ እዩ። ስለዚ ኣይተቐየረ እንዳይኮነ ተቐይሩ ነቲ ምቕያርካ እንዳተፀመመ ክብንፅመሞ ከዓ ንቕሓትንካ እንዳዓበየ መፅ እዩ። ኣብ ግንባር ዘሎ ሰብ እኳ እንታይ በላዓሉ ክትብል ጀሚርካ ሽዑ ተወጊኦም ድመፁ ስንኩላ እንትርኢ ሽዑ እንታይ ከዚኦም እንታይ ረኪቦም ትብል ግን ብዓብኡ ምስቲ ኩነታት እቲ ናብራና እውን ይመሓየሽ ኣታውን ወፃእ እንደኾነ መፅ እዩ።
0: ኣባላት ቤት ትምህርቲ ሰውራ ምስቲ ዝነበረ ኩነታት ናይ ብረታዊ ቃልሲ ካብቲ ኣብ በረኻታት ምንባር ብዝሓለፈ ፅንኩር ኩነት ምሕላፉ እውን ናይ ግደን እዩ። ምክንያቱ ፀላኢ ተፃብኡን ክቋርፅ ማዕረ ተጋደልቲ ትዕርፍ እንተዘይኮነ ግን ማዕሪኦም ስንቅኻ ተሰኪምካ ብምንቅስቓስ ነብስኻ ምድሓን እውን ገለ ካብቲ ንውር ሂወቶም እዩ።

0: ኣባል ቤት ትምህርቲ ሰውራ ምዃን ማለት ውልቃዊ ህይወት ገዲፍካ ሓበራዊ ህይወት ምንባር እዩ። ኣብ ናይ ህፃን ዕድመ ሃሊኻ ሕንቃቐ ወለድኻ ከየማዕድኻ ምስኩነት ምንባር ገለ ካብቲ ዝተምሃርዎ እዩ።
1: ሕጂ ንሕና ኣብ ቤት ምስባር ኩሉ እቲ ናይ ሓባር ሂወት ክብለ ክኸሉ ብቑም ነገር እዩ ተወዲዩ። ፖለቲካዊ ትምህርቲ ትምሃር፣ ኣካዳሚ ትምሃር፣ ማእተት ትገብር፣ ስፖርት

0: ዝገብር ምዝንጋዕቲ ትገብር እቲ ሂወት ናይ ሓባር ኩሉ ግዜ ኣብ ቁም ነገር ኢካ ትገብሮ በይንኻ ኹንካ ተናፀል ክትገብሮ ይትኽእል ኢኻ ንሕና ዝነበርና ሂወት እዛ ስወት ጠቂምናኻ ንዓናምክንያቱ ንኣሽስ ኣይኮናን ወላ ዕድሜና ንኣሽ ኹን ኣተሓሳስባና ስራሕና ኣካይዳና ሲ እቲ ናይ ሓባር ሂወት እንታይ ጌርና ዓበይቲ ጌርና ብጣዕሚ ኢኻ ካብ ተናፀል ክትሪኦ ከለካ ዋላ ሕጂ ደቅኻ ንደረዮ ቤት ትምህርቲ ዝገብሮ ቁም ነገርን ገዛ ምስ በፅሐ ዝገብሮ ቁም ነገርን በበይን እዩ ዋላ ሰዋ ምስ ከደ ሓደ ቆልዓ ርእዮ እንታይ እንታይ እዩ ዝመፅእ ኣብ ገዝኡ ከለኹ እንታይ ይገብር ሓንቲ ይገብር ሰዋ ምስ ከደ ግን ሃገርን ሃገራውነትን ማእቶት ትምህርቲ ልምዓት ሕብረተሰብ ካብ ብዙሓት ብሄራ ስለ ዝኾንካ ትፈለጥ ቋንቋታት ንባዕሉ ትግረ ድዩ እትኦም ትግረ ትሎ ምስኻ ዓረብ ትጅምር ምስ ትምህርቲ ዘኽብልካ ነገር ከም ናይ ሓባር ዝጥዕሚ ሂወት የለን ካብ ኩሉ ኢኻ ትወስድ ሰብ ካ ከባካ ወስድ ሕጂ ንሕና ሓንቲ ደ ሓንቲ ቦላና ሳቤት ምስወራ ጥራዩ እቶም ኣለይትና ኣብ ዘለዎስ ንኩሉ እንዳጣመር እዮም ሂሮምና እዚ ዓበየ ፍልልዩ ረብሓታትካ እንታይ ነቲ ኣነ ክኾነ ዝግባእ ንሰብ ስም እዮም ገይሮምኒ ኣዴኻ ይኮነት ኣቦኻ ይኮነት ቤት ትምህርቲ እዩ ገይረልካ እንታይ ብተግባር ንጎቦ ትምሃር ምሸት ማውተ ተሳተፍ ማውተ ተሳኒፍካ ልምዓት እዚ ስፖርታዊ ንጥፈታት ተካይ ስፖርታዊ ንጥፈታት ተይሉካ ክለባት ኣለካ ሙዚቃ ትኽድ ሙዚቃ ፀኒሕኻ ናይ ቋንቋታት ትምህርቲ እንግሊሽ ትግርኛ ዲኻ በብናቱ ሕጂ ናይ ሓባር ስለ ዝኾነ እዩ በይንኻ ክትገብሮ ዘይትኽእል ነገር እዩ ተገይሩልና ስለዚ ኣነ ብጣዕሚ ደድንቆ ሰብካ ገይርኒ
1: እጂ ንሕና ኣነ ነጊረክ ንዴ ሓፃር ንዚያታ ግዜ ግን ኣብቲ ሓፃር ግዜ ኣቲ ዓባብያና ክትገልፆ ከለካ ሕጂ ዓበይቲ ምስኮና ሓስቦ ከለካ ብጣዕሚ ዘገርም ነገር እዩ ንሕና ኣለይቲ ነይረናና ኣዴታት ኮይነን ዝዕብያ ኣቦታት ኮይኖም ዝዕብዩ ኣለይቲ ነይሮምና መምሃራን ከዓ ነይሮምና ፕላስ ኣለይቲ ንብለን ከዓ ነቲ ናይ ምግብናና ጉዳይ ዝገብራ ከዓኒ ካልኦት ኣለይቲ ከዓ ነይረናና ሕጂ ነተኣላለያና ዝምልከት ብጣዕሚ ሕጂ ክትሓስቦ ከለካ ብፍላይ ተጋዳላይ ኮይነን ተጋደልቲ ኮይኖም ዝኽኣልዎ ነገር እዩ እምበር ካልእ ሰብ ክገብሮ ክእል ኢልካ ክትሓስብ ብጣዕሚ ሸጋር እዩ ምክንያቱ ንዘይወለድካዮም ክንድኡ ዝኣኽሉ ቆልዑት እሞ ከዓ ብከምኡ ዓይነት መገዲ እንዳ ሓንቅቕካ ናይ ድቃስ ሰዓቶም ናሓለካ ናይ ትምህርቲ ኩነታቶም እናተኸታተልካ ናይ መግቢ ኩነታቶም እናተኸታተልካ ነፍሶም እናሓፀብካ ክዳኖም እናቀየርካ ኩሉ ነገር እናገበርካ ክቲ ድቃስ ኣብካ ሲ ርእስኻ ሓይኸን ደቂ ሳኣለይትየን ነረናና ንሕና እሞ ከዓ ውሕዳት ከይንኾን ከዓ ውሕዳት ኣይኮና ብዝሒ ነይሩና ነቲ ብዝሕቲ ልክዕ ከም ደቀም በቃ ከም ደቀ ንሪአን ዝኾነ ነገር ንኸይጎድለካ ንኸይትናፍቕ ካልእ ንኸይትዝክር ማለት ተኣላለያና ክትሓስቦ ሕጂ ብጣዕሚ ተዘረበሉ እዩ ትኽእልኒ ኢኻ በቃ ንዓተን መወሳኸበን ክብሪ ዝሰማዓ እየን
2: ሓደ ካብ ቀንዲ ዕላማታት ቤት ትምህርቲ ሰውራ ንናይ መጻኢ ሓረ ሃገር ዝኸውን ሞያን ፍልጠትን ዝዓጠቑ ዜካታት ምፍራይ እዩ በዚ ድማ ትውድብ ብዝያዳ ኣብ ትምህርቲ ከተክሩ ድርኺት ዝገብረሎም ዝነበረ እንተኾነ ኣባላት ቤት ትምህርቲ ሰውራ ኣካል ናይቲ ዝነበረ ብረታዊ ቓልሲ ንምዃን ብምሕላን ካብቲ መትከል ብምውፃእ ብረት ኣልዒሎም ክቃለስዮም ዝደልዩ ነይሮም
0: ኩልሃና እንታይ ኣለና ምስል እታ ቓልሲ ሳብ ገዛ ትርአካ ቦኸና ዲኻ ንተጋድልቲ ኮይኖም ሲ ዕጥቂ ትርኢ ብረት ትርኢ ምስጢራውነት ትርኢ መውጋእቲ ትርኢ ሓለፋታት ናይ ኩናት ጥልሓ ትርኢ ካልእ ሂወት የብልካ ኣነ ክምሃር ከለኹ ኣዝለ ወይ ቀዳማይ ግዜ ክፍሊ ክምሃር ከለኹ መጀመርያ ስንኩላን እዮም እቶም ውጋኣት ንዓይ ሓድሽ ቁስሊ እዩ ከዓ ንዓይ ቆልዓ እንተ ኮንካ ከት ከምኡ ክኾን እዩ ኢኻ ትብል ናቲ ክወስድ ኣለኒ እዛ ርኦም ዘለኹ ትክኦ ኣሎኒ ኢኻ ትብል ንስኻ ክፍልካ ክትምሃር እንዳጎበስካ ምስ መፀእኻ ስንኩላን መፂኦም ክምህርካ ከመይ ገሳ ዓቅም ካብዚ ገርመክስ ኣብ 77 መምህርና ዝነበረ ናይ ሰምሃር ውጋኣት እዮም ናይ ባፅዕ ናይ ሰሊና ዘለ ውጋኣት እዮም ካብኦም ከቲቶም ካባናስ እንደገናስ ኣብ ጉዕዞ ከለናስ ሰንኪሎም ዝረኸብና እዮም ሰባት ኣሎ እንታይ ትኸውን ሽዑ ስኻ ከም ሰብ ነዚኣ ደቐተለስ ነዝሃርም ነዝብፃየ ድሃር ምስ ክቆትሎ ኣለኒ ኢኻ ትብል ከም ኩሉ ተምሃራይ ማለት እዩ መሳትኻ ኸ ከባካ ሕጂ ትፍልል እንታይ እዩ ካባይ ቁርቢ ዕብይ ዝበለ ኣብ ሓይልታ እንድሕር ተወዚዑ ትትሕትኡ ዘሎ ሓርቕ ስለምንታይ እሱ ኸይዱ ካባይ ዳዓብ እዩ እሱ ጅግነት እንዳፈፀመ ኣነ ከመይ ገይረ ትብል ብከምዚኣ ሕጂ ሃገራውነት እንዳዓብት እንዳዓብት ኩሉካ ከዓ ትቀናና ሕጂ ናይ ገድሊ ሕብረተሰብ ናፅነት ከተምፅ እምበር ካልእ ዕላማ ድበሃል የለን ካልእ ትሪኦ ፀገማት ከዓ የለን ካልእ ትሪኦ መጋየፂ ነገር የለን ብረትካን ዕፉፍ ክፉፍካን ጋምባላኻን ጌርካ ከመይ ጌርካ ንፀላእ ትሓር ከመይ ጌርካ ኣብ ግንባር ጅግና ትኾን እዚኣ ጥራያ ነራ እዚ ከዓ ንሕና ቁርቢ ሰክፈና ብጥርፍ ስለ ዝኾነቲ ምንቅስቃስና እምበር ዝኾነ ሰብ ኤርትራዊ ትገብሮ እዩ ንታሪክ ናይ ሃገሩስ ክውፈደ ይደሊ ሰብ የለ ድሕሪኡ ዘለዎ ወለዶስ ኸይድ እንድዩ ግን ኣብኡ በፂሕካ እንታይ ትኾን ተምሃረ ኢልካ ውድብካ ጥርፍ ነገር ገይር ኢልካ ሃዲምካ ክትከይድ ዘይሕጋዊ ነገር ስለ ዝኾነ ይኸብደካ እምበር ርቲ ዝኾነ ዜጋ ትገብሮ እዩ ኣብዚ ነክልክና ሕጂ ዝኸይርድና ዓመት ሰዋ ክትከይድ መሊቓ ክንደይ ሰብ ከይድ ኣለ እንታይ እዙ ንሃገር ንምድሓን እዩ ድኸይድ ዘሎ ሓይልታት ድኸደ ክንደይ ሰብ ኣሎ ክተት ከይተባሃለ ክንደይ ሰብ ከቲቱ ወራር ምስ ተጀመረ ንሕና ዝምፅአና ኣይኮነ እታ ናሕና ፍለይቲ ትገብራ ጥርንፋት ተምሃሮ ብሕጋዊ መንገዲ እንዳተምሃርና ከለና ውፍይነት ክተርእ ምድላይካ ዝያዳ ትገብራ እሞከዓ ተምሃርና ኣለካ መፃ ወለዶ ከምዚ ኩሉ ግዜ ዝብልዎ ትምህርቲ ሃገር ዝሃንፅ ኩናት ጥራይ ኣይኮነን ስለዚ ንክልቲ ጣሚርና ክንከይድ ዝግባአና ግን ቁር ቀይድበትኽ ነራና
2: ከምዚ ክገለፅ ዝፀንሐ ቤት ትምህርቲ ሰውራ ሰረት ብዙሓት ጀጋኖ ከም ዝኾነ ብግንዛብ ኣይከብድን በዚ ሓሊፎም ክጋደሉ ከለዉ 14 ክሳብ 15 ዓመት ብምንባሮም ጥንቃቐ ዝነበሮ ኪደት ከም ዝነበሮም እዮም ገሊፆምልና እዚ ከዓ ኣብ ከባቢኦም ዝነብረ ሕብረተሰብ ይኹን ማዕሪኦም ዝዋግኡ ዝነበሩን ተጋደልትን ዝተፈለየ ጥንቃቐ የዘውትሮ ከም ዝነበሩ እዮም ገሊፆምልና ነቲ ክቱር ሃገራውነት ከንፀባርቑ ዝጓየዩ ኣባላት ትምህርቲ ሰውራ እውን ብትብዓት ዘተግብርዎ ዝነበሩ ዓወታት ቀሊል ኣይነበረን ስለዚ ዕድመ ገደብ ከይገበሩ ኣንጻር ጸላኢ ንምግጣም ውህደት ናይ ሕብረተሰብን ተጋደልትን ዓብ ኣስተዋጽኦ ከም ዝነበሮ ከይገለጹ ክሓልፉ ይመረጹን።

0: ቤት ትምህርቲ ሰውራ ብሓፈሻ ዘኺሮም ምትክላት ነይሮም እዩ። እንተኾነ ነብሲ ወከብ ሰብ ብፍሉይ ዘጋጠሞ ተዘክሮታት እውን ኣዝዩ ብዙሕ እዩ።
1: ዮሃንስ ኣብርሃ ጆን ሃውዮ ካ ዝበሃል ሰብ ነይሩ መታ ዓቤተ እዩ ቤት ትምህርቲ ሰውራ ብሓንሳኣቲና ቅሩብ ቅድመ ይኸውን እዩ ስድሪኡ እንዳ ህዝቢ እዮም ነይሮም ኣዝዩ በሊሕ ነይሩ ናይ ትምህርቲ ሰብ እዩ ንፉዕ ነይሩ እንጂ ኣነ ካብ ቤት ትምህርቲ ሰውራ 72 ምስ ወፃኹ እሱ ፀኒሕኒ ኣቐዲሙ ወፅኡ ፀኒሐ ድሓር ግን ኣብ 89 90 ብሓደ ኣህዱ ንኸውን ማለት እዩ ኣብ ሓደ መስርዕና ዛዛ ምኽንያት ክግበር ከዓ ብሓጋስ ወገን ንሕና ናይ ተሰላዊ ስራሓት ክሰርሑ ክንኣቱ ተኣዚዝና ማለት እዩ ገርመ ከምኣ ኣነ ጆን ግርማ ይወደቃኘው ሰለስትየና ቤቱም ሰራ ዝዓበና ኢና ካልእ ህታት ኣለዋ ኣባላት ኣለውና ኣብታ መወዳእታ ላስት ዝነበርና ግን ሰለስትየና ኣብታ ጫፍ ድፋዕ ኮፍ ኢልና ሰለስትየና ካብ ቤቱም ሰራ ኢና ሰለስትየና ነዴና ሓሓደ ኢና ኣምሓራ ንጎጥቂዕና እናተወታ ኮፍ ኢልና ዘለና ድሓርቲ ኣኻኺበን ኣምሓራ ዝሓጋዝ ርኢ ከየለኺ ብምሉእ እቲ ጎልጎል መሊአኖ እዳተኣኸኸባ ናባና ፅግዓ ኣህዱና ቁርብ ድሕሪ ኢላ ኣላ ኣብኡ ሓንሳ ፅንሕ ተባሂሎም ኣብ ፀኒሖም ኣነን ጆንን ክልተ ምድፋዕ ዓጅን እዚ ወደቃኛም ከዓ ኣብ ኣፍታ ናይ ሓለዋ ቦታ ኮይና ኣምሓራ ንመፅእ ኣለዋ እንዳለናዮም እናሕብሮም ኣለና ሕራይ ድሓ ንከታተል ኣለና እንዳበሉና ኩለን ደይበን ድሕሪ ደይበን ኣነን ጆን ናብታ ዝነበርና ክፍልና ከለና ወደቃኛ ብዛ ድሕሪና ኣሎ ኣምሓራይ መፅኡ ብዛ ዝክደ ኣለኽ እያ ክልቴና ከምዘይ ንትኩስ ኮይና ትምሓራይ ትኩስ ንሓና ንትኩስ ጆን ሽዑ ከይትስእስ ኸብለኒ ትምሓራይ ይቕልቀል ኣነ ቕልቀል ክቕልቀል ከለኹ ሱ ኣቱ ኣነ ቕልቀል ከለ ኣነ ኣቱ ከይትስእ ብለኒ ፅናሕ በዚ ኣኺደ ካርሚ ይብል በዚኣ ምስ ተጠውየ ካልእ ኣምሓራይ ፀኒሕ ንምሃር ኣነ ሕጂ ቡምባ ሒዝያ ነረ እታ ቡምባ ኣበይ ከም ዝርበኸ ኮነ ዝከለኒ ነው ዝነበረኻ ንዓይ ሃርመኒ ኣነ ኣብ ዶሚ ንህረም ጆን ከዓ ክሳብ ድሕረ ማለት እዩ ክልቴና ኣብ ሓንቲ ደቂቕ ኣይሰውቀ ነይሩ ወደቃኛ ወፃእ ናሕና ወደቃኛ ግርማ ይቃኛ ሓዚሉ የውፃእኒ ማለት እዩ ሓዚሉ የውፅእኒ ጆን ከዓ እቶም ካልኦት መፅኦም ሽዑ ረዲኦምና የውፅና ኩሎም ሽዑ እተን ኣምሓራ እውን ኣይቀፀላን ካብኡ መሊሶምን ኣነ ሽዑ ኣብ ዶሚ ስለዝተሃርምኩ ሽንታ ዓፂ ኣንዛ ክመውት ከ እዩ ተምላስ ጥራይ በ

0: ኣብዚ ንታሕቲ ግን ድፊእ ስለ ዘየለ ምሻንስ ኢና ክሸይኑ ብሎም ብየ ክሸይኑ ሽ ሓንቲ ንነቑጣ ኣብ ሓንቲ ቦታ ምስ በፅሓና እቲ ኣገር ሓኪምና ካታተር ትብለ ኤንፊጅን እዩ ካታተር ዝሓን ስኢኑ ኤንፊጅን ምስ ገበረለይ ክሸይኑ ይጅምር ክሸይኑ ምስ ጀመርኩ እቲ ድኻምን እቲ መውጋእትን ቃንሳ ዝገበረኒ ኩሉ እንታይ ኮነ ኣነ ድቀስ ንጆም ካ ኣብዚ ደቂሰሞ ክልቴና ማዕረ ማዕረ ነፀላ ገይሮም ናባዲ ድሓር ኣነ ተስአ ሽንተይ ምስ ወዳኹ ደኺ መገለመለ ትስእ ትበልኩ እታ ቀዳሚት ዝገበርኮ ንጆን ሪኦ እዮ ከይዱ ጆን ካብታ ቦታ ተዘንቀሳቀስ ነሮ ዮም ተስዎ ንዓይ ግን ከይቲ ትስእ ከውፃእካዮ ብዚኣ ክሃርመልካ ኢሉ እዩ ጆን ነሱ ጠፈወ ድሓር ክነገሩ ከሎ ሓንቲ ቃል ተዛሪቡ ንፅጋይ ሰላም በሉ ፅጋይ ኣድዩ ሓደ ወዳ ኣቦና ተጋዘልቲ እዮም ክልቲዮም እዮም ዳህዝቢ ነይራ ኣድዩ ንሓዋሩ ክልቴና ተፈላለዩ እቲ ዝኸበደ ሂወት ኣነ ኣብ ሂወተይ ክርስቶዕ ደይከል ነገር ናይ ዝወደሰ እዩ ኣዝዩ ከቢድ እዩ እንደይ ክዝክሮ ማለት ይኽእል ንምንታይ እንተዘኪርከዮ መሊስካ ክሳይ ኣጋጣሚ ግን ሓንቲ ፅብቕቲ ግርማይ ሕጂ ወደቃኞ መዘከርታ ወዱ ጆን ኢሉዎ ኣሎ ሓዛ ዓቤት ኣነ ንጆን ግን ኣብ ሳልሳይ ወለዶ እዮ ጆን ክብል ኣይከላኒ ምክንያቱ እቲ ጆን ከምዚ ዮሃንስ ኣብርሃሲ እንደ
1: እጂ እዚኣ እቶም ካባና ዘዛዕቢ በብእዋን እናተወዝዑ ካብ ሓወልዕ ተወዚዖም ከይዶም ካብ ሓወልዕ ተወዚዖም ምስ ከዱ ኩሉና ከምኡ ዓይነት ስምዒት ነይርና ዕድሜና ኣይኣኸለን ስለ ዝነበረ ግን ክሰዱና ይከኣሉን ድሓር ምህዳም መፂኡን እንዳ ተዕሊም ተሃድም ሒዞም መልሱካ ገለ ነይሩ ኣብ መወዳእታ በታ ኣብ ዕድሜና ዝነበረታ ተሓሳስባ ፍታሕ ክትከውን ትኽእል እያ ኢልና ሓሲብና ያ ሱዳን ኣቲና ሓደሽቲ ኮይና ዘይንምለስ ተባሂልና እጂ ኣነ ግርማይ ወደቃኘው ኣብቶም መፂፅ ሙኒር ሓሰን ስዒጅ ዓሊ በሽር ንበሃል ሽዱሽተ ሰብ ተማኺርና ንሱዳን ንኸይድ ኦልሞስት ሱዳን ኢና ዘለና ጀልሃንቲ ኢና ነርና ካብ ጀልሃንቲ ብዓይ ተርባ ጌርና ንመራፊት ናእቱ መራፊት ምስእተና በዓል ወዲ ባሻይ መስፍን ተሰውኡ ሕጂ ኣላይና ዝነበረ ምስ ገለ ተጋደልቲ ይመፁና የዛርቡና ንሕና በቃ ክንጋደል ኢና ንደሊ ክንምሃር ንድሕር ኮይና ቤት ምህርቲ ሰውራ ዘምልስ ምክንያት የብልና ንድሕር ተጋድሉና ኮንኩም ክንኣት ኢና ንድሕር ዘይተጋድሉና ኮንኩም ግን ኣይንደልን ኢና ገለ ንብሎም ለሚኖምና መቸም ተዛሪቦም ገለ መለ ሕራይ ከነጋድለኩም ኢና ኢሎምና ድሓር ተኮር በፂሕና ክንምለስ ስለነበረና ቤት ፅሕፈት ናይቶም ፖሊስ ተኮር ስለዝነበረ ተኮር ሒዞምና ከይዶም ተዛሪብና ተፀሓሒፍና እቶም ኣርባዕተ ንምለስ እቶም ክልተ እንታይ ከም ዝበልዎም ኣይንፈልጥን ካባና ተሪፎም ንእንዳሳበ ይኸዱ ደስ ኣይበለናን ምናልባት ኩልና ብሓባር ከድና ብሓባር ንሜዳ ክንኣቱ ስለዝነበረት ድሌትና ከምዚ ጠሎሙና ገርና ሓሲብናዮም ከምዚ ገለ ክንብሎም ደሊና ሓርቶም ቤት ፅሕፈት ካልእ ዝበሃል ኣይነበረን ኣብኣ ወሲዶም በታ ፍኒ ስራንሶም ተቐልቂሎም ንሕና ብታሕቲ ኮይና ፀሪፍናዮም ማለት እዩ ፃዕዳ ዕምበባ ገለ ኢልናዮም ንሕና ቀያሕቲ ዕምበባ ኢና ንብል ስለነበርና ንሕና ተመሊስና ንኣርባዕተና መብፅዖም ኣይተግበሩን ጠሊሞምና ንቤት ምህርቲ ውራእትዮምና ቤት ምህርቲ ውራእትዮምና ቅሩብ ፀኒሕና ሸውዓተ ሰብ ኮይና ሃዲምና ኣብታ ካልአይቲ ኣነ ሓረጎት ደበሳይ ቴድሮስ ግርማይ ዓሊ ዝበሃል ጀሽማ ቡኢ ዝክሮን ካልእ ዓብደላ ዓሊ ዝበሃል ነይሩ ዑስማን ጃዓሊ ኣድጉ ሱዳን ንብሎ ነይሩ ጀሽሙ እዩ ዝክሮን ሸውዓቴና ሃዲምና ኣብ ኣብታ ናይ ቀደም ቦታና በፂሕና ተኮር መፂና ኣጋጣሚ ኣቦይ ኣብ ዕረፍቲ ጀልሃንትና በደይ መፅኡ ስለነበረ ነቦይ ነጊሮሞ ገለ ተጋደልቲ ምስ ኣቦይ ኮይኖም ይመፁና የዛርቡና ንኣቢ ኣይከውኒ ንሕና ክንጋደል ኢና ንደሊ ቀደም ትምህርቲ ኢልና ስለዘይመፃና ዘጋድሉና እንተኮይኖም ኣርሓባ እንተዘየሎ በዚኣ ገርና ክንጠፊ ኢና ንብሎም ኣበይ ክጠፍኡ ንጠፊኢና ኣዚኣ ንሕና ዘጋድሉና ይንስእኒ ኢና ንብሎም ሽዑ ጀብሃ ነራ ተጋድል ኣብ ጀብሃዋላ ንኸይድ ዝብል ስምዒት ነይሩና ምግዳል ጥራይ ስለነበረ ድሌትና ግን ኣርእስና ኣይኮነን ኣብ ጀማ ባሃት ገለ ስሚልካ መፋርሒ እምበር ድሌትና እውን ኣይኮነን ነይሩ ኣብ መወዳእታ ተሰሚዕና ካላስ ከነጋድለኩም ኢና ምስ በሉና ቅድሚ ሕጂ ጠሊምኩምና ይኹም እንታይ መረጋገፅ ኣለና ንብሎም ነቶም ፖሊስ

0: ነጊሮሞ እቶም ፖሊስ ወረቐት ፅሒፎም ኤርትራውያን እዮም ዝበዝሑ እቶም ፖሊስ ከም ዝርዳእኒ ሕጂ ወረቐት ፅሒፎም ይኹና ይኹን ኣፈሪሞምና ናዕና ፈሪሞም ምምናዓእቶም ተሰሚዕና ንመራፊት እትዮምና ኣብቲ ገራጃ ኣብኡ ኣቐኒዮም ሻዕውን ኣይደለዩን ንቤት ትምህርቲ ወራ መሊሶምና ኣርባዕተ መዓልቲ ኣብ ሓንቲ ቤት ትምህርቲ ዓፅዮምና ኣርባዕተ መዓልቲ ምስ ገበርና በብሓደ ፀዊዖም ትምሃር ዲኻይ ትምሃር ኣይምሃርኒ ሸውዓተን ኣጋጣሚ ሓንቲ ዓይነት መልሲ መሊስና ከባቢ ፍርቂ ለይቲ ሰለስተ ድዮም ኣርባዕተ ኣባላት መፅኦም ሒዞምና ተበጊሶም ኣብ ግሄተብ ሓዲርና ካብ ግሄተብ ንግሆ ጥሩቕሩቕ ወሲዶምና ኣብታ እግሪ ጥሩቕሩቕ ቆሪስና ምስ ደቀሱ ምትእማን ስለዝሰኣና ዝደቀሱ ሶም ካብ መተራእሶም ነታ ጃኬት ናይ ሃይሎ መብራህቱ ስሒብና ነታ ደብዳቤን ቢብናያ ናብ ክልተ ዓሊም ዓራ ክትብል ፀኒሓ ቀሲልና ተተሓሒዝና ኣብ ካልኣይ መዓልትና እዚ ሳልሳይ መዓልትና ንዓራ ክተዓሊም እትምና ተዓሊምና ኣብ ዓራ ክተዓሊመ ማለት እያ ሸውዓተና ብ ዓራ ክተዓሊምና ንኣሹ ስለነበርና ሸውዓተና ኣብ ክፍልታት ኢና ንምደብ ኣነ ምልክት ተመዲበ እቶም ካልኦት ኤምዳድ ኢደ ስራሓት ህንፃ ገለ ከምኡ ኢሎም ከምኡ ፋሕ ተባሂልና ድሓር ሕጃ ኣነ ኣለኹ ሓደ ጎታ ኣሎ ምስቶም ካልኦት ኣጋጣሚ ተራኺበ ይፈልጥኒ ዕስማን ጃዓለ 82 ተሰው እዩ ዓብደላ እውን ተሰው እዩ እንተዘይ ተጋግየ ናይቶም ካልኦት ብዙሕ ዳሃ የብለይን ከምዚ ኢልና ተጋዘልቲ ኮይና ማለት እዩ ኣነታ ተጋዘላይ ኮይነ ታዕሊም ውዳ ኣቢለ ዝተመደብ ኩላ ክፍሊ ምልክት እያ ኣብኣ ምፅእ ምስ በልኩ ኣቦይ ወላድ እየካ ኣብኣ ኣባሊ ኣብኣ ፀኒሕኒ ኣብኣ ከም ዘሎ ከዓ ፈልጥ ነይረ ሕጂ ኩላታ ናይ ታዕሊም ግዜ 4 ወርሒ ድያ 5 ወርሒ ዝወሰደትልና ከይተራኸብና ኢና ወዲእነ ምስ መፃእኩ ብደይድልየቱ ስለ ዝመፃእኩ ሰላም ኣይተባሃልና ሰላም ከይተባሃልና ገለ ዋርሒ ፀኒሕና ማለት እዩ ኣዋርሒ ፀኒሕና ዝሓር በብቕዱብ ርጫ የለን ሰላም ክብለኒ ጀሚሩ ሰላም ዝተባሃልና ካብ ዝዓበየ ፀገመይ ኣብ ምፅዋዕ ነይሩ ኣነ ነፍሰይ ተጋዘላይ ኮይነ ሕጂ ተዓሊመ ተመዲበ ምልክት ተማሂረ ምልክት ኮይነ ሰራሕ ኣለኹ ሱቀ ተጋዘላይ እዩ ሱቃ ናይ እንዳ ፅገና ተጋዘላይ እዩ ኣብ ምፅዋዕ ምርዳእሲኢና ኣቦይ ዓንሰባ ይሳጉኡ ዓንሰባ ከይትብለኒ ንብለኒ ንዓይ እንታይ ዳ ክብለካ ከምታ ናይ ቀደምካ ንሕጂ ተጋዛላይ ኮይነ ከም ኣክብለካ ይክእልኒ ከም ኣንተ ዘይኮይኑ ከይፅዋዕኒ መሪራትኒ ሕጂ ሰብ ክፈልጥካ እዩ ዘለና ግን ዝኾነ ነዊሓ ምስ ነውሑት ኣብ ሓንቲ ኣኼባ ኣነ ነቒፈ እዮ ነቐፌታ ኣላትኒ ለኒመን ንብፃይ ዓንሰባ እንታይ ምስ በለ በቃ ኣነ ተጋዛላይ እየ ወይ ከም ሰበይ ዓንሰባ ክብል ይፍቀደለ ወይ ከዓ ኣነ ቦታ ክቅይር ኣለኒ እምበር ኣነ ብዛዓድመ እዚኣ ሕጂ ተጋዛላይ ኮይነ በታ ቀደም ዝፅውዖ ነበርከ ዮ ኣቦይ ክብል ኣይክእልኒ ባባ ክብል ኣይክእልኒ ኣይትጥዕምን እያ ገለ ኢለ ተዛሪበ ያ ዓንሰባ ምስ በለዎ ዝኹም ዝበሃል ነገር የለን ከም ቀደሙ ፅውዕ ኢሉ ዝርቕ ኢሉስ ከይፀዋዕ ኮ ነዊሕ እዋን ተጓዒዝና ሕጂ ነዚኣ ምስ በለጡ እትኦም ከዓ እንታይ ገብሩ ትም ኢሎም ፀኒሖም ነዊሕ ምስ ከደ ንዓባ ነቦካ ከም ዝበሎ ብሉኒ ክፅውዕ ይክእልኒ ሽ ኢለ ይርክቦ ክስተ ፅዋዓካ ኣሎብሎ ብከምዚ ሓሊፍናያ ዝሓርሻድሻይ ወራር ውድእ ምስ በለ ኣጋጣሚ ዕረፍቲ ተፈቂድሉ ሒዝኒ ንዓራርብ ከድና ነበደይ ነደይ ፀገመይ ነጊርያ ደያራ ድኣትና ዓንሰባ ክብሉ ተፈቂድለየ ማለት እዩ ደፉ ዓንሰባ በልካ ኢላቶ ከምዚ ቀፂልና ብከምዚ ኣብዛኣትኢና ንብለክ
1: ኣባል ቤት ትምህርቲ ሰውራ ምዃን ፍሉይ ሃገራውነትን ትብዓትን ለቢስካ ስለ ሃገር ምሕላፍ ዘስተምር ግብራዊ ቤት ትምህርቲ ከም ዝኾነ እዮም ኣዕሊሎምና ሕጂ ድሕሪ 50 ዓመት ክዝከር ንከሎ እውን ምስ ፍሉይነት ጠብላሕቶ እዩ
2: ቤት ሰ በቶም ኣለይቲ ንድሕር እንዲና ክንጅምር ሰለስተና ኢና ኣለይትና ተምሃሮና እቲ ባይታና ቲ ትሕዝቶና ሓንቲ ስድራ ኢና ካብ ሓንቲ ደ ከምዚ ለዋሃደ ተሓቕፈካ ገዛ እዩ ካብቲ ዝገርመካ ቤት ምሰራ ሲ ክሳብ ክንደ በላሕቲ ቶም ዘጋዘልትና ብጣዕሚ ዝገርመ በብዕድሜና ብብደረጃ ትምህርትና እዮም ንሰርዑና ክድቅስ ከለካ በብዕድሜኻ ኣነ ሕጂ ዋላ ኣብዚ ብናፅነት መፅኦ ክሪኦ ከለኹ ሓደ ህፃን ምስ ዓበይቲ ሰባት መንስያት ኣይተኣስሮን ኢኻ ስምንቲ ኣስሮ ምስቶም ትሕቲ ዕድሜካ ተኣስሮ ቤት ምሰሮ ከምኡ ነይሩ ምእሳር ዘይኮነስ እቲ ኣተዓባብያ ሕጂ እንዳ ኬርያ እንዳ ኣበባ እንዳ ዛይድ እንዳ ሓረጉ እንዳ ዓበኻ ንፊተወራሪ እንዳልካካ ትኽእል ከምዚ ገይሩ ካኣልየካ ድኽእል ገድልሲ ከመይ ገይሩ ፍጠር ክንክን ኣብቲ ዝነበረ ሕማም ኣይነበረና ክንደይ ሸሓት ሰብ ኣለኻ ገበን ኣይነበረን ክንዳሽ ሓሰብ ኣለኻ ተነፅሎ ድበሃል የለን ንሓደ ኣድልዎ ትገብረሉ ሰብ የለን ኩሉ ሰብ ማዕር እዩ ክዳና ናይ ኩላህና እዩ ኣብዚ እከል ሓንቲ ትበካ ሒዝካያ ትኸይድ እዚኣ ትክዳን ናይ ኩስያ ናይ ኩሶ ድበሃል የለን ኣብ ራሕባ ኢና ንበልዕ ሸሓኒ ኢኻ ትበልዕ እዚ ሕማቕ ይባላልዑ እዚ ክገለ ድበሃል ነገር የለን ማዕር ኢኻ ንቕሓትካ ከዓ ማዕር እዩ ድስጉም ከምዚ ሓላፍ ዘላፍ ንክሶ ከምዚ ገለ ዝበሃል የለን ንቕፌታ ውስጢ ኣሰራርዓ ለካ ማዕር ኢኻ ትናባባር ስፖርታዊ ንጥፈታትካ ከምኡ ደረጃ ትምህርቲ ብደረጃ ካውላ ትኾነ ኣብ ኩሉ ማሕበራዊ ሂወት ግን ከም ሓደ ሰብ ብሓንቲ ፊዝካ ኢኻ ትንቀሳቀስ ኣስባይ ከይተሸገርና ብፅቡቕ ጥራይ እንዳተነፋፈቕና ክሳብ ሕጅ ኣለና ከይተረሳሳዕና መን ይኹም ገይርዎ ኣዴኻ ይኹም ትገብለልካ ካብ ኣደ ተኣላለያ እንድሕር ጀሚሩ ህፃ እንታይ ይኸውን ፅቡቕ ዓብ ኣዴኻ ይ ከዓ ንትምስል ኣዴና ያዛ ቤት ትምህርቲ እያ ብሙሉእ ተጋዳላይ ካ ንዓና ከመደን ኣቦን ኮይኑ ይሓብሒብና ብኣና ደይደንገፀ የለን ምዕባለ ክሪዮ ካብ ግንባር ሲ ንዓና እዮም ድመፁ ነይሮም ተሰሪዖም እቶም ኣባላትና ቶም ነቲ ደርፊ ድክእሉ ነቲ ንኣሽ ትብሎም ተሰሪዖም ክቕበልዎም ከሉ ቀሊል ነገር ኣይነበረን ሕጂ ስርቂ ሓሶት ምጥፍፋ ምዝምሃው ገሎም እዚኦም ነብሩ እዮም ኣብቲ ቤት ምስባር ከም ስርዓት ኢኻ ብዛዕባ እዚኦም ትምሃር ናይ በዕለ ገፀርፊ ድበሃል የለ ነባራ መን ይኹም ገይርዎ ኣዴኻ ኣዴኻ መን እያ ቤት ምስባር ህዝባዊ ግንባር እዚ ይኹም ገይርዎ ስቕ ኢሉ ድመፀ ነገር ከ ሕጅራ እዮም ኩላህናኸ ወይ ኣብ ኩናት ትጠፍእ ወይ ኣብ ስራሕ ኣለኻ ወይ ከዓ ነንሕድሕዝካ ተመዓዒትካ ኣብ ደረጃ ትበፅሕ እዚ ክብለካ ሕጂ ዲሃዶም የለውን ዘይፈርሑ የለውን ገል ኣይብለክን እየ ግን ክንደይ ካ ምኢት እቲ ዝበዝሐ ሰብ ብጅግን ነጠፍ እዩ እቲ ዝበዝሐ ሰብ ታሪክ ሰሪሑ እዩ ኣብ ጎኒ መን ኣብ ጎኒ ተጋደልቲ ኮይኑ ከምቶም ዓበይቲ ስርሑ ሰሪሑ ናፅነት መፅ ካብቲ ደኩርዓ ናና ሕጂ ናፅነት መምፁ እዩ ኩርዓካ እዩ ግን ኣብ ዝኾነ ዜናዊ ንጥፈታትካ ድዩ ኣብ ዝኾነ ክትሪኦ ከለኻስ ተጋዳላይ ህዝባዊ ግንባር ክትብል ከለካ ናፅነት ደምፂ ሰብ ክትብል ከለኻስ እንታይ ክብረት ስማዕካ ከም ዕድሜና ኳ ዕድሜና ኣይኮነን ግን ምስቶም ዓበይት ተሰሪሕካ ቀያ ተሰሪሕካ ሰብ ኢኻ እስዩ ከዓ ሰብ ድገብረካ ቤት ምስበራ ንዓና ሕጂ ኩሉ እዩ ሓርበኝነት ምሂርና ፃዕሪ ምሂርና ሰሪሕካ ከም ድብላዕ ምሂርና ሓልዮት ፍቕሪ ደይከኣል ነገርካ ድበሃል የለና እዚ ቤት ምስበራ ኣነ ከም ወላዲና እዩ ወላዲ ድገብሮ ኢና ገርና ወላዲ ድገብሮ ኩሉ ጌራ ሃለና እያ ክብል ይደሊ መቸም ሓምሳ ዓመት ብዙሕ ኣብ ውልቀ ሰብ እንታይ ያ ገይረ ኣብ ምንታይ ምንታይ ተሳቲፈ ኢኻ ትብል ኣነ ደሐጉሰኒ እዚ ምበል ሓምሳ ዓመት ብዝለዓለ ደረጃ ንኩሉ ኣብ ዝኾነ ይኹን ዓለም ዘሎ ዘኪርዎ ምብዓሉ ኣነ ነቲ መንግስቲ ይመስክሮ ነቲ ብሉእ ተምሃራይ ከዓ እንኳ ሓጎሰካ ብሉ ልዕሎም ዝኾነ ይኹን ግን እዞም ኩሎም ሂወቶም ከፍ ኢሎም ስንክልና ሒዞም ረብሪብና ከይበሉ ዓሰርተ ግዜ እንዳተወግቡ ኣብዛ ደረጃ እዚኣ ደብፅሑና ምስጋና ንባዕልና ዋላ ተሰንከልና ልዕሊና ግን ሓንቲ ከይረኣዩ ፅቡቅ ከይረኣዩ ምጀካ እዛ ሂወቶም እንዳኸፈሉ ንዓይ ደምሃሮ ንሰባት ነዚ ቤት ትምህርቲ ኣብዛ ደረጃ እዚኣ ደብፅሕዎ እቲ ዝለዓለ ምስጋና ይቅርብ ንዕኦም ድወለዱ ንዕኦም ድዕበዩ ከዓ ምስጋንኩ ስለዚ ኩሉ ሕብረተሰብ ክትብል ትክእል ንዓና ደይኣለይና ሰብ የለን ንዓና ደይ ሓገዘና ሰብ ንሕና ደይተሳተፍናዮ ቦታ የለን ንኩሉ ህዝቢ ኢኻ ክተመስግን ንኩሉ ሰብ ኢኻ ክተመስግን ግን በቃ ሓበ ንሰማዕ እዩ ኩሉ ሰብ ነቲ ኩሉ ተምሃራይ ከዓ ኣብ ዝለዕለ ደረጃ ናይ ስራሕ ክነጥፍ ነብሱ ክኣሊ ካብ ዝኾነ ሕማቕ ነገራት ክድሕን ብፍላይ ከዓ ንሃገራዊ ግቡእ ዘምልከት ከዓ ብትብዓት ክሰርሕ ከም ቀደም ኸ እልምና

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣለና። ካብዚ ብመቐፃል ቀርናልኩም ዘለና ትሕዝቶ ብምክንያት 50 ዓመት ምምስራት ቤት ትምህርቲ ሰውራ ንገለ ንጥፈታት ብስእሊ ናባኹም ከነንፀባርቆ ፈቲና ኣለና። በዚ ኣጋጣሚ ንኩሎም ንስእሊ ዝሰነዱን ዝዓቀቡን ከምኡውን ንጨንፈር ስእሊ ሚኒስትር ዜና ኣዚና ነመስግን። ንምሉእ ትሕዝቶኣ ናብታ መደብ ከስግረኩም እየ። ደጊመ ንምክታልኩም ብክብሪ ይዕድም።

ሶላናስ መላሽ ኣብ 221 ያ ብዓውድ ሕጊ ተመሪቓ። ኣብዚ ግዜ እዚ ድማ ከም ተሓጋጋዜት ዳኛ ኣብ ዞባዊ ቤት ፍርዲ ተዓይላ። ተምሃሮ ኮሌጃት ኣብ ምዝዛም ናይ ትምህርቶም መፅናዕታዊ ፅሑፍ ክቕርቡ ይሕተት እዮም። ሶልያና እምበኣር መዛዘሚ መፅናዕታዊ ፅሑፋ ክኸውን ዝሓሬቶ ኣርእስቲ ሃገራውያን ሕላገታት ኤርትራ እዩ። ኤርትራን ናሽናል ሲምቦልስ ደ ሌጋል ስታንዳርዳይዜሽን ኤንድ ሪኮግኒሽን ብዝብል ኣርእስቲ እዚ ብጥርኑፍ ንባንዴራ ኣርማ ባጤራ ሃገራዊ መዝሙር ዘጠቓልል እዩ። ሶልያና መበገሲ ፅሑፋ ኣብ ጋዜጣ ሓዳስ ኤርትራ ዝረኸበቶ ንባንዴራ ክገልፅ ዝፈተነ ግጉይ ፅሑፍ እዩ ነይሩ። በዚ ድማ ባንዴራ ኤርትራ ክወሃባ ዝግብኦ ክብሪ፣ ርዝነትን ኣቀማምጣን ካልእን ብዓይኒ ሕጊ ኤርትራ እንታይ ይመስል ክትፍትሽ እያ ተበጊሳ። ነዛ ፅሕፍቲ ኣብ ምድላው ገለ ብድሆታት ሓሊፋ እያ። እኩብ ሓበሬታ ብዘይምንባሩ በዕለ ኣኪባ ክተፃፍፍ ነይርዋ። ለበዳ ኮሮና ቫይረስ ዘስዓቦ መውሻብ እውን ክውስኾ ኣለኒ ካብ ዝበለቶ ዛዕባ ክትተርፍ ገዲድዋ እዩ። በዚ ኮይኑ በቲ ግዳ ምስ ሕፅረታታ በታ ዝሓሰበታ ዕላማ ክትውድያ ክኢላ። ዕላማ መፅናዕታዊ ፅሑፋ ድማ እተን ዘለዋ ሃገራውያን ሕላገታት ኣፍልጦ ሂብካ ንዕኡ ዘገልግል ሕጊ ነዲፍካ ዝግበር ዘሎ ጌጋታት ንምውጋድ እዩ። ናይ ሎሚ ዛዕባና ጌርናዮ ዘለና ግዳ ሃገራዊ ባንዴራ እዩ ክኸውን። ሃገራውያን ሕላገታት ክበሃሉ ከለዉ ንሓንቲ ሃገር ኣብ ዓለም ለኻዊ ደረጃታት ዝውክልዋ መለለያ እዮም። ብሙዚቃ ዝተሰነየ ሃገራዊ መዝሙር፣ ኣብ ዓለባ ዝተነድፈ ብሕብርታት ዝወቀበ ባንዴራ፣ ኣርማ፣ ባጤራ ከም ሕላገት ሓንቲ ሃገር ኢልና ክንጠቕሶም ንኽእል። መግለፂ ርዝነትን ደረጃ ነቲ ሃገር ኮይኖም ድማ የገልግሉ። ብዘይካዚ ታሪኽን ኣመፃፅኣን ሓንቲ ሃገር እውን ይገልፁ። ዝና፣ ክብሪ፣ ባህሊ፣ መንነትን ኣመፃፅኣን እቲ ህዝቢ እውን ዝውክል እዮም። ንኣብነት ኣብ ኤርትራ ባንዴራ፣ ሃገራዊ መዝሙር፣ ኣርማ ተዓዚብካ ዝተሓልፈ መሪርን ነዊሕን ቃልሲ ናፅነት ምፍላጥ ይከኣል። እዚ ስለ ዝኾነ እምበኣር ግቡእ ኣጠቓቐማዞም ሃገራውያን ሓላገታት ዝያዳ ማንም ኣገዳሲ ይኸውን።

0: ኣብ ታሪክ ዓለም እታ ነፈለማ ግዜ ባንዴራ ኣብ ዘንጊ ዘንበልበለት ሃገር ሃገረ ዴንማርክ እያ ኣብ 1478። ባንዴራ ካብ ግዜ ናብ ግዜ ምስ ዝመፅ መራሒ ወይ ካልኦት ደቋሒታት ኣብ ሕብሪ ፍልልያት ክግበር ይከኣል። እዛ ሎሚ ንሃገርና ኤርትራ ወኪላ ኣብ ዝተፈላለየ ዓለምለኻ እውን ሃገራውን መድረኻት ተንበልብል ዘላ ብ4 ሕብርታት ዘጌጠት ባንዴራ ኣብ ግዜ መግዛእታዊ ስርዓታት ኣብ ብረታዊ ቓልትን ድሕርናፅነትን ምቅያራት ተገይሩላ እዩ።
1: ኣረ ብጠቕላልኡ ናይቲ ሃገራዊ ናሕላገት ሓንቲ ክጠቕሳ ዝደሊ ነገር ባንዴራ ጥራይ ዘይኮነ ኣርማ፣ ሃገራዊ መዝሙር፣ ማሕተም፣ ባጤራ ወዘተ ኣብኡ ክንብሓንሳብ ከዓ ሕቁፍ ዝኽእል እዩ። ተዘዳለኹም ብዛዕተው ፅሑፉ ንኩለተን ጠርኒፈ ክገልፅ የፈቲነ ነይረ። እቲ ዝዓበየ ክፋል ግን ባንዴራ እዩ ተዋሂቡ ነይሩ። ምክንያቱ ስ እውን ዝዓበየ ብፅናዕቲ ዘድልዮ ስለ ዝነበረ ማለት እዩ። ኣብ ባንዴራ እንተ መፂና ከዓኒ እቲ ናታ መፃፃ ወይ ከዓ እናታ ታሪክ ካብ መግዛእቲ ጠልያን እዩ ዝጅምር። ኣብ ግዜ መግዛእቲ ጠልያን ኣብ ዝነበረትሉ ግዜ ንክልጤን ሃገራት ዝውክል ሓደ ባንዴራ እዩ ነይሩ። ኣብቲ ባንዴራ ሕጂ ናይ ሓደ ቀይ ሓንበሳ ስእሊ ኣብ ኣፍ ልቡ ድማ ኮኸብ ዝተወቀጠ ነይሩ ማለት እዩ። ኣብ ትሕቲኡ ከዓኒ ከም ማዕበላውያን ሕንፃጣት ብፃዕዳን ሰሚያ እውን ዝቆመ ሕብሪ ዝነበራ ባንዴራ ነይራ ማለት እዩ። ብድሕሪኡ መግዛእቲ ጠልያን ምስ ኣቋረፀ ብድሕሪኡ ብሪጣንያ ምስ መፁ ድማ ንሳቶም ኣብ ዝነበሩሉ ግዜ ብዙሕ ምቀያራት ኣይነበረን። ጥራይ ክሳብ ናብ ግዜ ፌደሬሽን ኣብ 1952 ክሳብ ዝበፅሕ በቲ ናቶም ባንዴራ ይጥቀሙ ነይሮም። ግዜ ፌደሬሽን ምስ ኮነ ድማ እታ ኩላህና ኣብ ዝኾነ ቪድዮታት ንሪኣ ሰብያ ውሃ ሰብያዊ ሕብሪ ዘለዋ ባንዴራ ኣውልዕካ ቀጠልያ ሕብሪ ዘለዋ ባንዴራ ሳመፅያ ማለት እዩ። ክሳብ ፌደሬሽን ዝፈረስ ድማ ን10 ዓመታት ዝኣክል እዛ ባንዴራ እዚያ ነይራ። ድሕሪኡ ግዜ ሃይለስላሴ ምስ ኮነ ድማ ናይ ኢትዮጵያ ባንዴራ ጥቀም ነይሩ ማለት እዩ። እታ ናይ ኢትዮጵያ ባንዴራ ግን ከም ናይቲ ስርዓት ባንዴራ እምበር ህዝቢ ኤርትራ ኣብ ቃልሲ ኣትዩ ሜዳ ኮይኑ ይቃለ ስለ ዝነበረ እቲ ኣብ ትሽዑ ሰዓታት ዝነበረ ህዝባዊ ግንባር ድማ ናብቲ ባንዴራ ክገብር ስለ ዝደለየ እታ ባንዴራ ድማ ክሳብዛ ሕጂ ሰዓት ንሪኣ ባንዴራ እታ ብምዛ ናይ ሕጂ ባንዴራ እትመሳሰል ቀጠልያ፣ ቀይሕ፣ ሰማያዊ ስሉስ ኩማዕ ቅርፂ ዘለዎን ሕብሪ ኮይነን ኣብ ማእከል ድማ ብጫ ኮኸብ ኣላታ ማለት እዩ። እዚኣ ድማ ክሳብ ግዜ ናፅነት እዛ ባንዴራ እዚኣ ንጥቀም ነርና። ድሕሪ ግዜ ናፅነት ከዓኒ እዛ ብዛሕ ሰዓት ንጥቀምላ ዘላ ባንዴራ ከምኡ ንሳውን ቀጠልያ፣ ቀይሕ፣ ሰማያዊ ኮይኑ ስሉስ ኩምዓብ ቅርፂ ዘለዎ ሕብሪ ዘለዋ ባንዴራ ኮይና ኣብ ማእከል ግን ኣብ ክንዲታ ብጫ ኮኸብ እታ ብግዜ ፌደሬሽን ዝነበረት ኣውሊዕ ትመስል ማለት እዩ። ብልክ ቀላ ንሳ ኣይትኹን እሳ ኣብ ማእከል ኣብቲ ቀይሕ ሕብሪ ዘለዎ ስሉስ ኩምዓ ተቐሚጣ በሰዓት እዚያ ድማ ንዓ ንጥቀም ኣለና ማለት እዩ።
0: ኣብ ሓንቲ ሃገር ንኣካይዳን ስርዓትን እቲ ህዝቢ ዝቆፃፀርን ክግበሩ ዝግብኦም ግቡኣትን ሕጋጋትን ኣለው። ነዞም ዝተጠቕሱ ሃገራውያን ሕላጋታት ዝከላኸል ክወሃቦም ዝግብኦ ክብሪ ከመይን ኣበይን ክትግበር ይግብኦ ዝብል ኣንቀጻት ኣሎ። ኣብ ባንዴራ ምስ ንመፅእ ከ ክወሃባ ዝግብኦ ክብሪ፣ ከተንበልብለሉ ዝግብኣ ቦታታት፣ ውሱን ዓቐንን ካልእን ዝቐየድ ሕጊ ይህሉ ዶ ይኸውን?
1: ሕጊ የብልናን ክንብል ኣይንኽእልን ኢና ኣለና ኢልና እውን ክንዛረብ ኣይንኽእልና። ምክንያቱ ነቲ ዘሎ ፀገማት ዝፈትሕ ሕጋጋት ሙሉእ ብምሉእ ዝፈትሕ ሕጋጋት የብልናን። ካብተን ዘለዋና ግን ተቐዳሚቲ ክብሪ ንዘይምሃብ ንባንዴራ ንዑ ብኸመይ ጌርካ ትቆፅዖ ኣብ መስተዳደሪ ገበናዊ ሕጊ ኤርትራ 257 ኣሎ ማለት እዩ። ክብሪ ንዘይሃበ፣ ንዝፀረፈ፣ ንዝቐደደ፣ ንዘቃፀለ ካብ 3 ወርሒ ዘይውሕድ ማእሰርቲ ወይ ከዓ ብገንዘብ ቅፅዓዮ ይብል ማለት እዩ። ተወሳኺ ኣብ ኣዋጅ 37 ናይ 1993 ድማ ባንዴራ ሕብራ ቀይሕ፣ ብጫ፣ ሰማያዊ፣ ቀጠልያ ክኸውን ከም ዘለዎ፣ ኣርማና ገመል ክትከውን ከም ዘለዎ፣ ሃገራዊ መዝሙር ካ ኤርትራ ኤርትራ ትብል ምዃና ኣብ ዓንቀፅ 10 ይጠቅስ እዩ። ድሕሪኡ ድማ ኣብ ሕጋዊ ምልክታ 33 ናይ 1997 ድማ ኣብዚ ኣብቲ ተጠቂሱ ዘሎ ኣዋጅ ናይ ኤርትራ ትካል ደረጃታት ስልጣን ዝህብ ኣዋጅ ኮይኑ እቲ ትካል እቲ ከመይ ገይሩ ንባንዴራ ካብ መጀመርቱ ክሳብ መወዳእቱ ደረጃ ክብፅሓ ከም ዘለዎ ኣብቲ ሕጋዊ ምልክታ ተሰፊሩ ይርከብ ማለት እዩ። እታ ሕጋዊ ምልክታ ኣስታትሷን ሓደ ንገፅ ዘለዋ ኮይና ሕብራ ከመይ ክኸውን ኣለዎ እቲ

0: ናታ ቅርፂ ከመይ ክኸውን ኣለዎ፣ እቲ ናታ ዓቐን ክንምንታይ ክኸውን ኣለዎ፣ ኣበይ ቦታታት ክትስቀል ኣለዋ። ከምኡውን እታ ባንዴራ ናይ ኤርትራ ትበሃል ኣይነት እያ እውን ንክደስ ዝፈትዩን እዩ። እታ ተዳልወት ሰነድ ግን ንባዕላዊ ብዙሕ ፀገማት ኣለዋ። ምክንያቱ ኣብ 1993 ናብ ዩኤን ሕብራት ሃገራት ተሰቕለት ባንዴራ ምናልባት ንዝክራ ንኸውን ኣብ 1995 ከም ባንዴራ ንጥቀመላ ዘና ባንዴራ ግን እዛ ተሰቕለት ባንዴራ ኣይኮነትን። ኣብ ናይ ዓቕን ምልዋጥ ተገይሩ ማለት እዩ። ትረሾ 2-3 ዝነበረ ናብ 1-2 ተቐይሩ። ከምኡ ውን እታ ኣብ ውሽጢ ዘላ ኣኽሊል እውን ተቐይረ እያ። እዚ ስለ ዝተቐይረ ድማ እዛ ንጥቀመላ ዘና ሕጋዊ ምልክታ ክንጥቀመላ ኣለና ድዩ ዝብል ሕቶ ከይመፅ ማለት እዩ። ስለ ዝተለወጠት እቲ ኩሉ ዘለዊ ነጥብታት ክጥቀም ኣለዎ ድዩ ወላስ ክቕይር ኣለዎ? እዚን ካልእን እዩ ከዓ ነቲ ቀንዲ ናይቲ ስልጣን ተዋሂብዎ ዘሎ ኣካል ንክቕይሮ ወይ እውን ተተቐይሩ ከዓ ንኸመሓይሾ ኣለዎ ዘብል ማለት እዩ። ብተወሳኺ ካብዘን ተጠቕሳ ሕግታት ወፃኢ የብልናን እዚዩ ከዓ ንዓይ እኹል ሕጊ የብልናን ኢሉ ነቲ ሓደ ኣዋጅ ንክእወጅ ወይ እውን ንክፀሓፍ ዝደረኸኒ
1: በብ ወገና ኣብ ከባቢና እንዕዘቦ ኣሰቐቐላ ዘንግ ባንዴራ ኣሎ። ካብዚ ሓሊፉ ኣብ ገለ ዝፈሰመ ሕብሪ ባንዴራ፣ ኣብ ገለ ዳርጋ ክሳብ ፍርቂ ዝተጨርመ ባንዴራ፣ ካብቲ ንቡር ንላዕሊ ድሙቕ ወይ ሓሳስ ሕብርታት ንዕዘብ ኢና። ኣብ ዓቐን ሕብርታት ባንዴራ ኤርትራ ዝኾነ ለውጢ ምስ ዝግበር ሙሉእ ብምሉእ እቲ እትህቦ ትርጉምን ክብርን ይቕየራሎ ማለት እዩ። ባንዴራ ካብ ጥቕሚ ወፃኢ ምስ እትኸውን ብግቡእ ኣገባብ ክትውገድ ከም ዘለዋ ማንም ዝስሕቶ ሓቂ ኣይኮነን። እቲ ምንታይ ተራ ጨርቂ ስለ ዘይኮነት
0: ሕጂ እቲ ቀንዲ መበገስን ናይ ዘመፅናት ኣብፃፍ ክምቲ ቀዲመ ዝጠቐስኩ ሓደ ሽግር ተረኺቡ ሽግር ካ እንታይ በጠቃቅማ ጉጉይ ኣጠቃቅማ ክመፅእ ጀሚሩ። ሕጂ እቲ ጉጉይ ኣጠቃቅማ ንብሎ ዘለና ምስ ምንታይ ወዳዲርና ጉጉይ ንብሎ ኣለና? ምስቲ ዘለና ሕጊና ጉጉይ ንብሎ ዘለና? ከምኡ ውን ምስቲ ዓለም ለኻዊ ስርዓት እትዝጥቀመሉ ኣብ ባንዴራ ንኣብነት ሓንቲ ባንዴራ እንተ ተቐዲዳ ወይ እውን ካብ ዓቐን ንላዕሊ ተራ ተጠቂምካ ላፀኒሕካ ኣሪጋይካ ክትጎድፋ ምስ ትደልሲ እንታይ ክትገብር ኣለካ? ነዚ ዝትንክፍ ሕጊ የብልናን። ግን ወላ ሕጊ ኣይሃለወናስ እቲ ባንዴራስ ምስ ዘለዎ ክብርሲ ስቁኢሉ ይኮነን ክጓሓፍ ዘለዎ? ንኣብነት ኣብ ናይ ሕብረት መንግስታት ኣሜሪካ ሕጊ እንተ ተመልኪትና እንታይ ይገብሩ? ወይ ተዓፂፈን ይቕመጣ እተ ተቐዲደን ኮይነን ወይ ካ እተ ኣሪገን ኮይነን ካብ ጥቕሚ ወፃኢን ሎም ተሓሲቦም ድማ ሓደ ናይ ሚሊታሪ ስርዓት ጌርካ ወታደራት ዘለዎ ሃገራዊ መዝሙር እናተዘመረ ነቲ ባንዴራ የቃፅሎ፣ ብክብሪ የቃፅሎ ነቲ ባንዴራ ማለት እዩ። ነዚ ክግበር ከሎ እንታይ እዩ እተን ባንዴራ ካብ ጥቕሚ ወፃኢ ኮይነን ኣለዋ፣ ክጓሓፋ የብለን። ስለዚ ተኣኪበን ብሓንሳብ የቃፅልዎን ማለት እዩ። ነዚ ክትገብር እንትኾንካ ሕጊ ክህልወካ ኣለዎ። ወይ እውን ባዕልኻ ስነኣእምሮዊ ሓሲብካ ከመይ ገይሩ እዚ ባንዴራ ኣብ ክብሪ ዘሎ ቦታ ክቕመጥ ኣለዎ ወላ ካብ ጥቕሚ ወፃኢ ይኹን ነዚ ኢልካ ክትሓስብ ኣለካ። ሕጂ በዚ ክልተ ነገር ማለት እዩ። በቲ ሓደ ነቲ ዘለና ሕጊ ክንጥቀም ኣለና። ሕጊ ስለ ዘይብልና ከዓ ነቲ ሕጊ ሓደ መጠርነፍ ክኾኖ ዝኽእል መፅናዕታዊ ፅሑፍ ማለት እዚ ከምዚ ዘሎ እዚ ከምዚ ክኸውን ኣለዎ እንዳተባህለ ኣብ ሓደ ተጠርኒፉ ንዕኡ ከዓ ንክንእርሞ ንክንፍትን እዩ ተሓሳብ ማለት እዩ።
1: ባንዴራ ካብ መሰረቱ ከም መሕበሪ ተባሂሉ እዩ ብሮማውያን ኣብ ጥቕሚ ውዒሉ። ንኣብነት ኣብ ዓውደ ኩናት ፃዕዳ ባንዴራ ዘንበልበለ ወተሃደር ኢዱ ከም ዝሃበ ይፍለጥ እሞ ግቡእ ናይ ምሩኽ መሰል ድማ ይወሃቦ። ኣብ ማያዊ ኣካል እውን እንተርኢና ባንዴራ ዘንበልበለት መርከብ ኣብ ፀገም ከም ዘላ ይውክል እሞ ነዚ ዝተዓዘቡ ድማ ንረድኤታ ይጓየዩ። ኣብ ኤርትራ ኣብ 20 ሰነ ባንዴራ ኣብ ፍርቂ ዘንጊ ትስቀል፣ እዚ ድማ መዓልቲ ሓዘን ምዃኑ ይውክል። ኣብ ካልእ በዓላት ብግቡእ ቀኒዓን ኣብ ሙሉእ ብራኻ ዘንግን ትስቀል። ኣብ ገለ መንግስታውያን ይኹና ብሕታውያን ትካላት ግዳ እዚ ብምልኣት ክትግበር ኣይረአን። ኣብ ገለ እውን ካብ ናይ ሓፂን ዘንጊ ሓሊፎም ኣብ ማንም ንኽብራ ዘይምጥን ዕንፀይቲ ተሰቒላ ትረአ። እዚ ሰኣን ግቡእ ኣፍልጦ እውን ክኸውን ይኽእል። በዚ ኮይኑ በቲ ግዳ ንስለ ምስቃል ዘይኮነ ግቡእ ቦታኣን ክብራን ተሓልዩላ ከተንበልብል ይግባእ።
0: ሕራይ በቲ ፀገማት እንተ ክንዛረብ እንተ ኮይና መጀመርታ ብሕብሪ እንተ ጀሚርና እተን ሕብሪ ከም ዘለዋ ንፈልጠን ኢና። ከም ሕብሪ ማለት እዩ ሰማያዊ ኣሎ፣ ቀይሕ ኣሎ፣ ብጫ ኣሎ፣ ቀጠልያ ኣሎ፣ ነዚአን ንፈልጥ ኢና። ግን እዘን ሕብሪ እዚአንሲ ኣብ ሓደ ኣርቲስት ሰማያዊ ጥራይ ሰማያዊ እያ ክብል ኣይክእልኒ። እታ ሰማያዊ ናታ ዓቐን ናታ ሜጀርመንት ኣለዋ ብቁፅሪ ዝግለፅ ማለት እዩ ተንዝዘረፋ ሕብርታት እውን ከምኡ ሕጂ እታ ኣብዛ ሕጋዊ ምልክታ ናይ 33.97 ተጠቂሱ ዘሎ ዓይነት ሕብሪ ነናቲ ቁፅሪ ኣለዎ ማለት እዩ ሕጂ ድሓንቲ ቁፅሪ ምናልባት ንዓና የገድሰና ክኸውን ይኽእል እቲ ተን ቁፅሪ ተን ስፐሲፊክ ወይከ ተን ፍሉጣት ቁፅሪ ባ ተፃሒፈን ዘለዋ ግን ፍሉይ ሽም ኣለዎን ማለት እዩ ከም ሕብሪ ንኣብነት እታ ቀጠልያ ጥራይ ደይኮነት ብእንግሊሽ ዩ ስማት ሚንት ግሪን ትበሃል ማለት እዩ እታ ዓይነት ሕብሪ እታ ቀያሕ ከዓ ካናዳ ሬድ ትበሃል እታ ሕብሪ እታ ቀያሕ ማለት እዩ እታ ሰማያዊ ዩኤን ብሉ ትበሃል እታ ብጫ ድማ ስፓኒሽ የሎ ትበሃል ሕጂ እዚ ኣብቲ ናይ ሕብሪ ዓለም ዘሎ ኣብ ናይ ስእሊ ዓለም ዘሎ ኣብ ናይ ቅባ ዓለም ዘሎ ክርድኦ ይኽእል ማለት እዩ እቲ ሕብሪ ግን ብንፁር ዝኾነ ኣገባብ ከም ብመልክዕ ሓደ ሰሌዳ ተዳልዩ ከዓ እቲ ሕብሪ ክንደይ ቁፅሪ ክህልዎ ኣለዎ ንኣብነት ቀንዲ እዛ ምንታይ ፀገም የምፅእ ሓደ ዝኾነ ኣርቲስት ወይ እውን ሓደ ዝኾነ ዲዛይነር እታ ባንዴራ ተጠቂሙ ኣብ ዝኾነ ካልእ ካሕቲ መክደሊ ንከሎ እታ ቁፅሪ እንተደኣ ዝፈልጣ ኮይኑ ካልእ ቁፅሪ ወይ እውን ንዑ ዝጣዕሚ ቁፅሪ ኣየቱን እዩ ማለት እዩ ከምዚ እንተደኣ ኮይኑ ከዓ ካብኡ ዝሃስስ ወይ ካብኡ ዝደምቕ ወይ እውን ካልእ ሕብሪ ኣይፀንሓካን ማለት እዩ ዋላ ክሕተም ንከሎ እዚ ሕጂ ቀንዲ ፀገማ ምንታይ ንሪኦ ኣብ ኢንተርነት ኣብኡ ዝዝርጋሕ እታ ባንዴራ ናይ ኤርትራ ኣዝዩ ፍልል እዩ ዘለዎ ዓቐን ናይ ሕብሪ እዩ ፀንሓካ ኣብ ገሊኡ እቲ ቀጠልያ ናብ ዳርክ ናብ ፅልምት ዝበለ ቀጠልያ ኮይኑ ይፀንሓካ እቲ ብጫ ኣዝዩ ሃሳሲ ይፀንሓካ ትቐይሕ ናብ ሮዛ ገፁ ዝኸደ ክፀንሓካ ይኽእል ብዙሕ ፍልል ናይ ሕብሪ ይህልዎ ንሓደ ወፃእተኛ እዚኣ ባንዴራ ናይ ኤርትራ እያ ኢልካዮ ክፈላለያ እውን ኣይክኽእልን ምክንያቱ ዝተፈላለየ ዓይነት ሕብሪ ዘለዋ ባንዴራ እያ ክትፀንሓካ ስለዚ እቲ ዓቕን ናይቲ ሕብሪ ክትፈለጥ ኣዝዩ ኣገዳሲ እዩ ማለት እዩ ብዘይ ንሱ እውን እቲ ሕብሪ እንታይ እዩ ዳ ትርጉሙ ቀንዲ ኩሉ ነናቱ ትርጉም ከም ዘለዎ ንፈልጥ ኢና እቲ ትርጉሙ ከዓ እንተ ደኣ ናይ ብሓቂ በቲ ተባሂልዎ ዘሎ ነቲ ሰብ ክርድኦ ወይ ክበፅሖ እንተ ደኣ ኮይኑ ልክዕ እታ ሕብሪት እያ ክትፍለጥ ኣለዋ ንኣብነት ሓንቲ ፀገም ዝረኸብክዋ ኣብተን ሕጋጋት ኣለዋ ናክብለክ ዝፀናሕኩ ኣብ ገሊኡ የለው ኢሉ ይፅዋዕ እቲ ናይ እንግሊሽ ቨርዥን ማለት እዩ ኣብ ገሊኡ ከዓ ጎልደን ኢሉ ይፅዋዕ ሕጂ ከምዚ ክብሎ ፀናሕኩ የለው ጥራይልካ ከማንሲ ኣብቲ ሓደ ሕብሪ በበይኑ ዓቕን ክህልዎ ይኽእል እዩ ጎልደን እንተይልና ሞ ናብ ካልእ ሕብሪ ክንከይድ ኢና ስለዚ ንዓ ጎልደን ኦል ላይቭስ ብራንች ኢሉ ክገልፃ ከሎ ገሊኡ ሕጊ ገሊኡ ከዓ የለው ብላ እዚ ንባዕሉ እውን ነናቱ ዘይምስማዕ ረኪበሉ ነይረ ማለት እዩ ካልእ እቲ ሕብሪ እቲ ናቱ ኣዘራግሓ ናቱ ትርጉም ኣለዎ ንኣብነት ቀይሕ ካብዛ ዓበየ በቲ ናይቲ ዓንዲ ዘሎ እንተ ንዛረባልና ማለት እዩ ካብዛ ዓበየ ናብ ዝነኣሰ ናብሓደ ይኸይድ በንፃሩ ከዓ ቀጠልያን ሰማያውን ከዓ ብዝዋሓደ ጀሚሮም እንዳ ዓበዩ ይኸዱ ምስቲ ትርጉም ተሳንዩ ዝኸይድ እዩ እዚ ምክንያቱ እቲ ቀይሕ እንተ ነቲ ዝሓለፈ ነቲ ዝፈሰሰ ደም እንተ ዝዘረብሃልዩ ብዙሕ ነይሩ ናፅነት ንክመፅእ ኣብዚ ሰዓት እዚ ግን ናብ ዜሮ በፂሕሉ ናፅነት ስለ ዝመፀ ኢና ንዛረባ ኣለና እቲ ሰማያውን ቀጠልያን ከዓ ነቲ ዘለና ባህርያዊ ፀጋ ኣብ ትሽዑ ሰዓታት ክንጥቀመሉ ኣይንኽእል ነርና ትሕቲ መግዛእት ስለ ዝነበርና ሕጂ ግን ክንጥቀመሉ ኣብ ንኽእል ደረጃ ስለ ዝበፃሕና እንዳወሰኸ ይኸይድ ኣለዎ ማለት እዩ ነዚያ ትርጉም እዚኣ ግን እንተዳ ስኻ ብግቡእ ዘይሰቀይልካያ እታ ባንዴራ እንታይ ትኸውን ንኣብነት በዚ ክብለክ ዝፀናሕኩ ወገን ናይቲ ዓንዲ እንተዳ ዘይሰቀይልካያ ገምጢልካ ሰቀይልካያ ኣለካ ንበል ክተንበልብል ከላ እንታይ ክኸውን እዩ እቲ ደም ተወዲኡ ቀፃሊ እዩ ናብ ዝብል መልሲ ወይ ከዓ ናብ ዝብል ትርጉም ክኸይድ እዩ እቲ ባህርያዊ ፀጋ ከዓ ነይርና ሙሕጂ ግን ይውዳእ ኣሎ ናብ ዝብል ትርጉም ክኸይድ እዩ ማለት እዩ ነቲ በዓልና ዝሃብናዮ ትርጉም በዓልና ከ ብሰንኪ ኣጠቃቅማና ከዓ ካልእ ትርጉም ክንህቦ ኢና ማለት እዩ
1: ባንዴራ ኤርትራ ካብ ፍቕሪ ሃገር እውን ዝተበገሰ ክኸውን ይኽእል ኣብ ዝተፈላለየ ንግዳዊ መዓላታት ውዒላ ንረኽባ ኢና ኣብ ማልያታት ኣብ ጫማ ኣብ ምቁር ሕብስቲ ባህላዊ ኣልባሳት ኮታስ ኣብ ዳርጋ ኩሎም እንጥቀመሎም ነገራት ተሳኢላ ንረኽባ ኢና እዚ ግን ግቡእ ኣጠቃቅማ ድዩ
0: እቲ ተወሳኺ ፀገም ከምፅእ ዝኽእልካ እቲ ንግዳዊ መዓላ እዩ ኣብ ንግዲ ክውዕል ከሎ ባንዴራ ኣብ ንግዳዊ መዓላ ክነውዕሎም ከለና ሲ ከታ ባንዴራ ኣብ ሽፎን ይኹን ኣብ ጥልፊ ኣብ ዙርያ ኣብ ኩባያ ኣብ ገፅ ናይ ሰብ ተሳኢሉ ንመሸጣ ይዝርጋሕ ማለት እዩ እ ናይ ብሓቂ ካብ ፍቕሪ ሃገር ዝተበገሰ ድዩ እቲ ናብ ንግዳዊ መዓላ ዘብፅሖ ዘሎ ወላስ ንመክሰብ እዩ ናብ ከምዚ ዓይነት ደረጃ ዝበፅሕ ዘሎ ኣብ ብዙሕ እዋነት ኣብ ኢንተርነት ይኹን ወላ እውን ኣብ ዝተፈላለየ ቦታታት ክስቀል ከሎ ኣብ ከተማታት ክንርኢ ከለና ዝተፈላለየ ዓይነት ዲዛይን ናይ ባንዴራ ኣብ ባነራት ይኹን ኣብ ፖስተራት ይኹን ንርኢ ኢና እዚ ግንቲ ናይ ብሓቂ ጥቑን ዓጠቓቕማ ድዩ

0: ሓንቲ እታ መለለይት ሃገር ንብላ ዘለና ባንዴራሲ ንግዳዊ መዓላኽ ትውዕል ንከላስ ብከምዚ ዓይነት መንገዲ ክትረአ ወይ ክትግለፅ ኣለዋ ድዩ? እዚ ንባዕሉ ሓደ ዓብዪ ሕቶ እዩ። ንዕኡ ከምዚ ፅቡቕ ከምዚ ቕኑዒ ወይ ከምዚ ጎጉዩ ዝብለና ሕጊ የብልናን። ብዘይምህላው ከዓኒ ንዝተፈላለየ ካብቲ ኣገባብ ካብቲ ጉቡእ ኣገባብ ንብሎ ንኽእል ንሕና ንኽትቃላዕ እዩ ፀገም ኮይኑ ዘሎ ማለት ኣብዚ ሕጂ እዋን። ንኣብነት ኣብ ዝተፈላለየ ሃገራት ነናተን ኣረኣያ ነናተን ሕጊ ኣለዎን ኣብ ንግዳዊ መዓላ ክበፅሕ ከሎ ማለት እዩ። ኣብ ናይ ሳዑዲ ኣረብያ ባንዴራ እንተ በፂና ቀጠልያ ምድሪ ዘለዋ ኮይና ብፃዕዳ ድማ ኣብ ታሕቲ ናይ ሴፍ ስእሊ ዘለዋ ብዓረብ ፅሑፍ ከ ላኢላሃ ኢላላህ ኢላ መሓመድ ረሱሉላህ ዝብል ፅሑፍ ኣለዋ። እዚ ድማ ሸሃዳ ናቶም ወይ ከዓ እቲ ናቶም እምነት ዝገለፅ ስለ ዝኾነ እዚ ኣብ ዝኾነ ንግዳዊ መዓላ ክህሉ ኣይደልይዎን እዮም። ንኣብነት ኣብ ናይ 1994 ናይ ዋንጫ ዓለም ከሎ ማክዶናልድስም ብፍሉጥ ናይ ፉድ ቼይንስ ወይ ከዓ ናይ መግቢ ብምስራሕ ዝሸጡ ኣብ ናቶም ኣርማ ሃገራት ዝሳተፋ ነበራ ማለት እዩ። ብሽዕ ናይ ዋንጫ ዓለም ዝሳተፋ ነበረ ሃገራት ባንዴራታት ናቶም ናይ ኩላቶም ኣብቲ ናቶም ስራሓት ይገብርዎ ማለት እዩ። ኣብኡ ምስ ገበርዎ ኣብ ኩዕሾ፣ ኣብ ማልያ፣ ኣብ ጫማ፣ ኣብ ብዙሕ ነገራት እዮም ገይሮም እቶም ኩባንያ ስዑድ ዓረብ ነዚ ነገር ክፃወሩ ወይከኣሉ። ምክንያቱ ባንዴራ ናይ ሃገሮ መለለይ ጥራይ ደይኮነት ናይ ክብረቶ መለለይ ጥራይ ደይኮነት ከምኡ ናይ ሃይማኖት ናቶም መለለይ እያ ከም ስለ ዝኾነ ከዓኒ ኣብ ከምዚ ዓይነት መዓላ ክትውዕል ጠቕላላ የብላን ካብ ዝብል ሓሳብ ከሲሶሞም ካብቲ ብምሉእ ዘፍረይዎ ንዋንጫ ዓለም ክንብል ተኮይናስ ሚልዮናት እዮም ኣፍለዮም ኣብ ሽዑ ሰዓታ ንብምሉእ ካብ ዕዳጋ መሊሶም ከም ባሓጅ ከም ዝሰርሕዎ ገይሮሞ ኣይተማሃሩን። ኮካኮላ ከዓ ከም ሓደ ዓይነት ጌጋ ደጊሞም ድሕሪኡ ዝነበረ ዋንጫ ዓለም ኣብ ሽዑ ሰዓታት ካብቲ ናቶም ታኒካ ከዓ ከምኡ ተናቶም ባንዴራ ከዓ እትዮማ ሽዑ እውን ተመሳሳሊ ታሪክ ተደጊሙ ማለት እዩ ናብ ክስ በፂሖ። እዚ ሕጂ ናይ ስዑድ ዓረብ ኣተሓሓዛ ባንዴራ እዩ። ኣብ ካልእ ተኸድና ኣብ ካናዳ ብሕብራት መንግስታት ኣሜሪካ ከዓ ድሌቶም ንክገብሩ ይፍቀደሎም። እዚ ክንብል ከልና ግን 100 ከ100 ይኮነን ኣብ ገለገለ ሓደ ክልተ ሕግታት ይገብሩ ማለት እዩ። ኣብ ንግዳዊ መዓላ ግን እቲ ሰብ ብድሌቱ መልክዕ ንክጥቀመላ የፍቅዱ። ነዚ ክልተ ነገራት ኣወዳዲርና ነዘን ሃገራት ዘይኮነስ ነቲ ናተን ሕግታት ኣወዳዲርና ሲ ንሕና ምንታይ ደረጃ ኣለና? ባንዴራናስ ብኸመይ ዓይኒ ንሪያ? ብኸመይ መልክዕ ንሪያ? ጠቕላላዩና ክንከልእ ዘለና ወይስ ክነፍቅድ ኣለና ወይስ ነቲ ናትና ተመክሮ ነቲ ዝተርኢና ኣብ ምንታይ ዓይነት ሕጊ ከም ንወድቕ ክንፈልጥ ኣለና? ኣነ ሕጅብቲ ዘዳለኽዎ ንድፊ ናይ ተኣዋጅ እቲ ንጥቀመሉ ዓይነት ንግዳዊ መዓላ ብገለ ወገናት ዝተደረተ ክቡር ኣለዎ ኣብ ገለገሊ እዩ። ግን እቲ ሰብ ነቲ ናቱ ፍቕሪ ናይቲ ሃገር ንክገልፅ ክኽእል ከም ዘለዎ ጌርነትን ዓንቀጻት ኣዳለየ።
1: ባንዴራ ኤርትራ ብ4 ሕብርታት ዝቐመት ኮይና ትርጉምን ተዋሂብዎ ዘሎ ቅርፅን ከምቲ ኣቐድማ ቢሉ ዝተገልፀ እዩ። ብተወሳኺ እታ ኣብ ማእከል ቀይሕ ሕብሪ ተቐሚጣ እትርከብ ብጫ ኣኽሊል ወይ ኣውሊዕ ሒዛቶ ዘላ ጨናፍር ውሱን ቅርፅን ኣቀማምጣን ዘለዎ እዩ። ቁፅሪ እውን ከምኡ ብክልተ ጫፍ ዘለዋ ጨናፍር ብድምር 30 ኣቁፅልቲ ኮይነን ህዝቢ ኤርትራ ዝሓለፎ 30 ዓመታት ዝወሰደ ብረታዊ ቃልሲ ንናፅነት ይውክላ። ኣብ ማእከል ዘለዋ ጨናፍር ድማ ብድምር 6 ኮይነን 9 ኣቁፅልቲ ድማ ኣለውን። እዚ 6 ዞባታት ይውክል ይበሃል። እተን 9 ድማ ን9ኡ ብሄራትን ቋንቋታትን ኤርትራ ይውክል። ኣብ ታሕቲ እተን 3 ጨናፍር ተረኺበን ዳሓር ይፈናተታ። እዚ ድማ ጽባቐ ሓድነትን ብዙሕነትን ህዝቢ ኤርትራ ዝገልጽ እዩ። ስለዚ ኣብዛ ኣውሊዕ ወይ ኣኽሊል ዝግበር ግጉይ ኣገባብ ኣሰኣእላ ነዚ ዝወሃባ ትርጉም ሙሉእ ብምሉእ ይቐይሮሞ ጌጋ መልእኽቲ እውን የመሓላልፍ።

እታ ናይ መወዳእታ ነጥብታ ናይ ምዘርጋሕያ ክትከውን ማለት እዩ። እቲ ትካል ደረጃታት ኤርትራ መጀመርታ ክውፅኦ ከሎ ሓደ ኣካል ይዘርግሓ እዮ ዝብላ ተሓሳስባ ነይሩ ማለት እዩ። ሓደ ኣካል እንተ ዘጉ ሓሊ ሕጂ ፅቡኦ ነገር እንታይ እዩ? እታ ሓንቲ ዓይነት ባንዴራ እያ ክትሕተብ ቅንዕቲ ድያ ግግቲ ካልሕ ትኸውን ግን ሓንቲ እያ። ድሓር እውን ነታ ጌጋ እንተ ትነብር ነራ ንክትቀይራ ቀሊል እዩ ማለት እዩ። ምክንያቱ ሓደ ኣካል ጥራይካ ክትሓትት ማለት እዩ። እቲ ናይ ባሓቂ ኣብ ምዝርጋሕ ወይ እውን ኣብ ምሻጥ ዘሎ ኣካል ግን ሓደ ኣይኮነን ዘሎ ሓንቲ ስለ ዘይኮነት ከዓ ምናልባት ብደገ ተሓቲሙ ክመፅእ ይኽእል፣ ውሽጡ ሃገር ክሕተም ይኽእል። እተን ዝወሃባ ሳምፕል ወይ ከዓ ሓንቲ ካብተን ክትከውን ኣለዋ ተባሃለት ባንዴራ ትዋሃብ ከላ ንሳድያ ናይ ባሓቂ ክቢ ግቡእ ተመርሚ

0: ካብት ዘሎ ተዋሂቦ ዘሎ ስልጣን ክሕልዎን ከምኡውን ክንክን ክገብረሉን ጌጋ ተተረኺቡ ክቕይሮን እቲ ጌጋ ተኺሉ ዘሎ ወይ ኣንበልቢሉ ዘሎ ትካል ከዓኒ መቕፃዕቲ ክህቦን ይግብኦ እዩ። እዚ ኸ ናይ ብሓቂ ኣብ ተግባር ኣሎ ድዩ እንተ ኣሎ ኮይኑ ከዓኒ እቲ ዝውሃብ መቕፃዕቲ እቲ ዝውሃብ ዘሎ መጠንቀቕታ ከዓ ነቲ ኣሰራርሓ ፅቡቅ ይሕግዘሎ ማለት እዩ። ምናልባት ኣብ ኣስመራ ኣብ ኣውገታ ባሕቲ መስከረም ዝርከብ መሸጣ መፅሕፍቲ ኣብኡ ከም ትሽየጥ ይፈልጥ ኣነ ዝኾነ ናይ ብሕቲ ትካል ኣብ ግዜ በዓላት ክሰቅል እንከሩካብ ከይዱ ይገዝእ ምስ ተወድእ ከዓ የቐምጣ ማለት እዩ በዓላት ምስ ሓለፈ። እቲ ናይ መወዳእታ ነጥቢ ግ እንታይ ክኸውን ዘለዎ ኣብ ሓንቲ ቦታ ተሰሪሐ ኣብ ሓንቲ ቦታ ብሓደ መንገዲ እንተራ ተሸይጣ ግን ንሕና ንባዕልና እውን ወላ ተህዝቢ ማለት እዩ ተቆፃፂሩ እዚያ ጌጋላ እዚያ ቅንዕትላ እንዳበለ እንዳፈላለየ ነታ ንዓና ትውክለና ባንዴራ ጥራይ ኣብ ጥቕሚ ከም ትውዕል ክገብር ኣለዎ። እቲ ዝዓበየ ፀገም ሕጂ ዝዓበየ ድመፅእ ንሕና ኣብዝን ከለና እታ ባንዴራ ኩልሻ ኣከባቢና ስለ ዘላ እቲ ፍልለይ ኣይረዳእናን እዩ። ኣብ ደገ ዘለዎ ኤርትራውያን ግን ኣብ ዝተፈላለየ ናይ ዓለምለኻዊ ደረጃታት ኤርትራ ተወኪል ኣብ ትኸደሉ ብሽክለታ ይኹን ኣትለቲክስ ይኹን ወላ ብሙዚቃ ይኹን ብፊልም ይኹን እታት መፅ ባንዴራ ካብዚ ኮነትን ክትከይድ ወይ ካብዚ ኮኑን ሒዞማ ክኸዱ ሒዞማ ተኸይዶም ዝበለፀ እንተዘይኮይኑ ግን ኣብተን ዘለዎን ሃገራት ካብ ዘለዋ ዝተሓትመ ባንዴራ ክጥቀሙ ከለዉ ኣዝዩ ብዙሕ ፀገማት ኢካ ትረክብ። እሱ ናብ ቲ መፅናዕታዊ ፅሑፍ ጠቂሱ እዩ ነረ ኣብ ዝተፈላለዩ ውድራት ናይ ብሽክለታ ኣብ ዝተፈላለዩ ዝተዳለዉ ናይ ሙዚቃ መዘናግዒ መደባት ኣብ ፊልማት ኣብ ዝወዳደሩሉን ዝነበሩ ኣብ ዝተሰቕላ ባንዴራታት ብዙሕ ፀገማት ይፀንሕ ብፍላይ ኣብ ደገ ማለት እዩ። እዚ ከም ዝኸውን ከሎ ሕጂ መን እዩ ትዝፅረፍ ስለምንታይ ከ ብሓንቲ ኣዋጅ ጌርና ጥራይ ክንዕርያ ንኽእል ዝነበርና ሓንቲ ባንዴራና ሲ ስለምንታይ ብካልእ ሃገራት ወይ ብካልእ ሰባት ኣብ ዘየድሊ ዕዳጋ ተኣትውላታ ባንዴራ ማለት እዩ። ንሳቶም ሕጂ ብቐሊሉ መንገዲ ክዕርዋ ይኽእሉ እዮም። ንኣብነት ኣብ ጉግል ኣትየን ዘለዋ ባንዴራታት ኣዝየን ብዙሓት እየን ብቁፅሪ እቲ ዓይነት እውን በበይኒ እዩ ነቲ ኩባንያ ሓቲትካ ነተን ቅንዕቲ ሓንቲ ባንዴራ እዚያ ተን ዝተረፈ ኣውረደን ኢልካዮ ከውረደልካ ይኽእል እዩ። ነዚኣ ክትገብር ግን እንታይ ክትገብር ኣለካ? ክትብገስ ኣለካ። እዚ ናህና ኣዋጅ እዚ ናህና ሕጊ እዩ። ካብዚኣ መሰረት ከዓ እዚኣ ናህና ባንዴራ እያ። ሽዑቲ ካልእ ሰብ ባንዴራ ናይ ኤርትራ ክደሉ እንከሎ ሓንቲ ብዝተፈላ ብብዝሒ ጥራይ ትፀንሓካ እምበር ዓሰርተ ዓይነት ባንዴራ ይኮና ትፀንሓካ ማለት እዩ።
1: በዓልቲ ሞያ ሕጊ ሶልያና ኣስመላሽ ኣብ መዛዘሚ መፅናዕታዊ ፅሑፋ ከም መደምደምታ ዝቐረበቶ 30 ዓንቀጻት ዝሓዘ ንድፊ ኣዋጅ ነይሩ። እዚ ብቐንዱ ሃገራውያን ሕላገታት ኤርትራ ክወሃቦም ዝግብኦ ክብርን ቦታን እንታይ ይመስልን ጥሕሰት ምስ ዝህልውን ውስን ክህልው ዝግብኦ መቕፃዕትን ዘጠቓለለ እዩ። ብሕልፊ ድማ ኣብ ሃገራዊ ባንዴራ ግቡእ ኣጠቓቕማ ክትስቀለሉ ዘለዋ ቦታታት ክድይብን ክትወርድን ከላ ክህሉ ብዛዕባ ዝግብኦ ኣገባብ ኣብ ባንዴራ ክመፅእ ዝኽእል ሸለልትነት፣ ጥሕሰት ሕጊ፣ ዝንቡዕ ኣተሓሕዛን ወዘተን ዝገልጽ ዓንቀጻት ይርከቦ። ብሓፈሻ ኣብ መወዳእታ ዘሕለፈቶ ለበዋ ክብርን ፍቕርን ሃገር ኣብ ቦቱ እናሓለወ ባንዴራ ዝግብኣ ክብርን ርዝነትን ክወሃዋ ይግባእ ዝብል እዩ።

ጉጅለ ባህልታት ሰውራ ኣብቲ ጽንኩር ኩነታት ካልእ ዓለም ክፈጥሩ እዮም ፅዒሮም። ዝነበሮ ሃዋህው ምስ ምቹእነት ክልተ ዘይረኸብ ጫፋት ከንሱ፣ ንሶም ግን መርፍእን ፈትልን ኣላጊቦም።

ጥበብ ክፈጥሩ ፈቲኖም። ከም ኩሉ ይኽእል እምበር ኣይክእልን ዝብል ቃል ኣብ ኣእምርኡ ምዝግብቲ ዘይኮነት ተጋዳላይ ድማ ኣብቲ ሽዑ ግዜ በቲ ናይ ሽዑ ኩነታት እሞ ኸዓ ኣብ ከብዲ ጸላኢ ብምዃን ኣነ ዝበለ ጥበብ ፈጢሮም። ጥበብ ክእለት እምበር ቦታን ግዜን ከም ዘይፈሊ ብምምስካር ኣብቲ ወጣሩ ኩነታት ኣእምሮ ተጋዳላይ ዓንጊሎም እዮም። ሞራል ኣስኒቖም ኣንቂሖም ህዝቢ ወዲቦም ኣብ ናጽነት ኤርትራ ዘይናዕቕታራ ኣበርኪቶም እዮም። ሰውራዊ ጉጅለ ባህልታት

ኣብ ግዜ ቃልሲ ዝነበሩ ሰውራዊ ጉጅለ ባህልታት መብዛሕትኦም ብኣብ ሰውራ ምስ መፁ ምስ ስነ ጥበብ ዝተላለዩ ኣባላት ዝቆምዮም ነይሮም። እንተኾነ ዘይከም ሓደሽቲ ጀመርቲ ብልዕልወኒ ባህሊ ህዝባዊ ግባር ተኸስኪሶም ዝዓበዩ ብምዃኖም ሰብ ዘዛረቡ ጥበበኛታት ንክኾኑ ግዜ ኣይወሰዱን። ንሶም ኣፍ ውድብ ብምዃን ንህዝቢ ብዝርድኦ ቋንቋ ተዛሪቦም ሃገራዊ ስምዒት ብዝቕስቅስወኒ መንእሰያት ኣንቂሖምን ወዲቦምን

ተጋዳላይ ማዓሲሞ ኣይክእልን ዝበለ ነታ ኣይክእልን እትብል ቃል ንኸይክእላ ጥራዩ ምስ ነብሱ ቓልኣትዩ ንምርኢት ዝኸውን እኹል ቀረቡን ዘይብሉ ኣብ ውሽጢ ግንባራትን ሓራ መሬት ኤርትራን ሓሊፍዎ ኣብ ወፃኢ ሃገር ብምኻድ እውን ነቲ ናፅነት ሃገሩ ንኽርኢ ናፍቖት ዓዱን ስድርኡን ኣብ ከብዱ ገይሩ ኣብ ዝተፈላለየ ቦታታት እናሸቀለ ሞራላውን ንዋታውን ኣበርክቶ ናብ ሰውራ ዝገብር ዝነበረ ኤርትራዊ ሞራልን ድሃይ ውድብን ክቕምስ ባሕሪ ተሳጊሩ ኣብ ዓዲ ጥልያን ብምኻድ ፌስቲቫል ቦሎኛ ምርኢት ወይ ድማ ኮንሰርት ኣቕሪቡ እዩ። ሰውራዊ ባህልታት ህዝባዊ ግንባር ኣብ ምብራኽ መንፈስ ሃገራውነት ዝተፃወቶ ታራ ኣዝዩ ልዕል እዩ።

ህዝባዊ ግንባር ካብ መሰረቱ ሓርነት ኤርትራ ንምውሓስ ኣብ ዝወፈረሉ በረኻ ኪኖ ምስ ጸላእ ተዋጊእካ ናጽነት ንምውሓስ ህዝቢ ምንቅሐን ምውዳቡን እውን ካብቲ ቀንዲ ዕላሙ እዩ ነይሩ። ሰውራዊ ጉጅለ ባህልታት ድማ ከም ባቡ ምዃን ንህዝብን ተጋደልትን ነቲ ዝዓጥቕሉን ዝተወደበሉን ዕላማ ብምንቅሕን ምዕጣቕን ንቐጻሊ መድረኽ ድማ ከም ሓባርን ኣንፋትን ብምዃን ሰሪሕ እዩ። ቃልሲ ብዘይ ህዝቢ ፍራ ኣልቦ ምዃኑ ዝተገንዘበ መሪሕነት ድማ ንህዝብን ሰራዊትን ዘራኽብ ድንድል ንምፍጣር ኣብ ነፍሲ ወከፍ ክፍለ ሰራዊት ናይ ገዛ ርእሳ ባህል ንኽትምስርት ባይታ ፈጢሩ እዩ።

0: እተን ዝተመስረታ ሰውራውያን ጉጅለ ባህልታት ድማ ነቲ ዝተፈጥረለን ባይታ ኣብቲ ዝነበረ ፅንኩር ኩነታት እኹል ዝኾነ ቀረብ ይኹን መሳርሒ ዋላ ኣይንበረን ነቲ ዝነበረን ተጠቂመን ካብቲ ዓቕመንን ክውንነትን ዘፍቅዶ መሰረት ንላዕሊ ዕላምእን ክውን ንምግባር ሰሪሐን እየን። እዚ እውን ንባዕሉ ርእሱ ዝኽኣለ ገድሊ እዩ ነይሩ። ሓድነት ህዝቢ ኣብ ምድልዳልን ድጉል ሃገራዊ ስምዒት ኣብ ምብርባርን ድማ ዘይነዓቕ ኣበርክቶየን ተፃዊተን።
1: ሰላም ይዋንተይን ሰላም እኳርድኖ ለገድድነ ክርለ ቋልድኖ ብትግድነ ክርለ እንተሰፈላል ድንጉድነ ኽር እኳርድኖ እንሻቅ ግድነ ኽር ሰላም ይገና ሰላም ይኽር እንከልሳ ቁላ ገነድ እኽር ድር ሰና ኒስ ከታ ኣኽሊ ኣምባሮኩም ይፍና እንከል ዋልደይኖ ኣኽለ ሻምበለዶ ክሰና ክሰረፍ ይኹት ከብቲ ይኹን ልንልዎ እንተርጊ
0: በዞም ሰውራዊ ጉጅለ ባህልታት ዝፈርዩ ዝነበሩ ጥበብ ዝሓዘሉ ስራሓት ምስ ዝነበሩ ህሉይ ኩነታት ውድብን ቃልስን ዝኸዱ ስራሓት ብምንባሮም ልቢ ነብሲ ወከፍ ኤርትራዊ ዝትንክፍ ሃገራውነት ዝቕስቅስን ዘስንቑን ጥራይ ዘይኮኑ ነቲ ዘይምኖ መቐረቶምን ገላፂ ባህርያቶምን ክሳብ ሕጂ እውን ኣብ ልቢ ነብሲ ወከፍ ኤርትራዊ ረዚን ተምሳጥ ዝገደፉ ስነ ጥበባዊ ስራሓት እዮም። ሰውራዊ ስነ ጥበባዊ ስራሓት ሞያ ናይ ተጋዳላይ ብቕዓት ናይ ተጋዳላይ ብፃይነትን ተወፋይነትን መስዋእትን ተጋዳላይ ብምጥማር ዝሓለፎ ዝነበረ ከምኡ እውን ንዝመፅእ ብምጉስጓስ ንህዝብን ንሰራዊትን ተስፋ ኣብ ምስናቅ ሰሪሕ እዩ። ማዕረቲ ምስ ፀላኢ ዝግበር ዝነበረ ኣፅዋራዊ ውግእ ተቓሊሱ ተጋዳላይ ሃገራዊ ስምዒታቱ ካብቲ ዝነበሮ ንላዕሊ ንክዓቢ ኣባራቲዑን ደሪዑን ነቲ ደቁን የሕዋቱን ንበረኸፋን እዩ። ውድብ ዘድልዮ ነገራት ኣብ ምትሕብባርን ምልእኣኽን ንድሕሪት ዘልሓጥ ከይበለ ዝዓዩ ዝነበረ ህዝቢ ድማ ኣፍ ውድብ ብምዃን በቲ ዝርድኦ ቋንቋ ተዛሪቡ ሃገራውነት ኣልቢሱ ክሳብ መወዳእታ ኣብ ጎኒ ውድብ ጠጠው ንኽብል ኣኽኢሉ ክሳብታ ሃረር ዝበላ ደቂቕ ናፅነት ምእካላ እተበስር ተጋዲሉ
2: ኣብውያ ምንርእዮ ክፍግሩ መዓለ ስዒድሁ እሎም ኩሎም ኣብ ለቦም ምስል ኣብሆም ዶወሉ ተልሃወ ልሳዕቆ ክፈለረቕቡን ኣብውና ምንሃለ የታይም ወይ ግኣናኒ የታይም ወይ ግኣናኒ
3: ህሌኮ ክመርዮ
4: ህሌኮ ክመርዮ ኣና ተኣኩል ሕውኮ ኣብ ህሌኮ
0: ኣብ ከርሲ ሰውራዊ ጉጅለ ባህልታት ኣነ ዝበሉ ብቑዓት ክሳብ ሕጂ ንምክሓሎምን ንኾርዓሎምን ስነ ጥበበኛታት ፈርዮም እዮም። ምስ ካልኦት ስነ ጥበበኛታት ብምዃን ድማ ድሕሪ ናፅነት እውን ነታ ሃረር ኢሎም ተቓሊሶም ዘምፅዋ ናፅነት ዝምጉስ ልዕላውነት ንምውሓስ ሃገር ንምህናፅ መኸተን ካልእን ዝገልፅ ዓመት መፀ ተደጋጊሙ እውን ዘይምኖ ጣዕሚ ዜማታት ኣፍርዮም እዮም።

ድሃይ ኣድሃና ፅነት መቓልሕ ተርጓሚና ፅነት ቅሒ ፅልሚ ጓልን ወድን ብዘይኣፈላላይ ዋጋ ዝተኸፍሎ ረዚን ትርጉም ንዝሓዘለና ፅነት ቃላት መሪፅካ እዚ ኢልካ ክትገልፆ እውን ከቢድ እዩ። እንተኾነ ኣሰር ሰውራን ገድልን ተኸቲሎም ነቲ ዝሓለፈ ክገልፁ ነቲ ዝመፅእ እውን ከእንፍቱ ዝፍትኑ ጥበበኛታት እዚ ውስጠዘ ዘለዎም ቃላት መሪፆም ኣብ ሃዋህው ናፅነት ነስተማቕሮ ስራሓት ኣፍሪእምዮም።

ምግላጽ ስፍሓትን ዕምቀትን ክብደትን ርዝነትን ናጽነት ኤርትራዊ ጥበበኛ ጥራይ ዝኽእሎ ውዕሎ እዩ። ነዛ ሎሚ ነስተማቕራ ዘለና ናጽነት ንምውሓስ መንእሰይ ሓሊፉ ህዝቢ እውን ተገሪፉ እዩ። ፍረ ጻዕሩን መስዋእቱን ድማ ፀሓዩ በሪቓ ዝሓለፎ ውዕሎ ንምግላጽ ድማ እዩ። ፍረ ጻዕርኻዩ ህዝበይ ፀሓይካ በሪቓ ያለይለይ መርሃዊ ረኺባ ዓባይ ኣስመራ እናተባህለ ድማ ናጽነት ኤርትራ ተዘይሙሉ ሓቂ ብሓቂ ድማ 24 ግንቦት 1991 ህዝቢ ኤርትራ ፀሓዩ በሪቓ መርሓ ናጽነት ደሚቓያ ንፋስ ሓርነት ኣብ ጎደና ሓርነት እናስተንፈሰ ድማ መርሃዊ እናበለ ህይወት ኸፊሉ ናጽነት ንዘግዘሞ ተጋዳላይ ይዝክር።

ቅድሚ ናጽነት ንዝነበረ እህሉ ኮነታት ድሕሪ ናጽነት ድማ ባና ናጽነት ንምውሓስ ዝተኸፍለ ዋጋ ጣዕሚ ሓርነት ንምስትምቓር ዝተኸፍለ መስዋእትን ካልእን ብልክዕ ንምግላጽ ተሰሪሑ እዩ። ወነንትን ፈለጥትን ኤርትራ ንሕና ባዕልና ምዃንና ኸዓ ብግብሪ ኣመስኪርና ኢና። ነዚ ኸዓ ስነ ጥበባውያን ሃገርና ንዓዶምን ንሃገሮምን ንህዝቦምን ብምኡዝን ምቁርን ረቂቕ ጥበብ ብዝሓልፎ መዳይ ገሊፆም እዮም። ኣብ ግዜ ሰውራ ተጋዲሎምን ኣጋዲሎምን ድሕሪ ናጽነት ድማ ሃገራዊ ስምዒት ብዝለዓለ ወኒ ንኽቕፅል ኣብ ምውሓስ ልእላውነትን ህንፀትን መኸተ ሃገርን ኣብ ኩሉ ዘተኮረ ሃገራዊ ስምዒት ዝድርዕ ምቁር ጥበብ ዘንጠብጥቡ ኣብ ልቢ ኤርትራዊ ዝሓደሩ ንዘለኣለም ዝነብሩ ህያብ ናጽነት ኣበርኪቶም።

0: ኣንተ ከምስ ሓርስኩ ትፈድስ ሕጂ ድሓነ ዘለኹ ብፅሕልቲ ምስ ምስ በለተን ኩዕን ብቕድምቲ ማለኩ እየ ከይደ እዚ ተወሊዱ ዘሎ ህፃን ክፅብቕ ስ ጉዳእ ጉዳእ ክፅብቕ ኮነ ዕምረን ዕድመን ይሃቦ ወዲ ድማ ወሊዳ ከይ
1: ዋይ ጓል
2: እሞ ጥራሽ ሓሳብና ውራይ ብገፊሑ ይኹን ድዩ ዘረባኹም
3: እንታይ ስለ ዝተረኽበ እዩ ክንዲ ዝንፃዓር ዘለና
2: እቲ ሳውን ከ
3: እዩ መሳውን
2: ዳስ ናይ ዓይኖም ቁልቁል ኣፋደፍየ ንመርዓ ወቐቲለን ዓይኖም ክወስደ የ ባሃል እዩ
4: ጨውቅትሪ ዓዲ ኣቲሱ ዳስ ከፍርስ
2: ኣንታ ዝልቡ 7ተ መዓሙቕ እዩ ፈፂምካ ዘይርከብ መርዓ መዓልቲ ክመፅእ እናበልናዮ ፃንያ መዓልቲ ደበ ክብል ንንዳናበይካ ማድገልካ
5: ኣለኹ
6: ሕምብሊ ኮይኑ ነገራት
3: እማሒሲ መርዓ ብጭልቑኹ እንዲኹም ትብሉ ዘለኹም
2: ኣይረ ሓዘበለልካ ዓዲ ኣብ ሻቕላ ካብ ዝውዕልን ዝሓድር ኣሕፅራ ኣቢልካ ሓዩ
7: ግደፍዓርከቲ ሰብ ንወስኽ ኣድሜም ፀኒሖም ከይቃነዙ
8: ያክል ሕይ ድማ ብጋማ መርዓይ ኣብ ዳስ ሓጎሲ ሓዊ ክመሰለይ ወዲ ዘጎ እንተኾነ ብናተሰለሉ ዓሪፉ ትም ኮይኑ ሕይ ድማ ሪጋ ይኣኺሉ ኢደግሪ ኣጣሚ ረስኽ ክብል
9: ከምኡ ማለት ኣይኮንኩ
8: እንታይ ዳ ንላዘብ ምስ ዓዲ ንምከር ህቡኽ ዝበይ ቕርኒ ይነክስ ከይኮነና ሰዓብካ ንግርም ፈለይ እንተልካ ተመለስ
7: ኣቂድ ዝረኸበ ትርከበኒ እተን ዓባ ስማዓና
9: ህድሩ ንመለስና ዓዲ
8: እንታኹን ገብል
9: ኣቕቢትና ተዓዚሩ በሎ
8: ንምንታይ ኢኸ
9: ንኩሉ ክጠመና
8: ዋይ ሞት ዓርከቲ ገዲፍኒ ተዓዚሩስ ኣነ ቤት ክሽጎጥ
9: ደለልኻ ንስኻትረ ኣየለን ፀዓብ እንታይ ተኸበ ከም ትበልእ ሰብስላትኒ
10: ዋሃሪ ዋሃሪ ንስኹም ስ ምሳውን ክገጥሙ ምድርን ሰማይን ዘር ዓደ ምኳኑ ይፈለጥኩምን ዘለ ኣነ ከዓ ከይደ ተጠውያ ዲመ ተዘይነ ግ ትሪኣን ኢኸ
11: ያውን ፀላም በዓቲ ዝረኽቦ ሓራድ ተማዕቲ ንበዓልቲ ዓጆተም እናበደለ ግብሪ የረትብ ካብ ፊቱ ዝዕለ ፍፁም ዘይስዕሮ ተዋጊኡ ዘበለ ክበሃል ኣይተማቕቡን እዩ ማታ
12: ሄቶ ባልቶም ሒጠራቀሎ በዓል ሳስ መሳይ ምሳውን ክገጥሙ መፅኹም ታ ክሳልካ ደፈልካ ሰውን መን ምዃና የፈጥካን ብንቃትራ ክፀብቕልካ እየ ዓስከር ካብ ብክለቶ ኢዱ ደስ ኢሉዎ ንዓይኖም ዝሓቕፋ ሓደ ኢሉ ብዝግበሩለይ በቲኻ ክልርብ እየ

0: 擦布，
1: 你别老跪下，
0: 你别跪下。
2: We're on our way. We're on our way.

0: ወይ ኣነ ወይ ኣተኽላ ስከታ ብላ ስከታ ወይ ኣነ ወይ ኣነ ኣተኣስከጎሮ ሕዘስከ
1: ወይ
0: ወይ ኣነ ሓወይ
1: እወይ ኢሉ
0: ወይ ኣነ

0: ኣበይ ናሳፋኒ
1: ደሓንያ ደሓንያ ናብዚ ከይዳ ኣላ። ቀስ በሊ ጥራይ ቀስ በሊ ቀስ በሊ እስኪ
0: እንታይ ቀስ ክብልዳ
1: ፅንሑ በቲ ሓባ ድም ፅንሑ ንዕሞ ንዕንዶ ቅድስቲ ኣቲ ቅድስቲ ንዕንዶ ናበይዳ ዲኺ ኣቲ ዕንዶ ናበይዳ ዲኽዳ ሞ ኣቲ ታይ ርናቲ ኢናኹም
2: በቃ ከይዳ እያ ምሕፁን ግደፋ ኣሎ
1: ኣይስረኒ ኣጥቕካኒ ካ ንዓስኪ ውርድ በላ ስ ብዚኣ ስ ውርድ
2: ድሓና ያ ምሕፁኒ ኣነ ካብዚኣ ዓዲ ክሕልወልኩም ኣብዚኣ ክፀኒሕ እተ ከዓ ክሕልዋ ክፀኒሕ እታ ንኣኻን ጭሩ ናበይ ኸ ትጎይ ዘለ
1: ንጎጥምኸድለዉ
2: ወና ናበይ ኻንስኻ ረሚትካ ዕንጉሎ ዘይተንተ ካሳ ሕሉፍ ደበሰይ ጨበራይ ምክተይ ፈዘግ ከተብልዎኹም ጥራይ ብሰላም ተመለሱ
3: ዋዓንቲ ንዕንዶ በጃ ክይለክ ስቕበኒ ሓዲ ብምልእታ ጎጥቆጥ ኢላ ንድዕና ውሳውን እዮም ተተሓሒቶም እዮም ሕጂ ሞ ዝጎደ ክዕወቱ ደልዮም እዮም ዝጎዩ ዘለዉ ዝመስሉ
0: ዋንታይታይኸትምንዝቆልዓኦም
3: ሰበይቶም ብምልኦም ከድለዉ ሕይ ንስኺ ኣብ ቤት ክፅንሒ
0: ዋንታይ ዳ ድሞ ዝግበሮ
3: ዋኣነ ጎየ ከይደ ኣኳልመ ንሱ ክዕወተሎም ከም ዘለዎ ክገብር እየ
0: ዋንታይ እያ ሞ ኣነ ዳ ኣብዚ ከመኢለ ክፀንሕ
3: ድሓን ምናልባት ምናልባት ሓደ ለውጢ እንተመፅኡ ግን ተጠሊዐ ክእው እየ
0: ወይ
3: ሕራት ከይደ ድሓን ድሓን ይ ነነጢሩ ከምዚ ነብሪ ክውድኦም እዩ ኣፍለ ኮረማርም እንታይ ከይደ ድ ከይደ
0: ድሓንወነ ትዕድለ እዊ ኣወይተ ስማዕኒ ዘኣላ
4: ዝበለ ድምፂ ዝሰማዕ ዘሎ ዓቤት ውቅዒድ
5: ሓረይ
6: ሓረይ
5: ንኻልኦት ገዲፍካ ስከ ንሃንስ ሕዝካለ ይምፃ
6: እሽ ጎይታ
5: ኣይፋሉን ሕቂ ጎይታ ስምዓ እዩ ንዓይ ስባ ክንደይ ባ ኢሉን ኣሎታ ስማ ኣነ ልቤ ዚኣ ክትዕስዑ ክእል እዩ ዳሓርብን ንዓይኑ ፊልኩም
6: ካልእ
5: መጀመርታ ተቐፊልኩም ኣ ጓይላ ንክባታተን ወኒ ክጠፎ ዳሓሪኹም ትቐፍልዋ ግን ወነያ ጥፊኢ ክስዕስዐ ክረንጎልኩም ሃልውኒ

0: ጠንዛ ምኸመይ ትኸውን ኣለ ትቕን ዝወከር ኣለ
1: ሕይት ሓይሽ

0: ምስሊ ድማ ቅስቢ ቅስ እንዲ ዝሓቡ ካብቲ ዋይፋ ከዓ ገይሩ ምልካዲ
1: ኣሎ። ኣንታት ዓይኖም ከመ ይኮናት
0: ዓይኖም ድሓኒ
1: ከይነ ክዳ ከዓ ኩሉና ንብፃሕ ኮይና
0: እንኳዕ ጥራይ ዘይኣርአየሉ
1: እወ ግን ዋጋ ዝተኸፍሎ ኮይኑ
2: ወይቲ ከዓ ናይ መወዳእታ ኣባርኸብና ኣቲ ተኻ ተኻ ተኻ ተኻ ተኻ
3: ሕጂ ዶ ተሓይሽ ሃየ
4: ሃየ ተረድእዎ
3: ሳውነይ ሳውነይ ሳውነይ ዶ ኮይኑ ሕጂ

0: እንተ ክንጫዕዳ ንንቀሳብ ኢልና ነግረክን
1: ሕራኩም ከ
0: ባዕለይ ሰውን ሞይቲ ኢለቶ ከብለኒ
1: ወይ ሳንደ ኢሎም ስገሊኹ ከዚኣ ምርክን ነፅንሓ ንበላ ሳንደ

0: እንታ ቆርበተ ኮይኑ እንታ
1: ቆርበ ኮይኑ ቆርበ ኮይኑ ክረማት እንዲ በርትዕ እዩ
0: መፅኹም ዲኹም መፅኹም በሉ ክፈሉ በሉ ክፈሉ ክፈሉ ሰላም በሉ ይኸ ሕሽዋ ድሓን እያ ድሓን ኮይና እዎ ድሓን እያ
2: ኣቲ ቅድስቲ ንዕበል ሒሲ ግደፍዮ ንዕዳ ግደፍዮ ውራይና ክንገብር
0: ንሰቲ
3: ኩላዊ ገዛ ሰት መፅ
2: ንዕዳ ክፈሊ ንዕሞ ክፈሊ
3: ዓይነመ ተስእስከ
4: እዋ ዓይኖም ጓል ናባ ክኢና መፅ ኢና
5: ናባ ይዳ ናይ ድሓን
4: ናይ ድሓን ኢና እታ ንዓኸ ዝተዋህበት ክርሒ ንኣኸ ያ ትግባእ ዓዲ ድማ ናትና ክንገብር ኢሉ እወ ኣብቲ ናይ ሳውን ዝፀንሐ ንብረት ድማ ኣዋርቕ ተረኺቡ ነይሩ ንወይና ጓል እምበይ ኣብቲ መርዓኣ ከሎ ዝተዘምተ ንዓኣ ይግባእ እዩና ንዓኣ ሂብና ኣለና
5: ገረ
4: እቲ ዝተረፈ ድማ ኣብ ኢድና ኣሎ ንወዲ ዘጎ ወሊድዎ ዝኸደ ህፃን ክንህቦ ድማ ምስ ዓበየ ክንዲሰብ ምስ ኣኸለ ዝጎበዘ ንዕኡ ክንህቦ ወይ ናተሰማሚዕና
0: ክውስኸልካ ዶ እኽሊ እውን ጣፍን ስርናይን ነቲ ህፃን ንወዲ ዘጎ ክንህቦ ተሰማሚዕና ኣለና ቅድሚ መርዓኺ ኣነን ከፍረን ኣብፅሕና ክንምለስ ኢና
5: ገረ ዓድና ሓሳብ ኢድ ከካፍለኩም ዓድና ንዕኹም ሂበኩም ካብ መለስኩም ንዓይ ዝበሎ ፈጣሪ ሒዝለይ ኣሎ ኣነ ግና እቲ ወዲ ዘጎ ሓዲብዎ ዝኸደ ህፃ እንተፈረየት ትኸድሞ እንተ ወለደትካ ንፀባት ኾኑ ንዑ ሂብ የሎ
1: ሒዳ ንቒፃ ኒ
6: ቒፃ ንሪአንዶ
1: ኣይተመስገን መርዓዳ ኣብደይ ስግፍታ ክሓልፍ እዩ
6: ሓልፍ እዩ
1: ጎነፅናዮ ዶ ደፋእናዮ ዶ ከም ድምፅ
6: ከምኡ የልቦን
1: ዋይ ተመስገን ዋይ ኣንተ ውባ እንታይ ደኣ ሰኪፍክ ይ ኣንቲ ድሓኒ እንታይ
6: እዚ ባህውክቲ
1: ዋዳ እዩ ተኽዩ
6: ምርዝር ኣይከነይ ደለውራይ እንዩ
1: ኣይ
6: ነቒፃ እንዲ
1: ኣብ ጎነፅናዮ ዶ ደፋእናዮ ዶ ዝሒና ኣለና መርዓ ብሰላም ሓሊፋ
6: ብሰላም ካ ሓሊፋ ወደናትና ስወዲንያ ኢና ናትካ ከዓ ድሕሪና ገለሕ ሰብ
1: ንከዓ ምርዖ እንታይ ኣለን እንታይ ኣለን ዳ ክባኹም ትትርር
6: ግር
7: ወይ ኣንታ መፂኹም ዶ መፂኹም ዶ ባዕ መፃኹም በሉ ንዕብር ኣትያ መነኻ ይበልኩም ከማ
0: ኦፍ ዓደይ መዓረይ ዋይ ይሄ በረ ሕየ ሓይሽ ብሕሉፈይ ተማሂረ ዓደይ መዓረይ እዚ ኩሉ ዝብሎ ነበርኩ ዘበጥበጥ ረ ከምዘይብሉ ሕይ ተረዲእኒ ሕይ ተረዲእኒ በያኹም በያኹም ሓደራኹም ሓደራኹም ዓዲ ኣኩብለይ ኣነ ዝብለለኒ ዓደይ ከዓ እንታይ ከም ትብለኒ ክሰምዕ ደልየ ንጓሎ ብርሃ ንዓይኖም ይቕረታ ሕቶትለይ
8: ካብ ኩሉ ካብ ኩሉ በያኹ በያኹ ኣብ መቓበር ወዲ ዘጎ ውሰድኒ ኣብ ዝህድመ ንበይነይ ክትገድፍኒ ከለኹም ኩሉ ግዜ መንፈሰይ እንዳመፀኒ ድቃስ ከሊዕኒ
9: ስማዕ በርሀ በርሀ እዚ ዓዲ ኣድሚኻና ኢኻ ጠሊትናን ነብስና ኩሉ እንትናና ኣፍሪስካዮ ኢኻ እወ ዝገረብካና ይብልካን
7: ታይገዲፉ
9: ሕይ ድማ ዓዲ ፍርዲ ስባዕ ትህበልካ ኣብዚ ክትፀንሕ ኢኻ
7: ይዝና
9: እወ
7: ንጊ ምሕላውካ ንሕና ይንሓምቕ
9: እወ ሓሰርካ ድማ ዘንደሎ ተፈሊጡ እዩ ንዓዲ ተላግበሉ ዓዲ ዝገበረ ይብሉ እወ እወ ዓንዲ ኣንደሎ ዘንደሎ ኣንዳድዩ ከንፈሊጥናየ
10: ኢናፃውቱ ኮነ እናተፃወቱ ወዝብ ዮም ኣንዲዶ ወይልካ ዓዲ ትጠቅም
7: ن

Hapo, hapo.

ትሕዝቶታት መደብና ትራን ከም ዝተኸታተልኩሞ ብተኸታታሊት ፊልም ሳውን ዛዚምና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶታት ኣብ ልክዕ ግዜ ክኸውን ምርኻምና። ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕና ንኹሉና። ኣብ ትሕዝቶ መደብና ትራን ንዝለወኩም ሃናፅሪኢቶ ይኹን ነቐፌታ ከምቲ ወትሮ እንሕብረኩም ቴሌፎን ስራሕና ኣብ ናይ ስራሕ ሰዓታት ክድውሉልና ትኽእል ኢኹም 12644 47። ክቡራትን ክቡራንን ተኸታተልትና ኣብ ቀፅሪ ሚኒስትር ዜና ምስ ሰኣላይ ተስፋኣለም ሃብተ ገርግሽ ብምዃን ኢና ፀኒሕና። ምስ ተርፉ መደባትና ንሓድገኩም።

0: መደብ ናትራን ኣብ ሶሙን እዙ ኣብ ዕለታዊ ናብራኻ ህይወትካ ንኽትመርሕ በታ ዘላትካ ክእለትን ዓቕምን ክትሰርሕ ኣለካ። ናይ ሎሚ መደብ ፍኖቶ ህይወት እምበኣር ናይታ ስንክልና ከይዓገታ ኣብ ንግዲ ዓለም ማዕረ መዛናዋ እትጎይ ዘላ ተጋዳሊት ዘውዲ ተስፋይ ፃዕራን ከተላለያ
1: ስብ ነረ ኮፍ ኢለስ እንታ ክገብር እየ ገለ ኢለስ እየ ሓስብ ነረ ከምዚ ትብሎ ዘለካ ማለት ካብ ሰብ ምፅባይ ዋላ ገለ ዕድል ሃለወኒ ማለት ኮንቴነር እንተ ትበፅሐ ኣለኹም ከዓ ይንገበርኩም ከም ሓቂ እሳ መምፅሓ እንደገና ከዓኒ እዚ መንግስትና ከዓ ዓጊዝና ኣብዛ ቃኞ ዝኾነ ነገር ክትገብሩ ኢሉ ፍቂድልና እዩ ስለደፍቀደልና ኣነካ በታ ዘለሃኒ ዓቕሚ ነብሰይ ክኢለ ካብ ሰብ ቁልሕ ኢለ ከይከይድ ካ እንዳፃዕርኩ ኣብ እንዳ ጫማን እንዳቑሑትን ገይረ ሰርሕ ኣለኹ ሓፍቲ ያለሃኒ ከዓ እሳ ትሕግዘኒ
0: መሳርሒታት ሙዚቃ ብዝሖምን ዓይነቶምን ዝተፈላለዩ እዮም። ኣብ ሃገርና እውን ተጠቃምነት መሳርሒታት ሙዚቃ ብዙሕን ሰፊሕን እዩ። ንኡስ መደብ ዓለም ስነጥበብ እምበኣር ንሓንቲ ካብ መሳርሒታት ሙዚቃ ዝኾነት ደረቡካ ዘላለ መደብ ዳሲሳ ክትቀርብ እያ። ዓመታዊ ንውሃብቲ ኣገልግሎት ትካል ዝውሃብ መተባብዒ ሽልማት ኣሎ። እዚ ሽልማት እንታይ ቅጥዕታት ንዘማልኡ ትካላትን ብኸመይን እዩ ዝውሃብ ዝገልፅ ትሕዝቶ እውን ኣካል መደብ ናትራን እሶሙን እዙ እዩ።
2: ፅሬት ኣብ ኣቀማምጣ ውዳበ ናይቲ ገዝአን ኣብ ዓይነት ሰራሕተኛታትን ተመርኪስና ገዝአ ፅሬትን ወላ ምፍርራስ ክህልዎ ንርኢ ማለት እዩ። ነዚ ዓመታዊ ምእራም ግበረሉ ምእራም ምስ ተገብረለን ኣብ ሓድሽ ከም ብሓድሽ ንዝመፅእ ዓመት የሕድሳ ማለት እዩ። እዚ እቲ ሩቲን ስራሕ ናይ ኢንስፔክሽን እዩ።
0: ከምኡ እውን ከምቲ ወትሩ ዝቐርብ ኣዛናዩ ቪድዮታት ምስ ምሩፅ ደርፍታትን ርእቶታት ህዝቢ ናይ ዝሓለፈ ሰሙን ዝተዛዘመት ተኸታታሊት ፊልም ሳውን ካብቲ ቐንዲት ትሕዝቶ መደብ ናትራን እሶሙን እዚዩ። መደብ ናትራን ቀዳም 26 መስከረም ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 1 ጥቅምቲ ሰዓት 6:15 ጎደል

0: ምስል ኤርትርያ ለቡቤንያይ ጽምዶ ሓመዳ ሓዘወት ወቅል ሚሳቅ ናይ መነዘመት ምግልስ ቅራን ወኣገዳ ዓሙድ ባህለት ምልክት እትሓድ ሕርየት ስያሰት ዲብ ቅደይ ናይ ከርስ መጣታታይ ግልኢል ሃለ ወሓርብ ብሰላም ሓልእ ግልርከብ እንደይ ሸርሓ እዋጅበ ግለተሓሸም ከም ለተሓዘፈማ ወዚር ዑስማን መባጥር ኤርትርያ ዲብ ሱዳን ምስል ውሕደት ለበስያደት ወሕፍዘት ወረያገት ሱዳን ከምቱ ተከምሰልሁማ ብደረጀት መንጠቀት ወእዲና ከብቲ ለቡ ሱዳኒን ለመልክ ወለሻርክ ወራታ ስያሰት ከም ተአይድ ኣብርሃም ዲብ ተጠውራት ናይ መንጠቀት ዋስዓት ኣግዳህየ ኣምን ባሓር ቀያሕ ወባበል መንደብ ዲበ ወደ ውህድግ ወዚር ዑስማን ኤርትርያ ስያደታ ወቃኑ ኒላቱ መናፍዕት ናይ ባሓር ቀያሕ ለለትሓደደ ድወል ለልሓሽም ደማነት ለባ ሓረከት ባሓር መሰዳዳይ እዲና ከም ተአይድ ዲብ ካትብ ኣውግል ካትብ ኣንቶኒዮ ጉተርሽ ኣከዳግሎም እምበል እሊ ሕዝብ ተጠውር ድድ ስያሰት ወድወል ግዋሪ ወዲዩ ልህላ ቁሉዕ ኪደት ኣሳስያ ኢላቱ መብዳእ ሚሳቅ ናይ መነዘመት ምግለስ ቅራን ወቃኑን እዲና ከምሰልሁማ ናይ ሰበብ ሓዝላቱ ወራታቱ ለከስስ ተውዲሓባ ኤርትርያ ናይ ኢቢን ርኢስ ናይ ዕልብ 81 ዋዕለ ምግልስ ዓብ ናይ መነዘመት ምግልስ ቅራን እንደ ገብኣያ ምለት ሓረየ ድወል ከምሰልተን ዲብል ተኣመር ቃይመ ሰፋረት ኤርትርያ ዲ መነዘመት ምግልስ ቅራን ሰይደ ሶፊያ ተስፋ ማርያም እትዮም 23 ሰብተምበር ለገብኣ ጅትማዕ መርሓት ኤርትሪን ስካን ኣውስትራልያ ኒውዚላንድ ዮቤል ዳህቢ መተኣሳስ መድረሰ ሰውረት እብለት ፈናተ ፅበጥ ብሕሽመት ዓየደው ደረሰ መድረሰት ላዓለው ወጃልየት ኤርትሪን ዲብ ቪክቶርያ ምስል እንደተዓወኖን ዲብዮም 10 ሰብተምበር ዲብ መዲነት መልበርን ዲባት ነዘማ ዒድ ሄራር ታሪክ መድረሰ ሰውረት ለለርኢ በርናሚክ ስወር ዓዳት ወፈን ቀደማ ቁንስል ዓም ዲብ ኣውስትራልያ ሰይድ እንድርያስ ኣብርሃም እግል ኩሉ ሸዓብ ኤርትርያ እፍንቱ ህየ እግለ ዲብ መድረሰት ሰውረት ለትረበው ተከምሰልሁማ እግል ሙደርሲኖም ወረፍዓቶም ኣሰናይቲ ለብፅሐኩም ሓቆላ ቤላ ጀበ ሻዕብየት ሰነት 1970 ወስስ መድረሰት ሰውረት እግል ተኣስስ ለትነስአት ምስዳር ርእየት ለሸርሕ ታሪካይ ቀራር ከምሰልዓለ ሸርሓ ምን መእሰሰት ኣው ምን መእሰሰት መድረሰት ሰውረት ላቱ ዲ ወዛረት ታዕሊም ሙዲር ዓም ቅስም ብሑስ ወጠውሮት መቅደረት ኣዳመ ሰይድ ጴጥሮስ ሃይለ ማርያም እብ ገበይ ሸበከት ምን ኣስመራ ዲ ብሓለፋየ ልእከትት ቀበት ዓደ ዲ ቀበት ሰር ዘበን ለትሸቃ ወራት ወለት ሓለፈ መታክል ወለትረከበ ዓውቴታት እብ ተፍሲር ቀደማ እምበል እሊ ደረሰ መድረሰት ሰውረት ለዓለው እብለነዘመት ኣው መነዘመት ጀበ ሻዕብየት እብዓመት ዲ ምደርሲኖም ወሬፍዓቶም ህየ እፍንቱ ይገብእ እግሎም ለዓለት መራዕያት ፍንቲት ለሸርሕ ተውዲሕ ቀደመው ለዒድ ደረሰ መድረሰት ህግየ እምላቀደመዎ ኣናሺድ ሓልየት ወደረሰ መድረሰት ሰውረት ፍርቀት ዓዳት ቀሒት ዕንቦባት ተከምሰልሁማ ዲብ ኣውስትራልያ ለነብሮ ፈና ኒን ለቀመት ፍርቀት ዓዳ ስኒት ለቀድመት ተዕፈ ቡናይር ዓላ ናይ ሑል እጅትማዕ ጀበ ሻዕብየት እግል ድሞቅራጥየት ወዓዳለት ፈርዕ ጀርመን ትዮም 16 ሰብተምበር ዲ መዲነት ፍራንክፈርት ገብኣ ተፋሲል ለኸበር መንሱር ዕስማን ግል ተቐድሞቶ
1: مسؤول فرع السيد يوهانس مبرحتو دي باس معايا كريمة الهدف لتشقة وراتات سنن داد جيمة ما أقل لحيسة فقريتنا إلا ما تستات بشغل هدقتكم تشرحا متما ما يقضي سفارة إرتيا دي بجرمن السيد يوهانس والدو بجهتو دي بنزموت والتردو التنازيم وقلوت فزاعت أنفار وقلوت دور مواطنين دي بتنازيم وطن لتشقة برامج جيمة من دا قبالو متاكل اندا تأمرا حل أقل لقبالو أتفا قدام السيد يوهانس اندأتلا مشروع مدرسة بوردين أفامبو أقل ዓወት ለትርኢት መሻረክት ወዶር ሓቆለ ሓመዳ ዶር ጀበት ሻዕቤት እግል ዲሞቅራጥት ወዓዳለት ዲብ ጀርመን ውቁል ክምዓለ ሸርሓ መሽተማዕት ዲብ 20 ኣፍራዓት ንኡሽ ዲብላ ትቀደመ ተቃሪር ሓቆለ ሃ

0: ሰሊ ኢና ኣነ እኳ ኣፀቢቆ ዝፈልጠክ ሰብ እዩ
1: ማለት ይሲ ደቂ ሳ ትኸውን ኣይረኣየታንካ ትኸውን
2: እንታ ኮይና ዘይትርያ ፈሊጣ እምበር ኣፅቂጣ
3: ባባብየነ ኣነ ሕብብ ኣይፈትን እየ ኣብ ዝነበርኩ ዓዲ ኮነ ለይለን ስሓት ፃዕዳ ተመሪዐ ነይረ ከምዚ ዘለኽዎ ስለ ዘይኮነ ለይ ግን ሓንቲ ቆልዓ ወሊድና ተፈላለዩ
1: ምስ ዘይጓል ዓዲ ከዳ ከመይ ኢሉ ክትዕመካ ዳሓር ከዓ ኣይ ከምቲ ምስ ሓውካ ምስ ወዲ ዓድኻ ንትገብሮ እቲ ሓቂ እሱ እዩ
2: ሚካኤል ጉዳይ ናይ ጓለይ እናተይ ማለት ዘይኮነን ደስ ከም ኣቦኺ ትርእንን ማለት ይኽ
4: ቁርብ ባሓሰብ ዋነ ኮሲኢቲ ሰብኣየ ከመይ ጌካ ሰብኣይ ምጢል ክትብለኒ
5: ሰለየ በርዝደይ ዳእሞ ከመይ ነይሩ
4: በርዝደይ ብጣዕሚ ፅቡቅ ነይሩ ኣይሆብካ ተሓጊስ ከትኮኒ
5: እዋ ተሓጊሰ ጥራሕ ብጣዕሚ ኸ እምበር
4: ከምዚ ገይሩ ካብ ዕለል ግን ዝኽእል ሰብኣይ ብምርካብ ብጣዕሚ እዩ ድለኒ ኸ
5: ናይ ባሓቂ ንመን ኢልዎ ሰለየ ንኣኽስ ክፈጥረልክን ድዩ
4: ይግበረለይ
5: ገብረልክ እዩ ስምዕንዶ ሽ መዓልቲ ሲ እንታይ ክረአ ኹንክ እቲ ውፅእ ትብሉ ነርኪ ናይ ድሓን ዲኸ
4: ናይ ድሓን እየ ከሳሲ ገለ ዩ ከዓ ክኸም ዝኽእል ኣነ ዘይሳሰኩ ከሞ መን እሞ ከሳሲ
5: ስሱ ሓቂኸ ኣነ ከዓ ጆም ሽዑ እቲ ውፅእ ክብል ርእዮ ሲ ምናልባት ዶ ምስ ኣገለ ተባሂሉ ክኸውን ገለ ኢሎ
4: ኣይ ወላ ሓንቲ ይኮና ምስ ጆም ከ እንታይ እሞ ዘረኸባ ኣለና ኢና ዝኾነ ነገር ክንበሃል
5: ኣይ ኣነስ ምናልባት ኢለ እዮ በርሱስ ሓቂኸ ዘረኸብ የብልክን ኪድበለ ክዳውንቲ ክቀይር እንታይ ደኣ ኮፍ ኢልኪ
4: ወይ ዶም ነዶ

0: ክኮን ኣይትኣይሽኩል
1: ሶሪ ናይ መድሃኒት ሽግር ዝኾነ እንተሎ ኣነ ከይዲ ከምፀል ክኽእል እየ ፅገመ ብሉ
2: እንታይ
1: ምክሉ ኢና ዝኾነ ንሽተይ
2: ኣብልካ
1: ኢናለካ ምፅ ኣኸይኑ

0: ኣንቱም እዛ ቆልዓ ሓቂ እያ። እዚ ወዲ ብጣዕሚ እዩ ሓሚሙ ደሎ
1: ሞዋል።
0: ከምዚ ኢሉ ከሎ ክንዛረበ የኽፍአልና እዩ።
1: እንቲ ሰቕደይ ትብሊ እንታይ ተሰማሚዕና ድና መፂና
0: ዋ እሞ ምስ ረኣኸዎ እንዴ ተኸብደይ ከም ገለጊርኒ ዋ ቁሩ ኣቱም ናይ ሰብ በይ ሃለኹም
1: ስቕ ስከበለ ስቕ በለ ስቕ ናይ ሰብን ደይ ሰብን ክትነገርኒ ይኮንክ
0: እሞ ኣነ ነገረኩም ኣለኹ ኣብዛ ጉዳይ እዚኣ ኢድ ባህር የብለይ ከምዛ ክንበፅሕ ኢልና ድመፃና ሰላሕ ኢልና ንውፃእ ዳኣ እምበር ሕጂ ክንዛረብ ኣየጥዕመልናን ምስሓወይ ከቀሲልና ንርክበሉ
1: ኣብ ቅድሚ ሰብ ከተዕፈርኒ መደርኪ እዚ ጋሻ ከታክብለና
0: ገዲሽኒ ድ ናይ ጋሻ ንዓይኮ ጓል እዩ ተዓብየኒ
1: መኺድ
0: ኣካይደኒ
1: ትንመፅእ ከዓ ክትፈልጥ እዮ
2: ባበይ እንታይ ይፀገም
1: ድሓን እያ
3: ኖማና ናበይ ከይዳ
1: ኣዲኹ እንታይ መርገፂ ኣለዋ ኣብዚ ከባቢ ቤተሰብ ዝሓምመ ኣሎ ሞ ብፅሒ ኢለ ክመፂ ኢላ ከይዳ
3: ኣነ ዘይፈልጡ ቤተሰብ ዳ ኣመን ከይኑ
1: እንዴ እንታይ ሞ ፈሊጥ ኣነ
3: ምሽ
2: ሶሪ በዓል ቤት ክስ ቁርብ ምምያሽ ርኢሎ
3: ንምሕያሽ ሕጂ ዳኣ ገብረሉ እምበር ክሳብ ሕጂ ስከማኢሉ እዩ ዘሎ
1: እቶም ኣሕዋቱ ሲ ኣሞት ገብሩ ዶ
3: እዎ ገብሩ እዮም
1: ንበይኒ ክዘርብዮም ምልኮ ከይኮኑ ኢለ
3: እዋ ሓንታ ኣባ በጃ ከባ ሰብኩም ብቻ ካሊካ ተስፋ ዘለዎ ዘለባ ትዛርብ ንበሉ ሓንቲ በዓልቲ ትኹን ናንኮም ቅድሚ ፈጣርን ሰብን ዝመሓል ኩሉ በዓል ቤተ እዩ ወላ መፂኦም ተዘይረእይዎ ከዓ ንካሊእ ዝፀግመኒ ይኮነን
2: ሶሪ ሓቂ ባባበየ ምናልባት ፆርሲ በይኒክ ስለ ዘለኽሲ በይኒክ ሰኪምክ ከይትኸውን ኢሉ እዮም ዛረብ ዘሎ ዘሎ
3: እቲ ሓዘ ሌላ እንበር ኣይፈለጥኩኻ ኣፈለጥኩኻን
1: ሳምሶ ምበሃል ካብ ደገ ይመፅ
2: ያ
3: ሳምሶ
2: ስሚ ሳምሶን
1: ወ ብቐዳማይ እኳ ብዛዕባ ቁሩ ብአንፊተልክ ነይረ እድን ባዕሉ ክዕለኪ እዩ ካብ ኩሉ ፀገማት ሓፂበ ከውፀ ባህላ እዩ
3: ፀገመይ ክሓፅበለይ
1: ወ
3: እሂ ፀገመይ ዝሓፅበለይ ሰብ ኣምፀለ ኢለካ ርያ መልሰይ ከዓ ነግረካ ይመስለኒ
1: ሚካኤል ከተማዛ ዝንፈትኒ ንስኹማ ንምዝኩሉ ናትክ
3: ዝኩሉ እንታይ እንታይ ኢኻ ክትብለኒ ኢኻ እንታይ ዝኣበስክዎ ነገር ስለ ዘሎ ግና ኣብ ትሕቲ ምሕረት ናይ ካልኦት ሰባት ክኸይ ትደልየ ዘለካ መልሰለይ ባ ምስኻኸ ነብሰ ፀ ሰይት ሰብኣይ ክትወስድ ከመ ኢሉ ተባሒጥልካ ኣዋል ተሳኢነን ካብ ዘክለን ኣዋል ተክልክ ናበይ ትመፅእ
2: ሶሪ ንቅድም ሓሳባት ኣይስምዕ እዮ
3: ኣይሰማዓካ እንታይ ክትብል ከም ዘለካ ተረዲዩ ንብሎ ምኻ ንስኻ እንታይ ጌርካ ዝገብር ዘሎ ካሊእ እዩ ኣቦይ እንዲኻ ምኾንካ ንመንከበካ
1: ኣንቲ ቅድሚ ሓሳቡ ዶ ይትሰምዐዮ
3: በቃ ተኾነ ሕሙም በዓል ቤተይ ኣብ ዓራት ተደሚሱ ናሃለወ ከምዚ ኢልካ ክትዛረብ ቁርብ ማሕፈረካ ሕጂ ከዓ ዝኾነ ተወሳኺ ዘረባ ይደልኒ ሻይ ክንሰቲ ኹም ጣይ ክብለይ
1: ኮፍ መበሊ ሻይ ክንሰቲ ይመፀና
3: እሞ ንስ እንተኸይኑ መምፂኢኹም ከዓ መሊሰልኩም ኣለኹ ከምዚ ዓይነት ዘረባ ሕስከለይ ትመፅኹም ከዳርሒት ናብ ዝገፅካ ክትመፅ ኣይደልካ
1: ኣቶ ቆላ
2: ኣባበይኒ እንታይ ኮይና
1: ዝገርመካ እየ ዳንቀሲ ኢለ ክዕለካ

0: Amen, ihre Alter.
1: Hey, teacher.
0: Amen, come in. Have a seat.

0: ኣይ ሜሮ ንዳሓን ዶ
1: ዳሓን ድመ ውዒልካ
0: ፅቡቅ
1: ብዛዕባ ኣሳይመንት እንዲያዘረበካ ደለ ድካ ልተኮይኑስ ግሩፕ ትቀረ ደለ ነረ
0: ስለምንታይ ዳ ማለት እዚ ነዊሕ ምስከልኩ
1: እወ ብዙሕ ፈቲነ እንዴ ምስ ኣንገሶም ግን ነሰማም ኣይከኣልን ወላ ሓንቲ ድሕ ግዘን ደሎ
0: ሞደ ይዛረቡ
1: ድሓን ኣብ ካልዓ ግሩፕ ተቀሪርካኒ ግን ፅቡቅ ነይሩ
0: ድሓን ፀገም የለን እሞ ከምዛ ናትኩም ዓይነት ኣሳይመንት ዝሰርሑ ዘለዎ ግሩፕ ናይ ሰሊናን ሲራክን ምስ ሓደ ምሰማምዒ ድኸ
1: ምስ ሰሊና ተሰማምዒና ክንሰርሕ ንኽእል ኢና ንሲራክ ከዓኒ ንንጎሶም ከስማዕ ድኽእል ኮይኑ ዝሰማዓኒ
0: በቃ ፀገም የለን ንዓም ካሓቶሞ ክነረክ እንድሕር ላስት ኦፕሽን በፂሕና እውን በይኖ ክሰርሕ ትኽእል ኢኹ
1: ፀገም የለን ሰርሕ ክኽእል
0: እዩ እሞ ኔክስት ክላስ ነረክ
1: ኦኬ
0: ግዳይ ዩ ወልካም ኣልዋይስ

0: ክኸውና ኣለው ድሓ ንዲል ክትሓድሃይ ክትሓት ይትኽእል
1: ንሃለኹም ደሞ ሕጁስ መፅ
0: ዋ ሰውጥዑ ምስ መክደኒ ክብልዎስ ከምዚ እዩ ጓለይ ኣነ ዳ ሰምዕኒ መሲል እኒ ክዛርብ ፅኒሐ
1: ኖኖ ተዛረብ እምበር ስምዕ ዶሚካ ስራሕ ይኮ ፅቡቅ እያ ክትፈልጥ እዮ ክመስለኒ ይትረፍ ንነፍሰይ ንደቀይ ከማን ግዛ ክህብ ዝኽእል ኣይኮነን
0: እሞ ሕጂ ስራሕ ይዓበኒ ትምለኽ ማለት
1: ዎ ንዕባ ማዕረይ ዘረባ ይጠዋውዮ ኣነ ማዕረክ ንዚ ዝበፅሐ ይመሰለንን
0: ዋ ፊበን ክትሓርስን ከለካ ኣነ ጎኒ ክይነበርኩ ንዴ ክሳብ ትልልድል ክግዛ ክይነበርኩን ኣነ ሽዑ ኣነ ስራሕ ይነበረኒ ማለት ድዩ
1: ሚካል ዘዘምፃእና ዶ ንገር ፅባሕ ንጎ ዘጣዓዝ ዘረባ ተዘይተዛርብና ሓይሽ
0: ግደፍ ንበጃ ካል ሰገም ይኽለኒ
2: ዳና ሓውየ ቅሬታ ግበረለይ ከምዚ ኢልካ ሓሚምካ ብ ዓራት ተደኒስካ ከለኻ ኣብ ጎንኻ ክኸውን እዩ ዝግባኣኒ ነይሩ ግን ወላ ኣነ ንባዕለይ ፅቡቅ ኣይረኽብኩም ነቲ ዘጋጠመኒ ሕማቕ ነገር እውን ክትፃወር ይከኣልኩም ትሰምዓኒ እንድሕር ዳኣ ሃሊኻ ክጨንቐካ ኢሉ ይኮንኩም ብኡ እየ ዝነግረካ ዘለኹ ናይ ውሽጢ ካ ንዘኸውፅኦ ስለዚ ዘለኹ እየ ብዓብዩ ንዓኻ ከዓ ምሕረት ይውርደልካ እታ ሓንቲ ክገብረ ዝኽእልናት ይዓቕሚ ፀሎት ምግባር ስለ ዝኾነት ሓዊኻ ሙሉእ ጥዕና ረኺብካ ንኽርእካ ለይትን ቀትርን ፀሎት ክገብረልካ እየ
1: ዋ
0: ይሄ ንትኾንኪ
1: ሰሊና ሰሊና
0: ኣቤት
1: ሰሊና ሰሊና ነናይ
0: ኪራ ዘርበሊ ይድላ እዚያ እንታእዋናዳ
1: ከይተ ዓደመ ዝመፀ ከይፀገበ ወፅሪ ዝበሃል ንዕናይ ጥራሕ ነይ
0: ስለ ተገዳስነት ግጣሚ እያ ነየለ
1: መሽ ኣቃጫጭ ምዃኑ ድዩ
0: ናው ኣነ ሰሓብተይ ስለ ዝኾንከ ቀሪበ ተዛሪበኪ
1: እምባ ንዕናያቴ

0: ኩሉ ከምዚ ክብለካ ፅናሕኩ እዩ
1: እሞ ሕጂ ንሃትነግረኒ
0: ሕጂ እውን ብዕላ ሰለስተ ዓለይ ምር ክነግረካ ደልየ ኮንኩ
1: ኣቶዲ ትብሎ ኣለካርደካ ዲ
0: ንምንታይ ማዕርክ ነዝተሓረቕለ
1: ዋ ኣሚፀያ ተፃዊተላ ደርቤያ ኩያ ክትብለኒ ኣለ ካብ ስምዕና ውፃኢ ከምኡ ዘሰሚዕና ኢና
0: ንዓኻ ምንታይ ሓበጠካ ትዝበልካ ንኩሉ ገይረልካ ኣለኹ ካብኡ ዝሓለፈ ከፊባት እናተይ ስራሕ ስርየ
1: ከፊባትኒ ነቶም ፖሊስካ ባዕላካ ከምኡ በሎ ከፊባት ንበሎ
0: እየ ኣብኡቶ በፂሒዳ ምሳይ ክትኣስዋያካ ምበር ቤነ ዶ ክሰፋ ኮይኑ
1: ዶ ሰሚዐካ ኣለኹ ኣታወዲ
0: ያክለካ ኣታ ወዲ ናበልካ ከም ጊላ ከይፀዋዓኒ ገንዘብን ስራሕኒ ይረኺብኒ ክብርካ ሓሉ
1: ኣባህለኻ
0: ስራሕ ይሰርሐ ኣለኹ ዝተረፈ ገንዘብ ይሃብኒ
1: እዘን ገንዘብ እዚአን ናይቲ ዝተሰማዕና ያጥራይ እቲ ብላዕሊ ከፍ ይብኒ ዶ ገይረ ዮ ትብሎ ዘለካ ቅርሺ ቅርሺ ውሳካ
0: ማ
1: ዋ ናይቲ ብላዕሊ ዝገበርከዮ ኩን ታሕታቲ ባዕልኸ ኢኻ
0: እንተታ ግዜ ክትመፅእ እኳ ይምነየኒ እንተ መፅያ ግን መሓለ ኣለኒ
1: ብቐደሙ ጎባይ ጎባይ እ ተባሂሉ ጎባይ ካብ ጎባይ ስ እንታይ እ ክፅበ
2: ሄሎ ኒኮ ከመይ ቀኒኸ
3: ድሓኒ እግዚኣብሔር መስገን
2: ጠፊአ ክሮ
3: ሓቂ ንምዝራብ ደኣ ጠፊእካወ
2: ሓቂ ኸይኸ እዚ ናይ ሕክምና ክሳልጥ እንደይኮለል ክብል ቀኒ ኩሉ ወዳዲኻ ምፅሓሽ ኢለ
3: ንሱስ ሓቂኻ እሞ ሰሊጥካ ዶ
2: ኩሉ ሰሊጥኒ ብኸም ነራ ዝድውለልክ ዘለኹ ሕጂ ወሲትካ ምርኣይ ጥራያ
3: ደናወይ ሰሊጥዎ ሕክምና ትከይድ ካሕረ እሞ ንማዓስ እታ ኢሎምኻ ንማዓስ ኢሎምኻ ማይከ
2: ኩሉ ሞዳሊ ክለይ ፅንሐ ፅባሕ ንጎመፀ ኮ ዝደየ

0: ናይዚ ፅቡቅ ከይዳ ኣሎ ናይ ሰሊና ተሪፉ ጆን ሄኖክ ንምንታይ ደየ እዚ ምስጢር ነጊረኩም ቀልጡፉ ባ ንገርዋ ቀልጢፎም ክነግርዋ እንታ ክገብር ኣለኒ
1: ኣንሶኒ ካብ ኣኺልና ተጣፊእና
2: ይገርመኪ እዩ ሙዘይ ከምዚ ናክንጠፈ ሓስብ ና ኣይፈልጥ
1: ከመይ ጌር ክትሓስብዮ ኣትሶኒ ከመይ ድና ነርና
2: ወይ ክፅባእኻንኪ ጥዕሚ ክንበራት ሙዘይ
1: ናይ ብሓቂ
2: ብእውነት ኣንቲ ተሓዳር ዲኸም ጌር ደውልት ነይሩ
1: ካልእ ዳ እንታይ ሕማም ነርኒ ሎሚ ካብቲ ማሊ ፅባሕ ከዓ ካብሎም እዘይ ሓይሽ ሂወት ሒዝካ ከርታ ትብል ሞ ከዓ ንምንታይ ትብል ክስንኾንቱ ዋ
2: ንኽል ክሎ ኢኹ ሙዘይ ፅቡቅ ጌርኪ
1: ኣንቲ ደንጎ ኸማን እንታይ እየ ዝገብር ነይሩ ኮ ንደዒ
2: ንስኻ እንታይ ይብል
1: ኣንቲ ንሱ ዳ እንታይ ክኽብል ወላ ነዚ ለውጥ ርኢ እኳ እዩ ዘይርድኦ ክሳብ ሕጂ እዩ ዝመላለስ ዘሎ ሰብኣይ ስ ከምዝናት ክትኾነ እዩ እምበር ኩሉ ቁልፉ ዝዓጠቐ ሰብኣይ ክባሃል ይብሉ
2: ይሄ ንሱ ድኣ ፍልይ ንዲ ሰብኣይ ከመን ክሕዶ
1: ሰብኣይ ከመን ክምሕዶ ጓሌ ሕጂ ግና ጆኺ ነዛ ነብሰይ ፍውስ ሳብ ኢለ ዩ ዘለኹ
2: ናይ ብሓቂ ነገርኩም ዘ
1: እዋይ ኣንቲ ዶንጌ ኸማን ዶንጌ ኸማን ጓሌ
3: ኣቲ ሰበይቲ እቲ ዝገበርከ ቆርብ ካሕፍረክ ነይሩ
4: እሂ እንታይ በፂ ኒአ ድሓፍር
3: ንስኽ ገፅ ሰደይ ትርእያ ደፊና ካብቲ ገዛ ምስጎጎትኒ
4: ግብርኹም ይስጊጉኩም እምበር ኣነ ደስጊጎኩም እ ቁርብ ቁርብ ከናይ ውኖኹም ደይ ትምለሱ ኢኹም
3: እምበር ደወላዲትኽ ንስኺ ብዛዕባ ናይ ጓልኪ ፅቡቅ ኣይተሓስብ ዲኽ
4: ሞሕጂ ሚካል ቆልዓ ኮይና ሲ ንዕበ ዘእተው ንዕበ ዝውፅእ ክንብላ ማለት ድዩ ናይ ዓቕለ ፅበት እዩ እምበር እስኹም እዩ ንዚ ጉዳይ ጌጋ ምዃኑ ፅቡቅ ጌርኩም ትፈልጥ እዮም
3: ድሓን እንታይ ከም ዝመፅእ ክርእየክ እየ እዚ ፀገም እዚ ከዓ ኣብዚ ገዛ ኣትዩ ምስለከመኪ ፅቡቅ ጌርከ ትፈልጥ ኢኹ እዩ
4: ዋለይ እንተሓገዝኩም እንታይ ፀገም ኣለዎ እዩ ካብ ሕጂ ንኒኦ ከዓ ትፈልጡ ኢኹ ድሕሪ ዛ ሕጂ ካብኣ ኸመን ኣይደሊኒ ወ ዝገበርኩ እንዳገበርኩ ኣብ ጎና ጠጠውኩምኒ
3: ድሓን ኣንፃረይ ምኺዲ እዛ ገዛ እዚኣ ወይ ኣነ ወይ ንስኹ ክንሰፍራ ኢሉ
4: ኣይ ዋለይ ስለዚ ሓገዝኩ ሲ ገዛ ክስአል ገዛኹም እንተሰኣንኩ ደይ ጓለይ ዝኸሰብኩ ወ ካብ ገዛኹም ከዓ ጓለይ ዓብዩ ፀገም ኣብ ርእሲ ፀገም ተደራሪብዋ ዘሕለፍናላ ደይብልናስ ከምዚ ኢልና ክንዛረብ ከማን ምሕፈረኩም
3: ትበሊ ወረጃ ማዕደ ይትኹንለይ
4: ድሓናይናቱ ሲ ፅቡቅ ጌርኩም መን ምዃኑ ይትፈልጡ ኢኹም
3: ኪድ በሊ ኪዲ ኪዲ ምስኣተ ጥርነፊ እምበር ዝወዲ እዚ ለካመያ ከም ዝኸውን ካብ መጀመርታ ነጊረክ
4: እንታይ እያ ጌራትኩም ተዝብለኩም እኮ ምላሽ ዝበሃል የብልኩም እንታይ እሞ ተዛረብና ግና ርእሲ ሓይ መለኩ ሕጂ
3: ርእሲ ክሰበር ከመይ ንዓ ክደማፀሲ ብእጉር ኣይምፃእ ዋ
4: ዘረባስ ነይሩ ግና ስቕ እንድያ መቕፅዓትኹም ንዓኹም ታስቕ ትኸብደኩም እምበር ብተዛረብኩ ነይረ
3: እንታይ ከኸ ትብሉ ወ ገለተልክስካ ኣባ ኣብኣ ኣላ
4: ኣይ
3: ወ
4: ታሃርሙኒ ስኡ ተሪፉኩም እኮ
3: ውቐኒ ውቐኒ ንስኽ እውን
4: ወግሐ ፀብሐ ዘረባ ወይ ጉድርኪበ እየ
0: ይሄኖ እንታይ ሓድሽ ኣሎ ድ
5: ሰሊና እንታይ ትኸውና ፈፂሙ ክርደአኒ ካደ እዚ ካይዳ ዝጠዋይ ዝካበይ ኣምፅያ ፈፂሙ ክርደአኒ ካደና
0: እንታይ ኸርእኢ ካለፍ

0: ትማል ምሸትካ ኣምሲኻ ስለ ዝመፅኻ ኣይነጎርኩኻ እምበር ናብ ዲኻ ኸይድር ሰላም በለል ኢላትኒ ሰላምታኻ ይብፅሓ ኣለኹ።
1: እንታ ባባ ክሳብ ማእሰኻ ከም ቆልዓ ትሓስበኒ?
0: እዋ እንታይ ኮይኑለ ከም ቆልዓ ዝሓሰብኩኻ?
1: ዘይርዳእ ንዲ ዝመስለካ ክሳብ ማእሰኻ ሽፍነ ኣለ
0: ሚልዮን ወደይ እንታይ ይሽፍን ኣለዋ እዮ ሞ ክሽፍነ ኣለ ሰላም በለለ ኢልሃኒ ነግረካ ኣለኹ።
1: ራይ ፅቡቅ
0: ከም ሓቂ እኮ ኣዲኻ ስለ ዝኾነት ካብኣ ከይተፀበኻ ባዕልኻ ከይድካ ዳህያ ክትሓትት ነርካ። ስራሕ ኸመይ ኣሎ?
1: ስራሕ ድሓኒ ኣይፅላ
0: ምከየለ ኳ ፈቲካ ሓቂ ምዝራብ ከምቲ ዝፈራኾ ኣይኮንኩን። ፅቡቕን ፅሑፍን ስራሕ ትሰርሕ ኣለኻ።
1: ድሓኒ
0: ስለዚ እዚ ሚካኤል ሂብካ ዘሎ እምነትን ኣድናቆትን ክትውስኸሉ ኣለካ ዳኣ እምበር ኣብ ወጋ ዳጋ ዘእቱ ስራሕ ክትሰርሕ ከምዘይብልካ ተጠንቀቕ። ናይ ሓደና ጌጋ ንክልቴና ዋጋ ስለ ዝኸፍል
1: ድሓን ርዳእኒ ተባባ
0: ሓንቲ ነገር ግና ላ ተሰክፈኒ።
1: እንታይ?
0: ዋ ንዓባ

0: ዓይና ትገብሮ ኢኻ ትሓቦ ብእ እኳ ኢና ሓሊፍና
1: ኣብ ዘይተርዳእኒ
0: ሕራይ ቀረርብኩም ምሰሊና እንታይ እዩ
1: እንታይ ኣቦ ኣይትዕልሉ ድ እንታ ኣንኮብታ ስራሕ ምሳይ ትውዕል ዘላ ሰብ ምሰ ዘዝዕለልክዋ ሰላም ዘዝበልክዋ ጓል ከም ዓርከይ ትሕሰብ ትኮይነ ይፈለጥኩም እምበር ካብ ዝወፃእ ከልኦል ሓንቲ ርክብ ይብ
0: ድሓን ካብ ስክፍሳ ስላዓለ የም ኢለን ወታይ
1: እንታይ ምወሰክፍ ኣለካ ብዓብዪ ኣነ ከም ዘይፈትዎን ትፈልጥ ኒኻ ይውልን ዚኢን
0: ኣይፈለጥ ኢሉ እዮም ኢለን ወደይ
1: እንታ ኣባ ኣነ ኮምኡታት ከምዘይ ኣለኹ እንዳፈለጥ ካሲ እንታይ ይኹን ዘሰክፍ ዘለክ
0: ልቢ ገበዝ ኣብ ደረቱ ክበሃል ከሎኮ ስቂኢልካ ይኮነ ተባሂሉ መንእሰይ ብስሚዒት ተደፊኡ ዝገብሮም ነገራት ብዙሕ ስለ ዝኾነ እዩ
1: እዛ ዘረባኩም ውን ዓየት ምልከትኒ ይወለን በጃኻ ካብ ኩሉ ኸብ ኩሉ ፈፂምካ ይእመናኒ ብኸም እየ ዘይፈትዎን ኣነኸ
0: እዋ ሓፈሻዊ ግን ክዛረባ ይትኽእል ኒኻ
1: እንታ ባባ ናይ ቀረባ እምነት ብዓልማ ማኮዩ
0: ሚልዮን እንታይ እዚ ኣብ ልዕለ ንዕቐት ዋ ናዘረባ ከጣዓም ከነፈካኩስ ኢልና እምበር

0: ዝኾነ ነገር ዘሰክፍ ኣብ ገዛ ዝረእኸዮ ነገር ኣለ ድዩ? ምስ ካልኦት እምበር ምሳይ ምውሳእ እኮ የድልየካን።
1: ስማኒ ኩሉ ዝትገብሩ ዘለኻሽ ከዓላሉ ሓደ መዓልቲ ናባ ከም ዝፈዝ ዝፍለጥ
0: ኣነ ኸዓ ተሰቢልካ ዘረባ ኣብካ ከይኮንኩ የፈሪሐ ፀንሐ ድሓን ከም ዝበልካዮ ዝኾነ ስክፍ የለን ኢልካ ከም ዝመለስካ ክሓስቦ እዩ።
1: ስማኒ ሕጂ ልዕሊ ዝግብሳኻ ግዜ ተሕሊፈ ካልእ ነገር እንዲክፍጠር ሰላም ጀመር ብምእዞ
0: ሞንታይ ተዳሊኸ ዲኻ

0: ሰላምከም እዮም ስኹም ዝኸበርኩም ተኸታተልቲ ሰዓት 9 ተኣኺሉን ሎሚ ሓሙስ 24 መስከረም ዝተዳለወ ዜና ውሽጡን ወፃእን ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዝዕድም ጴጥሮስ መንግስ ኣርስተ ዜና። ላዕለዋይ ልኡኽ ኤርትራ ኣብ መጋባእያታት መበል 81 ዋዕላ ሓፈሻዊ ባይቶ ሕቡራት ሃገራት ይሳተፍ ኣሎ። ኤርትራውያን ተቐማጦ ኣውስትራልያን ኒውዚላንድን ወርቃዊ ዮቤልዩ ምስራት ቤት ትምህርቲ ሰውራት ፀምቢሎም። ኣብ ኑ ዘባ ኣይኮታ ውፅኢት ተማሃሮ ንምምሕያሽ ብውህደት ክስራሕ ፃውዒት ቀሪቡ። ኢራን ኣብ ልዕልያ ተወሳኺ መጥቃዕቲ ምስ ዝፍፀም መጥቃዕትታታ ናብ ዞባ ህንዳ ውቅያኖስ ከተስፍሖ ከም እትኽእል ኣጠንቂቓ። ምልዋጥ መጥቃዕትታት ኣፍጋኒስታንን ፓኪስታንን ዳግማይ ክውላዕ ከም ዝኽእል ተቓሊዑ። ቁጠባ ዓለም ሎም ዘበን ብ2.9 ሚታዊት ክዓቢ ከም ዝኽእል ተኣሚቱ። ላዕለዋይ ልኡኽ ኤርትራ ኣብ መጋባእያታት መበል 81 ዋዕላ ሓፈሻዊ ባይቶ ሕቡራት ሃገራት ብምስታፍ ኣብ ክልታዊ ዝምድናን ሓበራዊ ኣገዳስነት ዘለዎ ጉዳያትን ርክባት የካይዳ ኣሎ። ትማሊ ብዛዕባ ዝተገብረ ርክባት ብመልክዕ ፀብጻብ ዝተዳለወ ትሕዝቶ ኣሎ። ገረ መስቀል ገረ ዝግሄር ከቕርቦ እዩ።
1: ብሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ዝተመርሐ ላዕለዋይ ልኡኽ ኤርትራ ኣብ መጋባእያታት መበል 81 ዋዕላ ሓፈሻዊ ባይቶ ሕቡራት ሃገራት ይሳተፍ ኣሎም። ጎኒ ጎኒ እዚ ዋዕላ ልኡኽ ኤርትራ ኣብ ክልታዊ ዝምድነታትን ፅኑዕ መብፅዓ ኤርትራ ንመትከላት ቻርተር ሕብረት ሃገራትን ኣህጉራዊ ሕግን ከምኡውን ኣገዳስነት ፍትሓዊ ዓለማዊ ስርዓት ዘተኮነ ርክባት የካይዳ ኣሎ። በዚ መሰረት ሚኒስተር ዑስማን ትማሊ 23 መስከረም ምስ ዋና ፀሓፊ ሕብረት ሃገራት ኣንቶኒ ጉተረሽ ኣብ ኣገደስቲ ዞባውን ኣህጉራውን ጉዳያት ተዘራሪቡ። ኣብቲ ኣጋጣሚ ሚኒስተር ዑስማን ኤርትራ ዋና ፀሓፊ ጉተረሽ በዚ መዝነት እዚ ኣብ ዝሰርሐለን ዓመታት ንዝሃቦ ኣገልግሎትን ምስ ኤርትራ ዘለዎ ሃናፂ ፅምዶን መጒሶው። ንዕዙዝ ኣገዳስነት ቻርተር ሕብረት ሃገራትን ቀንዲ ዓንድታቱን ማለት ልዑላዊ ምዕሩይነት፣ ግዛኣታዊ ሓድነት፣ ፖለቲካዊ ናፅነት፣ ዘይምትእትታብ ኣብ ውሽጣዊ ጉዳያትን ሰላማዊ ምዕለቢ ንግጭታትን ብምጥቃስ ብግቡእ ክኽበሩ ከም ዘድሊ ኣገንዚቦም። ሚኒስትር ዑስማን መርገፂ ኤርትራ ኣብ ሱዳን ምስ ጥምርቲ ልኡላውነታ ዝዓቀበትን ርግኣትን ሱዳን ከም ዝኾነ ከምኡውን ብዞባውን ኣህጉራውን ኣልያታት ንዝድገፍ ሱዳናውያን ዝውንንዎን ፀምባርን ፖለቲካዊ መስርሕ ከም እትድግፍ ኣነፂሩ። ኣብ ምዕባለታት ዝሰፍሐ ዞባ ብቐንዱ ድማ ፀጥታ ቀይሕ ባሕርን ባብኤል መንደብን ኣብ ዝገበር ወዘተ ሚኒስትር ዑስማን ኤርትራ ልኡላውነትን ሕጋዊ ረብሓታትን መዳውብቲ ሃገራት ቀይሕ ባሕሪ ዝኽብር ውሑስ ባሕራዊ ምንቅስቓስን ኣህጉራዊ ምትሕጋዝን ከም እትድግፍ ንዋና ፀሓፊ ኣንቶኒ ጉተረሽ ኣረጋጊፁ ኣለዉ። ብተወሳኺ ሰልፊ ብልፅግና ኣንጻር ልኡላውነት ጉርባብቲ ሃገራት ንዝገብረ ዘሎ ቅሉዕ ትሕሰት መሰረታዊ መትከላት ቻርተር ሕብረት ሃገራትን ኣህጉራዊ ሕግን ከምኡውን ንተኽታኺ ተግባራቱ ዝምልከት መብርሂ ሂቦም። ኤርትራ ምኽትላት ፕረዚደንት መበል 81 ዋዕላ ሓፈሻዊ ባይቶ ሕብረት ሃገራት ክኾና ካብ ዝተመርፀ ሃገራት ምዃና ዝዝከር ኮይኑ ቋሚት ኣምባሳደር ኤርትራ ኣብ ሕብረት ሃገራት ወይዘሮ ሶፊያ ተስፋ ማርያም ብ23 መስከረም ንዝተኸየደ መጋባእያ መሪሓ።
0: ኤርትራውያን ተቐማጦ ኣውስትራልያን ኒውዚላንድን ወርቃዊ ዮቤልዩ ምምስራት ቤት ትምህርቲ ሰውራ ብድምቀት ፀምቢሎም። ብዛዕባ እዚ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተዋሂዱ ኣሎ። ፍርቱና ዓንዶም

0: ከተቕርባያ።
1: ኤርትራውያን ተቐማጢ ኣውስትራልያን ኒውዚላንድን ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ብዝተፈላለየ መሳናድኦታት ብድምቀት ፀቢሎም ብምትሕብባር ተምሃሮ ቤት ትምህርቲ ሰውራ ነበርን ማሕበረኮም ኤርትራውያን ኣብ ዞባ ቪክቶርያን ብ19 መስከረም ኣብ ከተማ መልበርን ኣብ ዝተወደበ ፅምብል ንጉዕዞ ታሪክ ቤት ትምህርቲ ሰውራ ዘንፀባርቕ ስእላዊ ባህላውን ስነ ጥበባውን መደባት ቀሪቦም። ጠቕላሊ ቆንስል ኤርትራ ኣብ ኣውስትራልያ ኣቶ እንድርያስ ኣብርሃም ንመላእ ህዝቢ ኤርትራ ብፍላይ ድማ ነቶም ኣብ ቤት ትምህርቲ ሰውራ ተኸስኪሶም ዝዓበዩ ከምኡውን ንመምሃራኖምን ኣለይቶምን ዮሃና ድሕሪ ምባል መሪሕነት ህዝባዊ ግንባር ኣብ 1976 ቤት ትምህርቲ ሰውራ ንምምስራት ዝወሰዶ ውሳነ ንራእዩ ዝገልፅ ታሪካዊ ውሳነ ከም ዝነበረ ገሊጹ። ካብ መስረት ቤት ትምህርቲ ሰውራ ዝኾነ ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ምርምርን ምምዕባል ዓቕሚ ሰብን ኣቶ ጴጥሮስ ሃይለማርያም ብማንዛ ካብ ኣስመራ ኣብ ዘመሓላልፎ መልእኽቲ ኣብ ውሽጢ ፍርቂ ዘመን ዝተዓመ ስራሕ ዝተሰግረ ብድሆታትን ዝተጨበጠ ዓወታትን ብዝርዝር ኣብርሁ። ብዘይካዚ ተምሃሮ ቤት ትምህርቲ ሰውራ ነበር ብውድብ ህዝባዊ ግንባር ብሓፈሻ ብመምሃራኖምን ኣለይቶምን ድማ ብፍላይ ንዝግበረሎም ዝነበረ ፍሉይ ክንክንን ናብዮትን ዝገልፅ መብርሂ ኣቕሪቦም። እቲ ፅምብል ተምሃሮ ቤት ትምህርቲ ቋንቋ ኣደ ብዝደገሞ መዛሙርን ደርፍታትን ተምሃሮ ቤት ትምህርቲ ሰውራን ጉጅለ ባህሊ ቀያሕቲ ዕምባባን ከምኡ ውን ኣብ ኣውስትራልያ ብዝነብሩ ስነ ጥበባውያን ዝቆመት ጉጅለ ባህሊ ስኒት ብዘቕረበቶ መሰናድኦ ደሚቑ ነይሩ።
0: ዓመታዊ ኣኼባ ህግደፍ ጨንፈር ጀርመን ኣብ ከተማ ፍራንክፈርት ክካይድ እንከሎ ንኤርትራውያን ነበርቲ ኩዌት ኣብ ኩነታት ሃገርን ዞባዊ ምዕባለታትን ዘተኮረ ሰሚናር ተቓኒዑ። ኤርትራውያን ነበርቲ ቺካጎ ሕብራት መንግስታት ኣሜሪካ ድማ ዝኽሪ መበል 45 ዓመት ኣህጉራዊ መዓልቲ ሰላም ፀንቢሎም ከካብ ቦቱ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ኣርሴማ ስመሮም ከተቕርቦ እያ።
2: ዓመታዊ ኣኼባ ህግደፍ ጨንፈር ጀርመን ብ19 መስከረም ኣብ ከተማ ፍራንክፈርት ተኻይዱ። ኣቦ ወንበር ጨንፈር ኣቶ ዮሃንስ መብራህቱ ኣብ ዘስምዖ ቃል እቲ ዕላማ ንዝተዓመ ንጥፈታት ብዕምቀት ገምጊምካ ንዝበለፀ ውፅኢት ኣብ ናይ መፃኢ ውጥን ስራሕ ምዝታይ ከም ዝኾነ ገሊጹ። ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወልዱ ብወገኑ ኣብ ምውዳብን ምሕያል ውዳበታትን ምብራኽ ንቕሓት ኣባላትን ምዕዛዝ ሰራ ዜጋታት ኣብ ሃገራዊ ውዳበታትን ዝተሰላሰለ መደባት ብዕቱብ ተገምጊሙ ብድሆታት ብንፁር ተለልዮም ፍታሕ ክናደየሎም ኣዘኻኺሩ። ኣቶ ዮሃንስ ኣስዒቦ ኣብ ምዕዋት ፕሮጀክት ሓዳሪ ቤት ትምህርቲ ኣፋንቦ ንዝተረኣየ ተሳትፎን ኣበርክቶን ድሕሪ ምምጓስ ተራ ህግደፍ ጨንፈር ጀርመን ዕዙዝ ከም ዝነበረ ገሊፆም። ተጋባእቲ ብ20 ንኡስ ጨናፍር ኣብ ዝቐረበ ፀብጻባት ድሕሪ ዘካየድዎ ዘተ እናወርፀፀ ዝመፅእ ዘሎ ውዳበን ጥምረትን ኣብ ተግባራውነት ዝውጠን መደባት ዓበ ኣስተዋፅኦ ከም ዘለዎ ብምጥቃስ ዝያዳ ኣብ ምሕያል ኤርትራዊ መንነትን ሃገራውነትን ብምትኳር ክስራሕ ኣብ ምርድዳ በፂሖም። ኣብ መጨረሽታ ድማ ንትግባረ ናይ መፃኢ ውጥን ስራሕ ዝሕግዝ ለበዋታት ኣቕሪቦም። ብካልእ ወገን ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኩዌት ኣቶ ሕመድ ያሕያ ሓሊ ብ18 መስከረም ኣብ ህልው ኩነታት ሃገርን ዞባዊ ምዕባለታትን ዘተኮረ ሰሚናር ኣካይዶም። ኣብቲ ብርክ ዝበሉ ዜጋታት ዝተሳትፍዎ ሰሚናር ኣቶ ሕመድ ንማሕበራዊ ኣገልግሎታትን ቁጠባዊ ኩነታትን ዘሎ ብድሆታትን ንምቅላል ዝውስር ዘሎ ስጉምትታትን ከምኡውን ዲፕሎማስያዊ ንጥፈታትን ገስጋሱን ዝምልከት ሰፊሕ መብርሂ ሂቦም። እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ቺካጎ ሕቡራት መንግስታት ኣሜሪካ ብምክንያት ዝኽሪ መበል 45 ዓመት ኣህጉራዊ መዓልቲ ሰላም ኣብ ዝተወደበ ፅምብል ምንብልባል ሰንደቕ ባንዴራ ሃገሮም ጎኒ ጎኒ ልዕሊ 200 ባንዴራታት ሰቒሎም ከም ዝፀንበሉ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጡ።
0: ኣብ ንዞባ ሃይኮታ ውፅኢትን ብቕዓትን ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብን መሓወር ምምሕዳርን ተዋሂደን ክሰርሓ ፃውዒት ቀሪቡ። ብ19 መስከረም ኣብ ሓውሲ ከተማ ሃይኮታ ብዝተኻይደ ኣኼባ ሓላፊ ቤት ፅሕፈት ትምህርቲ መምህር ህያቡ ጎይቶም ብቕዓት ትምህርቲ ንምምሕያሽ ብደረጃ ኣብያተ ትምህርቲ ንመምህራን ስልጠናታት ከም ዝውደብ ከምኡ ድማ ዕጥረታት ናይ ምምላእ ኣበርክቶ ይገብር ከም ዘሎ ብምሕባር ተወሳኺ ስጉምትታት ምውሳድ መድረኽ ዝጠልቦ ምዃኑ ብርሂሙ። ተሳታፍነት ደቂ ኣንስትዮ 36 ሚታዊት በፂሑ ከም ዘሎ እንተኾነ ኣብ ኩሎም ደረጃታት ምዕሩይ ከም ዘይኮነ ብምጥቃስ ብፍላይ ኣብ ካልኣይ ደረጃ ቁፅረን ትሑት ስለ ዘሎ ኣብዚ መዳይ እዚ ዕቱብ ስራሕ ከም ዘድሊ ኣገንዚቡ። ርእሰ መምህራንን መምህራንን ብወገኖም ዘይምችውነት መምሃሪ ቦታ ሕፅረት ናውቲ ትምህርቲ ትሑት ተገዳስነት ተምሃሮ መሊኦም ዘይተወገዱ ድሑራት ልምድታት ከምኡውን ዋሕድን ትሑት ተገዳስነትን መምህራን ኣብ ብቕዓት ትምህርትን ውፅኢት ተምሃሮን ኣሉታዊ ፅልዋ ዝፈጥሩ ዘለዉ ተርእቶታት ምዃኖም ብምግላፅ ምስኮም ብምውሃድ ዝውሰዱ ዘለዉ ተበግሶታት ክድፍኣሎም ኣተሓሳሲቦም። ኣብ መወዳእታ ኣመሓዳር ንዞባ ሃይኮታ ኣቶ ሸኸዲን ሳልሕ ብቕዓት ትምህርቲ ንምርግጋፅ ኩሎም ንመስርሕ ምምሃርን ምስትምሃርን ባሉታ ዝፀልዉ ኣብ ምውጋድ ተራ ኣመሓደርቲ ከባብን ኣነባበርቲ ዓድን ክዓዝዝ ኣብያተ ትምህርቲ ድማ ኣብ ብቕዓት ምምህራን ብዕቱብ ክሰርሓ ኣዘኻኺሩ። ኣብ ንዞባ

ናይ መነን ሰለስተ ዋርሒ ብዓውድታት ዕረያ ኤሌክትሮኒክስን ምትካል ናውቲ ፀሓይ ውፃዓትን ብክልሳ ሓሳብን ግብርን ክስልጥኑ ዝፀንሑ 22 መንስያት ተምሃሮ ብ15 መስከረም ተመሪቖም ሓላፊ ቤት ፅሕፈት ሃማመተ ኣብቲ ንዞባ መንእሰይ የማነ መድሃኒ ሰልጠንቲ ንዝቐሰሞ ትምህርቲ ብግብራዊ ስራሕ ከማዕብሎ ትፅቢት ከም ዝግበር ኣገንዚቡ ሓላፊ ቤት ፅሕፈት ትምህርቲ መምህር ባህታ ወልዳይ ብግድዩ ሃማመተ ብዘይካቲ ብስማዊ ክፍሊት ንመንእሰያት ዝውድቦ ሞያዊ ስልጠናታት ኣካዳምያዊ ብቕዓት ተምሃሮ ክብ ንምባልን ተወዳደርቲ ክኾኑን ንዝገብሩ ሓገዛት ኣመስጊኑ ኣብ ምምሕዳር ንዞባ ማይምና ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ ቴድሮስ ኣበት ድማ መንእሰያት ተምሃሮ ንናይ ክረምቲ ዕረፍቶም ንነብሶምን ንሕብረተሰቦምን ኣብ ዘርብሕ ስልጠና ካሕልፍዎ ክተባብዑ ከም ዝግባእ ብምጥቃስ ሰልጠንቲ ቀሲሞሞ ዘለዎ መበገሲ ስለ ዝኾነ ብቐጻሊ ንባብን ምልምማድን ከማዕብልዎ ኣዘኻኺሩ ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ኢራን ኣብ ልዕልያ ተወሳኺ መጥቃዕቲ ምስ ዝፍፀም መጥቃዕትታታ ናብ ዞባ ህንዳዊ ውቅያኖስ ከም ተስፍሖ ኣጠንቂቓ እዚ ዝተገልፀ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ተወሳኺ ከቢድ ደብዳብ ከካይድ ከም ዝኽእል ድሕሪ ምእማት እዩ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩብዮ ብወገኑ ምስ ኢራን ኣብ ስምዕ ክብፃሕ ነዊሕ ግዜን ገዚፍ ፃዕርን ከም ዝሓትት ብምጥቃስ ካልእ ኣማራፂ ክውሰድ ከም ዝኽእል ሓቢሩ ኣሎ ንመግለፂታት ፕሬዚደንት ትራምፕን ሚኒስተር ሩብዮን ዝኾነነ መንግስቲ ኢራን ሃገሩ ሉኣላውነታ ንምውሓስ ድሉነታ ከም ተዕቢ ኣረድዩ እዚ ከምዚ ኢሉ እንከሎ ፕሬዚደንት ትራምፕ ኣብ ልዕሊ ካብን ናብን ኢራን ዝካየድ በረራታት ድሕሪ ዘፅደቆ እገዳ መንግስቲ ኢራን ናብ ሓያሎ ሃገራት ከካይዶ ዝፀንሐ በረራታት ክውንዝፎ ከም ተገደደ ይቃልሓ ኣሎ ኣብ ልዕሊ መንገድታት ኣየር ኢራን ጥራይ ዘይኮነ ነፈርቲ ኢራን ኣብ ምዕላብን ምብራርን ንዝተሓባበራ ሃገራትን ትካላትን እውን ከም ዝእግድ ፕሬዚደንት ትራምፕ ኣጠንቂቑ እዩ ወክልቲ ኣሜሪካን ኢራንን ብ22 መስከረም ኣብ ከተማ ኒውዮርክ ዘካየድዎ ዘይቀታዊ ዝርብ ብዘይስምዕ ከም ዝተዛዘመ ዝዝከር እዩ ብከፊል ሃድዩ ክመስል ዝፀንሐ ምልውዋጥ መጥቃዕትታት ኣፍጋኒስታንን ፓኪስታንን ዳግማይ ክውላዕ ከም ዝኽእል ይቃልሓ ኣሎ እዚ ዝተገልፀ ፓኪስታን ሎሚ 24 መስከረም ኣብ 10 ከባቢታት ኣፍጋኒስታን ብዘካየደቶ ደብዳብ ነፈርቲ ሰብኣውን ንዋታውን ክሳራታት ድሕሪ ምውራዳ እዩ መንግስቲ ኣፍጋኒስታን ነቲ መጥቃዕቲ መርሰ ግብሪ ከም ዝህበሉ ይሕብር ስለ ዘሎ ኣብ መንጎ ክልትኤን ጎረባብቲ ሃገራት ሓድሽ ወተሃደራዊ ረፅሚ ክውላዕ ከም ዝኽእል ናይ ቀረባ ተዓዘብቲ ይእምቱ ፓኪስታን ኣብ ግዛኣት ኣፍጋኒስታን ደብዳብ ነፈርቲ ከተካይድ ኣብዚ ሳልስቲ ንካልኣይ ግዜ ምኳን እዮም ፀብፀባት ዘረድ ዝሓለፈ ሰሙን ኣብ ፓኪስታን ብዝተፈፀመ ሽበራዊ መጥቃዕቲ ልዕሊ 30 ሰባት ምቕታሎም ዝፍለጥ ኮይኑ መንግስቲ ፓኪስታን እቲ መጥቃዕቲ ኢድ ኣፍጋኒስታን ከም ዝነበሮ ከሲስ እዩ መንግስቲ ኣፍጋኒስታን ግና ነቲ ክሲ ኣሉታዊ ምላሽ ብምሃብ ፓኪስታን ተኽታኺ ወተሃደራዊ ስጉምቲ ካብ ምውሳድ ክትሕየብ ክፅውዕ ፀኒሑ ኣሎ ኣብ መንጎ ፓኪስታንን ኣፍጋኒስታንን ብዝተካየደ ምልዋጥ መጥቃዕትታት ኣብዚ ዓመት እዚ ጥራይ ካብ ክልትኤን ሃገራት ልዕሊ 600 ሰባት ከም ተቐትሉ ይጥቀስ ቁጠባ ዓለም ሎም ዘበን ብ2.9 ሚታዊት ክዓቢ ከም ዝኽእል ኣህጉራውያን ቁጠባዊ ውድባት ኣሚተን ይቕሬታ እቲ ሃዝ ኣብ 227 ናብ 3 ሚታዊት ክብክብል ከም ዝኽእል እተን ኣህጉራውያን ትካላት ግምታትን ሂበን ኣለዋ ውድብ ሕብራት ሃገራት ቁጠባ ዓለም ኣብዚ ዓመት እዚ ብ2.5 ሚታዊት ኣብ 227 ድማ ብ2.8 ሚታዊት ክዓቢ ከም ዝኽእል ኣብ ዝሓለፈ ወርሒ ግንቦት ኣሚቱ ምንባሩ ዝዝከር እዩ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ፀጥታውን ወተሃደራውን ቅልውላውን ንሱ ዘሰዓቦ ናህሪ ዋጋታት ንዳድን ጠንቂ ምጉዳል ዕቤት ቁጠባ ዓለም ምዃኑ ይግለጽ ኣብ 225 ጃምላ ዓለማዊ እቶት ብ2.8 ሚታዊት ከም ዝዓበየ ፀብጻባት ኣህጉራዊ ማዕከን ገንዘብን ባንኪ ዓለምን ይሕብሩ ፕሬዚደንት ህዝባዊት ሪፓብሊክ ቻይና ሺጂንፒንግን ፕሬዚደንት ኣሜሪካ ዶናልድ ትራምፕን ኣብ ምምዕባል ኩሉ መዳያዊ ዝምድናታት ሃገሮም ዘትዮም እቲ ዝርብ ፕሬዚደንት ሺ ናይ 3 መዓልትታት ወግዓዊ ዑደት ንምፍጻም ትማሊ 23 መስከረም ኣማሲኡ ኣሜሪካ ኣብ ዝኣተወሉ እዩ ንፕሬዚደንት ሺ ምዕሩግ ኣቀባብላ ዝገበረሉ ፕሬዚደንት ትራምፕ እቲ ዑደት ዝምድና ክልትኤን ሃገራት ንምምሕያሽ ሓድሽ ምዕራፍ ከም ዝኸፍት ገሊጹ ኣብዚ ክሳብ 25 መስከረም ዘካየደ ዑደት ፕሬዚደንት ሺ ኣብ ምምዕባል ንግዳዊ ቴክኖሎጂካውን ካልእን መዳያት ዘተኮረ ስምዕ ክፈራርም ትፅቢት ይግበር ዓለማውን ዞባውን ብቐንዱ ድማ ጉዳይ ዞባ ማእከላይ ምብራቕን ዩክሬንን እውን ካብ ኣጀንዳታት ክልትዮ መራሕቲ ምዃኖም ተገሊጹ ኣሎ ፕሬዚደንት ሺ ኣብ ኣሜሪካ ወግዓዊ ምብፃሕ ክፍፅም ድሕሪ 215 ንፈለማ ምዃኑ ፀብፀባት የረዱ ክልትዮ መራሕቲ ኣብ ዝሓለፈ ወርሒ ግንቦት ኣብ ከተማ ቤጂን ቻይና ተራኺቦም

ከም ተዘራረቡ ዝዝከር እዩ። መንግስቲ ብሪጣንያ ላዕላውነት ደሴት ቻጎስ ናብ ማውሪሸስ ንምስግጋር ቅድሚ 2 ዓመታት ንዘኸተሞ ስምዕ ዳግመ ግምት ክገብረሉ ምዃኑ ገሊጹ። እቲ መንግስቲ ኣብቲ ጉዳይ ካብ ፕሬዚደንት ዶናልድ ትራምፕ ድሕሪ ዝመፁ ፀቕጢ ንትግባር እቲ ስምዕ ኩንዝፎ ከም ዝኽእል እዩ ኣሚቱ ዘሎ። መንግስቲ ብሪጣንያ ነተን ናብ ትሕቲ ግዛኣቱ ዝፀንሓ ላዕላውያ ዋንነት ማውሪሸስ ዝኾና ደሴታት ከረክብ ኣብ ጥቅምቲ 224 ምስስምዑ ዝዝከር ኮይኑ ፕሬዚደንት ዶናልድ ትራምፕ ነቲ ስምዕ ታሪካዊ ጌጋ ክብል ብምጥቃስ ከም ተቃውሞ ፀብፀባት የረድ። ብሪጣንያ ብድፊኢት ኣሜሪካ ነቲ ስምዕ ንድሕሪት ንምምላስ ክትወስዶ ንትኽእል ስጉምቲ ብኣጉ ዝኾነነ መንግስቲ ማውሪሸስ ውድብ ሕብራት ሃገራት ኣብ ልዕልያ ፀቕጢ ክገብር ፀዊዕ ኣሎ። እቲ ስምዕ ብሪጣንያ ኣብተን እኩባት ደሴታት ንዝርከብ ስትራቴጂያዊ ኣገዳስነት ዘለዎ መደበር ሓይሊ ኣየር ን99 ዓመታት ብክራይ ክትቆፃፀሮ ዝኽእላ ብምንባሩ ተግባራውነቱ ኣጠራጣሪ ምዃኑ ክእመት ፀኒሕ እዩ። ብሪጣንያ ኣብተን ደሴታት ንዝቕመጡ ዝነበሩ ዜጋታት ማውሪሸስ ኣብ መወዳእታ 1960ታት ድሕሪ ምብራራ ነተን ስትራቴጂያውያን ደሴታት ከም ኣካል ላዕላውነታ ከተመሓድረን ምፅንሓት ፀብፀባት የረዱ። እቲ ዘይሕጋዊ ጎበጣ ካብ ኣህጉራዊ ማሕበረሰብ ተቃውሞ ከመፆ ምፅንሑ ይጥቀስ። ደሴታዊት ሃገር ማውሪሸስ ካብ 1715 ክሳብ 1968 ኣብ ትሕቲ ግዛት ፈረንሳን ብሪጣንያን ምንባራ መዛክርቲ ታሪክ የነፅሩ። ባይቶ ሉቴንያ ንምውዳድ ንክሌሳዊ ኣፅዋር ብሃገሩ ዝኽልክል ቅዋም ክቕየር ምውሳኑ ካብ ሩስያ ተሪር መጠንቀቕታ ቀሪቡሉ። መቕያርቲ ሃገራዊ ቅዋም ሉቴንያ ንክሌሳዊ ኣፅዋር ካልኦት ሃገራት ኣብ ግዛእታ ክዋፈር ባይታ ዘጣጥሕ ምዃኑ ተገሊጹ ኣሎ። እቲ ውጥን ምስ ዝትግበር ሉቴንያ ዕላማ ንክሌሳዊ ኣፅዋር ሃገሩ ከም ትኸውን ሚኒስትሪ ጉዳያት ወፃኢ ሩስያ ኣነፂሩ ኣሎ። ብዘካዚ ኣብቲ ቅዋም ዝተገብረ ምቅያር እታ ኤሮጳዊት ሃገር ኣብ መሬታ ማዓስከራት ካልኦት ሃገራት ከተዋድድ ከኽእላ ምዃኑ ተሓቢሩ። እሱ ግምቲ ንሩስያ ዓብዪ ፀጥታዊ ስጋት ከም ዝፈጥረላዮም ወተሃደራውያን ተንተንቲ ምብራቅ ኤሮጳ ዝጠቕሱ። ኔቶ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ንሃገራት ዞባ ባልቲክን ኖርዲክን ክዕጥቕ ምፅንሑ ይግለጽ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ላዕለዋይ ልኡኽ ኤርትራ ኣብ መጋባያታት መበል 81 ንዋዕላ ሓፈሻዊ ባይቶ ሕብራት ሃገራት ይሳተፍ ኣሎ። ኤርትራውያን ተቐማጢ ኣውስትራልያን ኒውዚላንድን ወርቃዊ የብሉ ምምስራት ቤት ትምህርቲ ሰውራ ፀንቢሎም። ኣብ ንዞባ ሃይኮታ ውፅኢት ተምሃሮ ንምምሕያሽ ብውህደት ክስራሕ ፀውዒት ቀሪቡ። ኢራን ኣብ ልዕልያ ተወሳኺ መጥቃዕቲ ምስ ዝፍፀም መጥቃዕትታታ ናብ ዞባ ህንዳ ውቅያኖስ ከም ተስፍዖ ኣጠንቂቓ። ምልውዋጥ መጥቃዕትታት ኣፍጋኒስታንን ፓኪስታንን ዳግማይ ክውላዕ ከም ዝኽእል ተቓሊሑ። ቁጠባ ዓለም ሎም ዘበን ብ2.9 ሚታዊት ክዓቢ ከም ዝኽእል ተኣሚቱ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፍ መደባትና ሰላም።

0: መደብ ናትራን ኣብ ሶሙን እዙ ኣብ ዕለታዊ ናብራኻ ህይወትካ ንኽትመርሕ በታ ዘላትካ ክእለትን ዓቕምን ክትሰርሕ ኣለካ። ናይ ሎሚ መደብ ፍኖቶ ህይወት እምበኣር ናይታ ስንክልና ከይዓገታ ኣብ ንግዲ ዓለም ማዕረ መዛናዋ እትጎይ ዘላ ተጋዳሊት ዘውዲ ተስፋይ ፃዕራን ከተላለያ
1: ስብ ነረ ኮፍ ኢለስ እንታ ክገብር እየ ገለ ኢለስ እየ ሓስብ ነረ ከምዚ ትብሎ ደለካ ማለት ካብ ሰብ ምፅባይ ገለ ዕድልሃለወኒ ማለት ኮንቴነር እንተደ ትበፅሐ ኣለኹም ከዓ ይንገበርኩም ከም ሓቂ እሳ መምፅሓ እንደገና ከዓኒ እዚ መንግስትና ከዓ ሓጊዝና ኣብዛ ቀኞ ዝኾነ ነገር ክትገብሩ ኢሉ ፍቂድልና እዩ ስለደፍቀደልና ኣነ ብታ ዘለሃኒ ዓቕሚ ነብሰይ ክኢለ ካብ ሰብ ቁልሕ ኢለ ከይከይድ ከዓ እንዳፃዕርኩ ኣብኣ እንዳ ጫማን እንዳቑሕትን ገይረ ሰርሓ ኣለኹ ሓፍቲ ያለሃኒ ከዓ እሳ ትሕግዘኒ
0: መሳርሒታት ሙዚቃ ብዝሖምን ዓይነቶምን ዝተፈላለዩ እዮም። ኣብ ሃገርና እውን ተጠቃምነት መሳርሒታት ሙዚቃ ብዙሕን ሰፊሕን እዩ። ንኡስ መደብ ዓለም ስነ ጥበብ እምበኣር ንሓንቲ ካብ መሳርሒታት ሙዚቃ ዝኾነት ደረቡካ ዘላለ መደብ ዳሲሳ ክትቀርብ እያ። ዓመታዊ ንውሃብቲ ኣገልግሎት ትካል ዝውሃብ መተባብዒ ሽልማት ኣሎ። እዚ ሽልማት እንታይ ቅጥዕታት ንዘማልኡ ትካላትን ብኸመይን እዩ ዝውሃብ ዝገልፅ ትሕዝቶ እውን ኣካል መደብ ናትራን እሶሙን እዚዩ
2: ፅሬት ኣብ ኣቀማምጣ ውዳበ ናይቲ ገዝአን ኣብ ዓይነት ሰራሕተኛታትን ተመርኪስና ገዝኣ ፅሬትን ወላ ምፍርራስ ክህልዎ ንርኢ ማለት እዩ። ነዚ ዓመታዊ ምእራም ግበረሉ ምእራም ምስ ተገብረለን ኣብ ሓድሽ ከም ብሓድሽ ንዝመፅ ዓመት የሕድሳ ማለት እዩ። እዚ እቲ ሩቲን ስራሕ ናይ ኢንስፔክሽን እዩ።
0: ከምኡ ውን ከምቲ ወትሩ ዝቐርብ ኣዛናዩ ቪድዮታት ምስ ምሩፅ ደርፍታትን ርእቶታት ህዝቢ ናይ ዝሓለፈ ሰሙን ዝተዛዘመት ተኸታታሊት ፊልም ሳውን ካብቲ ቐንዲት ትሕዝቶ መደብ ናትራን እሶሙን እዚዩ። መደብ ናትራን ቀዳም 26 መስከረም ሰዓት 2 ፈረቓን ድሕሪ ቀትሪ ድግማ ሓሙስ 1 ጥቅምቲ ሰዓት 6:15 ጎደል

0: እታ ቢንቶ ክንበፅሕ ሕጂ ቲኤንቲ ክገብራ ከፍርሶኦ ነቲ ቢንቶ እሳ ተፈሪሳ መካናይዝ ክሓልፍ ኣይክእል እዩ ኣጋር በቲ ገለር ክሓልፍ ክእል እዩ ትጎቦ ኣርክብ ኣቢልናን ወሪድና ካብ ታንኪ ምስኦም የተሰቂለ ነረ በለን ብብሬን ኢልና ምክንያቱ ታንኪ ብሬን ኣለዋ ኣውቲስታ ብሬን ኣለዎ መጥፋዓጂ ብሬን ኣለዋ ውሽጢ ክብተ ብሬን ኣለዎ ናይ ታንኪ ኣብቲ ኣተሓዘ ተክሱስ ገበራ ፍራዝአን ገልን ገዲፈን ቲኤንቲ ከይቀበራ ያላ ናብቲ ገለሪ ኣቲና ወልድያ ቀጥታ ኣቲናዮ ማለት እዩ
1: ኣብ ወልድያ ምስ ኣቶና እዚ ንክምር ድንጋይ ንጎንደር ዝወስድ መንገዲ ኣሎ ወዲ ኣርባዕተ ሓንቲ ሓይሊ ሒዙ ክልተ ግንባራት እዩ ነይሩ ተሓደ ግንባር ሓየሎም ዝመርሖ ተሓደ ግንባር ከዓ ሳሞራ ዝመርሖ ሕጂ እቲ ሓንቲ ሓይሊ ወዲ ኣርባዕተ ሒዝዋ ኣብ በዓል ሳሞራ ይተፀቢሩ ንክምር ድምጋይ ከባቢ ጎንደር ማለት እዩ
2: ንሕና ካብቲ ሃይቅ ናብ ስሪንቃ ናብ ስሪንቃ ንመፅእ ኣብ ስሪንቃ ኮፍ ንብል እጅሃ ሓይሎም ከዓ እንታይ ይብል እሞ ነዚ መካናይዝድ ኣነ ዝዛረቦ ዘብሎ ኣለኒ ኣኼባ ድራኢ ከዓ ክገብረሎም ይብል ድራር ገብሩና ኣብቲ ኣኼባ ከዓ ንኸይድ ዋ እቲ ናይቲ ምስጋና ሓቀኛ ማለት ንሕና እዚ ህዝባዊ ግንባር መፀ ንኸፈልናዮ መስዋእቲ የለን ስለዚ ተራ ናይ ህዝባዊ ግንባር ብጣዕሚ ኣገዳሲ እዩ
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ
4: እቲ ክልተ ሓይሊ ንሃና ረሻሽ ታንከኛ ዘለዎ ንበዓል ወልድያ ወሎ ከይድ ከሎ ናይ ሓይሊ ገለዋ ግን ንምስመር ናይ ጎንደር ኢና ኸይና ማለት ኣብዚ ሕጂ ሓላፊና ወዲ ኣርባዕተ ነይሩ ምሳና ዝፈደ ኣብቲ ነንበበገስ ናይ ተከዘ ምስ ሓለፍካ ምናልባት መጥቃዕቲ ክገብሩ ክግበር እናተሓስበ ከሎ ፀላእ ግን እዚ ግንባር ናይ ንፋስ መውጫ ቀዲሙና ማለት እዩ ኣብዚ ሕጂ ኣነ ዝዝከረኒ ቅድሚቲ ብረታት ምትካልና ወዲ ኣርባዕተ ይኹን ገለዋ ኣነ ከዓ ምስኦም እቲ ቦታ ብረታት ይኹን ቦታ መሕበሪ ቦታታት ክንርኢ ኢልና ምስከርና ሕጂ ገና ብኡ ከይበፃሕና ከለና መዓት ደብዳብን ገለን ገይርና ማለት እዩ ብዝኾነ ድሕሪ ተመሊሱ እቲ መጥቃዕቲ ሕጂ ወያነ ዘይኮነ ቀዲሙ ንስን ቀዲመን ማለት እዩ ኣብኡ ሕጂ ዳርጋ ነዊሕ ግዜ ደብዳባ ተካይድና ኢና ማለት እዩ በዓል ወዲ ኣርባዕተ ኣብቲ እዋን ደብዳብ ወይ እዋን ተኽሲ ክግበር ከሎ ቅድሚቲ ኸዱ እሞ ኣብኡ ኮይኖም ሕቡርና ነዊሕ ግዜ ደብዲብና ሰሪሕና እቲ ኣሃዱ ዝኾነ ይኹን ፀገም ኣይነበረን ዝኣክል ብቕዓት ነይሩ እቲ ዝነበረ ፅዋርና ከዓ ዝኣክል እጃሙ ወይ ተርኡ ተፃዊት እዩ ማለት እዩ
2: ክንምለስ ከለና ግን ኣብቲ ውጫሎም ዝበፃሕና ኣጋጣሚ እታናና መስርዕ ሳልሳይ መስርዕ ነራ ጎማ ስለ ዝባላሸወት መሲሑ ከዓ ስለ ዝነበረ ኣሃዱና ይስዑና ኣለው እናበሉ ንስሪንቃ ተመጊሶም ማለት እዩ ንሕና ብታ ወረጌሳ ትበሃል ግን እቲ ቦታ ብንቶ ፈሪሱ ስለ ዝነበረ ብፀቢ ቦታ ኢና ንምለስ ነርና ኩሉ ብውን ብገለን ኣግራብ ዝተሸፈነ እዩ ኣጋጣሚ ቡምባይት ደርገምልና ማለት እዩ ቡምባይት ደርገምልና ንሕና ደቂሽ ተሒትና ኢና ደኒና ትገርብ ስለ ዘርከበና ኣጋጣሚ ግን ሓሊፋ ቅሩብ ኣምን ገብረትን ኣባና ስለ ዝዓለበት ሓደ ሰብ ቅልል ዝበለ እዚኣ ተሃሪቡ እምበር ዋላ ሓንቲ ነፃያ ወፂና ማለት እዩ ኣብ ከባቢ ምስ ዝነበረ ፀላ ምስ ዝኾነ ነገር ክትረክቦም ስለ ዘይትኽእል ናብ ኩሉ ኣንፈት ተኳኩሽና ንቦታትና ንስሪንቃ ተመሊሽና ኣብኡ ናይቲ ህዝቢ ኣፈላላዩ ትሪዮ ንሕና ህዝባዊ ግንባር ምኳና ሳይኣውኒ ነሮም ህዝባዊ ግንባር መፂኦም ዘይትርኢና ይብሉ ነሮም ንሕና መሶም ከለና ማለት እዩ ኣብ መጨረሻ ንሕና ና ህዝባዊ ግንባር ዘይኮንኩ ህዝባዊ ግንባር እዝኖም ኣብ ኣፈም ዝበፅሕ ብላዓቲ ሰብ እዮም ከመይ ኣሕዋትና ንዓላት መስሉ ገለ ኢሎምና ማለት በሉ ንሕና ኢና ኢልና እዮም ኣብ መጨረሻ ካብ ስሪንቃ ምገዝ ኮልና ልክዕ ከም ህዝቢ ኤርትራየን እንዳበኸያን እንዳሓዘና ኣፋነየናና ማለት እዩ
5: ኣብ መቐለት ህዝቢ ፅቡቅ ኣቀባብላ ገይርልና ድሕሪኡ ናብ ኤርትራ ኮይኑ ጉዕዞ ኣብዛ ፍፃሜ ገለ ካብ ትዝታታት ዝዝክረን ተጓንፎ ዘጋ

0: ጠማ ናይ ክልተ ኣሕዋት እንታይ ኣብቲ እዋን እቲ መንእሰያት ኤርትራ ምስ ዝነበረ ውዕዋዕ ሃገራዊ ስምዒት ክሰለፉ መፁ ነይሮም። ሕጂ ኣነ መወድቂ ጭነን ኣብ ስሪንቃ ትምህርቲ እናምሃርና ከለና ክልተ ኣሕዋት ቆልዑ ክብሮም ኣብርሃን መሓር ብርሃን ዝበሃሉ ክልቲኦም እዚኦም ካብ ደሴ እዮም ሰለፉ ክጋደሩ ኢሎም ደሴ መፂኦም ኣብ ወልድያ ምስ በፅሑ ናይ ወያነ ረኽቦም ሞ ክንጋደር መፂና ና ምስማ ጉማር ደሊና ምስ በልዎም ሓራይ ክንወስደኩም ኢና ኢሎም መኪና ትኸይድ ነራ ኦራል ምስ ኣፅዒኖም የፋኑ እንዳተጓዓዙ ከለዉ ኣብ ከባቢ ወልድያ ማለት እቲ ከባቢ ንቶ ገለርያ ኣብኣታ መኪና ትፀድፍ ሓደጋ ይጋጥሞ ማለት እዩ። እዚ ሓደጋ እዚኣ ክብሮም ዓብዪ እዩ ምንኣሱ ከዓ መሓሪ እዩ መሓሪ በኣ ይስዋዕ በታ ሓደጋ ማለት እዩ። ድሕሪት ቆልዓ ሓደስ እዮም ሕሶቦ ሽዑም መጀመርቲኦም ወላሓንቲ ብዛዕሙ ዝፈልጦ የብሎም እቲ ኩነታት ወላሓንቲ ስምዒቶም ኩሉ እቲ ኩነታቶም ጥራይ ክንጋደል እምበር ካልእ ታሽሙ የብሎም ዝኾነት ቆልዓ ኣብ ቅድሚ ዓይኑ ስለዝተሰዋ ሓዉ ኣብኣ ምስኡ ፈፈው ኢሉ ምስ ሎምን ገነመለን እታ ጉዕዞ ስለተዓነቐፈት ሒዞሞ ንስሪንቃ ምስ ተመልሱ ኣብዚ ኣለዎ ተጋደልቲ ናይ ህዝባዊ ግንባር ተባሂሉ ናባይ እዮም ሒዞሞ ዝመፁ ኣብዚ ንሃደ ኢሎም ሒዞሞ ናባይ ምስ መፁ እዚ ምስ በልዎ እስኻ ተጋዳላይ ህዝባዊ ግንባር ድካ ኢሉ መፅሓት ኣነ ከዓ ስንብድ ታይደ ኮይኑ ምክንያቱ ምስ ሓመዱ ምስ ሎሚ እዩ መፅኢ ስዕመኒ እንታይ እዩ ኮይኑ ኢለ እቲ ኩነታት ብዝኾነ ተዘጋጠመ ይነግረኒ ማለት እዩ። እዚ ፀናኒዕና ድሓርስ ተዓሊሙ ከይዱ ናብዚ ኣሃዱ ከዓ ተመዲቡ ኣውቲስታ ምስ ጀነራል ሮመዳን ኣውልያ ይነሩ ክብሮም ዝበሃል ኣውቲስታ ናውቲ እዩ እሱ እዩ ዝቆልዓ ማለት እዩ።
1: እዚ ከምዚ ኢሉ እንከሎ ህዝባዊ ወያነ ሓርነት ትግራይ ካብ 1988 ንድሓር ብዙሕ ከቢድ ኣፅዋር ይማርኽ ስለ ዝነበረ ንዞም ኣፅዋራት ብግቡእ መታን ክጥቀመሎም ዱልዱል ኣሃዱ መካናይዝድ ክሃንፅ ነበሮም። ነዚ እዋናዊ ሕቶ ንምምላስ ኣብ ክንዲ ኣህዱታት መካናይዝድ ህዝባዊ ግንባር ካብ ኤርትራ ናምፃእካ ጥራሕ ምስራሕ ወያነ ድልዱል ኣህዱ መካናይዝድ ክሃንፅ ኣብ መንጎ ህዝባዊ ግንባርን ህዝባዊ ወያነ ሓርነት ትግራይን ስምምዕ ስለ ዝተገብረ ህዝባዊ ግንባር ብ4 ሕዳር 1989 6 ኣባላት ትምህርትን መፅናዕትን መካናይዝድ ክፍለ ሰራይ 74 ካብ ኤርትራ ናብ ትግራይ ከም ዝለኣኹ ገበረ።
2: ድሓር ከዓ ቅድሚ ሓቶምና ነይሮም መምሃራን ናይ ከቢድ ብረሲ ክሰልጥና ኢሎም ርኢና ኩነታት ምስ ከቢ ብረት ተዛራሪብና ዳዊስ መምህራብያ ቅልሃ ሬጋን ሰናስል ስለ ሓሙሽቲ እዮም ፈንፈለፁ ነቲ መምህራን እዩ ከምኡ ምግባር እዋፃና እዩ ናይ ከቢ ብረት ነገር ስደቂቐ ነገር እዩ ፈንፈለፁ መምህራና ተዚድና እዮም ከምኡ ጌርና ዕለት ሓሙሽተ ወርሕ 11 ቢዙ ይኸውን
3: በዓር ድሃን ፅቡቅ ካብቶም ዘለውና ንመቕለኩም ተባሂሉ 6 ሰብ ሓደ ካብ ነፍሰ ከፍ ዓይነት ናይ ትምህርቲ ታንኪ ሓደ ሰብ ኣብ ሳሕል ክተርፍ ሓደ ሰብ ከዓ ንትግራይ ክኸይድ ከምኡውን ኣብ ናይ መዳፍዕ ኣብ ናይ ረሻሽ ኣብዚ ሰለስቲ እዩ ዓበይቲ ናይ መካናይዝድ ኣፅዋር ተማቒልና ኮታ ቶም ዝነበርና መምሃራን ተማቒልና ናብ ክልተ ኣብ ሜዳ ዝተርፉን ንትግራይ ንኸይድን ኮይና ተማቒልና ማለት እዩ። ድሕሪ እዚ ሮመዳን ዑስማን ኣውልያይ ሽዑ ኣዛዚ ክፍለ ሰራዊት 74 ፀዊዕና እቶም ንኸይድ ሓሙሽተ ሰባት ኢና ነርና ሓደ ሰብ ግን ካብቶም ኣብ ሽዑኡ ብተመሳሳሊ ንሓገዝ ኣብ ውሽጢ ትግራይ ዝነበሩ ኣህዱታት ካብኦም ዝሕግዘኩም ምሰዱ ተባሂልና ምክንያቱ ክልተ ጥራሕ ኢና ነርና ናይ ታንኪ መምሃራን ኣብቲ እዋን ስለዚ ዝሕግዙና ካብ ኣህታትና እናምፃና ኢና ብብግዜ ንወስድ ነርና ስለዚ ጅጂ ኣብ ሳያገረዝ ጌር ኣብ ሳሕል ክፀንሕ ኣነ ከዓ ንትግራይ ክኸይድ ማለት እዩ ካብኡ ሕጂ ድሕግዙኒ ክወስድ ተባሂልና ሓሙሽተ ሰብ ተቐሪብና ማለት እዩ። ሮመዳን ኣውልያይ ናብ ዓንበርበብ ሰዲድና ናብ ስብሓት ኤፍሬም
4: ትምህርትን መፅናዕትን እንታይ እያ እንተኢልና እዛ ትምህርትን መፅናዕትን ንብላ መቐፀልታ ናይቲ ትምህርትን መፅናዕትን ሜካ ደይኮነስ ነቲ ብርጌ 76 መቐፀልቱ እያ ግን መቐፀልቱ ኮይና ብኣጠቃላሊ ንኣሃዱ ሜካ 74 ንኣጋር ከቢድበት ኣሃዱታትን እሳ ዘማዕበለት እያ ንሓይሊ ባሕሪ ህዝባዊ ግንባር ሓርነት ኤርትራ ዘሰልጠነት እያ ንመካናይዝድ ህወሓት ከዓ ዝወለደት እያ ናይ ትምህርትን መፅናዕትን ክንብላ ከለና
5: ናይ ትምህርትን መፅናዕትን ናይ ሜካናይዝድ 74 ዳርጋ ናይ ውድብ እየ ከዓ ነይረ ማለትሲ እቲ ዝለዓለ ናይ ኣፅዋር መምህርሲ ንሕና ኢና ነርና ኣማይ ሞዖ ኣብ ወርሒ 11 ትምህርቲ ጀሚርና ንምህር ነርና መድፍዕ ታንኪ ረሻሽ ብሓደ ኢና ንምህር ሰለስተ ኢና ዝመርሑና ወዲበርሀ ኣሎ ቀራ ኣሎ ቀራ ማለት ዝፋለት ሃብቶ ዮሃንስ ብሎ ሓይሊ ኣየር ኣሎ ወዲበርሀ ብሪጋድር ጀነራል ሰው እዩ ተመስገን በርሀ ስለዚ እናምሃርና ከለና ወዲ ፍፃሜ የማነ ፍፃሜ ዝበሃል ናይ ታንክ መምህር ኣብ ኣስዋ ካይድና እዩ ነሩ ንሱ ሻድሻይና ንሱ ነቂልና ነርና ቀራ ሒዙና ትኺሉ ናብ ዓንበርበ ብመፅእ ናብ ጀነራል ስብሓት ኤፍርሀም ከምዚ ከምዚ ኢልኩም ንትግራይ ናይ መካናይዝድ ኣህድኮ ተቐምሉ ዓፅምን ብስጋን ዘዋህለለን ታንክታት ኣብ እግሪ ሳግላ ኣብ እግሪ ዛዕሮት ዓሽገን ውዕላ ስለ ዘለዋ ሂወቶም ከድሕና መካናይዝድ ከተሰልጥንሎም ትኸዱ ኣለኹም ኢሉና
3: ብፃይ ስብሓት ኤፍርሀም ሓልኣ ስታፍ ናይቲ እዋንቲ እምበዓር ንትምህርቲ ትኸዱ ኣለኹም ኣክንሶም ኣብዚ እንዳመፁ ብውሑድ መጠን ዝምሃሩ ኣብኡ ብብዝሒ ክምሃሩ ሞ ነቲ ኣሃታት ናይ ሜካናይዘት ክምስርቱ ይደሊ ስለ ዘለዉ ኣብኡ ኮይትኩም ክትምህርዎም እዮም ስለዚ ዘድልየኩም ናውቲ ካብዚ እቲ መፅሓፍቲ ድ ፅሑፋት ተማልኡ ኢሉ ሓቢርና ማለት እቲ ኩነታት ኣብዚ ካብተን ሽዑኡ ዝዝክረን ጀነራል ስብሓት ፀቕጠለን ነበረ ናይ ናፅነት ጉዕዞና ክሓፅርቲ ኮይኑ ዘድልዮም ብቕዓት ዓቕሚ ከጥሪ እዩ ዘኽእሎም ትምህርቲ ክትቦም ከም ዘለኩም ተባሂሉ ተሓቢርና ማለት እዩ
4: ትግራይ ክንብገስ ከለና ሕጂ ካብኡ ሓሙሽተ ሰባት ኢና ንብገስ ክልተ ታን መድፍዕ መምሃራን ክልተ ናይ ፀረ ፈርቲ መምሃራን ሓደ ከዓ ናይ ታንከኛ ምር ስለምንታይ ሓደ እቲ ቀወማና ናይ ትምህርትን መፅናዕትን ብውሑድ ቁፅሪ እዩ ሰለስተ ኣብ ነፍሰ ከፍ ክፍሉ ኮይኑ ሓደ ከዓ ጠርናፍ ነርና ኮሎኔል ተስፋልደት ሃብቶ ዮሃንስ ማለት እዩ ቶም ዝሰረፍና ካልኦት ግን ሰለስተ ሰለስተ ፀረ ነፈርቲ ሰለስተ መድፍዕ ሰለስተ ከዓ ታንከኛ እዮም ነሮም ሕጂ ቶም ዝኸድና መድፍዕ ክምህሩ መምራ ርኣያን ስቡእ ዳዊት ርኣያን ታንከኛ ክምህሩ ዝኸዱ ሳንያሰን በይኑ ማለት ዳዊት ምክረት ኣብ ፀረ ነፈርቲ ክምህር ዝኸድና ከዓ ብርሃነ ብክረፅንን መሓሪ ወልዲ ሂወት ዝበሃል ሬገን እዚኦም ኢና ተበጊስና ክንብገስ ከለና ሕጂ ትኽኢልና ኣብ ፖለቲካዊ ፅሕፈት ዓንበሮር ምስኣተና ብፃይ ስብሓት ኤፍርሀም ኣብቀሩ ክኢሉ ትግራይ ትብገሱ ኣለኹም መካናይዝ ኣሃዱ ከተቐምሎም ኢኹም ትኸዱ ዘለኹም ገለ ምስበለ ምምራር ኣያ ሓንቲ ሕቶ ሓተ ትሽቅፍ ሞከመይ ትመሃሃራና ንሕና ህዝባዊ ወያነ ሓርነት ትግራይ እንተ መካናይዝ ኣቑምኩም ዱ እቲ ዝሓሸ ንዓና እዩ ንዓና ርፍታ እዩ ምክንያቱ ካብዚ ንሰዶ ዘለና ሰራዊት ካብዚ ንሰዶ ዘለና ናይ መካናይዝ ኣሃዱ ሲ ንዕኡ መተካእታ ክኸውን ንምግባር እዩ ኢሉ ፋኒና ሽዑ
5: ከመይ እቲ ማህራና ክኸውን ኢለ ኣነሓታታይ ከምታ ነቲ ኣባላትና ትምህርዎም ከምኣ ጌርኩም ማሃርዎ ምክንያቱ ጎልጎል ሰላለየ ብቐሊሉ ሰጊሮም ኣዲስ ኣበባ ካኣቱ እንተ ዘይኮና ብውሑድ ደገፍናህና ዓወት ከምፁ ምእንቲ ሓገዝ ክተወፊ ኢሎም ትኸትልኹም ብቐንዕና ትምህርዎም ኢሉ ተባይ ወጊትና ብይስምሓት ኣብቲ ኣፍ ደገ ክፅበ ፀኒሑ ክልተ መኪና ሒዙ ፅዒኑና ሓሙሽተና ኢና ብይስምሓት ሒዙና ከይድ ባራ ጌርና ግርማይካ ግርማይካ ውዒልና ተሰነይን ሓድር ካብ ተሰነይን ጎ ሒዙና ባሮንቲ ናኣቱ ካብኣት ወድና ሽላሎ ንበሉ ካብ ሽላሎ ሽራሎ ካብ ሽራሎ ዓዲ ሃገራይ ካብ ዓዲ ሃገራይ ኣዳዕሮ ገለመለ ጌርና ዓድዋ ክትት ንብል እናገሻ ናይ ወያነ ሽዑቡ ዓድዋ እዩ ዘሎ
3: ዓዲ ኮኸብ ሽረ ክሳብ ዓድዋ ኮታ ስብሓት ነጋ ሒዝና ከይዱ ማለት እዩ ኣብ ዓድዋ ዝገብሩ ኣስራት ተቐቢልና ሓደ መዓልቲ ኣብኡ ምስ በዓልና ገብሩ ኣስራት ከዓኒ ንማይለሚም ዝበሃል ንተንቤን ጥቓ ዓብ ዓዲ ሰዲድና ማለት እዩ ድሕሪኡ ናብ ማይለሚን ኣብ ዓዲ ኣቲና ምስቲ ኣብኡ ዝነበረ ቸንቶ ዝበሃል ናይ ስልጠና ኣባል ማእኸላይ ሽማግለ ናይ ሕወሓት ኮይኑ ነቲ ናይ ስልጠና ጉዳያት ዝከታተል ዝነበረ ተራኺብና ማለት እዩ እሱ ከዓ ምስ ተራኸብና እምበዓር ዘድልየና ናውቲ ናይ መምሃሪ ታንክታት ኹና ናይ መዳፍዕ ኹን ረሻሻት ዙ ካልኦት እውን በለዎም ብፍላይ ከዓ ማሪኾም ኣብ ዝተፈላለየ ቦታታት ኣቐሚጦሞ ስለ ዝነበሩ ቅድሚ ትምህርቲ ምጅማርና እምበዓር ንዑ ክንድህስስ ዕድል ይወሃበና ክንቅርብ ንትምህርቲ ዘድልየና መብጀካ መፅሓፍቲ ደምፃናዮ ንዋት የለን ኢልና ምስኡ ምስ ተረዳዳእና ንመቐለ ሰዲድና ማለት እዩ።
4: ኣግበን ሰኣተና ንመጀመርያ ግዜ እየ ኣኸባ ገብረልና ግዜ ኣብኡ ሕጂ ናይ ስልጠና ሓላፊ ቸንቶ ምክትሉ ለገሰ ንሕና ከዓ እዞም ሓሙሽተ ዝነበርና ማለት እዩ ዝተኣከብና ባር መፅኽ ዘለኹም መካናይዝ ዝኣሃዱ ምቕዓም እዩ ስለዚ መካናይዝ ክንምስርት ኢልና ስለ ዝመፃና ሕጂ ስኻትኩም ብሓላፍነት ተሰኪምኩም እዚ መካናይዝ ክተቕምልና ኹም መፅኹም ዘለኹም ዘሎ ንብረት ፈትሽኩም ኣምፅኡ ንኦም ከ ሓበሬታ ህቦም ንስኻትኩም ኣብ ዘለዎ ቦታ ከየትኩም ክፍትሹ ናፅነታቦም ማኪና ክቅርቡሎም ኣለዎም ማኪና ቅርቡልና ሓደ ዝብለካ ዘለኹ ዜናዊ ሒዝና መጀመርያ ኣብ ኣግበ ዘሎ ንፍትሽ
5: ኣግበ ትበሃል ቤት ትምህርቲ ኣብ ኣንመቱ ሞሕጂ ትምህርቲ ክትምርኡኹም ብሉና ሕራይ ንብሎም ንስኡ መምፅኢና ንብሎም ቅድማርና ግን ዘሎ ዕጥቅና ኣፅዋርና ገለ ክንፈልጥ ኣለና ምዕባሌታት ናይ ክሳይ ክንርኢ ኣለና ሕዞ ዘሎ ክንፈልጥ ኣለና ንብሎም ሕራይ ይብሉና ክኢላ መራሒ ገይሮም ማኪና ናሂቦም ይሰዱና
4: ሕጂ ብኣገም ስተምስ ኣብቲ መኻዝኖታት ብፍላይ ኣቲ ህድሞታት ይነብሩ ኣብኡ እንተረኣኻ ናይ 23 ምስ ናይ ታንክ ተሓዊሱ ምስ ናይ መድፍቅ ተሓዊሱ ምስ ገለ ተሓዊሱ ክስስ ብለት ሰናዱ ስለዚ ንሕና እንታይ ንገብር መጀመረት ኣገ ዘሎ ንፈላለዮ ናይ መድፍዕ በይኑ ናይ ታንከኛ በይኑ ነጠረ ነፈርቲ በይኑ ንፈላለዩ እዚ ሓደ ኣቐሚጥና እዚ ናብ ትምህርቲ ከም ዘለዎ ክኸይድ ሽዑ ካብኡ ተበጊስና ባይ ንኸይድ ሃገረ ሰላም መድ ብኣበዓታት ሃገረ ሰላምን ፀናሓና ንፍትሽ ብኡ ንፈላለዩ ካብ ዕዳጋ ሓሙስ ዓዲ እኽሊ ዝብሎ ቦታ ንኸይድ በዓቲ እዩ ኣብቲ በዓቲ ዝፀናሓና ክሻፋታት ፀናሓና መሳርሒታት ፀናና ገለ ንኡ ከዓ ፈላለዩና ከዓ እዚ ናይ ታንከኛ እዚ ናይ መድፍዕ እዚ ናይ ፀረ ነፈርቲ እዚ ቀርብዎ ብምሉእ ፅዒንኩም ከዓ ንኣግበብርዞ ንብሎም ማለት እዩ ከምኡ ኢልና ብዓዲ ሽሁ ናናዘቲ ኣሎ ዝበሃል ቦታታት ናይቲ መኻዚኖታት ናቶም ማለት እዩ መወዳእታ ኣብይ ንዓልብ ቆቦ ኣብ ቆቦ ካብቲ ዝተማርኸ ናይ ፀላእ ሽዑ ፀንሐ ገለመለ ዝነበረና ኩሉ ኣሃኽብ ብዓባይ መኪና ገይሩ ንኣግበ ክወርድ ንገብር ማለት እዩ
3: ኣብዚ ዘለዎ ቦታ ከድና ኣፅኒዕናዮ ማለት እዩ ብተወሳኺ ሽዑ ከምቲ ኣነ ኣብ ሜዳ ዝተሓበረኒ እቲ ካልኣይ ሓጋዝየይ ከምፅኦ ስለ ዝነበረኒ ሽዑኡ ዳርጋ ኣብ ከባቢ ወልድያ ሓሊፎም ስሪን ቃ በፂሖም ነይሮም እቶም ኣሃዱ ናይ ወዲ ኣበባ ዝመርሓ ኣብኣ ከድና ንመንግስተላ ክሕግዘኒ ካብ ኦምፅኦ ማለት እዩ ስለዚ ካብ ስሪን ቃ ተመሊስና ንመቐለ መፂና ኣብ መቐለ ኩሉ ዘድልየና ንብረት ምስ ወዳእና ተተሓሒዝና ሽዑ ብዚ ሃገረ ሰላም ጌርና ንተንቤን ወሪድና ተንቤን ከዓ ኣብ ኣግበ ዝበሃል እቲ ናይ ስልጠና ቦታ ኣብኡ ክኸውን ተሓርዩ ኣብ ኣግበ ወሪድና ማለት እዩ
4: ኣግበ ምስ ተወረድና ናይ ሓደ ወርሒ ምድላው ንገብር ኣብዛ ሓደ ወርሒ ምድላው ምስገድና ሳተንቋ ተምሃሮም ቅርቡ ወዲ መዲን ዚ ናይ ክፍሎ ሰራዊት ነረ ጥርንፎም ሓደ ሽሕ ዝኾኑ ተምሃሮ ውፅናቡ እቶም ተምሃሮ እዚኦም ኩሎም እዩ ማለት ታንከኛ ክምሃሮ እዮም መድፍዕ ክምሃሮ እዮም ርሻሽ ክምሃሮ እዮም ምልክት ክምሃሮ እዮም ሕክምና ክምሃሮ እዮም ተኣሃዱ መከናይ ዘድልያ ነገር ክምሃሩ ማለት እዩ መወዳእትኡ ኣኼባ ንገብር ኣኼባ ምስ ገበርና ስየ እንታይ ይብል እቲ መምርሕን ኣገባቢ ናይ ትምህርትን ኣቃወማ ናይ ትምህርትን ብኣና ሕካየድ ኣርባዕተ ክፍሊ ናይ ታንከኛ ሓሙሽተ ክፍሊ ከዓ ናይ መድፍዕ ብዜን ክጅመር ተባሂሉ ብመሰረት እዚ ተረዳዳእናዮ ሕጂ ኣብ ፀረ ነፈርቲ ብርሃነ ምክረፂንን ማሓር ቀልሃ ማለት እዩ ኣነ ማሓር ወልደ ህወት ሬገንን ክልተ ክላስ ሒዝና 133 ሰብ ተምሃሮ ኣብቲ ሓንቲ ክላስ 66 ኣብቲ ሓንቲ ክላስ 67 ካልእ ተስፋያንሸት ዝብሎ ቅድሚ ሕጂ ኣብ ሳሕል ክልተ ግዜ ምሄርናዮ ዝነበርና ናይ ህወሓት ኣባል ተጋዳላ እዩ እዚ ከዓ ወዲያንሸት ዝብሎ ሓንቲ ክላስ ክሕዝ ሃይለስላሴ ጤል ሳሕል ዝብሎ ሓንቲ ክላስ ክሕዝ ኮረናይ ሃይለስላሴ ዝብሎ ምሩኩ ከዓ ሓንቲ ክላስ ክሕዝ ሕጂ እዚኣቶም ጥቃጥቃ ኮይና ዘዝጎደሎም ግን ሕና ናበላዕላም ክንከይድ ማለት እዩ ኣብ መድፍዕ እንተመፂና ዳዊት ኣርኣያ ስቡ ዳዊት ኣርኣያ መምህር ኣርኣያን እዚኣቶም ሓንቲ ክላስ ክሕዙ ካልእ ሓጎ

0: ዝበሃል ናይ ሕወሓት ኣባልን ካልእ ሳልሳዮም ከዓ እ ሽሙ ርስዕየ ዘለዎ ኣባል ሕወሓት እዚኦም ከዓ ከክላሶም ክሕዙ ሻምበል ኣለሸ ደግፊ ሕጂ መጀር ጀነራል ዘሎ ናይ ኤታማዦር ሽም ኮይኑ ዘሎ ከዓ ንስዋ ሓንቲ ክላስ ካስ እዚኦም ኣብ መድፍእ ኣብ ታንከኛ ከዓ ዳዊት ምሕረት ኣብ ሳንያሰንን መንግስቲ ኣብ ተድላል እዚኦም ሓንቲ ክላስ ክሕዙ ቸንቶ ዝበሃል ኣባል ህወሓትን ሻምበል ዝበሃል ከዓ ሓደ ምሩክ ወተሃደረ እዚኦም ከዓ ናላእቲ ክምህሩ ሓንቲ ክላስም ክሕዙ በዚ መሰረት ሕጂ እዚኣቶም ከባቢ 133 እቲኦም ከ 130 ታንከኛ ከዓ 112 ተማሃሮ ሕዝና ተበጊስና ማለት እዩ።
1: እተን ድሮ ዓለሊናየን ፅናሕና ንብረት ኣብኡ ከም ዝወርዳ ተገይሩ ታንክታት T55 መድፍእ 122 76 እውን ነይሩ ሞርታር እውን ነይሩ ናይ 120 ሚሜ ሞርታር ዙ 23 37 ሚሜ 40 ሚሜ እኳ ኣይነበሮም ናብቲ ዋንቲ እዙ ግን ብብዝሕ ነይርዎም። ስለዚ ኣብዚ ተን ቀንዲ ኣተክሮ ዝገበርናለን ኣፅዋር ማለት እየን። ስለዚ እሶም ኣብቲ እዋንቲ ድሮ ትግራይ ብምልእ ተሓራ ኮይና ስለዝነበረት ብዙሓት ናይ ካልኣይ ደረጃ ተምሃሮ ተሰሊፎም ነይሮም። ስለዚ ኣብ ዓቕሚ ሰብ ብፍላይ ከዓ ክርዳእ ዝኽእል ፀገም ኣይነበሮምን። ስለዚ ነዚ ከም ብልጫ ተወሲዱ እዩ ሽዑ ተን መስረት ኣሃታት ናይ መካናይዝ ዝበሃላ ናይ ህወሓት በዚ መደብ ናይ ስልጠና ከምዚ ጅምራ ተገይሩ ማለት እዩ። ስለዚ ኣብ ታንከኛ ክልተ ክላስ ከባቢ 60 ተምሃሮ ዝኾኑ ከምኡውን ናይ ኣውቲስታ ትምህርቲ ከዓ ብካልእ ሸነኽ ብናቶም ዓቕሚ ኣውቲስታ ድምህር ዝግታ ሽሙ ተጋዳላይ ናይ ወያነ ነይሩ ታንከኛ ዝነበረ ይመስለኒ። ሓደ እውን ግብሪ ሂወት ቸንቶ ንብሎ ናይ ደርጊ ወተሃደር ዝነበረ ድሓር ግን ናብ ወያነ ዝኸደ እሶም ከዓ ከም መበገስ ምስቶም ናይ መምሃራን ናይ ታንኪ ተወሲኾምና ማለት እዩ። ስለዚ ክልተ ዝግታን እዚ ገብሪ ሂወት ቸንቶን ብሸናኽ ታንከኛ ተወሲኾምና ኣብ ናይ መዳፍዕ ብጀካቶም ክልተ ናህና ዳዊት ኣርኣያን መምህር ኣርኣያን ኣለምሸት ደግፌ ዝሕጂ ጀነራል ኮይኑ ዘሎ ኣለምሸት ደግፌ ከዓ ሽዑኡ ካብተን ናይ ሰሜን ወሎ ዝነበራ ኩራት ናይ ደርጊ ናብ ወያነ መፂእ ስለ ዝነበረ ንሱ እውን ኣብ ሩስያ ተማሂሩ ናይ መዳፍዕ ትምህርቲ ወሲዱ ስለ ዝነበረ ንዑ ብቐጥታ ናብቲ ቤት ትምህርቲ ምፅኦም ምስቶም መዳፍዕ ደሪቦሞ ማለት እዩ።
0: ስየ ባዕሉ ንሕና እንታይ ይብል ሕጂ ቃል ብቃላ ኣብቲ ኣኼባ ሓደ ሽሕ ዝኸውን ሰብ ዝተኣከበ ገለ መለ ንሕና ነዞም ተጋደልቲ ህዝባዊ ግበሮም ፅናዮም ዘለና ኣብ ቆቦ ዘጓነፍና ሽግር ኩልኩም ትፈልጥዎ ኢኹም ብሰንኪ መካናይዝድ ዘይምህላው ኣሸሓት ተጋሩ መንእሰያት ከፊልና ኢና ሕጂ ከዓ ንከምኡ ክነዳረገን ኩናት ከዓ ይቅፅል ኣሎ ብዘይ መካናይዝ ኩናት ከዓ ሓንቲ ክንገብር ኣይንኽእልና። ስለዚ ሰላ ናይ ህዝባዊ ግንባር መካናይዝድ ኣብዚ ደረጃ ዝበፂሕና ኣለና ሕጂ ከዓ ናትና መካናይዝድ ክንምስርት ምፀረሉ ዘለዋ ነፍሲ ወከፍ ሰብ ብትግሃት ክሰምዖም ከብሎና እሶም ዝሃበኹም ክትቀልቡ ኣለኩም እሰም ዝነገረኹም ክተልሆበ ኢሉ ኣብቲ ናይ መደምደምታ ናይቲ ግምገማ ኣኼባ ከምኡ ኢሉ ተዛሪቦም
1: ብዘይ ዕቃበ ኩለንተን ኣብ ሜዳ ንምህረ ነበርና ኣርእስታት ኢና ምሂርና እዮም ማለት እዩ። ከምኡ እንዳገበርና 6 ወርሒ ፀኒሕና ኩሉ የድልየና እዩ ዝበሃል ክምሃርዎ ኣለዎም ንብሎ ናይ ብልሓት ተኽሲ ናይ ኣፅዋር ታንኪ ብሸነኽ ናይ ታንኪ ማለት እዩ ዳርጋ ዘጉደልናዮ ነገር ኣይነበረን እ 6 ወርሒ ኣዝኡ ኩሉ ክስታይ ነይሩ ማለት እዩ። ምሂርና ድሕሪ 6 ወርሒ ዛዚብና ተመሊስና ማለት እዩ። ዳርጋ ሲየብርሃ ኣይከደና 4 ወርሒ ምሳና ፀኒሑ 2 ወርሒ ና ጌርና ፀኒሕና 4 ወርሒ ምሳና ገይሩ ኣብዚ ውሽጡ 4 ወርሒ ሕጂ ባፀዕ ስራየት ፈንቅል እውን ድሮ ተጀሚሩ ናይ ምርብራብ ግንባር ጊንዳእ ዝካየደሉ ዝነበረ እዋን ስለዝኾነ ሕጂ ንሕና ድሕሪ 6 ወርሒ ኩሉ ዘድልየና ምሂርናዮም ኢና ኢልና ብዕግበት ስለዝኣመና ክንከይድ ኢና ንብሎ ማለት እዩ። ስየብርሃ ሕጂ ቡዕ ናበይ ክትከዱ ልክዕኡ ኣዝዩ ውፅኢታዊ ትምህርቲ ምሂርኩሞም ኣለኹም ብዓይነይ እውን ርእየዮ እየ ሕጂ ግን ኣኻሊ ይኮነን ምስ ፍሓት ኤፍሬም ወስኸና ግዜ ክብሎ እየ ክትፀኒሕ ኢኹም ኢሉ ምስዳዳ ኣብየና ማለት እዩ።
0: ትምህርቲ ተወዲኡ ሕጂ ነዞም ተምሃሮ እዚኦም ትምህርቲ ምስ ተወደአ

0: ኣኸኝተቤት እንዚ ዓድና ትምህርቲ ወዲእና ልኩም ኢና ንብሎም ኣይፋሉ ይብሉ ሄዳ ነታ መካኒዝ ከበቆምኩም ኣይተኸዲንኩም ሞቶ መካኒዝ ዳእናልኩም እዶ ምሂርናልኩም ምሂርናልኩም ስለ ዘለና እቲ ምውዳብ ገለ መለ ናባኹም ከይዲና ገለ መለ ኢልና ጠጠልና ብለ ምስ ተበገስና በሉ ሓደ ሰሙን ሓደ ዓንቲ ኣዕሪፍኩም መፅ መቐለ ተዛዊርኩም ኢሎም መቐለ ክፍሰና ካብኡ መናሃን ከይድና ገለ ሎ ወዲ በርሀ እዩ ነይሩ ጥርንፋና ወዲ በርሀ እዝና ንሃገረ ሰላም ከይድ ኣብቲ ቤት ፅሕፈት ናይ በዓል መለስ ዝነበሩ ወይ ሕጂ ኣብኡ ምስ ከድና ብሬድዮ ምስ ጀነራል ስብሓት ትራኸቡ ብቴሌፎን ማለት ብሬድዮ ቤት ሽዑ ዝነበረ ስየ እንታይ ይብል ሕጂ እንታ ስብሓት እዞም ሰደትካሊ ኣባላት ካሲ ፍርቂ ጎነ ይላፅኦም ገድፉን ኣለው ኢልዎ እዚ ስብሓት ከዓ ድሓን መሊእኩም ላፅይዎም ኢለና ባህል መሊእኩም ማሃርዎም ማለት እዩ ትግርኛ ዝመፅእ ዘሎ ማለት እዩ ዝኾነ ወዲ በርሀ ድሓን ውረዱ ኢልና ንወርድ ሕጂ እንታይ እዮም ደልዮም ንሶም መን ተኳሳይ መን ኣዛዛይ መን መራሒ መስርዕ ክኾኑ ይኸውን መ መራሒ ጋንታ ክኾኑ ዝኽእል መሪሕ ገለምታ ዘበልኩም ሲ እዚኣ ወዲብኩም እታ ቅርፂ ኣቁምኩም ክትከዱ ኢና ንደሊ ገለ ኢሉ ወርሒ ተመሊስና ማለት እዩ መሊስና ኣብ ወርሒ ዕለት 11 ወርሒ 6 ትምህርቲ ዝወዳእና 9 እንደገና ከዓ ተመሊስና ንገረብ ጥሪ ሓደ ወርሒ ክኸውን ጌርና ኣብ ውሽጢ እቲ ሓደ ወርሒ ዝሕኡ ነቶም ምሩፃት ምሩፃት ዝበልናዮም ሰባት ማለት እዩ ተኳሳይ መላኣይ ገለ መለ ገለ እናበልና ኣቑምና ኣሎም ማለት እዩ እታ ሜካናይዝድ ኣሃዱስ ቆይማ እዚ ምስ ቆመት ብተኩስራዕ ክንፍትን ስለ ዝነበረና እቶም ታንከኛ ንኣበር ገለ ከይዶም ኣብኡ ከይዶም ናይ ግብራዊ ተኩሲ ኣለማሚዶሞ መዳፍኦም ብተመሳሳለ ካልእ ቦታ እቶም ፀረንፍርቲ ካብቲ ከባቢ ዝነበረ ብተኩሲ ጌርና ስራሕና ወዲእና ማለት እዩ እታ መካናይዝድ ኣሃዱ ጋንታኣ ሓይላ መስርዓ ኣቑምና ኣሎም ማለት እዩ በዛ ዘቑምና ኣሎ መሰረት ሶም ከዓ መራሕ ወጠሎኒ መራሕ ብርጌት ገረገይሮም ከዓ ነታ ኣሃዱ ቆይማማ
1: ድሕሪ ወርሒ እንደገና ንተንቤን ተቢልና ከምዚ ድግማ ዓይነት ተሪፍና ዝነበረ ድግማ ዝበሃል የድሊ ዝበሃል ንተኽሲ ይኸውን እዩ ዝበሃል ኣብ እዋን ውግእ ቀልጢፍካ ክትፈልጦ ዘለካ ጥበባት ሓፂር መገድታት ኩሉ ምስ ዕላማታት ዝተኣሳሰር ስለዚ ኩሉ ከምዚኢታት ዝተዳኣመሰለ ከይተርፈና ኢልና ኣብ እዋን ውግእ ዘድልየካ ቀልጢፍካ ክትገብሮ ዘለካ ኣብ እዋን ሰላም ክኸውን ዘለዎ ብምሉእ ኮታ ተወሳኺ ሰለስተ ወርሒ ፀኒሕና ማለት እዩ ድሕሪ እዩ ወርሒ ዕሪፍና ሰለስተ ወርሒ ፀኒሕና ዳርጋ ኩሉ ኩሉ 10 ወርሒ ኮይኑ ማለት እዩ ኣብ ትግራይ
2: ወርሒ መቐለ ኮፍ የብለና ዝግባእ ኣገባብ ገይሩ መግብና ገለመና ፅቡቅ ሒዙ ወርሒ ዕሪፍና ካብኣና ኣብታ ቤት ትምህርቲ ከድና መሰን ተረፋ ስዕብ ኣቢልና ብሰላም ዓድና መፂና ሓንቲ ሰርቲፊኬት ናይ ዘገልገልናዮ ኣብኡ ወረቐት ይብልና እቲ ኣለምሸ ደጊፈ ዝበሃል ብርጋደ ጀነራል ሜካናይዝድ መራሕ ኣሎ ሕጂ ንሱ ከዓ እንታይ ኢሉ ኣብታ መፋኖ ክገብሩልና ከለዉ እዛ 6 ዝኣበለታ ናይ ህዝባዊ ግንባር ኣሃዱ ኢሉ ናይቲ ውድብ መርኣየ ኣብ ዲሲፕሊኖም ኣብ ኣሰራርሕኦም ኣብ ኣማህሮኦም ኣብቲ ምስነንሕዶም ዘለዎ ጠባይ ዝኾነ ይኹን ምልክት ኣበርከ ይረአናሎም ክንዚ ዋርሒ ምሳ ዚ ዋርሒ ምሳና ተቐሚጦም ከምዚ ክንሪኦ ኮልና ማዕሪ ክንደይቲ ውድቦም ምዕብል ምዃኑ በዚኣ ክንመሃር ንኽእል ኢና ኢሉ ምስጋና ሂብና ምክንያቱ ፅቡቅ ብዙሕ ናእዳ ሂብና ንዓና እዚኣ ከዓ ንውድብና መንኣዲት ዓይነት ገይሪ ይቕሪብዋ ካብኡ ሓንቲ ሰርቲፊኬት ትመስል ሂቦምና ባ ወዲእና ተትምህርትና ሓንቲ ሽጉጥ ከዓ ቲካሮፍ ሰሊሞምና
1: ብጀካ ስየ ክንምለስ ከለና ናብ ፃድቃን እውን ኣብቲ ሃገረ ሰላም ፀኒሕና ማለት እዩ ስለዚ ናይ ዝተካየደ ስልጠና ምስጋና ሂቦም ሽልማት ሓሓንቲ ሽጉጥን ሓደ ኣጀንዳ ክስታይን ምስ ናይ ምስጋና ሰርቲፊኬት ዘለዎ ንነብሲ ወከፍና ሓደሽ ተሸጓጉጥን ንሽዱሽተና ሽዱሽተ ሸጓጉጥ እዚ ሸሊሞምና ማለት እዩ ስለዚ ካብኡ ንመቐለ ከድና

0: ከም ቀለብና ክልተ ትዮታ ንብረትና ነብስናን ፅዒናሃ ንሜዳ ተመሊስና ማለት እዩ ንፋዕበት።
1: ህዝባዊ ግንባር ሓርነት ኤርትራ ኣብ ወርሒ ዳር 1989 ኣህዱ መካናይዝድ ህዝባዊ ወያነ ሓርነት ትግራይ ንምቓም ፍሉያት ኣሰልጠንቲ ናብ ትግራይ ከም ዝለኸ ርኢና። ብድሕሪ እዚ ህዝባዊ ግንባር ኣይዶንጎየን ካልኦት ፍሉያት ዓበይቲ ናይ መዳፍዕ ኣፅዋራት ክዓጥቁን ክትኩሱን ብቕዓት ዝነበሮም 11 ኣባላት መካናይዝድ ክፍለ ስራይ ሰባ

0: በዓል ሓይሊ ኣብን ጎርዞን ሓደ ኣባል ቴክኒካል ስታፍ ኣብ ራያ ለይ ሰሎሙን ካብ ማእከላይ ቤት ፅሕፈት 74 ኣፍ ኣበት ዝመፀና 10 ሓደ መራሒ መኪና ማለት እዩ 10 ሓደ ኢና ተበጊስና ዕለት 23 ናይ ምሸት ናይ ግንባር ኣዛዚ ናይ ግንባር ሓልሓል ኣዛዚ ብፃይ ተክለያ ተስላሴ ኣኼባ ገይርና ወድሕ ፎሮም ነይሩ ፀሓም መኮነን ከዓ ነይሮም ምስኡ ኣብ መግለፂኡ ብመሰረት ህዝባዊ ግንባር ሓርነት ኤርትራን ህዝባዊ ሓርነት ትግራይን ዝገብሮ ምርዳእ ንዓበይቲ ፅዋር ክትሕዙ ክትከዲኢኹም ኢልና ኩሉ ነገር ክንገብሮ ዝግበኣና ሓቢሩና ልክዕ ናይ ምሸት ዕለት 23 ተበጊስና ብኣዳይት ኩር ከርከበት ሩባባርካ ኣባሻይት ጌርና ገሰነ ውዒልና
1: ካብ ኣሶሳ ምስ ተመለስና ኣብ ዛራ ኢና ተኣኪብና ማለት እዩ ኣብ ዛራ ምስ ኣኸብና ሕጂ 11 ሰብ ከም ብሓድሽ ናብ ወያነ ወይ ከዓ ንከባቢ ወልድያ ክትብጎሲኢኹም ተባሂልና ሓደ መግለፂ ተገይሩልና እዞም ሰባት እዚኦም ከዓ 8 መድፋዕጅታት 2 ሓለፍቲ ሓደ ኣዛዚ ሓይሊ ገለዋ ካልኣይ ኤፍዲሲ ፃዕዳ ኣብርሃለይ ሰሎሙን መበል 11 ከዓ እቲ ገሪየ ንብሎ ኣውቲስታ ናይ ኣቬኩ ማለት እዩ እዞም 11 ሰብ ካብ ዛራ ተበጊስና ብተሰነ ገርና ዝኾነ እዚ መንገዲ ናይ ትግራይ ብምሉእ ወዲእና ወልድያ ኢና ናቶ ብድሕሪ እዞም 11 ሰብ ኣብ ወልድያ ምስኣተና ባደ 7 ምስ ተቐበሉና ነቲ ብረታት ክንዝርጋሕ ስለ ዝነበረና እዞም 8 መድፋዕጅታት እቶም 4 በብ2 ሰብ 2 ቢኤም 21 ከም ንሕዝ ወዲ ውርድዋን ጎርዞን ኣብቲ ሓደ ቢኤም 21 ኣለምን ስሌማን ከዓ ኣብቲ ሓደ ቢኤም 21 እቶም 4 ከዓ ቀርሰን ወተሱን ኣብቲ ሓደ 122 ሓይላብን ወደራይን ከዓ ኣብ 85 ከም ዝኾኑ ተዘርጊሕና ብቲ ብረታት ማለት እዩ ኣብ ንብሰወከፍ ሰብ ኣብ ንብሰወከፍ ባትሪ ብረት ክንብል ከለና ሕጂ ኣብ ንብሰወከፍ ባትሪ ኢና ንዝርጋሕ ዘለና ብድሕሪ እዚ ስራሕ ክጅመር ስለ ዘለዎ መጀመርያ እቲ መጥካዕቲ ብን ክጅምር ተባሂሉ ብደብረታቦር ከተማ ደብረታቦር ንምሓዝ ኣብ በዓል ክምር ድንጋይ ዝበሃል ቦታታት እዚ ናይ ዓበይቲ ቦታእዚ ዝበረኸ ቦታ ናይ ጌሽና ሽንዲ ንገለ ዝብሎ ዘሎ በረኽቲ ቦታ ናይ ደብረታቦር ናይ ወሎ ኢቲ ቦታ ደብረታቦር ንምሓዝ ሓደ ሰፊሕ መጥካዕቲ ተኻይዱ

ሓደ ካብቶም ንስነ ጥበብ ኤርትራ ከም ትንፋስ ናይ ህይወቶም ርእዮም ንኽዓብይን ክስጉምን እለይትን መዓልትን ፃዕርታ ዝገብሩ ዘለዉ ዕውታት ስነ ጥበበኛታት እዩ። ምስነ ጥበብ ኤርትራ መልክዕን ትሕዝቶና ምሃብ ከምኡውን ከም መምህር ስነ ጥበብ ብምዃን ዘርእዮ ተወፋይነትን ኣብ ምውሳእን ምእላይን ዓሚቕን ሰፊሕን ስልጠናታት ብምሃብ ነቶም ሎሚ ኣብ መድረኻትን ስክሪናትን ኤርትራ ደሚቖም ዘለዉ ብርክት ዝበሉ ፍሉጣት ስነ ጥበበኛታት ዘፍረየ ናይ ጥበብ ሓረስታ እዩ። እቲ ዝዘርኡ ፍረታት ከዓ ሎሚ ኣብ ቅድሚ ዒንቱ ክፈርን ክዕንብብን ይዕዘብ። መምህር ኤፍሬም ካሕሳይ ወዲ ኳዳ ከም መቐፀልታ ናይቲ ዘየቋርፅ ናይ ስራሕ ጉዕዝኡ ኣብ ዝሓለፈ ዓርቢ ከተማ ኣስመራ ፍሉይ ናይ ጥበብ መድረኽ ክተእንግዳ ምስያም ኣብ መዘናግዒ ማእከል ዋርሳ ፍሉይን መሳጥን ናይ መመረቕታን መላለይን ፊልም መደብ ተሰሪዑ። ዋርሳ ኣብታ ምሸት እቲኣ ተራ መዘናግዒት ቦታ ይነበረትን። እታ ምሸት ማኣዲ ጥበብ መራኸቢ ወለዶታት መግለፂ ዓወተን ፃዕርን እያ ነይራ። ካብ ነዊሕ እዋን ጀሚሩ ክዳሎ ዝፀንሐ ናይቲ ብዙሕ ዝተረኽመሉ ስራሕ ፍረ ዝረኣየሉ ፍሉይ ኣጋጣሚ እዩ ነይሩ። ንዓመታት ዝተረኽመሉን ዝተፃዕረሉን ፍረ ንምዕጻድ ዝተኣከብሉ ሃዋህው

ሃዋህውታ ምሸት ፍሉይ ወኒ ዝዓሰሎ እዩ ነይሩ። ሰዓት 8 ምሸት ክቐርብ እንከሎ ኣብ ዙርያ ማእከል ዋርሳ ዝነበረ ምንቅስቓስ ይውስኽ ነይሩ። ቀፅሪ ዝመዘናግዒ ማእከል ንኩሎምቶም ነዚ ስራሕ ክርእዩን ነቲ ፃዕር ከኽብርን ዝመፁ ኣጋይሽ ንምቕባል ተዳልዩ። ኣብ ዕዱማ ዝኣትውሉ በሪ ተዘርጊሑ ዝነበረ ቀይሕ ምንፃፍ ንበጻሕቲ ናይ ክብረትን ፍሉይነትን ስምዒት ዘስንቕ ነይሩ። ነብሲ ወከፍ ስጉምቲ ኣብ ልዕሊ እቲ ቀይሕ ምንጻፍ ንስነ ጥበብ ዘለዎም ልዑል ቦታን ክብርን ዘንጸባርቑ እዩ ነይሩ። ኣብ ቀፅሪ ዝነበረ ናይ ቀባብላ ስነ ስርዓት ናይ ምግብን መስተን እንግዶትን ናይ ምትእኻብን ግዜ ምስ ተወድአ ዕዱማት ኣጋይሽ ብኽብርን ብፍሽኽታን እናተመርሑ ናብቲ ዝተዳለወ ኣዳራሽ ከም ዝኣትዉ ተገይሩ።

ኣብዚ ኣጋጣሚ ብርክት ዝበሉ ዕዱማት እዮም ተረኺቦም። ዓበይትን ንኣሽቱን ስነ ጥበበኛታት፣ ተኸታተልትን ኣፍቀርትን ስነ ጥበብ፣ ዓበይቲ ሰባትን ሓለፍትን ብዛዕባ ጥበብ ዘለዎም ፍቕርን ሓልዮትን ንምግላጽ ኣብቲ ቦታ ተረኺቦም። እቲ ኩሉ ሰብ ዝጽበዮ ዝነበረ ወግዒ መደብ ጀሚሩ። መራሒ መደብ ናብ መድረኽ ብምውፃእ ንኹሎም ዕዱማት ኣጋይሽ ናይ እንቋዕዳሕን መጻእኹም ምስጋንኡ ብምቕራብ ነቲ ንፍጻሜታትና ኩሉ ግዜ ክብርን ትርጉምን ዝህብ ቀዳማይ መደብ ኣስዒቡ። እቲ መደብ ብዝኽሪ ሰማእታት ፈሊሙ። ኣብቲ ኣዳራሽ ንሓፂር ደቓይቕ ምሉእ ጸጥታ ሰፊኑ። ኩሉ ሰብ ብኣኽብሮት ደው ኢሉ ነቶም ምእንቲ ሃገርን ህዝብን ህይወቶም ዝሃቡ ጀጋኑ ሰማእታት ዘኪሩ።

0: ሓሶት ክቕበርካ እንታይ ገዛኻ ዘውዕል ኣለካ ዋላ ካርዲ ምፃእ ክትመፅእ ኣለካ እምበር ሓሶት ቀብሪ ሓሶት ብኸመይ ጥበብ ቤና ኣዋህዳ ከመይ ዝዓይነቱ ስራሕ ከመይ እዮም ተላቢሶ ሞ ብዙሕ ነገራ ፊልም ዘይንፈልጦ ከም ዘለና ዝረአ ኩሉ ስራሕ ስለ ዝኾነ ክንደሃለውለው ኢለ ግቡርን ዘይግቡርን ክውንን ዘይክውንን ዘዘይናቱ ኣብ ዘይቦትኡ እቴ ክንዲ ዘዕልለኩም እቶም ብኣካሎም ዝሰርሑን ዝተሳተፉን ኣብዚ ምፅየ ገለ ከዛርበኩም ሞ ገለ ነገር ክትሕዙ ምእንቲ
1: ካብዚ ረዝይን ናይ ዝኽሪ ህሞት ብምቕፃል ናብቲ ኩሉ ሰብ ብሃንቆታ ዝፅበዮ ዝነበረ ናይ ፊልም ትርኢቱ ተሰጊሩ ቀብሪ ሓሶት እትብል ብፍልይ ዝበለ ኣገባብ ዝተዳልወት ብልእስቲ ፊልም ገለ ካብ ትሕዝቶኣ ተቆንጭሉ ንዕድማት ኣጋይሽ ቀሪቡ
2: ኣባዩ ኣይቦም ኣይቅላ መወዳእትኡ ግና እኽሊሉ ሂብዎ ለሚሹ
3: እዚ ቋሕ ክደም ርእሶ ኣብቶም ሓራጣይ ኮይኑ
4: እዚ ርኳን ኣብ ነፍሲ ክዕወ ክቅስመክሞ ክትከሓሲ
3: ልክዕ ዞባ ንቕጣ ሊል በላዕ ክሓሳ እንዲ ክንትብላኒ የመኽሙኸወ
1: ኣብዚ ናይ መላለዪ ሓፂር ክፋል ጥራይ ኣብቲ ኣዳራሽ ንዝነበረ ተዓዛቢ ኣድንቖት ክፈጠር ክኢሉ እታ ፊልም ካብቲ ልሙድ ኣሰራርሓ ወፅያ ብሓደሽቲ ቴክኒካትን ብሉፅ ኣገባብ ምእላይን ከምኡ ውን ብምሩፅ ኩርናዕ ዝተዳልወት ብምንባራ ካብቲ ዝቐረበ ፅሙቕ ትሕዝቶ ክግንዘብ ተኻኢሉ ኣብ ቀብሪ ሓሶት ዝነበረ ናይ ድምፂ ጥዕና ናይ ስእሊ ፅሬት ከምኡ ውን እቲ ዝተመርፀ ናይ ትርኢት ቦታታት ነቲ ናይ ኤርትራ ፊልምታት ናብ ካልእ ላዕለዋይ ደረጃ ዘሰጋግር ምዃኑ ዘመስክር ነይሩ ኩሉ ተዓዛቢ ብኣተኩሮን ብስምዒትን እዩ ነቲ ትርኢት ተኸታቲልዎ
5: ስቕሻ ጭራ ሒዝካ ዘረባ ፅቡቕ ኣይኮኑ
6: ኣብ ትምህርቱ ኣዝዩ ንፉዕ ስለ ዝነበረ
5: ብኩሉ ዓውደ ትምህርቲ ፍፁም ልዕጠቕ ዝበለ ውፅኢት እዩ ነይርዎ
7: ኢሽታቱም ሰባት ዋዕ እንታይ ኢኹም ተርኢና ዘለኹ ታሪክ ሂወት ኳይ ዝንበብ ዘሎ
6: ምስ ጎረባብቱ ፍቕርን ሓልዮትን ስሚትን ዝነበሮ ስብ
3: ርእሶም ወዲ ሕድሩ ምስ ጎረባብቱ ፍቕርን ስኒትን ነይርዎ ኣቱም ሰባት እንታይ እዩ ክዛረበና
8: ስባዕልዝን ስብቆ ብዋዕል ውይ
1: ብድሕሪኡ ናይ ሰብ ሞያ መብርህዩ ስዒቡ ደራስን ዳይረክተርን ዛስራሕ ኤፍሬም ካሕሳይ ወዱ ኸዳ ብዛዕባ እዛ ፊልም ሰፍሕ መብሪ ሂቡ እቲ ታሪክ ካብ ኣእምርኡ ተበጊሱ ክሳብ ናይ መወዳእታ ፍርያዊ መልክዕ ዝሕዝ ዝነበረ ሃዋህ እቲ ዝነበረ ፃዕርን ብድሆን ዝተኸፍለ ዋጋን ከመይ ምንባሩ ንዕዱማት ክብርህ ክኢሉ ነቶም ኣብዚ ስራሕ ዓብ ኣበርክቶ ዝገበሩ ኣካላት ድማ ምስጋናን ኣፍልጦን ሂቡ
9: ትርአ ፀኒሓ ናይ ሰዓትን 32 ደቃይቕ እያታ ስራሕ እዚ ንዓኻትኩም ምስ ግዜኹም ነዊሕ ግዜ ክንሪያ ግዜ ስለ ዘየለ ሕፅር ዝበለ ክትርእዋ ንምባል እዛ ስራሕ እዚኣ ልዕሊ 15 ዓመት ምሳይ ፀንሐ

0: እንታይ ክገብራ የለ እውን ይሓስብ ነይረ ኮሚሽን ባህልን ስፖርትን ኣብ ልዕሊ እዛ ስራሕ ልዕል ምትብባዕ ነይርዎ እዩ ልዕሊ ኩሉ ግን ናብዚ ስራሕ እዚ ንክትበፅሕ ወይ ናብዚ ደረጃ እዚ ንክትበፅሕ ናይ ሞራል ኹን ገንዘባዊ ዳገፋ እውን ብምግባር ይኹን ልዕል ምትሕግጋዝ ዝገበሩ ምስ ኮሚሽን ባህልን ስፖርትን ዋርሳ ኢንተርፕራይዝ እዮም ደጊፍና እውን ኣይበሉን ንስለምትብባዕ እዮም ኣተባቢዖምኒ ኣነ እውን ዋ እሶም ኣተባቢዖም ስ ምስቶም ዝምልከቶም ናተይ እዛ ስራሕ ሲ ናብኦም ተተፃዓነ ተሓይሽ ድብል እውን ናብ ዋርሳ ኢንተርፕራይዝ ክትኣቱ ከም ዘለዋ ተገይሩ ኣቶ ምሉጌታ ድማ ናይ ባሓቂ ንኤርትራዊ ስነ ጥበብ ኣብ ምድጋፍ ጥራይ ደይኮነ ንኩላህና ኣብ ምትብባዕን ነቲ ስራሕ ኣብ ዝለዓለ ደረጃ ንክበፅሕን ዓብዪ ምትብባዕ ዝገብር ዘለዩ ብሓቂ ሓንሳ ብስመይን ብስምዞም መሳርሕተይን ሞራል ክትብዎ ሓትን
1: ጎረባብት
2: ኣደይ ትሙት ዛርበና ኢኻ
1: ንቓሕ ደለ ህወት ከቢድሃኒ
2: ንሽዶ
3: ኢሽታቶም ሰባት ዋ
0: እዛ ስራሕ እዚኣ ንክሰርሓ ዘተባባዓኒ ግን ሓደ ተማሃራ እዩ ናይ 213 214 15 ተማሃራይ ናይ ኮሚሽን ባህልን ስፖርትን ሽዑ ባህላዊ ጉዳያት ዝበሃል ነበረ እዩ ሜክኣፕ ኣርቲስት ሄር ስታይል ናይ ሰቲን ክኢላ እዩ ኬቨን ተወልደ እዩ ዝበሃል ኬቨን ኣደለኻ ባተስ ኬቨን ኣደለኻ ኬቨን ብደይ ኬቨን ወላ ሓንቲ ክገብራ ይምክኣልኩ እዛ ስራሕ እዚኣ ምክንያቱ ሕበጥ ዘለዎ እዩ ካልኦት ኣርቲስት ካልኦት ተዋሳእቲ እውን ተዋሲኦም ዘይፈልጡ ግን ብሜክኣፕ ከመይ ጌርና ክነዕርጎም ንኽእል ፍልይ ዝበለ ነገር ክነቕርብ ኢልና ተመያየጥና ሳላ ኬቨን ተወልደ ድማ ናብ ስራሕ እዚ ደረጃ በፂሕና ንኩሎም መሳርሕተይ ከም ኤዲተር ዝሓረኽዎ ንመድሃኒ በረኸት እዩ መድሃኒ በረኸት ማለት ፈፂንካ ከይተሓለሎ 24 ሰዓት ዝሰርሕን ክኢላን ተውህቦ ዘለዎን ሰብ እዩ ብጣዕሚ ደመዝግሎ ሰብ እዩ
2: በዚ ካራይ ክጉይሓኒ ብካራይ
1: እሞ ብገንዘብ ርእሶም ኢኻ ክንፃሕ ተሓስብ ዘለካ
4: ክንደይ ዝገበረ ደይ ተዛረበሲ ርእሶም
5: ቀፂሉ ነቲ ኣብ ድሕሪ መጋረጃ ዝነበረ ዓበ ፃዕርን መስዋእትነትን ዝተዋሃበ ኣፍልጦ እዩ ተኻይዱ እቶም ኣብዚ ዓቢ ስራሕ እዚ ዝተሳተፉ ሰብ ሞያታት በብሓደ ናብ መድረኽ ክዕደሙ ጀመሩ እቶም ኣብ ድሕሪ መጋረጃ ኮይኖም ነታ ፊልም ሂወት ዘርእላ ሰብ ሞያ ሜክኣፕ ኤዲተር ሰኣሊ ቀንዲ ተዋሳእትን ናብ መድረኽ ብምቕራብ ተመክሮኦም ኣካፊሎም
6: መጀመርያ ፊልም ሃገርና ከምዚ ኢሉ ሰብኣውነት ለቢሱ ክትሪኦ ከለካ ብጣዕሚ ዘሐጉስ እንዲ ካብ መጠን ንላዓል ተሓጒሰ ኣለኹ ኣነ በቀ ብድሆታት ናይ እዛ ስራሕ ድሓን ክጅምር ዝኾነ ስራሕ ናይ መምረይ ክሰርሕ ከለኹ ኣነ በታ ንእሽተይ ኣበርክቶይ ዝዓበየ ግን ክመሃር ኢለየ ድመፅእ ማለት እዩ ፐርከስ 50 ሚእታዊ ስርሐይ እሱ እዩ ዝዓሞ እቶም ካራክተራት ኣነ ይኮንኩ ንፈጥሮም እሱ እዩ ከምዚ ገይሩ ዝህበኒ ማለት እዩ ኣነስ ይሰርሖም ጥራየ እምበር ኣይፈጥሮም እኒ ኣብ ናቱ ስራሕ ማለት እዩ ኣብዛ ስራሕ ብድሆታታ ብዙሕ ተዋሳእቲ ነይሮም ኣብ ገለገሊኡ ግዜ ገለመለ ነይሩ ክስታይስ ነይርዎ እዩ ብድሆታት መዓት ነይርዎ እዩ
1: እዚ ደብተር ኣሸሓት ሰባት ሓረጣ ተሓሪጦም መምስ ኣዝዩ ብዙዕ ወለዱ ዝመፅሉ ዝሓዘ ደብተር ንዓኻ ክበቂ
7: ሓራይ ብመጀመርታ ናብዚ ዘብፅሓና ልዑል ፈጣሪ ክብሪ ምስጋና ንኽኖቕ ከምዚ ክገልፅዎ ዝፀንሑ ኣብ ስራሕ ብዙሕ ብድሆታት እዩ ነይሩ ግን ኩሉ ሰብ በብተሩ ክገልፆ ስለ ዝኾነ ኣነ ቁርብ ጦብላሕታ ናተይ ክቕርብ ከምዚ ቸር ክብሎ ፀንሐ ስክሪፕት ወሲደ ምሰንበብኮ ገለ ናይ ኣሃዱ ውድድራት ነርና ናይ ሓይልታት ምክልኻል ንኣሃዱ ምስ ከድኩ ክሳብቲ ትመፆ ግዜ ክፅበየካ ኢሉ ን4ተ ወርሒ ተፀቢኒ ኣብዛ ስራሕ ከዓ ክሰርሕ በቂዐ ማለት እዩ ሳላናቱ ኣበርክቶ ብዓብዩ ኣብቲ ስራሕ ዝምስጠካ ነገር ከምዚ ክትርእዎ ፀናሕኹም ብተምሃሮን ብናእሽቱ ተዋሳእትን ዝተሰርሐ እዩ ዋላ ዓበይቲ ካራክተራት ሲ ገፀ ንእሪካ ገለ እዩ ኣብዚ ክላስ ሕጂ ዓበይቲ ገይረ ሜክኣፕ ገይረ ተምሃሮ እንተዘየፍሬ ፅባሕ ንጎ ትርጉም ዘይብሉ ነገር ክኸውን እዩ ብምባል እዩ ንኩሉ ነቲ ተምሃራይ ክንዶ ዓይነት ዕድል ሂቡ ሕጂ እውን ንመምህር ኤፍሬም ካሕሳይ ወዲኳዳ ካብ ልቢ ከተመስጉንለይ ማለት እዩ
1: ዝሓሾ ሰባ ባዕራት ተገምሲሱ ዝውዕላ
4: ንዓኸው
8: መጀመርታ ዕድመን ጣዕናን ይሃብካ ፈጣሪ መምህር

ኤፍሬም ካሳ ይወዱ ኸዳ ምክንያቱ ንስራሕ ማዕርክ እንደይ መስዋእቲ ከም ዘድልዮ ኣጥዕዩ ዝባሃረናይ ንዓና ጥራሕ ሰለስተ ዋላ ሕጂ ተጠቐሰ ቶም 150 ምሳና ዝነበሩ ወይ መሳርሕትና ኩሉ ተረዲዎም ሃልኪ ዋላ ቆልቋል ከተምፅእ ብገለ ዓዲ ወሲድን ሰኒ ንፅበቓ ነዛ ስራሕ እዚኣ ኢሉ ሓሲቡ ናይ ብሓቂ ከም ደፀበቓ ከዓ ኣብቲ ስራሕ ርኢና ልዕሊ ኩሉ ግን ኣነ ንኩሎም ከመስግኖም እንደሊ እንዲ ብዛ ስራሕ እዚኣ ዓቕሊ ናይ ሬገን የማነ ከዓ ብጣዕሚ ከመስግኖ ይደሊ ድምፂ ኣብ ምምላእ ብጣዕሚ ዓቕሊ ገይሩ

0: ስምዓኒ መለ እንተ መለ ኮጌስካ ተዓወትካ እንሻላና ላትበስ ሳክት ገበይኩም
1: እንተ ኣምሪ ልካኒ ለልዛ ባይ እማ ተንግለ ስለካ እማ ትርኢካ ሰውረት ወብላ ሰውረት ወገለ ፋቀትካ ግለ ንምገብእ ለከብደን ትባጭባጭ ርሒማ ሰበተን ኣምሪ ለካ ወተኩም ሰለሞ ክልማ ናይ ሰውረት ወገለ እነትብልካ ሙት ትኣትየን ኣለካ
0: ኣማንካቱ ላኪን ኣነ ንመለ ጀኒት ልግባ ላማ ብዳዓቼ በስ ቃሌት ዓለት ብዙሕ ሰኒ ጌሰት
1: በስ ተዓወትካኒ
0: ሽ

0: ይሕሸና ካ በሉ ግን ንሓለፍትና ንሓብር እሞ እንታይ ይብሉና ከዓ ንሰምዕ
1: ክንደይ ግዜ ኢና እሞ ክንሕብር እታ መልሲ እኮ ፍልጥ እያ ተምሃሩ እዮም ክብልዎም
2: እቲ ዝብልዎም ንዓቦም ንግደፎ ንሕና እቲ ክንገብሮ ዘለና ንግበር እሶም መፂኦም ርከብዎም
1: ከምኡ ሓይሽ እንተልኩም ሓራይ ፅቡቕ
3: መልሲ ሒዞምልና ክመፁ እኳ እዮም ከይዶም ዘለዉ
4: ካእስ ከም መስኡሊ መፁና ምግኑ ደይትሕና
3: በስ ንግስ ፅሬት ነካይድ ዝተረፈ ስራሕ ክህሉ ርኢና ኸ ነፀፍ ድሓር ከዓ ንዓይ ሓንቲ ሓሳብ መፅኣት ንብል
1: እንታይ ዓይነት ሓሳብ
3: ንኺድ ሞ ክስሕቆኩም እዩ
1: ከላስ ከላስ ኮይ ሰራሕ

0: ዶክተር ኣለኹ ዶ?
1: ኣለኹ ፊት ዓይነይ። እንታይ ዳ ድሓን ዲኹም?
0: ተስፌ እንዲ ተጸልይዎ።
2: እውይ ተስፌ ከመይ ጌርካ?
3: ሓሚመ እንዴ?
2: ኣብ ምንታይ ከ እዚ ሕመካ ዘሎ?
3: ያኸ ንድዕ
0: እንታይ ፍሊጠ
3: ሓሚመ መፅእ ኣለኹ ሓክምኒ።
2: ከመይ ሞ ጌርካ? ኣብ ምንታይ ካ እዚ ሕመካ ዘሎ ሞ ንገረኒ ክሕክመካ።
3: ያ ኩሉ ነብሰይ ድሕመኒ ዘሎ ዝተንከፍኩ ኣካላተይ ቃንዛ ገብረለይ ኣሎ። እንታይ ከም ዝኾንኩ በዕሉ ክመርምር ክፍለጥ እዮም።
2: ኣንታ ተስፊ ከምዚ ገብረኒሎ ከይበልካ ንሞ ከመይ ጌር ያ ንሕማምካ ክፈልጦ?
3: ያ ሓኪም ኣይኮንኩ ንዶ ይኸ
2: ሓኪም እባ ሓኪም ካደ ኮንካ ንመፅፋኒ
3: እሞ ሕማመ እንታይ ምዃኑ ፈሊጥካ ሓክምኒ?
2: ቁርባ ሙሓብረኒ ኣብ ምንታይ ምንታይ እዚ ሕመካ ዘሎ?
3: በዛ ናይ ኣፍ ልበይ እንድያ ትጅምረኒ
2: ኣብዚ
3: ቁሩብ ትሕት በለ
2: በዚያ
3: ውርድ ሞ በለ ቁሩብተይ
2: ናብዚ
3: ኖኖ በዚኣ እንኮላ እዩ ወላ በዚኣ
2: ኣየ ተስፊ ንስኻ ድኣ መሓይምካ ዘይኮንካ ንዓይ ክትሕመኒ እኳ ኢኻ መፂኻ። ስምዑ ንፊት ውራሪ ንምንታይ ኢኹም ትምህርቲ ኣብዩ ዘለኹም? እንተ ተማሂርኩም እኮ ከምዚ ኣነ ዝሕክሞ ዘለኹ ክትሕክሙ፣ መሃንዲሳት ኮንኩም ሃገር ክትሃንፁ፣ መምሃራን ኮንኩም ሕብረተሰብ ክትልውጡ ማለት እኳ እዩ። ንምንታይ ክንዋጋእ ምስ በልኩም ካልእ ክትሓስቡ ዘይትኽእሉ? እሞ ከዓ ትምህርቲ ዘይርዳእኩም ሕማቓት ነርኩም ተትኾኑ ሲ ትምህርቲ ጸሊኦም ይበልና። ንስኹም ግና ምስ ዝኽእሉ ብቕዓትኩምን መንፋዕትኩም ሲ እንታ ኾንኩም ዘይትምሃሩ?
3: ይኣኸ ካብ ገዛና ክንዋጋእ ክንስዋእ እምበር ክንምሃር ኢልና ይወፃና
2: ውድብ እሞ ካብ ክትዋግኡ ክትምሃሩ መሪፃ። ናይ ሎሙ ዘይኮነ ሲ ናይ ፅባሕ ሓሲባ ተምሃሩ ትብለኩም ኣላ። ንምንታይ ደይ ሰምዑ ትእዛዝ ምፍጻም መሰረታዊ መምርሒ ህዝባዊ ግንባር እዩ።
4: እውራእይዎ መሬት እምብረ መሲላ
5: መኪና እያ ትመፅእ ዘላ። ሓለፍቲ እዮም ዝመፁ ዘለዎ።
3: ይኣኸ ይምፁ ንዖም ዲና ንፅበ ዘለና ሓደ ከይፈርሕ ኣይንምሃርኒ ኢና ኢልና ንደርቕ ኮይስ
5: ወላ ሓደ ዘግድዕ የለን ተረዳዲና ኢና።
2: እንታይ ደ ዝብለኩም ዘለኹ መጀመርታ ትእዛዝ ናይ ሓለፍቲ ክመኽብሩ
3: ኣለና ኣለና ዶክተር ኣለና።
2: ኩናት ናበይ ከይከደኩም ክንዲ ዝውያ ቀሲልኩም መርከብኩም ሉ ዶ

0: ሰላማት ፊተውራሪ፣ ከመይ ኣለኹም ፊተውራሪ? ውግ ኣበይ ከይከደኩም ኢኹም ትዕገርግሩ ዘለኹም። ሃገርና እኮ ነፃ ክትከውን እያ። ሽዑ ዝዋጋእ ሰራዊት ዘይኮነ ሞያን ትምህርትን ዘጥረየ መንእሰይ እዩ ከሃንፃ ነዛ ሃገር። ድሓር ምክፍፋል ስራሕ ዝበሃል ኣሎ። ኩላትና ተዋጋእ ሰራዊት ምዃን ንኤርትራ ይጠቕማን። ንኤርትራ ዝጠቕማ ገሌና ክንከላኸለላ፣ ገሌና ክንመሃረላ፣ ገሌና ክንመሓድራ፣ ገሌና ክንሃንፃ ከለና እዩ። ህዝባዊ ግንባር ዝዋጋኣላ ሰራዊት ኣይሰኣነትን፣ ንዑ ዝኾኑ መዲባ እያ። ንስኻትኩም ክትመሃሩ ዝተመደብኩም ነታ ትመፅእ ኤርትራ ክትሃንፁ ስለ ዝተሓስበ እዩ። መሬት ምስ ወግሐ ናፅነት ምስ ኮነ እዚ ኩሉ ብረታት ጥሒና ገሊኡ ፒሮ ገሊኡ ባዴላን ማሕረሻን ክንሰርሖ ኢና። ነዚ ትገብሩ ከዓ ንስኻትኩም ኢኹም። ኩሉ እንዳፈለጥኩም ኣይተዳኹሙና። ዝተባሃለኩም ሰሚዕኹም ናብ ትምህርትኹም ትምለሱ። ካልእ ኣማራፂ የለን። ዝኾነ ፊተውራሪ ትምህርቲ ዝበሃል ኣብዪ ድሕሪ ሕጂ ክንሰማዕ ኣይንደልን ኢና። ንመምሃራንኩምን ኣለይትኹምን ኣይተትዕብዎም። ስምዕዎ
1: ኣብዚኣ ምትለትለ
0: ሓንሳብ ሓንሳብ ኣብዚኣ ዝበሃል የለን።

0: እዚ መምርሒ እዩ ዝተባህለኩም ሰሚዕኹም ኣለኹም ኣብ ግብሪ ተውዕልዎ
1: ያኸም ኣብዚ ኣባ ክንዛረብ ዕድል ሃበና
0: ኣታ ወዲ ነጊረካኮ ክንዛረብ ኣይመፃናን እዚ መምርሒ እዩ ኣተግብርዎ
1: እዚ ትብለና ዘለኻ ከዓ እሞ ወላ መምሃራና እውን ነጊሮምና
0: እሞ ክሰምዕዎም ነይርኩም ንሶም እውን ተደናጊፆም ክሰምዕኹም ኣይነበሮምን ኩሉ ተጋዳላይ ኣብ ዝተመደቦ እዩ ዝቃለስ ዘሎ ንስኻትኩም ከዓ ተምሃሩ ተባሂልኩም ክንዲዚ መሽክላ ትፈጥሩ ያላ ሓጂ ተስኡ ተስኡ ክፍልኹም እተው ጉሪምሪ ማቋርፃ ተወዲ ሰሚዕኩም ኣለኹም እዚ ሎሚ ዓጢቕናያ ዘለና ጠባና ጅቡ ጽባሕ ድሕሪ ጽባሕ ኣብ ቤተ መዘክር ይቕመጥ ሽዑ ዝተማህረ ዜጋ ይነዛ ሃገር ዘድልያ ንስኻትኩም ብብረት ዘይኮነ ብትምህርቲ ብሞያ ሃገር ከተማዕብሉን ከተበልጽጉን ዝተመደብኩም ኢኹም ሕጂ ያላ ተስኡ እብለኩም ኣለኹ ተስኡ ኣታ ወዲ ጫቕጫቕ እንደቋርፅ እንታይ ኹም ትብሉ ኣለኹም
1: የእኽ ዝጠፈርና ጁ ቤት መዘከር ከያትዎ ክንቲ ክሰሉ ሃቡና ንብል ኣለና
2: እዚ ናይ ኩላትና ቓል እዩ ክንመሃር ኣይንደልንና
3: ኣይዋሳሕ ናይ ኩልና ግያትሉ
0: ሓንሳብ ሓንሳብ እንታይ ክትኮን ዳ ትደልዩ
1: የእኸ ክንዋጋእ ክንስዋ ኢና ንደሊ
0: ተማሃሮ ስለ ዝኾንኩም ኢና ሸለል ብምባል ንሰምዓኩም ዘለና እዚ ትገብርዎ ዘለኹም ኣድማ ምዃኑ ብኸቢድ ከም ዘቕጽዕ ትፈልጡ ዲኹም
2: ንሕና ኣንጻር ውድብና ይኹን ኣንጻር ሃገርና ተሓተና ክንከይዳ ይንደልን ኢና ካብ ገዛና ዝወፀና ኸዓ ክንጋደል እምበር ክንመሃር ኣይኮነን ክንቃለስ ክንብል ከለና ግን ስለምንታይ ከም ዘይሰምዑና
0: ከምኡ ዝበሃል የለና እታ ወዲ እዚ ትእዛዝ እዩ ትእዛዝ ካብ ላዕሊ ይመጽእ ኣብ ታሕቲ ዘሎ ኸዓ የተግብር መን ዝመሃረኩም መን ዕብይኩም ክትበሃሉ ኢኹም ብኢደዋኒንኩም ድላይኩም ክትከዱ ተምሃር ተባሂልካ ኣለኻ ያላ ትመሃር
2: እሞ ንሕና ኣይንመሃርኒ ኢና
0: ኣይትመሃሩን ኢኹም
1: ዋይዋይዋይ ይንደርስ ይንደርስኒ እወይ ንመሃርኒ ኢና ንቃለስ ኢና
0: ሓፈል ኣታ ወዲ ሰጥ በል ስምዓኒ ትርጉም ትምህርቲ ተረዲእዎም ክንመሃር ኢና ስጋዕ ዝብሉ ይቀጽዑ
4: ተረድየካ ዕራየ
5: ኣብሩኽ ሓፈል ኣብሩኽ ሓፈል ኣብሩኽ ሓፈል ያላ ዘብዘበል ጉየ ጉየ ኣታ ወዲ ርእካ ኣለኹ ኣብራካ ክሰብርከ የ ኣታ ወዲ ጉየ ዶ
6: እዞም ደቅናሲ ክንጋደል ኣይንምሃርን ስለ ዝበሉስ ክንዲዚ
7: መጀመርታ ትእዛዝ ናይ ሻዕብያ ኮ ትእዛዝ ምኽባር እያ
6: ተምሃሮን ድዮም ወና ኣሽትን ድዮም ኣበይ በፂሖሞ ከመይ ከማዛዝኑ
7: ቆልዓ ብንእሱ ቆርበት ብርሕሱ ኮ ተባሂሉ እዩ
6: ኣንቲ ሰናይት ዝነኣሱ ደቅና ወዝዓበዩ ኣሕዋትና ኮይኖም እምበር መዓት ፅቡቅ ገይሮም ኢለ ግናሲ እታ ዓድና ድማ እታ ኤርትራናስ ተስፋና ኣብኦም ስለ ዝኾነት ንበቆም
7: ኣንቲ ንዕመየ ተምሃሩ ውድብናቱ መደብ ኣለዎ ክበሃሉ ከለውሲ ስለምንታይ ዘይሰምዑ ሕረይ ዘይብሉ ንሕና እኳ ብላዕሊ 52 ዲግሪ ሴንቲግሬድ ብታሕቲ ሓዊ እንዳተለብለብና ትእዛዝ ሰሚዕና ንኸይድ ዘለና ቆርብ ንዓና ክርኢ ይክእሉን ልዕሊ ኩሉ ከኣስ ነቶም ብስንክልንኦም ዝምህርዎም ዘለዉ መምሃራኖም ዘይሰምዑዎም እዚ ሞ ፍፁም ክልመት ዘይብሉ እዩ
6: ዋይ ኣንቲ ሰናይት እምበር ደናኣሽቱ ምዃኖም ይርዳእክሎ እዩ ኣበይ ፈሊጦሞ ንሶም ብደይካ ክንጋደል ምባል እንታይ የ እንታይ ሓስቡ ድሓር ከዓ ክዋጋእዮም ኢሎም እምበረይ ክሃድም እየ ኢሎም ድዮም እዚ ከዓ ኩሉ ተጋዳላይ ዝሓስቦ ከምኡ ድደልዮ እንዳኣሉ ገይሮም ናይ መንዳእ ክወስዱ
7: ኩሉ ተጋዳላይ ናይ ውግእ ህርፋን ወላ ይሃሉ ወደኣ እምበር ትእዛዝ ኣኽቢሩን ተቐቢሉን እዩ ዝኸይድ ከምኡ ስለ ዝኾንና ዶይኮናን ውሕዳት ከለና ንብዙሓት ስዒርና ዘለና ብውሕድ ዓቕምናሲ ንሓያላት ነርዕዝ ዘለና ሰብ መደቡን ዝተባሃሎን ገዲፉ ናብ ዝደለኽዎ መድቡ ንውኢሉ ንድሕር ዝሕንግድ ኮይኑ መዓስ ዳኢና ሞነታ ሃረር ኢልና ንፅበያ ዘለና ናፅነትና ክነምፃ
6: ኣላ ሰናይት እዚ ኣይፈልጦ ንመስለክሎ ከመይ ምፅፅ ምፅፅ ትብልለይ ኣለኺ ኣነ ዝብል ዘለኹሲ እዞም ቆልዑ ሲ ንኣሽትኦም እቲ መቕጣዕቶም ሲ በዚሑ ተሪርዎም እየ ዝብል ዘለኹ
7: ትእዛዝ ትእዛዝ እዩ ንዕማየ ዝተብሃልካዮን ዝተመደብካዮን ክትገብር ከም ዘለካ ከዓ ካብ ሕጂኦም ክምሃርዎ ዘለዎ
6: ኣንቲ ንሱሲ ድሕሪ መቅፃዕቶምሲ ተረዲእዎም እኳ ናብ ትምህርቶም ተመሊሶም ኣነ ነቲ ነጎሪ እየ ዝዛርብ ደለኹ እምበር መዓስ ጠፊእኒ
7: ኣካይዳ ሻዕብያ ሞት ትፈልጥ እያ ንዲኺ ሕጂ ደብኦም በፂሖ ክቕየር ኮይኑ ንኹሉ ካብ ዓባይ ድስእት እያ ብሓደ እያ ተብስ

0: ንሶም ከዓ በሲ ኢሎም
1: ከምሰልሁ ከም ገብቃውያሙ መዓልና ላኪን ስቂኢሎም ኣሻቂኢሎምና ልብና ጠውዮምና ቀኒዮም ነዛ ትምህርቲ ደይትተርፎም
0: ሞበል ንዕናይ ሓውና ነሳውሮ
1: ሰና ማንኬቱ ሽቕልና ንብደ
2: ይተውራሪ ኩሉ ካብ ዘለካ ይብርኹ
3: ብመጀመርታ እንቋዕና ኣብዚ ዓመተ ትምህርቲ መፈፀምቲ ኣብፃሓኩም ውድምና መደበሪ እዩ እቲ ዝሓይሽ ዝበሎ ሓሲቡ ገለ ካባኻትኩም ናብ ተዓሊም ክትከድመዲ ይብሎ
4: ዓሻኹ ኣይዋ ሰኒወደኩም ሰኒወደኩም
3: ፊተውራሪ መልእኽቲ ኣይወዳኹም ኣብቲ ትኸድዎ ወተሃደራዊ ዲስፕሊን ኣዘውቲርኩም ውድብኩም ዝሃበትኩም ሓላፍነት ተረዲኡኹም ዝተዋሃበኩም ከም ተተግብሩ ንተኣማመን ኢና ሕጂ መደብኩም ፈሊጥኩም እቶም ትዕለሙ ክትብገሱ ኢኹም እቶም ኣብዚ ዝተርፉ ኸዓ ክሳብ ትዕለሙሉ ግዜ ዝበፅሕ ትምህርትኹም ብግቡእ ትከታተሉ ዝወዳሓንኩም ወዲ ኣለኹ
4: ሰኒ ወለየካ ተስፌ ተስፌ ኣራሕራሕ ረባበት ረባበት ረባበት
5: ሓሰናት ኣወደ

0: ናየብ እንዳክትገብር ጥራ ዘይሒዝከ
1: ስማዕ እንዶ ባባ ወዚዖም ሞም ዶ
2: መን እዮም
1: እዚኦም ኣብዚ ፅሒፍካዮም ዘለካ በዓል ተስፌ ተወዚዖም ዶ
0: ኣሃ ካብቶም ብቦ ዲኻ ፀኒዕኻ
1: ከም ብቦዎ ፀኒሐ ቁፅራይ ገዲፈ ተመሲጠኒ ከም ብቦ ፀኒሐ ድሕሪ ተዓሊም ሲ ወዚዖም ሞም ዶ ዋላስ እንታይ
0: ድሕሪ ተዓሊም ዳኣ ምውዛዕ እምበር ናበይ ደኣ ክዱታና ይብወደይ
1: ተስፌ ደኣ ኣበይ በፂሕዎ
0: ተስፌ መጀመርታ ኣጋር ሰራዊት ኣብ ሓይልታት እዩ ተመዲቡ ፀኒሑ ታንከኛ ኮይኑ ብጅግንነቱን ቆራፅነቱን ልክዕ ነያታቱ መሲሉ ክተኣምኖ ዘፀግም ክንደይ ቅያታትን ታሪክን ስርሕ
1: ዋ ኣበይ ኣሎ ዳ ሕጂ
0: ተስፌ ሓዊስካ ብዙሓት ኣብዚ ጥራዝ ዘንበብካዮም ጀጋኑ በጃ ኮይኖም ተሰውዮም እዮም
1: ተሰዊኦም
0: ወ ንስለዚ ነሰማቕሮ ዘለና ብርሃን ክብሉ ተሰውኦም እዮም
1: ኤፍሬም ከ
0: ኤፍሬም መትባዕ ጅብሬም ኮይኑ ክሳብ ድሮ ናፅነት ተቓሊሱ ናፅነት ግን ኣይረኣየን ፈንቅል ሽሙ ብዝገዛና ዝመፅእ ውዒ መንእሰይ ትፈልጦ እንዲኻ
1: እቲ መስሓቅ መምህር ድ
0: እዎ ንሱ ወዲ ኤፍሬም እዩ
1: ኣኽበረት ከ
0: ኣኽበረት መራሒት መስርዕ በፂሓ ነይራ እዛ ሃገር ግን መራሒ ትብል ተራይ ትብል ንኹሉ ያ ወሲዳ ኣኽበረት እውን ሰንኪላ ኣብ ማዓስከር ትእለ ኣላ
1: ብሂወት ኣላ
0: ወ ብሂወት ኣላ
1: በጃኻ ባባ ሓደ መዓልቲ ክሪያ በጃኻ ውስድን
0: ሕራይ ክኸይድ ከለኹ ክማልኣካየ ሕጂ ግን ደኺመት ስለ ዘለኹ ክዕርፍ ግደፍኒና ይወደይ
1: በጃኻ በጃኻ ሓንቲ ሕቶላትኒ ባባ
0: ኣንታ ንኣይወደይ ደኺመ እኳ እየ ዝብለካ ዘለኹ
1: ሕራይ እዚኣ ምስ መለስካለይ ትዕርፍ
0: ሓንቲ እንዳበልካ ስኻበይ ትውድእ ሕተስ ክበል ሕራይ ክምልሰልካ
1: ሕራይ እቲ ምስ በዓል ዑስማን ተስፌ ኤፍሬም ምስኦም ዝነበረት እኳ ድብ እናበልኩም ፅውዖ ነበርኩም ኣበይ ኣሎ
0: ንድቢ ክትፈልጦ ደሊኻ
1: እወ እወ ተባባ
0: በልሓዝ ድቢ ኸዓ እዚ ምሳኻ ዝዕልል ዘሎ ኣቦኻ እየ
1: ውባባስ እስኻ ዳኻ መዓሲኻ ድቢ ተባሂልካ ትፅዋዕ እንታይ ናይ ድቢ ምስሊ ኣለካ
0: ከምኡ እንዲ ነይሩ ንሓፂር ሊንጎብልዎ ንጸሊም በሪህ ንዓይ ከዓ ቀጢን ከለኹ ድቢ ኢሎምኒ ንዓይ ስለ ዘይትውክል ግን ድሕሪ ናፅነት ናብታ ንብርቲ ስመይ መሓሪ ተባሂለ ገሪምካ ድዩ
1: ታሪክካ እምበር ገሪምኒ ንስኻ ከዓስ ከምዚ ታሪክ ኣሕሊፍካ ኢኻ
0: እዚ ክፅሑፎ ኢለ ዝጀመርክዎ እዩ ገና ዘይተነግረ ብዙሕ ታሪክ ኣሎ
1: መዓዝ ዳ ክትፅሑፎ ኢኻ
0: በይነይ ፅሒፈ ዝውድእ ኣይኮነ ኩላትና ፅሒፍና እውን ንውድእ ኣይኮነ ግና ክሳብ ዘለና ክንፅሕፍ ኢና ዝወደይ
1: ቀልጢፍኩም ፀሓፍዎ ናና ዘኹርዕን ዘሐብንን ታሪክ ከለናስ ናይ ካልኦት ሰሚዕና ክንምሰጥ ኣይግብኣናን ኩሉ ክንፈልጦ ስለ ዘለና ኩሉ ፅ

0: ይኸውን።
1: ዓራይ ዝወደይ ኣንበብቲ ጥራሕ ኹን እምበር ክንጽሕፍ ኢና። ዝተጻሓፈ እውን እኮ ውሕድ ኣይኮነ።
2: ከነንብቦ ኢና ተባባእ። ከመይ ደ ተመሲጠ ቈጸር ኣይርስዐ ኸንብቦ ጸኒሐ። ድዝገረመኒ ኸዓስ ኣብዚ ንሕና ዘለናይ ዕድመ ኢኹም ነርኩ።
1: ኣብ ዕድሜና እዚ ዘንበብካ ይሕሊፍና። ንስኹም ትሕልፍዎ ዘለኹም እውን ጽባሕ ንጎ ታሪኽ እዩ። ስለዚ ታሪክካ ዝጸብቕ ዝወደይ
2: ናይ መንዳእ ክወስዳ ተባባእ ወዲ መንዴ። ግናሲ እቶም ካልኦት ምሳኻ ዝነበሩ ኸ ኣበይ ኣለዉ?
1: እቶም ብጅግንነት ስለ ዝሃገር ዝተሰውኡ ብርሃን ገዲፎምልና ሓሊፉ። እቶም ዘለና ኸዓ ከምዚ ኸማይ ኮሮኔላት ካልእ ወታደራዊ ማዕረግን በጺሑ ኣብ ሓይሊ ኣየር፣ ኣብ ሓይሊ ባሕሪ፣ ኣብ ሓይሊ ምድሪ ተመዲቦም የገልግሉ ኣሎ። ገሊኦም ድማ ዝተፈላለዩ ሞያታት ኣጥርዮም ኣብ ጋራጃት፣ ኣብ ናይ ህንፃ ትካላት፣ ኩባንያታት ተመዲቦም ይሰርሑ ኣሎ። ኣብ ኩሉ ሚኒስትርታትን ምምሕዳራትን ብዙሓት መምሃርትና ተመዲቦም ይሰርሑ ኣሎ።
2: እሞ ሙሉእ ኤርትራ ኢኹም ዘለኹም?
1: እወ ኣብ ኤርትራ ጥራሕ ዘይኮነ ኣብ ሙሉእ ዓለም ኣብ ዝተፈላለየ ፅሕፈታት ተመዲቦም ይሰርሑ ኣለዉ። መን ምስ ዕረፈ ደ እሞ ክንዕርፋትና ኣይወደይ? ሓለፍትናን ኣቦታትናን ዝነበሩ እኮ ዘይዕረፉ።
2: ብፍላይ ታሪክኩም ኣብ ምንጋርን ኣሰርኩም ኣብ ምግዳፍን ኣይትዕርፉ። ባባ ነዚ ምሰንበብኩ ተመሲጠ ነብሰይ ከም ዝፍትሽ እየ ኮይኑ።
1: ኣንበሳና ኣይወደይ ንኺድ እሞ ንመሳሕ ካልእ እውን ዘዕለል ኣለና ንዓና ይስኪ

0: ክንመሰኻኸር ቀሪቡ። ዓመታዊ ኣኼባ ህግደት ጭንፍር ጀርመን ኣብ ከተማ ፍራንክፈርት ተኻይዶ። ሃማመቲ ዞባ ሳዋ ንላዕሎ ትካላት ትምህርቲ ናብ ሳዋ ስልጠና ወዲቡ። ኣብ ዜናታት ወፃኢ መራሕቲ ኣሜሪካን ቻይናን ኣብ ምምዕባል ኩሉ መድያዊ ዝምድናታት ሃገራቶም ዘትዮም። መንግስቲ ብሪጣንያ ልኡላውነት ደሴታት ቻጎስ ናብ ማውሪሽስ ንምስጋር ንዝኸተሞ ስምዕ ዳግመ ግምት ከም ዝገብረሉ ገሊጹ። ባይቶ ሊትዌንያ ንምውዳድ ኒክሎሳዊ ኣፅዋር ኣብ ሃገሩ ዝኽልክል ቋም ምቕያሩ ካብ ሩስያ ተሪር መጠንቀቕታ ቀሪብሎ። ዝርዝር ዜና ልዕሊ 7,000 ምዝጉባት ኣባላት ዘለዎ ሃገራዊ ማሕበር ኣእምራውን ምዕባላና እውን ስንክልና ኣብቲ ስንክልና ዝፀንሖም ድሑር ኣጠማምታ ተወጊዱ ኩሉንትናዊ ምዕባለ ኣባላት ንምውሓዝ ሕግዝ ዓውዱ ዘተ በስመራ ወዲቦ። ኣብቲ ኣጋጣሚ ኣብ መስርሕ ምእላይን ምሕብሓብን ስንኩላን መቕርሒ ምዕሩይ ዕድላት ብዝሓለ ክስራሓሉ መዘኻኸሪ ቀሪቦም። ወኪለሪና ዮናታን ዕቤኑ ዘዳሎ ፀብጻብ ፎርቱና ዓንዶ።
1: ኣብ መስርሕ ምእላይን ምሕብሓብን ስንኩላን መቕርሒ ምዕሩይ ዕድላት ብዝሓየለ ክስራሓሉ ኣብ ሚኒስትር ዕዮን ማሕበራዊ ድሕነትን ዋና ዳይረክተር ክፍሊ ማሕበራዊ ድሕነት ኣቶ ምሕረት ኣብ ፍሳሃየ ብሃገራዊ ማሕበራ ኣእምራኦም ምዕባልኣውን ስንክልና ኣብ ዝተወደበ ዓውደ ዘታ ኣዘኻኺሮም። ኣብዚ ኣብ ኣስመራ ኣዳራሻ ኮሰ ዝተኻየደ ካብ 6 ዞባታት ዝተወከሉ ሰብ መዚ መንግስቲ ግንባርን ሃገራውያን ማሕበራትን ዝተሳተፉ ዓውደ ዘተ መንግስቲ ኤርትራ ንጉዳይ መሰል ስንኩላን ብሓፈሻ ስንኩላን ቆልዑ ድማ ብፍላይ ኣብ ሃገራዊ ቻርተሩን ሕግታቱን ኣስፊሮም ከም ዝሰረቱን ኣብዮትን ምዕሩይ ተሳትፍነትን ንክረጋገፅ ከምኡውን ስንኩላን ተኻፈልቲ ኩሉ ፀጋታት ንክኾኑ ብዕቱብ ክሰርሓሉ ምፅንሑ ገሊፁ። መሻርክቲ ብሓፈሻ ተሳትፍቲ ዓውደ ዘተ ድማ ብፍላይ ኣፍልጦ ሕብረተሰብ ኣብ ምእላይን ምሕብሓብን ምስ ኣእምራ ኣውን ምዕባላውን ስንክልና ዝነብሩ ቆልዑ ብምብራኽ ኣብ ጉዳይ ትምህርቲ ጥዕናን ማሕበራዊ መዳይን ከም ዝሰረቱ መደባት ዝረጋገፀሉ ባይታ ክፍጠር እቲ ፆር ድማ ናይ ሕብረተሰብ ዝኾነሉ ባይታ ክጣጣሕ ኣቶ ምሕረት ኣብ ተላብዮም። ኣብ ሃገራዊ ማሕበር ኣእምራኣውን ምዕባላውን ስንክልና ሓላፍ ምምዕባል ዓቕሚ ሰብ ኣቶ ያቀብ ሃይለ ብወገኑ ንሓፈሻዊ ድሕረ ባይታ ማሕበር ከምኡውን ዓይነትን ቁፅርን ምስ ኣእምራኣውን ምዕባላውን ስንክልና ዝነብሩ ቆልዑ ብደረጃ ዓለምን ሃገርን ብዝርዝር ኣቕሪቡ። ኣደ መንበር ሃገራዊ ማሕበር ኣእምራኣውን ምዕባላውን ስንክልና ኤርትራ ወይዘሮ ይብራኣለም ይዕብዮ ድማ ቀንዲ ዕላማ ናይቲ ዓውደ ዘተ ኣብ ልዕሊ ኣእምራኣውን ምዕባላኣውን ስንኩላን ዝፀንሐ ድሑር ኣጠማምታ ተወጊዱ ኩለንትናዊ ምዕባልኦም ንምውሓስ ምስራሕ ምዃኑ ገሊፃ። ሃገራዊ ማሕበር ኣእምራኣውን ምዕባላኣውን ስንክልና ኣብዚ እዋን 7,090 ምዝጉባት ኣባላት ኣለውዎ።
0: ናብ ካል ዜና ዝንሰግር ዓመታዊ ኣኼባ ህግደፍ ጨንፈር ጀርመን ኣብ ከተማ ፍራንክፈርት ክካየድ ከሎ ንኤርትራውያን ነበርቲ ኩዌት ኣብ ኩነታት ሃገርን ዞባ ምዕባለታትን ዘተኮረ ሰሚናር ተቓኒዑ። ኤርትራውያን ነበርቲ ቺካጎ ሕብራት መንግስታት ኣሜሪካ ድማ ዝኽሪ መበል 45 ዓመት ኣህግራዊ መዓልቲ ሰላም ፀንቢሎም ከካቦቱ ዝበፅሐና ሓበሬታ መልክዕ ፀብፃብ ተዋሂዱሎ ኣርሴ ማስመሮም ከተቕርብያ።
2: ዓመታዊ ኣኼባ ህግደፍ ጨንፈር ጀርመን ብ19 መስከረም ኣብ ከተማ ፍራንክፈርት ተኻይዶም። ኣብ ቦንበር ጨንፈር ኣቶ ዮሃንስ መብራህቱ ኣብ ዘስምዖ ቃል እቲ ዕላማ ንዝተዓመ ንጥፈታት ብዕምቀት ገምጊምካ ንዝበለፀ ውፅኢት ኣብ ናይ መፃኢ ውጥን ስራሕ ምዝታይ ከም ዝኾነ ገሊፁ። ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወልዱ ብወገኑ ኣብ ምውዳብን ምሕያል ውዳበታትን ምብራኽ ንቕሓት ኣባላትን ምዕዛዝ ሰላ ዜጋታት ኣብ ሃገራዊ ውዳበታትን ዝተሰላሰለ መደባት ብዕቱብ ተገምጊሙ ብድሆታት ብንፁር ተለልዮም ፍታሕ ክናደየሎም ኣዘኻኺሮም። ኣቶ ዮሃንስ ኣስዒቦ ኣብ ምዕዋት ፕሮጀክት ኣሕዳሪ ቤት ትምህርቲ ኣፋንቦ ንዝተረኣየ ተሳትፎን ኣበርክቶን ድሕሪ ምምጓስ ተራ ህግደፍ ጨንፈር ጀርመን ዕዙዝ ከም ዝነበረ ገሊፆም። ተጋባእቲ ብ20 ንኡስ ጨናፍር ኣብ ዝቐረበ ፀብፃባት ድሕሪ ዘካየድዎ ዘተ እናወርፀፀ ዝመፅእ ዘሎ ውዳበን ጥምረትን ኣብ ተግባራውነት ዝውጠን መደባት ዓበ ኣስተዋፅኦ ከም ዘለዎ ብምጥቃስ ዝያዳ ኣብ ምሕያል ኤርትራዊ መንነትን ሃገራውነትን ብምትኳር ክስራሕ ኣብ ምርድዳ በፂሖም። ኣብ መጨረሽታ ድማ ንትግባረ ናይ መፃኢ ውጥን ስራሕ ዝሕግዝ ለበዋታት ኣቕሪቦም። ብኻልእ ወገን ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኩዌት ኣቶ ሕመድ ያሕያ ሓሊ ብ18 መስከረም ኣብ ህልው ኩነታት ሃገርን ዞባዊ ምዕባለታትን ዘተኮረ ሰሚናር ኣካይዶም። ኣብቲ ብርክ ዝበሉ ዜጋታት ዝተሳትፍዎ ሰሚናር ኣቶ ሕመድ ንማሕበራዊ ኣገልግሎታትን ቁጠባዊ ኩነታትን ዘሎ ብድሆታትን ንምቅላል ዝውስር ዘሎ ስጉምትታትን ከምኡውን ዲፕሎማስያዊ ንጥፈታትን ገስጋሱን ዝምልከት ሰፊሕ መብርሂ ሂቦም። እዚ ከምዚ ኢሉ

0: ከሎ ኤርትራውያን ነበርቲ ቺካጎ ሕቡራት መንግስታት ኣሜሪካ ብምክንያት ዝኽሪ መበል 45 ዓመት ኣህጉራዊ መዓልቲ ሰላም ኣብ ዝተወደበ ፅምብል ምምብልባል ሰንደቕ ባንዴራ ሃገሮም ጎኒ ጎኒ ልዕሊ 200 ባንዴራታት ሰቒሎም ከምዚ ፀንበሉ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጡ።
1: ሃማመት ዞባ ሳዋ ላዕሎ ትካላት ትምህርትን ዓቕሚ ኣባላት ንምጉልባት ኣብ ሳዋ ብ1920 ንመስከረም ኣስቶም ምሁራዊ ስልጠና ወዲቦ። እቲ ስልጠና ሃገርን ሃገራውነትን ምሕደራን መሪሕነትን ምብሃል ተራ መንስያት ኣብ ምኽትን ልምዓትን ከምኡ ውን ፕሮግራም ሃገራዊ ማሕበር መንስያት ተምሃሩን ኤርትራ ዝብል ዛዕባታት ዘጠቓለለ እዩ ነይሩ። ሓላፊት ሃማመት ዞባ ሳዋ ላዕሎ ትካላት ትምህርትን ወይዘሮ መንሱራ እስማዒል ኣብ ዘስማዓቶ ቃል ሃማመት ውዳበታቱ ብምስፋሕ እንተላይ ኣብ ሰራዊት ንዝርከቡ መንስያት ናይ ትምህርትን ሞያን ባይታ ብምፍጣር ዓቅምታቶም ክብ ንምባል የነጥፍ ከም ዘሎ ብምጥቃስ ኣብ መፃ እውን ተመሳሳሊ ስልጠናታት ከም ዝውደብ ኣብሪሓ። ምክትል ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ሌትናል ኮሎኔል ተመስገን ሳሙኤል ብወገኑ መንሰይ መፃ ሃገር ስለ ዝኾነ ብቑዕ ፍልጠትን ሞያን ከም ዝዓጠቕ ምግባር ኣገዳስነቱ ልዑል ከም ዝኾነ ብምግላፅ ሰልጠንቲ መረባት ሃማመት ንምዕዋት ብንቕሓት ክሰርሑ ተላብዩ። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡ ዞባ ከረን 204 ተምሃሮ ናይ ናውቲ ትምህርቲ ደገፍ ገይሩ። ሓላፍቲ ቤት ፅሕፈት ኣቶ ዘርኣይ ዓርዓዶም እቲ ሓገዝ ምቕፅልታ ናይቲ ዓመታዊ ዝግበር ንጥፈታት ኮይኑ ብሰንኪ ቁጠባዊ ፀገም ካብ ማእዲ ትምህርቲ ዝርሕቕ ተምሃራይ ከይህሉ ዝዓለመ ምዃኑ ገሊፆ እቶም ደገፍ ዝተገብረሎም ብምሕዳራት ከባቢ ዝተለለዩ ምዃኖም እውን ኣብሪሆም። እቲ ሓገዝ ንዓመት ዘድሊ ኩሉ ዓይነት ናውቲ ከም ዘጠቓልል ኣቶ ዘርኣይ ወሲኹ ሓቢሩ። ብተመሳሳሊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ናብ ንኡዞባ ደቀ ምሓረ ን138 ተምሃሮ ተመሳሳሊ ንዋታዊ ሓገዝ ዓዲሎ። ብ21 መስከረም ኣብ ዝተኻየደ ምስርሕ ምዕዳል እቶም ዝተዓደሉ ወገናት ካብ ዝተፈላለያ መምሕዳራት ከባቢ ዝተለለዩ ምዃኖም ዝሓበረ ሓላፍቲ ቤት ፅሕፈት ኣቶ ስብሃት ላወልደ ግርግስ ምዕዳል ናውቲ ትምህርቲ ካብቲ መሰረታዊ ደገፍ ንምቕፃል ትምህርቲ ምዃኑ ኣረድዮም። ሱፐርቫይዘር መምህር መንግስታብ ተስፎም በጎኑ ዝተገብረ ሓገዝ ኣብ ምርጋፅ ብቕዓት ትምህርቲ ወሳኒ ቦታ ከም ዝሕዝ ኣረድዮም። ኣባላት ክፍሊ ህዝባዊ ምምሕዳር ማለት ጀማሂር ነበር ኣብ ንዞባ ሻምብቆ ዝርከብ ቅድሚ ናፅነት ዝነጥፍሉ ዝነበሩ ቦታ ብምብፃሕ ኣብቲ ከባቢ ዝሰላሰል መረባት ልምዓት ብምዕዛብ ንምዕዋቱ እጃሞን ከም ዘበርክቱ ኣረጋጊፆም። እቶም ኣብ ክፍሊ ህዝባዊ ምምሕዳር ዞባ ሰሜን ላዕላይ ባርካን ምዕራብን ንሓፋሽ ኣብ ምንቃሕ ምውዳብን ምዕጣቕን ዝነጥፉ ዝነበሩ ገዳይም ተጋደልቲ ነዚ ዝገለፁ ብ20 መስከረም ኣብ ዝወደቦ ዑደት እዩ። ንሳቶም ኣብ መወዳእታ ኣባላት ህዝባዊ ግንባር ሓርነት ኤርትራ ነበር ብማሕበር ተወዲቦም ዓመታዊ ዝገብሮ ርክብ ኪንዮ ምዝንጋዕ ዝኸይድ ምስ መረባት ልምዓት ብዘላልን ተርኦም ኣብ ዝሰላሰል መረባት ብዝዕዝዝን ኣገባብ ክትግበር ተማሕፂኖም። ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውኑ ምክታልኩም ክትቅፅሉ ደጊመ ብክብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኽርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ ፕረዚደንት ህዝባዊት ሪፐብሊክ ቻይና ሺ ጂንፒንግን ፕረዚደንት ኣሜሪካ ዶናልድ ትራምፕን ናብ ምምዕባል ኩሉ መድያዊ ዝምድናታት ሃገራቶም ዘትዮም። እቲ ዝርብ ፕረዚደንት ሺ ናይ 3 መዓልታት ወግዓዊ ዑደት ንምፍጻም ትማል 23 መስከረም ኣማስዩ ኣሜሪካ ኣብ ዝኣተወሉ እዩ። ንፕረዚደንት ሺ ጂንፒንግ ምዕሩግ ኣቀባብላ ዝገብረሉ ፕረዚደንት ትራምፕ እቲ ዑደት ዝምድና ክልቲኤን ሃገራት ንምምሕያሽ ሓድሽ ምዕራፍ ከም ዝኸፍት ገሊፆም። ኣብዚ ክሳብ 25 መስከረም ዘካይዱ ዑደት ፕረዚደንት ሺ ኣብ ምምዕባል ንግዳዊ ቴክኖሎጂካውን ካልእን መርያት ዘተኮረ ዝስምዕ ክፈራርም ትፅኢት ይግበር። ዓለማውን ዞባውን ብቐንዱ ድማ ጉዳይ ዞባ ማእከላይ ምብራቕን ዩክሬንን እውን ካብ ኣጀንዳታት ክልትዮም መራሕቲ ምዃኖም ተገሊጹ ኣሎ። ፕረዚደንት ሺ ኣብ ኣሜሪካ ወግዓዊ ምብፃሕ ክፍፅም ድሕሪ 2015 ንፈለማ ምዃኑ ፀብጻባት ይረድዉ። ክልትዮም መራሕቲ ኣብ ዝሓለፈ ወርሒ ግንቦት ኣብ ከተማ ቤጂንግ ቻይና ተራኺቦም ከም ተዘራረቡ እውን ዝዝከር እዩ። መንግስቲ ብሪጣንያ ልኡላውነት ደሴታት ቻጎስ ናብ ማውሪሸስ ንምስጋር ቅድሚ 2 ዓመታት ዝኸተሞ ስምዕ ዳግመ ግምት ክገብረሉ ምዃኑ ገሊፆም። እቲ መንግስቲ ኣብቲ ጉዳይ ካብ ፕረዚደንት ዶናልድ ትራምፕ ድሕሪ ዝመፅኦ ፀቕጢ ንተግባር እቲ ስምዕ ክውንዝፎ ከም ዝኽእል እዩ ኣሚቱ ዘሎ። መንግስቲ ብሪጣንያ ነተና ብትሕቲ ግዝኣቱ ዝፅንሓ ልኡላዊ ዋነት ማውሪሸስ

ዝኾና ደሴታት ክረክብ ኣብ ጥቅምቲ 224 ምስ ስምዑ ዝዝከር ኮይኑ ፕረዚደንት ዶናልድ ትራምፕ ነቲ ስምዕ ታሪካዊ ጌጋ ክብል ብምውቃስ ከም እተቃውሞ ጸብጻባት የረድዎ። ብሪጣንያ ብድፊት ኣሜሪካ ነቲ ስምዕ ንድሕሪት ንምምላስ ክትወስዶ ንእትኽእል ስጉምቲ ባብኡ ዝኾነነ መንግስቲ ማሪሽስ ውድብ ሕብራት ሃገራት ኣብ ልዕሊኣ ጸቕጢ ክገብር ጸዊዑ ኣሎም። እቲ ስምዕ ብሪጣንያ ኣብተን እኩባት ደሴታት ንዝርከብ እስትራቴጂካዊ ኣገዳስነት ዘለዎ ምርብር ሓይሊ ኣየር ን99 ዓመታት ብክራይ ክትቆጻጸሮ ዝኽእላ ብምባሩ ተግባራውነቱ ኣጠራጣሪ ምዃኑ ክእመት ጸኒሑ እዩ። ብሪጣንያ ኣብተን ደሴታት ንዝቕመጡ ዝነበሩ ዜጋታት ማውሪሽስ ኣብ መወዳእታ 1960ታት ድሕሪ ምብራራ ነተን እስትራቴጂካውያን ደሴታት ከም ኣካል ልዑላዊ ግዝኣታ ከተመሓደረ ምጽናሓት ጸብጻባት የረድዎ። እቲ ዘይሕጋዊ ጎበጣ ካብ ኣግራዊ ማሕበረሰብ ተቃውሞ ክመጽኦ ምጽንሑ እውን ይጥቀስ። ደሴታዊት ሃገር ማውሪሽስ ካብ 1715 ክሳብ 1968 ኣብ ትሕቲ ግዛኣት ፈረንሳን ብሪጣንያን ምንባራ መዛግብቲ ታሪክ የነጽሮም። ባይቶ ሊትዌንያ ንምውዳድ ንክለሳዊ ኣጽዋር ኣብ ሃገሩ ዝኽልክል ቅዋም ክቕይር ምውሳኑ ካብ ሩስያ ተሪር መጠንቀቕታ ቀሪብ ኣሎም። ምቕያርቲ ሃገራዊ ቅዋም ሊትዌንያ ንክለሳዊ ኣጽዋር ካልኦት ሃገራት ኣብ ግዛኣታ ክዋፈር ባይታ ዘጣጥሕ ምዃኑ ተገሊጹ ኣሎ። እቲ ውጥን ምስ ዝትግበር ሊትዌንያ ዕላማ ኒክለሳዊ ኣጽዋር ሃገሩ ከም እትኸውን ሚኒስትሪ ጉዳያት ወጻኢ ሩስያ ኣነጺሮም። ብዜካዚ ኣብቲ ቅዋም ዝተገብረ ምቅያር እታ ኤሮጳዊት ሃገር ኣብ መሬታ ማዓስከራት ካልኦት ሃገራት ከተዋድድ ዘኽእላ ምዃኑ ተሓቢሩ። እቲ ስጉምቲ ንሩስያ ዓብዪ ጸጥታዊ ስጋት ከም ዝፈጠረላዮም ወታደራውያን ተንተንቲ ምብራቕ ኤሮጳ ዝጠቕሱ። ኔቶ ኣብ ልዕሊ ሩስያ ጸቕጢ ንምፍጣር ንሃገራት ዞባ ባልቲክን ኖርዲክን ክዕጥቕ ምጽንሑ ይግለጽ። ወክልቲ ኣሜሪካን ኢራንን ብ22 መስከረም ኣብ ከተማ ኒውዮርክ ዘይቀጥታዊ ዝርብ ከም ዘካየዱ ተቓሊሖም። ኣብቲ ብመንጎኘቲ ቐጠር ዝተኻየደን ብወገን ኢራን ሚኒስትር ጉዳያት ወጻኢ ዓባስ ዒራቂዲ ብወገን ኣሜሪካ ድማ ፍሉይ ልኡኽ ፕረዚደንት ትራምፕ ስቲቭ ዊትኮቭን ዝመርሕዎን ንኣስታ3 ሰዓታት ዝቐጸለ ዝርብ ዝተበጽሐ ስምዕ እኳ እንተዘየለ ንተወሳኺ ዘተ ባይታ ከጣጥሕ ከም ዝኽእል ግና ተገሊጾ። ኢራን ንመጻወቦ ሆርሙዝ ንምኽፋት ኣብ ልዕሊ ወረባታት ጸኒዑ ዘሎ ክርደና ክለዓል ደስኪሉ ዘሎ ገንዘባ ክልቀቕን ኣሜሪካ ኣብ ልዕሊኣ ተካይዶ ዘላ ኩናት ደው ከተብሎን ዝርከቦ ቅድመ ኩነት ኣቕሪባ። ፕረዚደንት ትራምፕ እቲ ርክብ ውፅኢታዊ ምንባሩ ብምጥቃስ ኣብ ቀረባ መጻኢ ተወሳኺ ዘተ ከም ዝካየድ ኣሚትሎ። ይኹን እምበር ፕረዚደንት ትራምፕ ጎንጎን እትርክብ ኣሜሪካ ኣብ ልዕሊ ኢራን ከቢድ መጥቃዕቲ ከም ተካየድ ብምጥንቃቑ እቲ ዲፕሎማስያዊ ተበግሶ ኣብ ሓደጋ ክወድቕ ከም ዝኽእል ይቃልሓሎ። ነቲ ወታደራዊ መጠንቀቕታ ዝኾነነ መንግስቲ ኢራን ፕረዚደንት ትራምፕ ትግባር እቲ ኣቐዲሙ ዝተበጽሐ ናይ ምርዳእ መዘክር ንምውሓስ ክሰርሕ ጸዊዑ። ኣሜሪካን ኢራንን ኩናት ብሰላም ምዕራፍ ክዘራረባ ድሕሪ ውሕር ሰነ ናይ ፈልማ ምዃኑ ጸብጻባት ይጠቕሱ። ኣሜሪካ ኣብ ጸጥታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምዕ ምስ መንግስቲ ዴንማርክ ተፈራሪማ። እቲ ብ22 መስከረም ኣብ ከተማ ኒውዮርክ ዝተኸተመ ስምዕ ኣሜሪካ ኣብ ደሴት ግሪንላንድ ንጸንሐ ወታደራውን ጸጥታውን ህላወ ከተስፍሖ ካልኦት ሃገራት ድማ ብዘይናታ ፍቓድ ኣብታ ደሴት ቆጠባ ወፍሪ ከይገብራ ዝዓግት ምዃኑ ተገሊጹ ኣሎ። ብመሰረቲ ውዕል ኣሜሪካ ነታ ደሴት ጸጥታዊ ጥራይ ዘይኮነ ዘላቒ ቆጠባዊ ደገፍ ክትገብረላ ምዃና እውን ተፈሊጡ። እዚ ታሪካዊ ተባሂሉ ዝተጠቕሰ ስምዕ ንልኡላውነትን ግዛኣታዊ ሓድነትን ደሴት ግሪንላንድ ብኣሉታ ከም ዘይጸሉ ፕረዚደንት ዶናልድ ትራምፕ ገሊጾም። እዚ ከምዚ ኢሉ እንከሎ እቲ ውዕል ንጸጥታዊ እስትራቴጂካዊ ሕልሚ ኣሜሪካ ኣብ ዞባ ኣርክቲክ ዘረጋግጽ ምዃኑ ፕረዚደንት ትራምፕ ሓቢሮም። ኣሜሪካን ዴንማርክን ኣብ ዝሓለፈ ሰሙን ኣብ ጉዳይ ጸጥታ ደሴት ግሪንላንድ ኣብ ስምዕ ከም ዝበጽሓ ዝፍለጥ እዩ። ፕረዚደንት ዶናልድ ትራምፕ ንደሴት ግሪንላንድ ንምውራር መደብ ከም ዘለዎ ክህቦ ጸንሕ መግለጺታት ካብ መንግስቲ ዴንማርክን ካልኦት ሃገራት ኤውሮጳን ተቃውሞ ክገጥሞ ምጽንሑ ይዝከር። ኮሎምቢያን ኮስታሪካን ጸጥታውን ወታደራውን ሽርክነተን ከስፋሓ ተሰማሚዐን። እቲ መራሕቲ ክልቲን ሃገራት ብ22 መስከረም ኣብ ኮሎምቢያ ኣብ ዘካይድዎ ዝርብ ዝተበጽሐ ስምዕ ብቕንዱ ምስጋር ዘይሕጋዊ ዕፀ ፋርስ ንምግታ ዝዓለመ ምዃኑ ተገሊጾ። ነቲ ስምዕ ንምትግባር ክልቲን ሃገራት ጸጥታዊ ሓበሬታ ክለዋወጣ፣ ሓበራዊ ወታደራዊ ልምምድን ኮለላን ከካይዳ፣ ከምኡ ውን ስሩዕ ርክባት ክውድባ ምዃነን ሓቢረን። እዚ ከምዚ ኢሉ እንከሎ ኮሎምቢያን ኮስታሪካን ናብቲ ኣሜሪካ ምስጋር ዕፀ ፋርስ ንምግታ ኣብ ባሕሪ ካሪብያን

ሩ ዘሎ ወተሃደራዊ ወፍሪ ክፅምብራ ምዃነን ገሊፀን። ኣሜሪካ ሃገራቲ ዞባ ፀጥተአን ንምውሓስ ናብቲ ካብ ዝሓለፈ ዓመት ተካይዶ ዘላ ወፍሪ ክፅምበራ ክትፅውዕ ምፅንሓ ዝፍለጥ እዩ። ኣብ ሪፓብሊክ ዶብ ኣፍሪቃ ብዝተኻየደ መጥቃዕቲ ፎኪስ ብረት ቆልዓ ሰበይቲ ዝርከቦም ብሕዱ 11 ሰባት ከም ተቐትሉ ተቓሊሑ። እቲ ኣብ ከተማ ደርባን ዝተፈፀመ መጥቃዕቲ ብሕታዊ ዋነት ብረት ዘንቀሎ ክኸውን ከም ዝኽእል ሰብ መዚ ፀጥታ ዶብ ኣፍሪቃ ኣሚቶም። ፍፀምቲ ናይቲ መጥቃዕቲ ንምሓዝ ኣብ ከተማ ደርባንን ከባቢያን ፅዑቕ ፀጥታዊ ስርሒት ይካየድ ከም ዘሎ እቶም ሰብ መዚ ብተወሳኺ ገሊፆም። ሪፓብሊክ ዶብ ኣፍሪቃ ብሕታዊ ዋነት ብረት ዝጠንቁ ብበዝሒ መጥቃዕትታት ካብ ዝካየደለን ሃገራት ምዃና ይፍለጥ። ነቲ ተርእዮኖ ምቁፃር ትሪር ሕጊ ከም ዝፀደቐ ዝገልፅ መንግስቲ ዶብ ኣፍሪቃ ኣብ ትግባርኡ ዝነጥፋ ዓሰርተታት ኣሸሓት ሬታ ኣብ ትግባርኡ ዝነጥፉ ዓሰርተታት ኣሸሓት ወተሃደራትን ሓይልታት ፀጥታን ኣዋፊሩ ከም ዘሎ ይሕበር። ዜናታት ድምዛም ቀንዲ ነጥብታቱ ክደግመልኩም። ኣብ ምስርሕ ምእላይ ምሕብሓብን ስንኩላን ምቕርሒ ምዕሩይ ዕድላት ብዝሓይለ ክስርሓሉ መዘኻኸሪ ቀሪቡ። ዓመታዊ ኣኼባ ህግደፍ ጨንፈር ጀርመን ኣብ ከተማ ፍራንክፈርት ተኻይዱ። ሃማመት ዞባ ሳዋን ላዕሎ ትካላት ትምህርትን ኣብ ሳዋ ስልጠና ወዲቡ። ኣብ ዜናታት ወፃኢ መራሕቲ ኣሜሪካን ቻይናን ኣብ ምምዕባል ኩሉ መድያው ዝንድናታት ሃገራቶም ዘድዮም። መንግስቲ ብሪጣንያ ልኡላውነት ደሴታት ቻጎስ ናብ ማሪሽስ ንምስጋር ንዝኸተሞ ስምዕ ዳግመ ግምት ከም ዝገብረሉ ገሊጹ። ባይቶ ሊትዌንያ ንምውዳድ ኒክለሳዊ ኣፅዋር ኣብ ሃገሩ ዝኽልክል ቅዋም ምቕያሩ ካብ ሩስያ ተሪር መጠንቀቕታ ቀሪብሉ። ዘወርኩም ተዓዘብቲ ነዚ ቐትሪ ዝተዳሎ ዜናዊ መሰናዶ ኣብዚ ይፍፀም። ስለምክትታልኩም ኣዘየመስክን ዕለታዊ ዜና ስፖርት ስዒቡ ክቕርብ ብወገነግም ሰላም።

0: ሰላም ዝኸበርኩም ተኸታተልትና ንሎሚ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክሪ ዝዕድም ሙሴ ገረዝጋባሄረ ሰናይ ምክታል።
1: ኣብ ደኒማርክ ከተማ ኮፐንሃገን ኣብ ሻምፒዮን ኣትለቲክስ ዓለም 226 ተሳተፈት ሃገራዊት ጋንታ ኣትለቲክስ ኤርትራ ሰሉስ ምሸት ናብ ሃገራ ተመሊሳ። እዛ ጋንታ ኣህጉራዊ መዕርፎ ነፈርቲ ኣስመራ ኣብ ዝኣተወት ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽለ ኣብ ዘስምዖ መደረ ኤርትራ ኣብ ሻምፒዮን ዓለም ብዝረኽቦቶ ዓወታት ኣርእስቲ ምስራሓት ተሰምዖ ሓበን ብምግላጽ ተረኺቡ ዘሎ ዓወት ብውልዶ መንእስያት ብምዃኑ ፍሉይ ከም ዝገብሮ ገሊጾም። ተረኺቡ ዘሎ ዓወታት ከም መንጠረ ባይታ ብምጥቃም ንኻልኦት ዓበይቲ ዓለም ለኻውያን ውድራት ብምቁማት በርቲዖም ንኽሰርሑ ብምልባው ድማ ደገፍ ኮሚሽን ባህልን ስፖርትን ከም ዘይፍለዮም ኣረጋጊጾም። ኣትሌታት ድማ ብወገኖም ብመንግስትን ህዝብን ዝተገረሎም ኩሉንትናዊ ምትህባህ ኣብ ተረኸበ ዓወት ጉሉሕ ተራ ከም ዝነበሮ ብምግላጽ ካብዚ ተረኺቡ ዘሎ ደረጃ ብዝበለጸ ንምስራሕ ድልውነቶም ደጊሞም ኣረጋጊጾም። ህዝቢ ኤርትራ ብሓፈሻ ንኤርትራውያን ማሕበረኮም ስዊዘርላንድ ደኒማርክ ድማ ብፍላይ ስለ ዝገብርሎም ስፖርታዊ ደገፍ ኣመስጊኖም። ትማ ረቡዕ እውን ኣምባሳደር ዘመደ ንኽብሪቲ ሃገራዊት ጋንታ ናይ ምሳሕ እንግዶት ኣብ ኣስማራ ፓላስ ገይሩ። ካብ 19 ክሳብ 20 መስከረም ኣብ ተኻይዶ ናይ ጽርግያ ውድድር ሻምፒዮን ዓለም ኤርትራ ኣብ 5,000 ሜትሮ ብመንገዲ ኦሎምፒካዊ ኣትሌት ዳዊት ሰዓረ ተሸላሚት ወርቂ መዳልያ ክትከውን ከላ ብመንገዲ ሳይሞን ተስፋ ገርግሽ እውን ናሓስ ብምርካብ ከም ደቐት ትዝከር። ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ናይ ዓበይቲ ደቂ ተባዕትዮ ቀዳም 26 መስከረም ኣንጻር ሃገራዊት ጋንታ ኬንያ ቀዳማይ ናይ ምድብ ጸወታ ንዋንጫ ኣፍሪቃ 2027 ክተካይድ እያ። እዘን ሃገያን ጋንታት ወላ እኳ ኣብ ተፈላለየ መድረኽ ብዙሕ ግዜ እንተተራኸባ ኣብ ከምዚ ናይ ሕጂ ተመሳሳሊ መድረኽ ግና ቅድሚ 20 ዓመታት እየን ተራኺበን ነይረን። ናብቲ ጋና ተእንግዶ ዝነበረት ዋንጫ ኣፍሪቃ 2008 ንምሕላፍ ኣብ መጻረይ ግጥም ብሓባር ኣብ ምድብ 6 ምስ ኣንጎላን ምዛ ሕጂ ስማ ናብ ኢስዋቲኒ ቀይራ ዘላ ስዋዚላንድን ተደላዲለን ነይረን። 2 መስከረም 2006 ድማ ኣብ ኬንያ ቀዳማይ ጸወተን ኣካይደን።

ጸወታይ ኬንያ ናብ ገዛ ልዳቱ ብዘመዝገባ ሸቶ መሪሕነት ዝሓዘት ኣብቲ እዋን ብሮማናዊ ዓላሚ ዶርያን ማሪም ትስልጥን ነበረት ኤርትራ ኢነካቸው ሽማ ንጉስ ብዘመዝገባ ሸቶ ድማ ተመዓሪዱ ዝነበረ ፀወታ ክልተ ባሕለት ዓዊታት ኣሎም 16 ሰነ 2007 ድማ ብስመራን ዝተካየደ ካልይ እግሪ ሃገራት ጋንታ ኤርትራ ብሸቶ ብርሃነ ኣረጋይ ሓደ ባዶ ስዒራ ብሓፈሻ ብቲ እዋን ካብ 6 ናይ ምድብ ግጥማታ 2 ዓወት 3 መዓረ ሓንቲ ስዕረት ዘመዝገበት ኤርትራ 9 ንጥቢ ኣኪባ ድሕሪ 13 ንጥቢ ብምውህላል ቀዳሚት ዝወደት ኣንጎላ ስዒባ ካልኦት ወዲያ ኣብቲ እዋን ብዝነበረ መስርሕ ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ማለት ካፍ ካብተን 12 ምድባት ቀዳማይ ደረጃ ዝሓዛየን ብቐጥታ ዘሕልፋ ነይረን ካልኣይ ደረጃ ካብ ዝሓዛ 12 ሃገራት ድማ እተን 3 ዝበለፀ ነጥቢ ዝነበረን ጥራየን ናብ ዋንጫ ኣፍሪቃ 2008 ዝሰግራ ነይረን ኤርትራ ካብተን ዝበለፃ 3 ክትኮን ብዘይምኽኣላ ድማ ንፈለማ ግዜ ናብ ዋንጫ ኣፍሪቃ ካብ ምስጋር ንስክላ ተሪፋ ድሕርዚ ካብ መጻረይ ግጥማት ዋንጫ ኣፍሪቃ ቦኺራ ፅንሐት ኤርትራ ድሕሪ 20 ዓመታት ዳግማይ ተመለሳትሉ ብዘላ እዋን ቀዳማይ ጉዕዛ ምስታ ኣብትማ ሳል መድረኽ 2 ሳብ ዝረት ዓታ ኬንያ ብምፅዋት ክትምውሰያም ኣብዚ ፀወታ ምዕዋድ ድማ ልዕሊ ንኬንያ ንኤርትራ ከም ዘገድሳ ይግለጽ ምክንያቱ ኬንያ ምስ ኡጋንዳን ታንዛንያን ንዋንጫ ኣፍሪቃ 2027 ስለተሰናድኦ ኣብ ምድባ ትሕዞ ደረጃ ብዘየገድስ ምሕላፋ ርጉእ ስለ ዝኾነ በዚ ድማ ሃገራት ጋንታ ኤርትራ ኣብዚ ህሉው ቁመን ኣብ መገምገም ክኾና ዝኽእል ቀዳማይ ፀወታ ነጥቢ ከሲባ ክትወፅእ ትፅቢት ይግበር ኤርትራ ድሕሪ ዝግጥም 30 መስከረም ኣንጻር ናይ ዝምድብ ዝበርትዐት ጋንታ ምዃና ትግለጽ ደቡብ ኣፍሪቃ ኣብ ግብፂ ካልኣይ ፀወታ ጽበያ ኣብዚ ምድብ ካብ ዘለዋ ኤርትራ ደቡብ ኣፍሪቃን ጊኒን ዝለዓለ ነጥብ ዘለዋ ሓንቲ ጋንታ ጥረያ ናብ ዋንጫ ኣፍሪቃ 2027 ክትሓልፍ ጽቡቕ ዕድል ንኣግማል ቀይሕ ባሕሪ ሻምፒዮን ኩዕሶ እግሪ ቀዳማይ ዲቪዥን ዞባ ደቡብ ብ22 መስከረም ኣብ ከተማ መንደፈራ ጀሚሩ ኣብቲ ውድር 6 ንኡሳን ዞባታት ማይ ምነ ማይ ዓይኒ ጾሮና ዓድኳላ ሰገነይትን እምና ሓይሊን ይሳተፋ ኣለዋ ኣብ መኽፈቲ ዕለት ኣቐዲመን ዓድኳላን ማይ ምነ ናብ ዝተረኸባሉ ማይ ምነ ካብ ሓድሽ ፀጋይ 2 ሸቶታት ካብ ኤቨን ፅግሃንስ ሓንቲ ሸቶ ብምቁፃር ካብ ክብሮም ምስግና 2 ሸቶታት ንዘመዝግበት ዓድኳላ 3/2 ስዒራታ ሓድሽ ፀጋይ ድማ ናይቲ ፀወታ ብሉፅ ተፃዋታይ ተባሂሉ ፀወታ ጾሮናን እምና ሓይልን ተፃዋታይ እምና ሓይሊ ሳምሶም የማነ ናብ ገዛ ልዳቱ ብዘመዝግባ ሸቶ ጾሮና ሓደ ባሎ ተዓዊታትሎም ኣባላ ሳሌሕ ኢብራሂም ካብ ብሉፅ ተፃዋታይ ናይቲ ግጥም ተፀዊዖም ተማሳሊ ፀወታ ሰገነይትን ማይ ምነን ሳሙኤል ኣስፋለ ብዘመዝገባ ብልፅ ሸቶ ማይ ምነ ሓደ ባሎ ተዓዊታትሎም ሳሙኤል ድማ ናይቲ ግጥም ብሉፅ ተፃዋታይ ተፀዊዖም ኣብ መወዳእታ ክርስትያን ሮናልዶ ድሕሪ ዋንጫ ዓለም 2026 ካብ ሃገራዊ ግጥማት ጥሮታ ክወፅእ ሓሲቡ እኳ እንተነበረ ንሃገሩ ፖርቱጋል ተወሳኺ ዓወታት ከም ፃላ ከም ዝኽእል ብምእማኑ ግና ክቕፅል ምውሳኑ ገሊጹ ኣብ 2003 ወዲ 18 ዓመት እንከሎ ንዓባይ ሃገራት ጋንታ ፖርቱጋል ክውክላ ጀመር ሮናልዶ ሓንሳብ ዋንጫ ኤሮፓ 2 ሳብ ድማ ኔሽንስ ሊግ ተዓትር ሓለቓ ኮይኑ መሪሕዋ ን23 ዓመታት ኣብ ስሩዕ ኣህግራዊ ግጥማት ዝርከብ እዚ ወዲ 41 ዓመት ብርቂ ተፃዋታይ ምስ ፕረዚደንትናን ኣሰልጣኒ ኢናን ተዘራሪበ እዛ ጋንታ ክትበፅሖ ናብ ትደሊ ሕጂ እውን ክሕግዛ ኣኽእሎ ከም ዘለኒ ዝኣምን ነዛ ጋንታ ሓገዘይ ከበርክቴ ብሸቶ ምምዝጋብ ጥራይ ዘይኮነ ግና ካብ ኩዕሶ እግሪ ወፃእ እውን ክብል ድማ ገሊጹ ሳልሴቲ ዋንጫ ኔሽንስ ሊግ ንምምፃእ ዕላሙኡ ገይሩ ዘሮ ሮናልዶ ብውልቁ ክበፅሖ ዝደሊ ምዕራፍ ድማ 1000 ሸቶታት ምዃኑ ፍሊጡ ኣብዚ እዋን ብድምር ፕሮፌሽናል ሸቶታቱ ናብ 979 ኣበሪኽቦ ዘሎ ዝጥቃዓይ ነቲ ዝተለሞ ንምምፃሕ 21 ሸቶታት ጥራይ ተርፎም ፖርቱጋል ሎሚ ሓሙስ ንዌልስ ዓዲማ ቀዳማይ ናይ ኔሽንስ ሊግ ናይ ምድ ፀወታ ክተካይድ እያ እዚ ከምዚ ኢሉ እንከሎ ንሮናልዶ ከም ኣርኣዩ ዝገልጾ ኬልያን ምባፔ ክሳብዚ ሮናልዶ ፀወትሉ ዘሎ ዕድመ ኣብ ሃገራዊ ግጥማት ክትፀንሕ ከምዘይሕሰብ ገሊጹ እዚ ፈረንሳዊ ወዲ 26 ዓመት ብሉፅ ተፃዋታይ ከምቲ ናቱ ክሳብ ወዲ 41 ዓመት ኣብ ሃገራዊ ግጥማት ክፀንሕ ዝኽእል እንተኾይነ ብግልፂ ክሓስወይ ከለኹ ፈረንሳ ከማናይ ተፍቅደለይን እንተኾነ ክርስትያኖ ብኣካላውን ኣእምራውን ብቑዕ እንተሃሊኻ ንነዊሕ ዓመታት ኣብ ዝለዓል ደረጃ ክትፃወት ከም ትኽእል ኣርእናሎም እንተብቲ ናተይ ጉዳይ ከም ናቱ ጉዕዞ ዘጋጥም ኮይኑ ይስማዓንን ኢሉ ባርከ ዝኽልኩም ተዓዘብትና ንሎም ዘደለኹ ልዕቶ ዝዮም ስፖርት ኣብዚ ክዛዝም ኣብዚ ቅፅል ሰሙን ብካልእ መደብ ረኽበና ሰሰና እዩ

0: 1975 ኣብ መላ ኤርትራ ሕማቕ ሃዋህዎ ዝነበረሉ ግዜ እዩ። ምንዳድን ምቕታልን ዝዓብለሎ ኣሸጋሪ ዓመት። ውፅኢት ናይዚ ድማ ብዙሓት ስድራ ቤታት ካብ ከተማታትን ካብ ዓድታትን ብስድራ ደረጃ ንሳሕላም ርሐን፣ ዓበይቲ ካብ ማሕበረ መነባብሮኦም፣ ቈልዑ ድማ ካብ ትምህርቶም ተመዛቢሎም። እዚ ጃላነት ንመምዕራራይ ከዓ ኣብ ሳሕል ዜሮ ዝበሃል ቦታ ኣብ 1976 ቤት ትምህርቲ ሰውራ ተመስረተ።
1: ክጅመር እንከሎ ዝተታሕዘ ካሪክሎም ዝተዳለወ መፅሓፍቲ ነይሩ ማለት ኣይኮነን። ሽዑ እዩ በቶም ቁሩብ ኣፋፍኖ ዝነበሮም ናይ ትምህርቲ ዕድላት ዝረኸቡ ኣብ ዝተፈላለየ ዝሰርሑ ዝነበሩ ሞ ድሓር ክጋደሉ ኢሎም ዝመፁ ዓቕሚ ዘለዎም ሰባት እዩ መደብ ተዋሂቡ። እቲ መፅሓፍቲ ድዩ እቲ ካሪክለም ድዩ ትገለ ድዩ ክዳሎ ከም ዘለዎ ተገይሩ ክባጋገስ ከም ዘለዎ ከዓ ተገይሩ ማለት እዩ። ራእይ ናይቲ ውድብ የንዋሒ ሕፀር ክንዕወት ምኳና ርዱ እዩ። ኤርትራ ሓራ ክትኾን ምኳና ሲ ክፍልም ከሎ እቲ ቃልሲ ጀሚሩ ሲ ሓደ ክውን ዕዮ ምዃኑስ ኣረጋጊፅዎ እዩ። ምክንያቱ እቲ

መበገሲ ናይቲ ቃልሲ ፍትሒ ንምምፃእ ናፅነት ንምምፃእ ሓርነት ንምምፃእ እዩ ዋጋ ይኽፈል ነይሩ። እዚ ከዓ ይንዋሕ ግዜ ይውሰድ። ትፈትዎም ሰባት ብዙሕ መስዋእቲ ክሓትት ምዃኑ ርዱእ እዩ። ነዚ ኩሉ ተዳልዩ እቲ ውድብ ኣበጊስዎ ፅባሕ ኣብ ሓራ ኤርትራ ከዓ ሰብ ወሳኒ ኣገዳሲ እዩ ንምዕባለቲ ሃገርቲ እያ። ስለዚ ብእዋን ከሎ እቲ ክምሃር ዝግብኦ ፅባሕ ነዚ ሃገር እዚኣ ከዓ ተማሂሩ ከፍሪ ዝኽእል ብመንእሰይ ምድላው ጌርካ ምፅናሕ ካብቲ ዕላማታት ናይቲ ውድብ እዩ ማለት እዩ። እቲተሓንፀፀ መደብ ከዓኒ ጥዕና ዘለዎ መደብ ምዃኑ ካብቲ ውፅኢት ክትምሃር ትኽእል ማለት እዩ።

0: ብውሕዳት ተምሃሮ ውሑዳት ኣለይትን ውሑዳት መምሃራንን ዝጀመረ ቤት ትምህርቲ ሰውራ ሳላቲ መሪሕ ራእን ናይ ሙያውያን ተወፋይነትን ምስ ግዜ እናዓበየ ከደም
1: ክሳብ ሕጂ ኣሎ ሳላ ካድሬታት እዩ ተወፋይነት ናይ ካድሬታት እዩ ተራ ሓደ ውልቀ ሰብ ኣብ ለውጢ ዓብዩ ዓብዩ ናይ ብዙሓት ውልቀ ሰባት እኩብ ከዓ እቲ ዝዓበየ ይኸውን ማለት እዩ ክሳብ ሕጂ እቶም ናይ ሽዑ ዝነበሩ ካድሬታት ደቂ ኣንስትዮ ኮኑ ደቂ ተባዕትዮ ዝበዝሑ ብሂወት ኣለው ኣብ ቀፃሊ ምዕባለ ናይ ስራሕ ከዓ ተፀሚዶም ኣለው ስጋ ሕጂ እውን እንተኾነ ሕጂ ናይ ትማሊ እዩ እዚ ድቕፅል ከዓ ዘሎ እዩ እዞም ሰባት እዚኣቶም ብኩሉ እንትንኦም ክፀልዉ ክኢሎም ሰዓብቲ ኣጥርዮም እቲ ሰዓብ ዝበሃል ዘሎ ከዓ ኣሚኑሉ ተቐቢልዎ ንኩሉ ምረቱ ፅቡቁ ንኩሉ ነገር ተቐቢሉ ስለ ዝኸደ እቲ ዝተተለመ ትልሚ ክውንነቱ ክወሓስን ክረጋገፅን ክኢሉ ማለት እዩ።

0: መጽሐፍቲ ከተዳሉ ንህፃናት በኣካልን በኣእምሮን ክትኩስኩስ መግቦምን ጥዕናዊ ኩነታቶምን ክትከታተል ክንዳ ኣቦን ክንድደን ክትከውን ቀሊል ኣይነበረን። ግን ነቲ ዓብዪ ትልሚ እናረኣኻ ለይትን መዓልትን እናራሕኻ ትቃለስ ድሕሪ ምባል
1: ከይጦምዩ ተባሂሉ እውን ውድብ ምስቲ ዝነበሮ ኩሉ ፀገማት ኣብኡ ደፍሮ ዝነበረ ማል ቀሊል ኣይኮነን። ሓንቲ መዓልቲ እንትኹን ብጢሜት ወይ ተሳዒኑ ተባሂሉ ኣብ ካልእ ብጢሜት ብሽግር ተጋዳላይ ክሳቐን ከሎ ኣብ ቤት ምሰራ ከምኡ ይኮነን። ዝግባእ ኣቕርቦት ይቐርብ ነይሩ። ኣብ ዓይነት ፀገማት ኩሉ ክእል ኸውን መሰረታዊ ዝኾነ ትሕዝቶ ግን ውድብ ቀሪቡ ነዚ ክውን ንምግባር ላዕሊ ታሕቲ ዝብሉ ኣባላት እውን ነይሮም እዮም። ንቕሓት ናይቶም ኣባላት ጥራይ ኣብቲ ካሪክሎም ኣይኮነን ተሓፂሩ፣ ንቕሓት ናይ ኣባላት ክብርኽ ዕላማ ናይዚ ዝግበር ዘሎ መደባት ሰብ ተረዲእዎ ብልቦና ክሰርሕ ክውፈ ሓያል ፃዕሪ ካድሬታት ገይሮም ኣብቲ ኣተኣላለያ ናይ ቆልዑት ውን ኩሉ ኣብኡ ዝነበረ ንእሽተ እዩ ነይሩ። ወሊዱ ድሓቆፎ ውሕድ እዩ ነይሩ። ከመይ ገርካ ቆልዓተ ኣለውን ተመክሮ ዝነበረ ይነበረን። ካብ 18 ክሳብ 20 ዓመት ዕድሚ እዩ ሰብ እዩ ኣባል ናይቲ ቤት ትምህርቲ ነይሩ ኣብቲ ግዜት እዩ። እዚ ሕጂ ሓላፍነት ወሲዱ ቆልዑት ክኣሊ ዘሎ ናይ ዓቕሚ ናይ ብቕዓት ናይ ርድኢት ሕቶ እውን ፀገም ስለ ዝኾነ እዚ ዕውት ክኾን ምእንቲ ኣተኣላለያ ናይ ቆልዑት ከመይ ክኸውን ናይ ካልኦት ሃገራት ተመክሮታት ናፅካውን ብዛዕባኡ ፖዚቲቭ ዝኾነ እወንታዊ ጠማምታ ሒዝና ክንኣልዮም ምእንቲ ቀፃሊ ጎስጓስን ትምህርቲ ን ንውሃብ ነይሩ ማለት እዩ።
0: ኣብ ውሽጢ ሜዳ ኣብ ሓራን ሓውሲ ሓራን ቤት ትምህርቲ ክኽፈት ምሕሳብ እቲ ምኽንያትን ጠንቅን እቶም ዝተመዛበሉ ሕፃናትን ስድሮኦምን ጥራይ ኣይነበረን። ብዓብኡ እውን ብሰንኪ ተባራራይ መግዛእቲ ኣብ ኤርትራ እኹል ትምህርቲ ነይሩ ክበሃል ኣይከኣለን።
1: ንባዕሉ ሲ ኩሉ ገጠራትና ቤት ትምህርቲ ኣይነበሮን ማይምነት ልዑል እዩ። እተን ኣብ ከተማታት ሓደ ክልተ ዝነበራ ዝበዝሐ እውንቲ ደቂ ርኹብ ገለ ዝመሃር እንተዘይኮይኑ ኩሉ መሰል ዜጋ ኮይኑ ትምህርቲ ክምሃር ዘፍቅድ ስርዓት ኣይነበረን። ካብዚ ዝተበገሰ ሕጂ ዝበዝሓ ገጠራትና ዞባታትና ናይ ትምህርቲ ዕድል ዘይረኸበ ከባቢ እዩ ነይሩ። ሕጂ ሃገር ክተነፅ እንተኮይና ከዓ ትምህርቲ ኣዝዩ ኣገዳሲ እዩ።

0: ዝተማሃረ ዓቕሚ ሰብ ወሳኒ እዩ። እዚ ሕጂ እቲ ራእይ ናይቲ ግንባር ርዱእ ስለ ዝኾነ ምሁራት ኣካላት ውን ክብሉ ስለ ዝግብኦም ክፈርዩ ስለ ዝግብኦም እቲ ውድብ መደብ ምጥፋእ መሃይምነት ክዝርጋሕ ከም ዘለዎ ገይሩ በቶም ኣብኡ ዝተምሃሩ መንእስያት ወፍሪ ክግበር ከም ዘለዎ ተገይሩ ማለት እዩ። ስለዚ መፅናዕትታት ኣብ ኩሉ ተካይዱ እዩ። ብመፅናዕቲ እዩ ዝተበጊሱ። ቅድሚ እቲ ኣብ ሓራ ቦታታት ገርናያ ዝነበርና እውን ወፊሮም ነይሮም እዮም። ካብቲ ቤት ትምህርቲ መምሃራን ዝኸዱ ተኸፊቱ ነይሩ እዩ። ዳሓር ኣብ 79 ናይ ምዝላቕ ኩነታት ምስ ኣጋጠመን ድሕሪ ተመሊሱ ዳሓር ድሕሪ ሻርሻዊ ወራር ከዓ ውሕዳት ሰባት ኣብ ኩለን ናይ ሽዑ ዞባታት ዝበሃላ ነበራ፣ ሰሜን፣ ምብራቅ፣ ደቡብ፣ ሰሜናዊ ቀይ ባሕሪ ኣብዚአን ቦታታት እዚኣተን ኣብያተ ትምህርቲ ክዝርጋሕ ኣለዎ ተባሂሉ ኣብቲ ሓራን ሓውሲ ሓራን ዝኾነ ቦታታትና ዝርጋሕ ናይ ትምህርቲ መፂ ማለት እዩ። ሕጂ ክንብገስ ከለና ብውሕዳት እዩ ተገይሩ። ኣብዘን ቦታታት እዚኣተን ሕጂ ብጀማሂር ብገለ ብገለ ኣክቲቪቲ ንጥፈታት ይካየድ ነይሩ። ሕጂ ስጋ ክለብስ ምእንቲ ንዚ ሕጂ ብግቡእ በቲ ግቡእ ክኸይድ ምእንቲ እዚ ወፍሪ ጀሚሩ ድሕሪ ቁሩብ ኣብቲ ናይ 83 እቲ ሻርሻ ወራር ዳርጋ ክስታይ ምስ ኮነ ምስ ኣብቃዐ እቲ ወፍሪ ብብዝሒ ፊተወራሪ ከዓ ኣብዘን ድጠቐስኩልካ ቦታታት ከይዶም ማለት እዩ። እዚ ሕጂ እቲ ሓራን ሓውስ ሓራ ንብሎ ዘለና ዝበዝሐ ከባቢ ጎረቤት ፀላኢ ኮይንና ኢና ንብሎ ነርና። ንኣብነት ባፅዕ ከሎስ ፎሮ ቤት ትምህርቲ ነይሩ። ሕሰብ ሕጂ ኣብ ፎሮ ብባሕሪ መፀካ ብእግሪ መፀካ ኣብ በዓል እንገል ኩሉ ተሓድሽ ባብሾ ገለ ዝበሃል ቦታታት ኣብዚ ኣብያተ ትምህርቲ ነይሩ። ደቡብ እንድሕር መፅካ እሾኽ እዩ ነይሩ። ወደ ገባን ገለን ኣሎ ካብ ዓዲ ቀይሕ መፀካ ገለ መፀካ ነይሩ። ሰሜን እንድሕር መፂኻ ኣብ በዓል መቕርካ ቤት ትምህርቲ ክትከፍል ዓዲ ንኣመንሲ ፀላ ኣበይ ነይሩ። ኣበይ ቦትኡ ዘሎ ቀረባ እዩ ክትሪኦ ከለካ። ሰሜና ባሕሪ እሾኽ እያ ነራ። ወደ ገባን ገለን ገለን ገለን እንዳባሃርካ ከለካ ሳንጣካ ሒዝካ ትበረሉ መገዲ ኢካ ተናዲ። ኣብቲ ገሊ እዋን ከዓ ህዝቢ ተሓባቢርካ እንተ ላፂ እንተቢሉ ኣብ መንጎኡ ገይሩ ንፀላኢ ኣታሊልካ ቆልዑት ከምዚ ድሕኑ እዩ ዝግበር ነይሩ። እዚ ማለት ግን ኣብ ገሊ እዋን ከዓ መስዋዕቲ ተኸፊሉሉ እዩ። ከፊልና ኢና መስዋዕቲ ቀሊል ኣይኮነን። እዚ ዋጋ መስዋዕቲ ዝተኸፍለሉ መደብ እዩ መደብ ምጥፋእ መሃይምነት።
1: ታሪኽ ባህልን ክብርታትን ሃገርካን ውድብካን ምስራጽ ናይ መጻኢ ዕላማታትን ኣብቲ ሓራ ትኸውን ኤርትራ ዓብዪ ስእሊ ከም ዝፈጥሩ ጌርካ ምኹስኳስን ዓብዪ ሓላፍነት ዝሓትት እዩ ነይሩ። ስለ ዝኾነ እቶም እኹላት ተምሃሮ ቤት ትምህርቲ ሰውራ እውን
0: ኣብ ቤት ትምህርቲ ሰውራ ዝዓበየ ወዶም ጓሎም ፍትሒ፣ ሓቂ፣ ቅንዕና ዝረእኻዮ ብነቐፌታዊ ዓይኒ ርኢኻ ምንቃፍ እዚ ልሙድ እዩ። ዋላ ኣብቲ ተኣላለያ እውን ሓቂ ቅንዕና እንዳልካ ኣብቲ መስርዖም ውን እንተ ብፅፅዋኢልካ እንተ ብገሌልካ እንዳመሃርካዮ ምካ ትዓቢ ልዕሊ ዝኾነ ከዓ ጅግንነት፣ ተበጃውነት፣ መስዋዕቲ ምምራፅ፣ መስዋዕቲ ግድነት ምዃኑ ዋጋ ምኽፋል ተባሂሉ እውን እዚ ኩሉ ጎስጓሳት ይግበረሉ ነይሩ። ሕግታት ነይርዎ፣ መምርሒታት ነይርዎ፣ ናይ ተምሃሮ ወርቃዊ ሕጋጋት እውን ነይሮም እዮም። እዚኦም ሕጂ መምሃራን ጥራይ ዘይኮኑ እንኮላይቶም ኣለይቶም ኣቦታት ኹን ኣዴታት ኹን እቶም ቆልዑት ክላበስዎ ከም ዘለዎም ተገይሩ ተዓበየ። እሱ ስለ ዝኾነ ከዓኒ ኣብኡ ዝዓበየ ቆልዓ ወዶም ጓሎም ሃገረ ይብሉ ንሃገሮም ፈቱ ክስውኡ ቀዳምነት ህቡ ትምህርቲ ጠንጢኖም ውን ክንጋደል ኢና ኢልካ መዓት ፀገም እቲ ቤት ትምህርቲ ይረክብ ነይሩ እዩ። ወላ ውድብ እውን ፀገም የጋጥሞ ነይሩ። ክሳብ ላዕለዎት ሓለፍቲ መፅኦም እውን ብረት ፅባሕ ንጎ መካዚኖ ክኣትዩ ዘገድሰና ፒሮን ወረቐትን እዩ ተባሂሉ እውን ኣእምሮኦም ክሰፍሕ መፃኢት ኤርትራ ክስእልዋ ምእንቲ ንዓኣ ንምምዕባል ከዓ ክምክቱ ምእንቲ ኣብቲ ሽዑ ግዜ ትሒዝካ ጎስጓስ ይግበሩ።

0: ሎም ነይሩ ታሪክ ሰሪሖም እዮም ፊተርኣሪ መስዋዕቲ ድሕር ራይብሉን እዮም ንዝረኣይዎ ነገር ከዓኒ ብዝኾነ ነገር ኣይቀሸሹን እዮም ተጓቢልካ ምዝራብ ከዓ ትድዕብዮም እሱ እቲ ካሪክለም እሱ እቲኡ ዝነበረ ሰብ ዝገብር ዝነበረ ሓቂ ፍትሒ እንዳለ ዝኸይድ ስለዝኾነ እዚ ከዓ ብግብሪ ኣብ ዝተመደቡ ከዓ ኣርእዮሞ እዮም
1: ኣብ ሓራን ሓውሲ ሓራን ዝወሃብ ዝነበረ ትምህርቲ ካብ ህዝቢ እውን መልሲ ዕንጋለ ይወሃብ ነይሩ እዩ። ወርሓዊ ጸብጻብ ብምግባር ድማ ገምጋም ናብ ሳሕሊ ይኸይድ፣ ካብኡ ኸዓ ተኸሊሱ ይምለስ። እቲ ትምህርቲ ኣብ ሕፃናት ጥራይ ዘይኮነ ኣብ ዓበይቲ እውን ብስም ምጥፋእ ማሃይምነት ናይ ትምህርቲ ወፍሪ ተገይር እዩ። እዚ ሓጋዚ እዩ ነይሩ። ኣባላት ባይቶን ኣብ መሓደርትን ኮይኖም ክምረፁ እንከለዉ ማሃይምነት ዘጥፍ እዮም ነይሮም። ኣብቲ ግዜ ተራ ህዝቢ
0: እዚ ክትገብር ከለካ ክብደቱ ሕጂ ኾንካ ክትዛረበሉ ከለካ ቀሊል ይመስል፣ ህዝቢ ዝተሳተፎ ኣሳታፍነት ናይ ህዝቢ ዝነበሮ ብድሌት ናይ ህዝቢ ዝካየድ ንጥፈታት ስለ ዝኾነ ከዓ ህዝቢ ይዕቁብና፣ ህዝቢ ኣሊና፣ ህዝቢ ይሕሊፉ ኣይሃበናን። ኣብ ዝተፈላለየ ዘጋጥም ዝነበረ ቅድመ ግንባር ኮይኑ ህዝቢ ዓቂብና። እዚ ሕጂ ቀሊል ተራ ኣይኮነን ነይርዎ። ትዝርግሐ ትድሸፈኖ ኤርያ ሕጂ ውሑድ ኣይኮነን። ብዙሓት ከዓ ናይ ትምህርቲ ዕድል ረኺቦም ደይፈልጡ ቦታታት ኣቴና ምምሃርና እቲ ምዕሩይነት ንክመፅእ ሓጊዙ። መሰረት ናይ ማሕበራዊ ፍትሒ ከዓ እዚኣ እያ። ማሕበራዊ ፍትሒ ከነ ንግስቲ ኮይና እዚኣ እያ መሰረታ። ግንባር ከዓ ነዚ ኣብ ግምት እቲ እዩ እቲ ዕድል ዘይረኸበ ክባፅሕ ከም ዘለዎ ገይሩ እቶም ትማሊ ኣብ ሳሕል ደዕበዮም ዝመልመሎም ብኣርኣያነት ህዝቦም ከንቅሑ ኣፍሩ ማለት እዩ። ምስ ተዓፅ ቤት ትምህርቲ ንሳሕል ከይድና እውን ተማሂርና ሓይልና ኣብ ኣገባብ ኣማህራና ድዩ ካልእ እቲ ስነ ፍልጠታዊ ዝኾነ ክሳያት ሒዝና መፂና ዓጢቕና ከዓ እንደገና ነቲ ስራሕ ንቕፅሎ ነርና ማለት እዩ። ቀሊል ኣይኮነ እዚ። እንደገና ብቋንቋ ኣደ ክምሃር ምክኣል ከዓ ኣብቲ ርስዕ ዝነበረ ብሄራታ ከይተረፈ ሰሊኹና ይናኣትና። እቲ ፅቡቕ ነገሩ ዋላቶም መምሃራን ናሽዑ ግዜ ነቲ ቋንቋ ዘይፈልጥዎ ኣብቲ ህዝቢ ኣትዮም ነቲ ቋንቋ መሊኾም መምሃራን ዝኾኑ ዝኾና ነሮምና ማለት እዩ። ኣነስ ከም ሰብ ተማሃሪት እየ ነረ። ናይ መምህርና ኣይፈልጥ ናይ ገለ ኣይፈልጥ። ቤት ትምህርቲ ሶራይ ንዓይ ሰብ ገይርኒ መምህር ክኾን ከም ዘለኒ ክምህር ከም ዝኽእል ዝገበረኒ ዘዕጠቐኒ ቀሊል ሞያ ኣይኮነን። በቲ ሞያ ዓጢቐ ከዓ ንህዝበይ ከበርክት ዝገበረኒ ቤት ትምህርቲ ሶራይ
1: ኣብ ሳሕል ዜሮ ዝተመስረተ ቤት ትምህርቲ ሰውራ ኣገዳስነቱ ምስ ተራእየ መሓውራቱ እናዘርግሐ ኣብ ብዙሕ ከባቢታት እዩ ጽልዋ ገይሩ። ብዓብኡ እቲ ካሪክለም ማለት ስርዓተ ትምህርትን መምርሕን ካብ ሳሕሊ ብገስ እንደገና ተገምጊሙ ይምለስ። ብሓሳብን ብዝርዝርን ሃብቲሙ መሊሱ ናብ ኣተግበርቱን ተጠቀምቱን ይዝርጋሕ።
0: ንድሕሪ መስመር ደመሓድሮ ሓለፍቲ ነይሮምና ካድረታት ቤት ፅሕፈት ነይርና እዩ ናብዚ ይኸይድ። ካብዚ ተኣኪቡ ናይ ኩለን ዞባታት ናይ ትሽዑ ዝነበረ ከዓ ንሳሕል ይኸይድ። ነቲ እንዳ ካሪክለም ይቕልቦ፣ ነቲ ምሕደራ ናይቲ ቤት ትምህርቲ ዝነበረ ሓለፍቲ እውን ቀለብ ይኮኖም ማለት እዩ። ኣብ በብእዋኑ ሓለፍቲ ዞባታት ዝነበሩ ኣኼባ ይግበር፣ ገምጋም ይግበር። ካብ ኩሉ ይመፁ እቲ ዝሃብናዮም ፀብፀባትን ገለ ንዝፀንሐ ከዓ ገምጋም እንዳተገብረሉ ከዓ ይኸይድ። ሕጂ ሞእኩል ስራሕ እዩ ዝኸየድ ነይሩ። ለይቲ ናይ ምሸት ጓሶት ቤትሮማክስ ጌርካ ክትብል ከለካ ዋርድያ ካ ትወፅእ ምልሻ ኣለዎ ገለ ኣለዉ ዋርድያ ወፂእካ ኢካ ትምህሮም ነቶም ቆልዑት። ሽዑኡ ምሄርካ ምሰፋናንካዮም ኢካ እንዳተሃደድና ኢና ስሪሕናዮ ነቲ ስራሕ።
1: ኣብ ሓራን ሓውሲ ሓራን ዝነበራ ቤት ትምህርቲ ንባህሊ፣ ስእሊ፣ ስፖርት፣ ትምህርቲ፣ ፖለቲካን ካልእ ዝተፈላለየ ኣገዳሲ ዕማማትን ዝሓቁፍ ክለብ እውን ነይርዎን እዩ። ብኸምዚ ዓይነት ኣገባባት ከዓ እቲ ክመሓላለፍ ዝድለየ ብመልክዕ ምዝንጋዕን ኣስተምህሮን ይወሃብ ነይሩ እዩ።
0: ፖለቲካዊ ትምህርቲ ካብቲ ኣካዳሚ ኣይፍለን ነይሩ። ማዕሪ እዩ ድኸይድ መዛሙር ነይሩ፣ ፅቡቕ መዛሙር። ተሰሪዖም

0: ደወል ተደዊላ ክኣት ከለዉ ይዝምሩ። እቲ ከባቢ ጥዑም ንፋስ ይሽዑ ድነፍስ ብማዕዶ ክትሰምዖም ከለኻ ገለ ነገር እዩ ድስምዓካ ድሙቕ ድምፂ ናብ ገለ ዘእተወካ ድምፂ ባህታ ድፈጥር ድምፂ ኢኻ ትሰምዐ። ሕጂ እቲኦም ኣብ ትምህርቲ እዚኣተወ ቆልዑት ነዚ ሰሚዖም ሕጂ ክምሃሩ ይደፋፍኡ ነይሮም። መልእኽቲ እዩ ደመሓላልፍ ዘሎ ማለት እዩ። ስለዚ ብሃገራውነቶም ዝኮርዑ ዝሕበኑ ቆልዑት ክዓብዪ ምእንቲ እቲ ኣብ ቤት ትምህርቲ ወራ ዝግበር ኩሉ ናብኡ መፂኡ ይትግበር፣ ግድነት ይትግበር ማለት እዩ። እዚ ጥራይ ዘይኮነ ሕጂ ቦርዲን ስኩል እውን ነይረን እየን። ኣብ ቤት ትምህርቲ ወራ ጥራይ ኮነን ቆልዓ ተዓቂቡ ድምሃር ነይሩ። ኣብ ድሕሪ መስመር እውን ቦርዲን ስኩላት ነይርና እዩ። ኣብ ባርካ ነይሩ፣ ኣብ ምዕራብ ነይሩ። እቶም ኣብ ርሑቕ ገጠራት ዝነብሩ ነዊሕ መገዲ ክኸዱ ዘይክእሉ ካብ ቀዳማይ ስጋብ ሳልሳይ ክፍሊ ኣብታ ደለዎ ዓዲ ተማሂሮም 40ን 50ን ምስ መፁ ውሕዳት ስለ ዝኾኑ ግን ኣብ ሓደ ተጠርኒፎም ክምሃሩ ተባሂሉ ሕጂ ኣብ ምዕራብ ቦርዲን ስኩል ነይሩ። ማዕረ ናይ ቤት ምርሶራ መሻርፉ ካብቲ ክሳይ መፅ ነይሩ። ኣብዚ ሕጂ ቀሊብካ ኢኻ ተምህሮም ዘለኻ 40ን 50ን ምስ ኣበሉ ይፍርዙን እዮም። ምሳሓል ከዓ ክቕፅሉ ከም ዘለዎም ትገብር። ኣብ ቴክኒካል ስኩል ዝኣቱ ካልእ ዝኣቱ ኣቱ ፓይሎታት ኮይኖም ገለ ኮይኖም ገለ ኮይኖም ዘበርክቱ ዘለዉ ነዚ ሃገር ኣለና ልክ ድብሎ ከዓ ፍርያት ናቱ ኣብ ፈቐዱ ኣለዎ። ሕጂ ናይ ቦርዲን ስኩል ድሕር መፅካ ኣብ ባርካ ተመፅካ ከምኡ እዞም ኩሎም ሕጂ ኣብ ዝለሓሸ ደረጃ በፂሖም ዘለዉ ካብ ዝተፈላለዩ ብሄራትና ኣብቲ ቦርዲን ስኩል ዝተምሃሩ እዮም። እንዳቐለብካ እንዳብላዕካ እንዳስትኻ እቲ ውሕድ ውሕድ ቁፅሪ ኣብ ሓደ ጠርኒፍካ ይሕዋት ኮይኖም ከምዚ ዓብዪ እንዳገበርካ ተገይሩ እዩ። እዚ ሕጂ ሕጂ ካብዚ ዝፈሪ ሰብ ልክዕ ከምቲ ናይ ቤት ትምህርቲ ወራ ኣብ ሃገራውነቶም ዘተኣማሙ ኮኑካ መንእስያት ናይ ብሓቂ ፈር እዮም። ኣብቲ ህዝቢ ሰረት ዘንበረ ስለ ዝኾነ ህዝቢ ተሳትፎ እውን ነይርዎ እዩ። በይነ ናይ ኮናንቲ ትምህርቲ ዕውት ክኸውን ከም ዘሎ ጌርና እዩ።
1: ኣብ ዝተፈላለየ ቦታታት ቤት ትምህርቲ ሰውራ ዝኽስኮሱ ዝነበሩ ተምሃሮ ዋላ እኳ ኣብታ መጻኢት ኤርትራ ዓብዪ ተራ ክህልዎም ብምባል ተዓቂቦም ይንበሩ፣ እቶም እኹላት ተምሃሮ ግን ኣበ ምምጻእ ናጽነት እውን ዓብዪ ዋጋ ኸፊሎም እዮም።
0: ኣባል ቤት ትምህርቲ ሰውራ ናጽነት ንክንመጽእ ዝኸፈለ ዋጋ ቀሊል ኣይኮነን። ካብቲ ቤት ትምህርቲ ብዙሕ እዩ ተወዚዑ። ኣብ ሰራዊት ኹን ኣብ ክፍልታት ኹን ኣብ ገለ ኹን ኣብ ብዙሕ ፋሒሉ ብዙሕ መስዋዕቲ ተኸፊሉ እዩ። ኣብ ሓይሊ ባሕሪ ንምፃእ፣ ሓይሊ ኣየር ንምፃእ፣ ኣብኡ ዘበርከትዎ ሃንደሳ ንምፃእ፣ ገለ ንምፃእ ብብዝሒ ተወዚዖም ፊት ወራሪ ናብኡ ታሪክ ሰሪሖም ሃገር ሓራ ክትኾን ከዓኒ ዋጋ ከፊ ኢሎም ዝኾነ ኣባል ቤት ትምህርቲ ሰውራ ኣበራይ ትሰምዓሉኒ ካብ ጅግንነቱ ምናልባት ኣብቲ ዘዕበዮ ባህሊ ትሪ ክህሉ ይኽእል እዩ። ኣይፃዓድን እዩ ትብል እዚ ኣሎ። ኩሉ ይቕበሎ ዶ ይቕበሎም ካልእ ሕቶ ኾን ኣተዓባቢኡ ግን ድፃዓድ የለን። እታ ትመስሎ ኣብዚኣ ድሕሪ ምሕር ድበሃል የለን። ነቲ ኩናት ነቲ ካልእ ከዓ ኮን መዕበኦም ንስ እዩ ዋላ እቶም ብሳሓል ዳዓበይ በሎም ዋላ ዚ ድሕሪ መስመር ኹን ቦርዲን ኹን ገለ ዳዓበይ እዚ ባህሪ እዚ ኣሎ። እሱእዩ ተላቢስና ብኢና መፂና እሶም ኣይኮኖም እቶም ኣለይቶም ከይተረፍና ንዕኦም ኣርኣያ ክንከውን ተላቢስና እዩ እቲ ዝነበረ ተሓሳስባና ዝዕብየና ገለ ኩሉ ጠፊ እዩ። ብኣርኣያነት ክትኣለ ስለ ዝግባአካ ማለት ሃገር ኣብ ምልማዕ እንዳሃለና ከለና ኣብቲ ናይ ልምዓት ወፍሪ ተዋፊርና ከለና ወራር መፂ ወራር ደድሓኑ እጃሞም ዝገበሩ ፓይሎት ኮይኖም ሓይሊ ባሕሪ ኮይኖም ሃንደሳ ኮይኖም ካልእ ኮይኖም ፍርያትና እየን። እቲ ዝተኣተወ ቃል ሃገር ዳግም ፀገማት ኣብ ዘጋጠማ ግዜ እውን ኣለናልኪ ኢሎማ እዮም። ኣብ ቦርዲ ተምሃሮ ድሕሪ መስመር ተምሃሮ ገለ ተምሃሮ ገለ ተምሃሮ ኩሎም ኣለናልኪ ኢሎም ነዚ ሃገር እዚኣ ክሳብ ሕጂ ይገብሩላ ኣለው ይሰርሑ ከዓ ኣለው ማለት
1: እዩ። ኣብ 1976 ኣብ ዜሮ ሳሕሊ ዝተመስረተ ቤት ትምህርቲ ሰውራ ጽልዋታቱ ዓብዩ ኣብ ምብራቕ፣ ምዕራብ፣ ባርካ፣ ኣብ ደቡብ ብሓፈሻ ኣብ ዝተፈላለየ ከባቢታት ኤርትራ ሰሊኹ እዩ። ነንሓድሕዱ እናተጸላለወ

0: ወየ ክገፍሕ ግዜ ወሰደን ኣብዚ ተፈላለየ ቦታ ኮይኖም ንነፍሶም እና መሃሩ ዝምህሩ ዝነበሩ ኣለይትን መምሃራንን ዓብተራይ ነይርዎም። እዞም እንዛረበሎም ዘለና ኣብዚ ግዜ ኣብ ዝለዓለ ደረጃ በፂሖም ዝርከቡ ተምሃሮ ናይቲ ግዜ እምበኣር መሰረቶም መምህራኖም እዮም።
1: መምህርና ሞያ እዩ፣ ክቡር ሞያ ኸ እዩ። መምህርና ግን ተወፋይነት ሓትት እዩ። ንኻልኦት ሰባት ኢኻ ክፈልጦኹም ዘለዎም ትገብር ዘለካ ዘለካ ስትህብ ኣለኻ ንስኻ ረብሓ ይብልካ። ስለዚ ውልቃዊ ረብሓ ድሓስብ እንተኮይኑ መምህር እቲ ዕላማ ተግባራዊ ክኾን ኣይክእልን። በጃ ድሓልፍ እዩ መምህር ክኾን ዝግብኦ። እዚ ከዓ የዕዊትና ክትውፈ ክትክእል ኣለካ። እንድሕር መምህርና ብገንዘብ ትትምኖ ኮንካ ጠፊቕኻ። ገንዘብ መተካእት ኣይከውን ሕልና ቦት ሞያ ምኩራዕ ትሒዝካዮ ዘለካ ሞያ ከዓ ሓላፍነት ናይ ዜጋታት ዘሰክም ምኳኑ ክርዳእካ ክእል ኣለኹ። ዕድል ናይ መን ኢኻ ብኣወንታ ዲኻ ትፀሉ ዘለካ ብኣሉታ ክትጉምጉሞ ክትክእል ኣለካ። ስኻ ሓደ ኢኻ ኣብ ክላስ ክትኣት ከላ ሓምሳ ቆልዓ ግን ዕድል ናይ ዞም ቆልዑ እዚኣቶም ኢኻ ክትርኢ ዝግብኣካ በጅኦም ኢኻ ከዓ ክትሓልፍ ዝግብኣካ። ይጥዓምካ ኣይጥዓምካ ናትካ ኣርእስ ክኾኑ የብሉ ሰብ ኢኻ ዘድልየካ ነገር ኩሉ ግደፎ ማለት ኣይኮነን። በታ ዘላትካ እንዳነበርካ ግን ዕድል ቆልዑት ክባኽን የብሉ። ሎም መዓልቲ እንድሕር ጥዑ ደ ተማሂሮም ሚልዮናት ከፊልካ ናይ ሎም መዓልቲ ሰዓታትን ግዜን ኣይተምፃን ኢኻ። ሎም መዓልቲ ኣብ ፍራይት ኮይና ክትመፅእ ኣብ ሓንጎል ቶም ቆልዑ ዝትኦም ድስረት ከዓ ነዚ ሃገር እዚኣ ኩውንቲ ንምግባር ዘለዎ ፅልዋ ተራን ተረከብቲ ሕድርሶ ምኳኖም ኣሚንካ ኢኻ ንነዊሕ ጠሚትካ ክሰርሓሉ ዝግባአካ። ኣብ ውልቅኻ እንድሕር ዕግሽግሽ ትብል ኮንካ ግዜ ተባኽ እንትኾንካ ሰልዲ ጥራይ ኣይኮነን ኮራፕሽን ግዜ ኮራፕሽን ተደ ኣበርኪትካሉ ዕድል ቆልዑት ንሕር ኣጥፊካ ትዛዓበየ ኮራፕሽን ክኣዝ እዩ። ስለዚ ብመጀመርያ እቲ ቅዱስ ዕላማ ብግቡእ ተረዲእካ ኣብዝሃ ኣለካ ሃሊኻ መምህር ተ ተባሂልካ በጂ ሓፋሽ ክትሓልፍ ክትክእል ኣለካ። ዝኾነ መምህር ዝኾውን ዘሎ ከዓ ሓፋሽ ዘምሃሮ እዩ። ኣብ ኤርትራ ሳንቲም ከፊሉ ዝተማሃረ የለን። ዲግሪ ምፅእ ማስተርስ ኣምፅእ ዋላ ገለ ምፅእ ብናይ ሓፋሽ ዓቕሚ ኢኻ ተማሂርካ ዘለካ። እቲ ትምሃሮ ዘለካ ከዓ ንሓፋሽ ከተገልግል ምእንቲ እዩ። ሓፋሽ ይእውደካ እዩ ድካ። ስለዚ ነዚ ኣብ ግምት እቲና እቶም ቅዱስ ዕላማታት ሕድሪ ሰማእታት ደሰኩምና ሓላፍነት ናይ ቆልዑት ክንስከም መጻኢት ኤርትራ ከዓ ክውንቲ ኮይና ንክትቅፅል ዝተረከብናዮ ሕድሪ ኣብ ምዕራፉ ክነብፅሕ መምህር ልዕሊ ዝኾነ ሓላፍነት ክስከም ክኽእል ኣሎ። እዚኣ መሰረት ናይ ኩሉ ሕጂ መምህር ኩሉ እዩ። ትማሊ ክትፀግብ ትኽእል ከይትፀግብ ትኽእል እስኻ ዘመሓላለፍካዮ ትምህርትን ክሳይን ግን ንብዙሓት ዕድልን ነዚ ሃገር ውሕስነት ዝህብ እዩ።
0: ኣብ መጻጻእና ከምዚ እንተኮይኑ ነቲ ዝነበረ ኣካይዳና ክብርታትና ናይ መምሃርን ምስትምሃርን በቕዓትና ክምለስ ክኽእል ኣለዎ። ኣብቲ ግዜ ቃልሲ ውድብ ቤት ትምህርቲ መስሪቱልና ወለዲ ኸዓ ደቆማ ረኪቦምና። ሕጂ ድማ ብተመሳሳሊ ደቅና ንመምሃራን ኢና ንረክቦም። ኣብ ዕድላትን መጻኢኦምን ወሰንቲ ዝኾኑ መምሃራን እዮም። ኣብ ሓራን ሓውሲ ሓራን ዝተጠርየ ተመክሮ ኣብኡ ዝተሓንፀፀ ስርዓተ ትምህርቲ ድሕርና ጽነት ዓብዪ መበገስን መንጸፍን ኮይኑ ኣገልጊል እዩ። ነቲ ስርዓተ ትምህርቲ ጥራይ ዘይኮነ ነቲ ክብርታትን ሕመሮትን እንከላ ኢና ክንጥቀመሉ ዘለና ትብል ካብቶም ብዙሓት ኣብ መምሃርን ምስትምሃርን ቤት ትምህርቲ ሰውራ እጃም ዝነበራ ተጋዳሊተኸ ተስፋ ሚካኤል ኣብዚ ግዜ እዚ ክንገብሮ ዘለና እውን ኣሚታ ኣላም
1: ምስ ወለዲ እንዳተራዳደአ ምስ ስድራ ቤት እንዳተራዳአ እቶም ክብርታትን ዜግነታዊ ሓላፍነትን ክሰርፅ ከም ዘለዎ ክገብር ክኽእል ኣሎ። ክትቅሽሽ የብልካን፣ ከተዳናግር የብልካን፣ ካብ ክሳድ ንላዕሊ ክትሰርሕ የብልካን። ሙሉእ ልቦና ሂብካ ክሰርሓ ኣለካ። ካልእ ስምዒት ገለ መለገለ ይሃልኻ ኣብቲ ቤት ትምህርቲ ምስ መፅኻ ትገድፎ ብኡ ኣይትገዛእ። ወዲ ሰብ ኢኻ ዕግበት ዘይሂበካ ብዙሕ ክህሉ ክእል እዩ። ኩሉ ንዓግብ ኢና ማለት ኣይኮነን። ዳኣተኻዮ ስራሕን ገለን ግን ሓላፍነት ናይ ሃገርን ናይ ህዝብን ፅባሕ ዝተኸፍለ መስዋእቲ በቲ ዝትለኸ ከይድ ምእንቲ ነዚኦም ቆልዑ እዚኦም ኣብልና እዚ ኩሉ ምህዞ እዚ ኩሉ ዝግበር ዘሎ ሰብ እዩ ዝገብሮ ዘሎ። ተወዳዳሪ ብቕዓትና ንሕና ናብዚ

0: በፅሕ እሙንቶ ናብዞም ንኣሽ ደቅና ብግቡእ ተምሂርና ትኩሉ ክብፃሕ ይከኣል እዩ። ዘይብፃሓሉ ምክንያት የለን። ንሕና ተለቃሕቲ ኣይኮናን ክንከኑ ጌርና እውን ሕፉራት ክንከውን ክብርታትና ዓቂብና ንክንቅፅል ናይ ትምህርቲ ዓቕምና ክቢ ኢሉ ተመራምርትን መሃዝትን ዝኾኑ ነዚ ሃገር እዚኣ ዋልታ ዝኾኑ ዜጋታት ብኩሉ እንትንኣ ብቁጠባ ኹን ማሕበራዊ ኹን ፖለቲካ ኹን ገለ ኹን ውሕስነት ክቡ ዝኽእሉ ሕጂ ነቲ ስራሕ እውን ብልቢ እንተደይ ቀፂልናዮ ከባቢና ዝንሪኦ ዘለና ኢና። ብዝሒ ሰብ ትርጉም የብሉ። ዓቕሚ ሰብ ይወሳኒ፣ ሰብ ከዓ ይኩሉ ዝገብር። ስለዚ ትት ማለት ክንዲ ዓሰርተ ክንዲ ገለ ኮይና ነዛ ሃገር እዚኣ ኩንቱ ክንገብር ዝገና ሕጂ ብፍልጠትና ንባዕቕና ከ ሓደ ክንዲ ምእት እውን ኮይኑ ነዛ ሃገር እዚኣ ክገብርላ እንተኮይኑ ተራ መምህር ቀሊል ኣይኮነን። ንሕና ብካሪክለምና እንምህር ዘለና ናይ ጉዙኣት ኣገልገልቲ ኣይኮንና። ንሕና ንውንኖ ንሕና ንሰርሖ ብናትና ኢና ንኸይድ ዘለና። እዚ ክዕቀብ ምእንቲ ንውሉድ ወለዶ እውን መበገሲ ክኾኖ ምእንቲ ፅባሕ ንገውን ውሕስነ ዘለዎ ክንገብር ሕጂ ስነዳ ከሎ ዚ ሰብ እዚ ከዓ ብደቂቕ እንዳፅናዕካ መሓዝ እቲ ዝበለፀ ዝብገስ ዘሎ ፅቡቕ። ኣብዚ ሕጂ ስራሕ የድሊ። እዞም ናይ ትምህርቲ ዕድል ረኪቦም ዘለዎ መንእስያት ወዶም ጓሎም ከዓ ኣቓልቦ ገርም ክሰርሐሉ ይግባእ። ምክንያቱ ዓቕሚ ከኢኻ ትገባእ
1: ትነብር ክሳብ ዝሃለኻ ክትቅፅል ዘለዋ ሃገር እውን ካብ ሃለዎትካ ደውታን ዘገምታን ክህሉ የብሉን። በብምዕራፉ እናተኻፋፈለ ጉዕዞ ክቕፅል እዩ። ስለዚ ንብሕጂ እውን እንተኾነ ካብዚ ዝሓለፈ ቃል ስናን ጉዕዞና እንተመኩርና ንገብሮ ነገር እንተልዩ
0: ነታ ሃገር ውሕስነ ዝህቡ ሓላፍነት ዝስከሙ ብሃገራውነቶም ዝሕበኑ መንእስያት ክትፍር ከላ ካብዚ ዝዓቢ ፀጋ የለን። ኩላህና ነዚኣ ክንደፍኣላ ኣለና። ኩላህና ደድረኣናዮ ከምቲ ናይ ቀደም ባህልና ያዕ ምባል ኣዝዩ ኣገዳሲ እዩ። ሚኒስትሪ ትምህርቲ ዕውት ክኾን እንተኮይኑ ከዓ ናይ ኩሎም እቲ ሕብረተሰብ ከምቲ ትማሊ እዚ ኩሉ ኣብ ውሽጢ መስመር ፀላእ ኮይና ክንሰራሕ ከለና ተራ ህዝቢ ዓብይ ኮይኑ ደዐወተና ሕጂ እውን መሰረቱ ህዝቢ ተርኡ ክዓቢ ክኽእል ኣለዎ። ኩላህና ዝምልከተና ከዓ ኣብዚ ዘድሃበ ጎስጓስ ምግባር፣ ምክንያቱ ጥዑያት ዘግያታት ዓብዮም እታ ንደልያ ሃገር ክውንቲ ኮይና ንዘለኣለም ክትቅፅል ከዓ ፅባሕ ዘየጣዓሰና ስራሕ ክንሰርሕ ምድግጋፍ ከድል እዩ። መስርሕ ምዕባለ ከዓ ብከምኡ እዩ ድጅመር እምበር ሓደ ምፅኢሉ ኮፍ ዝበለ ነገር ኣይኮነን። እቲ ፅቡቅ ግን ንመንነትናን ክብርታትናን ዝውክል ትሕዝቶ ሒዙ ምብጋሱ ብቋንቋና ናህና ዋንነት ናትና ብዝኾነ ካብ ሓደ ይመፀ ካብ ሓደ ተሸመተ ነቲ ናትና ባህልን ክብርታትን መሰረት ክኸውን ዝኽእል ትሕዝቶ ሒዙ ምብጋሱ ካብ ግዜ ናብ ግዜ ከዓ እንዳዓበየ ምካዱ እዚ ናይ ሕጂ ዘሎ ትምህርቲ ዝካየድ ዘሎ ኣብዚ ሃገር እዚ መበገሲኡ ትናሽዑ እዩ ማለት
1: መግዛእቲ ንህዝቢ ኤርትራ ዝተፈላለየ ገጻት ኣርእይዎ እዩ። ገለ ንኽጋደል ገለ ከዓ ንኽዕቆብ ናብ ሜዳ ውሒዙ ብኻልእ መልክዑ እውን ሃገሩ ገዲፉ ናብ ስደት ኣምሪሕ እዩ። መሓውር ቤት ትምህርቲ ሰውራ ከዓ ደድሕሪኡ ሰዓበም።
0: እዞም ኣብ ስደት ዘምርሑ በቲ ናይቲ ካልእ ባህልን ልምድን ከይጭዎ እዩ ምእንቲ ደድሕሪኦም ከይዱ ኣብ ማዓስከራት ናይ ስደተኛታት ቤት ትምህርትታት ከፍቱ ሰራዊት ነይሮም ዝተወግኡ ገለ ፀገማት ዝነበሮም እዮም ድበዝሕኡ ከይዶም ንባዕሉ ትስልማቶም ትመጓእቶም ነቶም ቆልዑ ቀሊል ፅልዋ ኣይኮነን ዝፈጥር ነይሩና ሓንከስ እንዳበሉ ሰንኪሎም ከለዉ ከይተሓለሉ ከበርክቱ ምፍታኑ እውን ኣብቲ ህዝቢ ልዑል ተቐባልነት ነይሩ።
1: እዚ ካብ ሃገር ወፃኢ ኣብ ከሰላን ፖርት ሱዳንን ዝካየድ ዝነበረ ካልእ መሓውር ድማ ምስቶም ኣብኡ ዝነበሩ መምህራን ክቐፅል እዩ።

0: ከመበል ኮካ ስሜቸ ወልደ ሚካኤልታ ኣነ ትግርኛ ኣነ ምንቆም የት ትግርኛ ኣነ ለትግራይ ተዓለምኮ እንዲኮን ሂጋና ይኮን ኣነ እሳስ ዲ ኣቁርደት በዲር ኣቕሊም እሊ ኣወረጀ ባርካ ላዓላ እዚኒ ኣቕሊም ዘባጋሽ ባርካ ዲበ ቆርደት ትረቤኮ ዲበ ዓብየኮ ወዲበ ደረስኮ ኩሉ ሓለቸ ምስለ ትግሬት ትግረየኒ ትግረ ምን ኣምርተ ክእብል ኣነ ትግረይት ኣመርኮን ይኮን ሂጋየ ትግርኛቱ ከኣና ዲብ ኣቁርደት እስክ ሳሳ ፍስል ደረስኮ ሓደ ምንወኬን ሓደኩ ዲብዕድ ቀየርኮ ባህለቱ ካሳስ ናይ ለ ትግረይቸ እላታ ትግረይት
1: ለተንዚም ምንከይን ሓረሮት ኣራዲ ወሸዓብ ግልቃን ጠጦት እስትዕማር ምን ኤርትርያ ወዲዮ ላዕላ ንዳል ምሰላሕ ብኔት ወጠን ለይተርፍ ዳይ ክምሰልቱ እንዳኣመርዳ እንደይመጽእ ዕብሽቕል ወምህሮ ለትበና ሙናድል ለህደፉ እግለእክድ ለቀድር ክምሰልቱ ሰበት ኣምና ደርሳ ሸቐ ወእትላ ደረጀት ላ መበጽሓ ወናድል ለትብል ስቕራት እንደረፍዓ ሰለስለ ብትር ምስል እግለውፍዮም ለስለል እምበል ህኮ ጻብጣያ
2: ኣደርሶት ግልህለ ጋብኣ ምንገቢ ሓተ መደርስ ግልህለቡ መንሃጅ ግልህለቡ ወደረሳይ ግልህለቡ ደረሳይ ግልህለ ቤት ምህሮ እግልትህልህላ ግላ ለመዳርስ ክልኤ ገበይቱ ርእዩ ሓተ መደርስ ሰብረት ብዓብይሃ ለምን ዜሮ ብ1976 እንኣንበተት ዲቡ ላጣፍሓት ወምኑ ብሰበብ እንስሓብ ናይ ሓርብ ኣብቃበር ውእት እስክ ኣራግ ወምን ኣራግ እስክ ሓዋለ ወብግሂተብ እንዳበለ ጭልሕንተ ልእቴት ወዲብ ጭልሕንተ ክዕሕ ድለኣማደደት ዲቡ ኣሳስ ለወዴት መድረሰት ምኑ መሄየ ብሰበብ ናይላ ናይ ምስሊ ሕኩም ሱዳን ሕኩም ሱዳን ምን ምድርየ ፍጎሮ ሰበት ቤ ኣራጋ በለት ምን ኣራጋ ዓሬርብ ወዲብ ዓሬርብ ሄኒ ለባ ዝሓወክድ ዝሓላፈትቱ መድረሰት ሰውረት ዓበለቱ ለ መድረሰት ለርእና መንገቢ እብክልህ ግያ ትተደርስ ላዓለት ብትግርኛ ወብትግሬ ትግሬ ምን ዘበንዘሮ እምብትት ዓለት ወሓርማ ዲብ ዓሬር ተላለ ዓለት ኣነ ማን ደረሳይ ናይተወክለይ ናይ ትግራይት ምናብ ትግራይት ደርሶ ዝዓለ ደረሳ ኣነ
0: ለመጻኩ ብሰበብ ድን ቤት ምህሮ ሰውረት ትግራይ ተለምርቱ መደርሱ እንደትበልኮ ተለመጻኩ ኣና ናየ ቀስጀ ከምዘለውቱ መጻኮ ቤት ምህሮ ሰውረት መደርስ ናይ ትግራይ እንተቤለውኒ ኮይስ ኮሚተ ናይ ላ ትግሪ እንተቤለውኒ ኮይስ ኣነ ቲቲቤት ናይ ተዕሊም ብየ መደርስ ኣነ መደርስ ኣልኮ ቀደም ፍልተሓቃዲብ ሰውረት መደርስ ኣልኮ ናይ ኢላ መደርስ መሽክለት ኣለውን ላኪን ናይ ኢለ ሂጋ ኣነ ለለምሩ ሂጋ ናይ ትግራይ ስፖክን ላንጉዲብሱ ዓዲ ልቀት ምስል ኣዳም ለትትፈሃንቡቱ ለምሩን ይኮን ለልቀት ናይ ኣካደሚ ይኣምራን ናይ ትግራይ ምህሮ ሰውረት እንደመፅኮብቶ ለተዓለምኳ
3: መድረሰት ሰውረት ንዛም ናይ ንወስቡ ንዛም ናይ ንዳልቱ ኩሉ ንዳልቱ ፈስልካ ዕጨቱ ምደርስካ ከምሰልካ ለብስ ኣይ ፃልብ ካዘራክበያ ልባስ ቡልኣቴ እሕትራም ኣለቡ ኡስታዝ ምደርስ ዝበሃል ኣለቡን ኩል ካብ ስሜትካቱ ወብ ክናያትካ ብስሜት መለየፃ እንደይገብእ ሓታ መደርስ ብክናያት እትሃገዩ ፈስል ዕጨቱ ገለገለ ሻምቦቆ ትረካቦ ምግቢ ዝንጎ ትረካቦ ምግቢ ሕዳት ኣብሱል ላዓለ ላኪን ኩሉ ለመንበራት ገለ ፍንቲታ ምን ኩሉ ዘዋይሕ ኤርትርያ ብዕድ መዳርስ ዲብ ገለብ ልህልት መድረሰት ውላድ ገለብ ደርሶ ዲባ ዲባ ፍንቦ ልህልት መድረሰት ውላድ

0: እምበል ደረሰ ዲባ ዲ እምባት ካለ ህሌት መድረሰት ውላድ እምባት ካለ ደረሰ ዲባ መድረስ ሰውረት ላኪን ምን ኩሉ ኤርትርያ ምን ኩሉ ኣንዋዕ ወኣጅናስ ምጅተማዕ ናይ ሸዕቢ ኤርትርያ እንደ ጀምዖ ለደርሶ ዲባቱ ካጠባይዖም ኣስሉቦም ኣግቡዮም ኩሉ ምን ኣይ መድረሰት ብዕድ ፍንቲ ለቤለታካ እለት መሰልዓልት መድረስ ሰውረት
1: ለተንዚም ምን ከይን ሓረሮት ኣራዲ ወሸዓብ ግልቀን ጠጦት እስትዕማር ምን ኤርትርያ ወድዮ ላዓላ ንዳል ምሰላሕ ብንየት ወጠን ለይተርፍ ዳይ ክምሰልቱ እንዳኣመርዳ እንደይመጽእ እብሽቅል ወምህሮ ለትበና ሙናድል ለህደፉ እግለእክድ ለቀድር ክምሰልቱ ሰበት ኣምና ደርሳ ሸቐ ወእትላ ደረጀት ላማ በጽሓ ወናድል ለትብል ስቕራት እንደረፍዓ ሰለስለ ብትር ምስል እግለውፍዮም ለስለል እምበል ህኮ ጻብጣያ
2: ጀፈ ሻዕብያት እላት ሓይለኒ መናድል ጀፈ ሻዕብያት ልእለ ልእምር እግላት ኣምር ወልእለ ልእምር መሀ ግል ኣምር እሎም ባዕፅሐለ ሰባት ዓላ ዓለው ትግርኛ ለመፅና ትግራይ ኣምር እዚ መዓልኒን ሰልፍ ባህለቱ እሎም ምና ሸዓብ እንደለስፈሎ ሚዕን እንደለስፈሎ እሎ እንደወዱ ከየ እነዳርሰው ዮም እነዳርሰው ሙሴነ ነዳርሰው ፈጅር እነዳርሰው ሓዲት ንመጠው ግን ደረሰ ፈለቶ ንሓጋት ልእሉ ተርጅሞ እንደ ተርጅሙ ከመፀ ክ ደረሱና ፈለቶ
3: ወራታት ኣድረሰት ጅበ ሻዕብያት መራ ትሩድ ኣላ ምና ንዳል ልብዕድ ልትፈንተይ ኣላኒ ግልሚ ወላ ለስቕራት ብዓብዮ ምን ያ ሸዓብ ግል ልፍዛዕ ግል ትነዘም ግል ሰላሕ ብል ልብል ዓላላ ስቕራት ናያ ሰብረት ነወሱ ከምና ስቕራት ምን ንትበገስ ለተዕሊም ሓተ ምና ኣሳስ ናያ ናያ ስቕራት ናይ ተንዚም ዓላት ብላ ከማን ለመድረስ ሰውረት መድረስ ሰውረት ዘይግቢ መድረስ ሰውረት ለትበገሰ ብዙሓት መዳርስ ዲ ብሕሩር ኣዳ ዝገቢ ላዕላ ሽቕል ኩሉ ኣክለይ ለተንዚም ዲ ብታዕሊም ሕሱር ክምዓላ ኣክለይ ዲ ብታዕሊም ሸገ ክምዓላ እግሉ ለረአየቱ
2: መታክል ዲብል ዓላም ኩንተ ድራት ለወቀትለይ ካራስ ኣላፍካ ገለም ቡት ክትብ ኣላፍካ ውህቶም መሄን እያት ዓለ ትብሎም እንዲኮን ኣብስከ እስተሽ ነይሩ ከሪት ምናዓለይሩ እስ ክመፅ ላይ ዓለ ፈለቶ ሙነ ዲብል ዓለው ናይ ደሽ ክፈፍል ውረግና ሓሊብ ነሰው ብሉ እንደወደው ወገለ እንደልወደው እንደሰኣለው ከም ዘነብት ወደውነ ፈለቶ ከኣነ መራላ እምባሰት ናዩ ንያት ዓላት ናይ ሸዓብ መድረሰት ግትፍታሕ ዲቡ ግልጠንብት ወንያት ዓላት ናዮም ዲብል ዓለው እዳራት ምሕዳራት ወላ ናይ ደሽ ክፈፍል ዲብል ዓለው ወገላ መሳእል ምስል ሕበር እንደወደው ኣንባትና ባህለቱ
1: ቅዋት ተሕሪር ሻዕብየት ሙደርሲን ምንካር ጅግላ እትርብ እንደይ ልታኬ ኣላት እግሊ ትወጀ ድግሉ እንደይ ልትጸበር ንዙም ወጣፍሕ ኣፍሱል እግሊ ርከብ እንደይ ልትዓሸም እብላ እግላ ረክባ ወእት እዴሁ ለሃላ እግሉ ኣላት ሕድ እትለእደርስ ሃደፉ እብዋድሕ ለለእምር ኤታኑ ግሊ እትምም ሽሙይ እንደፈጥና ለከድም እባሓተ እዴሁ እትልትሓረብ እበካል እዴሁ ሄን እትለዓምር ለእግላ ደም ዋዓጭም ደፍእላ ዓላ ሕርርት ኤርትርያ ኣሳስ ለገቢ እግላ ፋዝዕ ዕጹም ወት ሃደፉ ለልትሰበል ሙናድል እግል ትበነቅ ኣድራ ለገባ ልግባእ እግል ሕርየት ወተሕሪር ለከድም ተንዚም ምንገቢ ኣውማ ጀብሀት እቲ ማሕበራይ ወራት ዓዳት ወስያሰት እቲ ዲፕሎማስየት ወኣትፋዝዖት ተዕቢኣት ለወደ ኣጅህዘት ምስል እንደ ጸምደት ኢጌሰት ምን ይገቢ ለእግሉ ኤተነት ሰበቲ ተኣበጽሕ ሰውረት ባህለት መቃወመት እስትዕማር ወነዳል ጀላብ ሓቅ እበና እንደይትገቢ ኩሉ መእሰሳት እንደ ከምከመት እግል ትሄርር ወጅብ
4: كرأيك من قبل يعني منهج على ولا منهج ابا مدرسين لذيب زمن استعمار اتوبيا لدرسو لعنو محيربت وقدرات العالة تقولهم تجريبات العالة تقولهم سروم ناي تيتاي دروس لركبو وسروم لدار سام سروم ما هي يعني سكساب عايسا مناي تاسعى لبعضها ولكن بتقري انتم بس وتغريتو ولا امرتو انت بهاله لما تصو علو اللهم تم يعني للمدرسين لعلو اما لكن لنا الى منهج الاكا من قبي لسبلا دحنك قدرت لعلا تقولهم كمسال كارا ولد مايكل كمسال ناي كارا نقوسة ولدو نحنا بدقم لنسامع عند ايكون نوصهم شرحو قبو حري ولهم لما صلو ديبان اي كارا تقرينيا من قبي كارا ألم سقد تسفاي كارا بيتروس هيلا ماريام كارا قلعب هيلي وبعدام مصلو اللهم توم لسلف لما نهج لأسو سامو بهلتو
5: እዚ ምስሊ ለ ምደርስ እንዳኣና

0: ከኮሚቴ ኣበ ናይ ትግርኛ ዝኣዳለዉ ክቱብ ብትግረ እንተርጅሙ ለትግረ እንተርጅምየኒ ኦሮሞኖም ኣናቱ እስማኤል መሓመድ ሸይድ እስማኤል መሓመድ ኣዋላይ ዓለ ድዩ ራክል ውላዓለምና ጠለበት ኣዮ ዋና ኣልኩ እዚ እግል ንተርጅም ያኒ ፍጅለ ናደርሳ እንተተርጀምና ንገይስ ሓረ ንእክቡ ከክቱብ ገብእ መሽክለት እታ ኮሚተር ዓላየ እንተ ትግረ መሽክለት መሃላ ብዙሕ ለላህጃት ለላ በናቢንቱ
1: መድረስ ሰውረት ሴፈ ናይ ለ ተንዚም ዓለት ሴፋታ ሴፈ ናይ ለ ተንዚም ወሮ ምሽዋር ሓቆ ልትበገስ ሴፋ ሁነስ እሊ ሴፋ እዘ ትረፍዑ ሓርግ ዝርፍዓካ መድረስ ሰውረት እየ እግል ትርፋዕ ትትረፋዕ ዓለት ወእግል ትኽደም ትትኸደም ዓለት ኣወል መንሃጅ ናይ ኤርትያ ለትጀረባ ዲባ መድረሳት ወለትጀረባ ዲቦም ጥላብ መድረስ ሰውረቶም ናይ እሊ ናይ 50 ሰነት ንዓይድል ህልና ናዮም መናሂጅና ሰዋ በፃሕና ኮሌጃት በፃሕና ዘውቃለት ደረጃት በፃሕና እሊ ለኣሳስ ናዩ ምን እሊ መድረስ ሰውረት ዲብ ዜሮ ንኣንበታት ምንውታ ካ መድረሰ ሰውረት ኩሉ ልጀረብ ዲባ ላዓላት ጀበ ሻዕቤት ኣፍካር ናያ ተሕሪር ኣራዲ ወሸዓብ ልብል ፍክረት ዓለት ግለ ተሕሪር ኣራዲ እሙር ቱባ ጠልገት ቱባ ርሳስቱ ለገብእ ተሕሪር ሸዓብ ላኪን ዕልምቱ እብዕልም ወበት ፋዛዕቱ ሸዓብ ልፍዛዕ ልትነዘም ልሰላሕ ልትዓንደቕ ለትብላዕ ዓለት ለኣወላይት ስቕራት ልፍዛዕ ለተፍዚዕ ለኣፍዛዖት እብድራሰት ብዕልምቱ ለገብእ ከኣሳስ ናይ ዕልም ዲብ ጀበ ሻዕቤት እለ መድረስ ሰውረት ለመንባዕናዩ ህታታ
2: ምንቃብል በዓት ቢጫይ ባህለት ዜሮ ዶል ትርአ ጋድሞታታ መሓዛታ ወኣወድጋ ምን ምስጢር ሓቅፍ ሃላ እንደ ትበ እልዮም ዋርዶታት ለልትጋናጋእግሉ ለሃለጋ ዜለብ ሰርዘበን እብኣማን ምን እሊ ሕሊላይ ወእሊ ዓነክልሊ እንደ ትፈረራ እሊ ኩሉ ሰርገል እሊ ኣውቃ እትብል ሰኣላቱ ለእትፈክረካ እልበኑ እንደይገቢ ኣይ ፍክ ወርትዓት እትረከበት ከእግል ዕልም ወታዕሊም እክል እሊ ኣምሆለው እንደ ትበ ማ ትሓስቦ ትትፈከር እትስጋዶም ጀርደት ክሪት እትእንታ ለደርሳ ለእድርስ ወለይደርሳ ልድረስ ለትብል ስቅራት እንደረፍዓው እምበል ኣላት እምበል ክታብ ወቀለም ጣፍሕ መስከብ ወመንበረት ውጢት ሴማ ኣላት እንደይተውቦ እግላ እብረሓፍግር ምን ድሃይፍ ሞት እትላዓልጆ እበጀኒቶም ለፈግረው ወእትገበይ ውሒዝዋ ዓሸም ሰውረት ለገየለለዮም ዕምር ሓርብ ወቅታለይ በፅሐው ተለዎም እትለክሩይ ላዕላ ዶል እትሰምዕማ ለርእየት ወኤታን እክልአይ ርሒብ ፍክሩ ርቱብ ወርእየቱ ፋጥነት ክምዓለት ተእክድ
3: መዳርስ ምና ፅባጡ ለፅባጥ ይኮን ላዓለት ለምህም ላዕቤት ለንየት ተላት ንየት ናይ ኢላ መድረሰ ሰውረት ተዓወልለቀድረት ዕፁም ኣውፉይ መደርስ ወንየት ለቡ ደረሳይ ለህበውሎ ከምትት ወላ ብጎሩ ለለሂብ መደርስ ሰበት ዓላት ወ ተዓወለቀድረት ብሊቱ ተዓወለቀድረት ኣኑ ድሩስ መሰለ መንሃጅ ዮም መንሃጅ ሳፍ ብና ወድወል ብዙዕ መንሃጅ ሃላ መንሃጅ ገለ ተሓላወ ቀድር ግልግርም ቀድር ግልስነ ቀድር ኣክር ላኪን ለታክያት ለመደርስቱ
0: እተ ኮሚቴ ከማን ከም ዝሰኽሉ ዋዓልና ምን መንሳእ ለመፃእና ምን ባሰ ለመፃእና ምና ቁርደት ለመፃና ሕበርበሮት ላዓላ ከእበይ ለህጀት እግለ እጀኒት ናቅርቦም ሓተ ከሊመት ለህጀት እንደለየኳና ለዳያሌክት ብለለየኩም እበይ ልቆት ናቅርብ ግሎም መሳሕኮም የለናውን ገብእ መሰለና ዘለእሙራ እምበል ሰምሃር ለእምራ ልቡኒ ኤዋ ቤልኮም ገብ ለእምራ ኤዋ ናይ ሰምሃር ለእምራ ልቡኒ ከእሊ መሻክል ዓላ ከምን ደ ክኾን ደ እዩ ላብራቶሪ ናይና ለጀኒቶ
1: እንተ ለኣመርካኻ እግላት ሓንቲ ከለላ እግል ተኣምር ራብዓይ በፃሕካ እግል ካልኣይ ወኣወላይ ተእደርስ ሓምሳይ በፃሕካ እግል ሳልሳይ ወካልኣይ ክንለ ትብል ፍክረት ዓለት ዲባ ተንዚም እሊ ሄብማ ኣምፀዩ ዓደም ሕዲና መቕደረት ኣዳም ወመደርሲን

0: ኣምፃ እዩ ወላ ብትሄ ጀሃል ምን ሸዓብና እግልብደ ብለ ልብል መብጠር ናይ ጀበት ሻዕብት ሰበት ዓላ ጀሃል እግልታ ኣብ ደጋ ከም ንገብእ በል ህልየት እግልካ እግልቲ ትፈረር ብካ ካብ በል ህልየት እግሎም ፈረሮም እንዲኮ ሕና እብዕምርና እበሻላትና እብድራሰትና እንደበሻልና ዓቕም ናይ መዓልሚን ደገባእና ይኮን ኢላ መዓልሚን ደገባእና
1: ዋላ ለመጣውር ናይ ሜዛንየት ናይ ዓፉሽ ናይ ሽቕል ናይ መዳላይ ናይ መናሂጅ ናይ ሓጃት ብዙሕ ሌት በጥሓን ሃላ ከማ ዲብ ትግረም ብላ ዲብ ረእስትኮ ይሽገ ረእስትኮ ኢሉ ይሸጋላ ኩላ ሓጃት ምስል ገይሰ ኣለፈለት መሳኢል ናይ ታዕሊም መዳላይ ናይ መናሂጅ ለእድረሶት ዲብ ሸዓብ ገይሰ ዲብ መድረሰ ውረት ዲብ ኩሉ ለእሙር ምስል ገይሰ ኣለ ክብለ ለንየት ክለይ ዓለት ለሃደፍ ክለይ ልሸገ ዲብኩም ዓላ ለክድማት ለርእየካ በለት

0: ክትልልል ብኣፍካር ትቦ መጣካ ኣረ ነፍሰ ለግያ ከለላ ተኣምር ኣብ ትግራይ ትግል ትድረስቱ እናንተ ትብሉ ክብድት ዓላት ለሸዓብ ግልፋማ ምስሉ ከማን ለመጣውር ለመዳሊት ከማን መዳሊት ለሓጃት ለልትከተብ ለልትቀረ ምክን ምና ክትብ ለቡት ደርስ እንዳኣንበትካ እግለ ድራሰት ግልስ ዘለማትር ክትብ በዕን እሊ ታሰበት ዓላ ህቱማ መታክል በዕቱ ዘ ብለ ሸዓብ ሰኒ ልፍማካ ብለ ለሰትየካ ሓጃት መክቱብ እዩ ትርክብ ብለ በርድ ለልቋት ለለእምሮ ማለት ገለ ለእምሮ ማዕልሚን ማ ይሃለው ኣቶም ስለ ኩሉ ንመታክል ኣክልአይ ንያት ዓለ ትግሎም ለመድርሲን ብዛት ብህግኦም ለለደርሶ ሰልፍ ነወሶም ግላ ህግኦም ግሊ ድረሶ ግላ ኣእምሮ ግላ ህግያ ሓቋሓ በርዱ ግላ ህግኦም ኣብ ቀሊል ገበይ ግላ ድርሶ የኒ ክትበት ምናለቦም ብዲል ናይ ክትበት ግላ ድራሰት ለሰድዮም ሓጃት እንዳዳለው ግላ ድርሶ መረክቡድ ኣለ ላኪን ብፈድል ናይ መሰባል ናይ ማዕልሚን ወሸቅል ንያት ምንህለት ኩል ዶል ገበይ ህለት ንያት መንበካ ሙሉእ ንያት ከም ንሸግ ገበይ ሰበትለት ለመታክል ተሓለፎ ሸገቡ ዲ ነትያት ባጣሓበለት
1: ወላሂ ለዋዓይ ስያሲ ለዓላ ለዋዓይ ስያሲ ለዓላ ሰውሪ ዋዓይ ስያሲ ለዓላ ለተዶለሀይ ለዓላ ወለዮም ለሃላ ወረዮም ክል ገለ ሸሃደት እንደ ፀብጣ መፃካ ዳሕራት እይ ሓጀት እንደ ረፍዓ መፃካ ለፍዕል ዶል ትርእዩ ልእለቤልባት መመለየጠ ለሓቲ ሕሰተ ለግል እንዳ ድረሳ እግል ዓርፍ ኣብ መሄ ለሓቲ ሕሰት እንዳ ድረሳ እግል ትኻረጅ ሸፍግ ትርእዩ ሊሆም ኣነ ዓድ ኣዳም ክልውቃም ዋዓድ መደረሲኒ ይነሶምኒ ምን ልሰእሉኒ በይን እየ በሊሶ ወልየምርኒ ላኪን እግል እጀርብ ቦም ገቢ ኣዳም ለማስሎ መላኢካት ትንቶም ለደርሳ ኣሎም ንብል ሓተ ይትበፅሕኒ
2: ለወቃይ ለእግላ ከብዳምን ከብድ እቲ ታትትሓዘል ህሌት እግል ልብፃሕ ክምሰል ቀድር ሽሙ ልውልያም ክምሰል ዓለው ዮም ምንትሓስቦ ማሕገዝ ለእግላ ከብዳምን ከብድ እብማዕፀም እግል ርሀ ወለትሓለፍ ክምቀድር ሸክ ይትወደ ከርስእሳት ስውርት ወልዒት ረሳስ ከልሒት እቲ ወዲዮም ለመፃ ወራር ምን መፅእ እምበል ፈርሀት ወፍጃዕ ለመፃ ምን መፅእ ለይትሃስስ ምሽዊት ወሸንርብ ክምወድእቱ እንደተኣከዶ ምን መባጥሮም ትንክስ ይበለው
3: እዚ ናይ ትግሬ ለልቆት ናይ ትግሬ ዝሕሩፍ ግእዝ ሕሩፍ ግእዝ ገም ንገብእ ኩለ ትግሬ ለተእምር እብ ሂጋና እዩ ንደርስኒ እብ ዓረቢት ንደርስ ዝብል መቓብረት መፅየና ያኒ ሕነ ብሊ እዩ ንደርስኒ ዝሕሩፍ ናይ ግእዝ ኢፈተዋኒ ኢሓዘዋ ሓቴ ካልኣይቴኒ እብልቆቶም መድረሰት እምቡት እዩ ከንቀደም ኣላ
4: ለሸዓብ ክለ ሰንዓት ዓላ የብሉ ሓቴ እላ ልቋተ እም ግርማይካ ይትትዓድል ብላ ግርማይካ ምን ይትትዓደኒ ሕና ኣነ ከላዕ ወመውከስ ወሚታይ እንዳድረስና ምን ነፌዕ ዓረብ ግሊ ድረስ ብሉ ብል ኣዳም እላ ትሳሒል ዓለት ወ ባርካ ዓለት ወለት ኩሉ ዓለት ልብል ዓላ እላ ለሸዓብና ምልትተባዕ መስለካ ዕሩብቤት ንተባዕ ወደ ቤና ዕሩብቤት ወቤና ህግያለ እም ውእሊ መሻክል ሃላ በለቱ እንተ ትተምናያ ልዕሩብቤት እንታይ ይእንታ እንታይ ይእንታ እንታ ትተምናያ እዛ ለህግያ እሊ እቱ መሻክል ሳደፍ ዓላ ጀኒህና ለህግያ እም ላ ምግድ ተንፍዖምቱ ምወድ እግሎምቱ ለልብል ኣዳም ዓላ
0: እዛ ላድረሰት ናይ ህግያም ብዙሕ ግቡይ ክውድ ዓላ ብሓተ ተሸዓብ ነዝለምሪ ዓላኒ ግልምድ ኤርትርያ ላያም ልሀል ዓላ ላማ መዳርስ ለምቦት ዓላ በድሪ ዘመን ሕኩመት ኤርትርያ ኣብ ትግርኛ ዓርባ ዓላ ኣቑሑ ዲብ ኣምሓርኛ ትቀየረ ኩሉ ክብላ ዲብ ኤርትርያ ብልቓት ናይ ኤርትርያ ለለትሕየ ብታዕሊም እያ ዓላ ለሸዓብ ነሱ ብዛት ዘሊ ሸዓብና ናይ ትግረ ኩላይ ዕላቐትናዩ ምስል ዲን ምስል ሱዳን ምስል ጀራን ናለተን ድበል ዓረብቱ ምክን ሓዳ ምኖም ዲብ ናይ ኢትዮጵያ ለላዕላ ግሎም ለሆማ ብኣምሓርኛት ለድራሰት ላዕላ ብሊ ብትግራይት ለለትሀየ ታዕሊም እያ ዓላኒ ወላ ለቆምያት ለብዕታት ናይ ኤርትርያ ምን ትርአ ሓተ ለተሀየባ ብታዕሊም እያ ዓላ

0: ካሊእ ነስ ድሉ ይማ ይዕላ ዳላ ብመናሂጅ ልግባእ ክትበት ልግባእ ካሊእ እያዕላ ለሰቃፈት ናሰ ናይ ቅራአት ወናይ ክታበት ብልቀትኦም እያዕላ ኣዘ ኩሉ ልንዘይሃላ ግልተኦም ብትክውት ትመረ ወላ ኣድናማ ግልፈሙ ኣድናም ተዓለማ ምን ትብል ያብ ዓረብ ደርሳ ያብ እንግሊዝ ያብ ኣማርኛ ያብ ርድብዕት ገየሳ ክብህጊ ያብ ዕ ተዓለማ ትብል እኒከ ኣብ ትግራይ ተዓለማ ብናራ ወላ ብክናማ ወላ ብዳቤት ልብል እያዕላ ንላ ሓሳብ ሰበተ ያዕላ እዛ ሓጀት ይህለት እንተተእስስ ክልደል ክቡት
1: እሊ እበ ዓጩይ ዓባይለት ከለላ ኣወድጎ መሓዛት መእተይ ንዋይ ወመስከበእ ሰብ ገበይ ይዓላኒ እሊ ጃማዓት ዕለም ውዒማት ምህሮ እንደ ገብኣ ተለው ለትከረአቱ ሕናን ኣናሺዱ ኣግኣዞት ሕሩፋቱ ዓላቡ ምንቃብል ቃሎቱ ትሰማዓለት
2: ሕና እብ ትግርኛ እብ ዓረብ ጋ ምንገብእ ዲብላካ ንሸቀ ድዩ ወላ ካሪጅ ንሸቀ እንግሊሽ ቡንቃድር ትግሪ ለኪን እየ ተበፅሐና ምን ልሕሊል ይትሓልፈናኒ ምወደግልና ትግረ ድቤለው ኣቦና መዳርስ ግን ንፍታሕ የማለቡ ስዑባት ኣለ
3: ወልየ ትግራይ ጥያካ ንመናቀረፍ ሃገርቱ ምተ ደርእሱ ተለይኩም ልንብል ዓለ ደራሰት ባለት ክታበትኩም ሰልቱ ደራሰት ባለት ሃምኩም ሰልቱ እምኑ እቡ ዕልምኩም ደርስ ህግያ ኣሊታ ህግያ ኒ መሻቀይት ኣለታ ንዕልም ደርስ ዝባንቲ ይኮን ባና ንደገእተ ልትወደ ይኮን እልለ ልብል ዓላ ወካሰተ ዲ ብኣዋልድ ኣንሳት ላዕለ መታክል ዓብይት ንኑ ለኣንሳይት ልባእ ጥባቱ ኣያዕካን ባጥሕ ወምግቲ ደቱ ብል ኣእሊ እብል ንክርኦሮታላ እባ ንክርኦሮ ላሸዓብ ኣማነት ድብጀፈ ሻዕብት ኣለት
1: ዮም ጭምቦት ብሕተቱ ምን መሃሌት ማልላቱ እብ ደረሳ ምሕላፍ እገርቲ ትረከብቱ ይነብረትኒ ላዓሸም ሓረሮት ኤርትርያ እንዲኢኮን ምእሰሳት ታዕሊም ዓፌት ሰንዖት ሰልሖት ወብዕድ መእሰሳት እንደበኔካ ኣሳስሓተ ደውለት እግልግባእ ልቀድር ወራታት ቀደማ
3: እታ ዲበሻ ዓብዲቡ ጋዜላይ ብምወደ ጃውለት ወዲ ዮም ሃንቃሻ ነጣሕምብል ከምስሎም ንኣመሴ ስለ እንሱ ምስለ ሰብ ምስለ ጀኒ ዲቡ ብውንካት ሰተ ካላትካት በለ ወቲ ተሃጀ ወለ ነፈር ዲቡ ሃላ ለዲ ለእምር ታይሎም ልብላካ ክነቤሎ ለጅነ ሄን መጢ ልብለ ሳሚዕ ያን ባሕር ናይ ትግራይ ዲበለከፎ እታ ባሕር ዘበለከፎ ፈጅር ከልከል እንገይስ ከልከል ዲቡ ነዊ ዶሮም በለ ተሻዓብ ነዊ ዶሮ ዝሓር ድግና ካ ምና ዓመል ሓሪት ኣካን ሓተበ እንገይስ ኣስማዕጥ እንገይስ ወለ ገለት ገይስ ከብተ ሸዓብ ክነከልል ኢለ ዘ ሃላ እዮም ሃላ ገቢ ይህል ኣላ ሓል ክና መደርሲን ዲ ብሸዓብ እንደገይሶ ዶሉ ንገይስየኒ እግል ንብላዕ ወንስተ ይኮን ንገይስ ደረሳይ ኮፋ ኣላ ታብዑ ህልየኩም ወልኩም ኮፋ ኣላ ወለትኩም ኮፈ ሌት እሉ ወልኩም ክናቱ እለ ወለትኩም ክናቱ እንቱም ሄን ደርሶ የበሻዕ ቤት ሃዳፈ ኣድልይቱ የበሻዕ ቤት ሓድት ግተምፅሌ ጠፎ ግተ እድርስቱ እሉ እቱ ሄን ሽቁል ስያሰት ዕንሻቀ
2: እዚ መድረሰ ፍትሕት ሌጣ ንገብእ መደርሲን ይሃለው መ ይሃለውኒ እለ ያኒ ሓትምና ስዑባት ላዓል ግልናት እዚ መደርስ ብማርያ እግል ንፍታዕ ዘርሓ ዜና ሓል ብዕድ ኣለብውን በስ ምን እለው ልህለው ግልና ምን እሎም ልህለው ዕዱ ኣባላት ምኖም ግል ንሰብና ትግርኛ ልግባእ ቆሜት ልግባእ ኣነ ለትግርኛ ትግርኛ ለላእምሮ ኣቶቶም ዘ ዘከሩን ላኪን ሸህር ድራሰት ኣብክዎም ብብትግረ ያዕኒ ምስል ሸዓብ ከፈን ዶወዴካ ትትፋሃም
4: እሊ ተፋፋኢሉ ሰባ እሊ ሕና እንቆርዓና ኣ ትርአና ዕላ ለናቱ ላዕሎ ምስሉ ትርአና ዕላ ኮና ዶ እንዳነስሓቅ ጅማዓት ዓባይ ጅማዓት ንእሽ እንደልብሉና ሰንበት ዓባይ ሰንበት ንእሽ እባ ላማ ጅማዓት ዓባይ ጅማዓት ንእሽ እንደልብሎ እንነስሓቀቶም እንደንብል ብዙሕ ለወ ዜና ፈለቶ ካ ዓጃይብቲ ለገባዕላት እዮም ዝበል ትርእዩ መሓለከ ትብል ካሊእ ላማ ደረጃቶም እየ ዝፈናሕተ ኣለ ላማ ደረጃቶም ድራሰት እናከለሰው ህና ኣትሞ ይኮን ንበለቶ ክንሪኣ ና ለመጃርና ዮም ለመሰባልና እዮም

0: ረሳ ናይ መድረሰ ሰውረት ናይ ቦርዲ ንዓሎም ታመሽ
1: ያሪ ሰኒለይኪ ሰኒ ተኣከትክ ከለይኩ
0: ማሻኣላ ማሻኣላ ራስ ዓብጋካ ዶክተር ጋካ ማሻኣላ ብራቮ ብራቮ ብራቮ ብራቮ
1: መምህር ሳራ እንቲ መበስ ማሻኣላ ተኣካን ክለይኪ ይዓበይኪ ሓተ ተቂር እዮም ፀኪኒ ኣነ ሄኒ መምህር ሳራ ክመፃኪ እለ ትግረይት ናይ እማት እባያ መፃትትኒ እንደአበየ በስ ዲብ ሓለት ይዓልኮ ስብሓንላ መንኣያ ፀበስ ብል ዓልኮ እስከ እዘ ኮፍ ሓፈዝ ግተ ኮፍ ይበትየት ምንኪ
0: ትግራይት ኮፎ ግትብ ዘምኘ ኣነ ግቲ ኣምር እለ ትግራይት ብህደፍታ ብጣትኣና
1: ያረይ ብኣማን በዕል ህደፍ ምቲ መምህር ሳራ ኣክር ነፈር ግቲ ትረአ ልእትየክ እንትይቱ ሃያ ናባጋእዘ እንደንተሃጀ ግልእ ሳርሓኪ
0: የለ እንደንተሃጀ ክንገይስ ነስም

0: ኣማን ሚታ ክልል ምንታ ካርከ
1: ያኺ ጀርካነ ጥርቂ ተብኩኒ ኣነ መልእ ወህቶ ምንታሓት ትክዐ ሰርባ ፅሓት እብል እመላኣ ትክዐ እመላኣ ትክዐ ከም ተዓብ ኮም ንረፍዓ እምንታሓት ሸሽተ እብል ያኸ ብሰበብ ተእከርኩኣነ
0: ኣለ ኣማን በረዶ ኦፎ ምንሰልፍካ እንተፈጣን ከይነስእከ ኣማን ዋሓረየ ንምወደይከስ ክምባሰርከ
1: እግልር ከዓ እዚ ክቶሚንግስኮ ባ ባሰርኮ ወረቃዕ ክውሃ ቁማፀኮ እበጠከርኮ
0: ጊስ በገ ጊስ ፀባሕ ፀባሕ ጊስ
2: ሓሰን ውግልፅ ፀባ ጊስ ብኦፋ ካብ ኣልበሉ ኢሉው ተቕዲብካ እንዲ ይኮን
1: ሚቱ ምትብል ለካ ረሸንኮ ጠሊት ካምለት ኩላ ከለስኩማ
2: ወላሂ ለለ ተዓጅብቱ ጠሊት እምበር ስጋ ፀንሓታ ነበሎ ኣጭምበራ ቁፀልሄና
0: ያ ወለድ ዓብዱ ኣፉከ ፅባት መናልሃለ ምኑባለ መውድዑ ናይ ጠሊት ሄኒ ታጌነ ዲቡ ኣትመምናሁ መስለኒ ያለ ስደ እዩ ኣቱ ዋለ ጀረካን ዲ በርናምጅ ኣድረሶ ትግን ትፈረር ያለ ሽፈጎ
2: ኣማን ኣማን ክምሬ ጠሊት ላሕስቡ እየት ከለሃንጅማ ኩለ በልኣዋ ከባይ ወዳውና ከባይ ልግቦ
1: ምትብል ያኸ ወላ ካርሸት ዋምዒት ያዕኒ ገለ ኣርወ ክብድ ለቃትል ገለ ይሓድገው
2: ይሓድገው ወምግአ ስጋት ተይለ ከምቤሎ ብልይሶም ዓጂብ ኣላ
1: ንቤለውሎም ኣከሪት
2: ጠሊት እምበር ስጋ ክልቅታ ስጋይ ዓላት ተቤሎ ከነሽፈው ለተዓጅብቱ
1: ወላይ ዓጃይብቱ እለ መሰላ ሓሺል ዋሓየትተ
2: መሰላ ሓየት ዋሓሽል ክፎታ
1: መደት ሓቴ ሓየት ጋንዳባ ውሓማ ወደዋካ እትልብ ኣድግ ሃላ ቤሎ ዕልምህም ኣድግ ኣትላው ገል ሓሺል ናዕጥሑ ግል ይቤል እዩ ተማም ጣብሓዩ ወግለ ልብ እግኖስ ባልዓዩ ኣሃንካና እልዩ ጣብሑ ግል ከልዩ ክበኢል እዩ ሓየተ እንተሓመደዩ ጣዋሊ ኣመት ስጋው ግሊ ተማም ክመሓናፈላ ልብ ሓግላ ኣሓሺል ለልብ ኣያ ልበኢል እዩ ሓሺል እየ እምበልብ ካላቃ ብሄል እዩ ሓየተ እንተሓርቃ እምበልብ ኮፈልት ካላቕ ብሄል እዩ ሓሺል እየ ልብ ምንቡ ኣስቃትሉ ወፀበረ ክገቢእ ብሄል እዩ
2: ወላሂ ተልሃቱ ኣዝየም ኣሎም ልቡ ኣልቦም ተለውጥና ኣራ ኣማን ኣራ ቅነፅ ሓሰን ይድምፀና ነተርፈት ቀደም ግልእታ ግመካ
1: ኣራሕመለይ ክብደና

0: ሳራ ተዳሊኹ ዶ?
1: ዋ ተዳሊኹ ጥራይ ሎም እኳ ዝገበርኩ ገይረ ክረድኦም እየ። ነቶም ናይሽ ትምህርዶም ፀጊምኒ እምበር እቶም ዓበይቲ ብሩኻት እንድኦም እናሰባብርኩ ክረድኦም እየ። ኣጆኻ ሓሰን ቅሰን።
0: ፅቡቅ ፅቡቅ፣ ወድብና እውን ከምኡ እዩ ዝብል። እናተምሃርና ክንምህር እዩ ሰዲድና። ኣብ ውሽጢ ህዝቢ ኣቲኻ ንዕኡ እንተመሲልካ ቋንቋ ቐልጢፍካ ኢኻ ትኽእሎ። ስምዕ ባኻ ሓተኪ ብቐዳማይ እንታይ ኢኸ ገይርክ ንገር ንስኪ።
1: ዋይ እኒኦ በላ ሽዕዳ ቆልዑ ተፃዊቶምለይ እንድዮም
0: በጃ ክዕልልና ንዶ። እዚ እኮ ታሪኽ እዩ ሳራ።
1: ኣይ ደግመልካን እየ ዝሓቅካ ይኣኽለካ ግደፈና ያኹ ግዳ ክኸይድ ሰዓት ተኣክል ኣላ
2: ኣላ ሳራ ምሽክለት ኣለቡኒ ንወስና ንዳግሞ ኣሉ እንቲ ግተስተር ተሓዝለየኪ ስምዒኒ ክረአሊ ይዳግም ንእቦ መንገቢ ምግ ንዳግም ተሓዚና ኣለየኪ
3: ያ ረይ ሳተራት መየ ተስምዒ ኣለዉ ካላት ኣክባር ሆባይ ምንጃና ስክ ዓረርብ ውብን ዓረርብ ሻበይት ኣብፅሓታ
0: ኣዘማታ
1: እንታይ መዓት ይወደይ ኣንተ ሓሰን በዚኣቶም ተዋሪደ እምበር ኣብ ክንዲ ዝሕጉዞኒ ንዓይ መስሓቅ ገይሮምኒ ዋ ኣነ መፃወቲት ባንቡሎ መሲለኩም ዕደ ነስኣኩም ተሰናቢደ ዝገትፎ ከይመስለኩም ዝገበርኩ ገይረ ነዚ ቋንቋ ክኽእሎ እየ

0: መሪር ሓርብ ናይ ስላሕ ውጥለግ ወብዕቲ እምብልዓልና እንዲ ይኮን ለካብዳ ሓርብ ሳትፈክን ዓላንትን ምን ክልኦቶ ሰለስ ወልዓል ሓርብ ወዲኣልክ እስኪ ምስጢር ናይ ዓውተይክ እለ ትግሪት ኮፈ ፀባት ክያ ምስጢር ዓውተይክ ዳግሚ ኢለ መሳራ
1: ምስጢር ዓውተይ ላልዋ ምዕለ እንደይ ይትሓለል እምበል ቀመት ውዕርፍና ደልኩ እግላ

0: ሰይር ዋለት ፅንሕኒ ፅንሒ
1: መርሓ ምርሳራ ክፉ ዓልኪ
0: እለን ዛሕታት ተርጀመተን ኣስልኒ
1: እስዎ እንተን
0: እለን ኣረድእኒ ንፍዛዕ ትወረበ ሓሶሳ ፈዳብ ሕፈዝ
1: ፈዝዓ ግልኦረ ሰክብ ላዕለ ነፈር ምንስካቡ ሓቐንፃ ፈዝዓ እምብሉ መሰለን ፍላናይ ምንስካቡ ፈዝዓ እምብሉ
0: ግሩም ብራቮ
1: ወብዕድና ስያሰት ሓቆኣቴናሃ

0: ነገር ንትዓለም ንአንተቤ ንፋም ባለቱ እብትብኛ ሄ ምትብለላ ኣላ ንንቃሕ ንቃሕ
1: ንንቃሕ ማለት እዩ
0: ሓሳውሳ ሄ ተሓረከ ባለቱ ተንቀሳቐሰ ማለት እዩ ተወረባ ሄ ጌሳ ኣጋምሸት ከይዱ ማለት እዩ ፈታብ ቀላልታ ንፉዕ ወይ ከዓ ሃብሮም ማለት እዩ ፋምኪሄን ማሚ
1: ሽኩረን ከም እነ ብዙሕ እግልሳኣለኪይቱ ወእንቲ ሓብርኒ ወእግል ከረየማኪ ሓልቱ ከጀጃ ክምፅእ የበል እየ
0: ያኸ ግን እምፀእትቱ ትበሃል እንቲ ክዝጠዓለመት ሓዝለየ ክምንገብእ ምስል ኣጀኒት ንኣይሽዋ እማተሃጀኪ ያለ ድሓኑ ዓልግዝኮ
1: ምራሓባ
2: ሳራ ተንዚም ጀበሻ ዓብየት ለኣርፍዓያተ መስኡልየት እግልቲ እመርደ እታ ምስለና ዘለዓለው ውህግያ ትግራይት ለመልኮ መስኡሊን ወምደርሲን እታ ኩምሰለይሁማ ለእግዳ ዒማተላቶም እማት ወእጀኒት ንኣይሽ እተውህለ እንደኢት እትሓለል እግላ ሕጉዝ ዲበላቱ ሸዓባ ኣምራዋ ማቕደራት እግል ትሓልፍ ወትኽደም ላልዋምዕል እምበልሕላለ ሸቀየት ወመሰልሰኔየት ክእት

ኽእልም ኣዳምታ ህጌ ትግራይት ኣመረት ከእትቀበት ኣነሸረበት ዋና እግሊ ዓቀብ እብርድ ሞትኮ መሓለተላ ኣሕደገ ከጊስ ላላላላ ሓርም እግሊ እበሎም ትላኪ ድሓን ምን እለ ዋሓርታለይኮ ምንገብግ ትርእኒቱ

ኣብ መስከረም 1976 ሕጂ ቅድሚኡ ነናእሽቱ ፈተናታት ነይሩ ድዩ እቲ ወግዓዊ ግን እቲ ኦፊሻል ዝጀመረ እቲ ትምህርቲ ኣብ መስከረም 1976 ኮይኑ ኣብ ዜሮ ዝበሃል ቦታ እዩ ተጀሚሩ ማለት እዩ። ሕጂ መብዛሕትኡ ግዜ ኣብ ሰነዳት ወላ ኣብ ቃለ መጠይቓት ክግበር ከሎ ብ7 ተምሃሮን 15 መምሃራን ተጀሚሮ ምብሃል እንድዩ እዚ ምናልባት እቲ ናይ መጀመርታ ተኣፋፍኖት ምብጋስ ክኾን ይኽእል። እቲ ስሩዕ ትምህርቲ ተጀመረሉ ግን ኣስታት 30 ሓለፍቲ መምሃራን ከምኡ ድማ ኣለይቲ ዝነበርዎ ተምሃሮ ድማ ኣስታት 450 በዚኦም ይጀሚሩ። ካብ ቀዳማይ ካልኣይ ሳልሳይ ብቋንቋታት ትግርኛን ትግረን በዚአን ይኸዓ ጀሚሩ። ስለዚ እዚ ኣብ ዜሮ ዝበሃል ቦታ ጀሚሩ

እቶም መጀመርታ ንቤት ምሰውራ ዝቐምዋ ተምሃሮ ካብ ብዙሕ ቦታታት ካብ ገለ ቦታት መፂኦም እቶም ቀንዲ ኣብዚ መፅናዕታዊ ፅሑፋት ኣንቢብና ዝረኸብናዮ ወይ ኢንተርቪው ክንገብር ከለና ንሰባት ዝረኸብናዮ እቶም ፍሉጣት ንቤት ትምህርቲ ወራ ዝቐሙ እቶም ካብ ብሌቓት ካብ ክፍ ታዕሊም ካብ ደብዓት መደበር ዕቑባት ናይ ኣዴታት ነይሩ ብጀካ ከምዚ ናይ ስንኩልናን ሓካይን ገለ ዝነበረ ሕክምና ናይ ኣዴታት እውን ነይረን ካብ ፀላኢ ተመዛቢሎም ድመፁ ዝዕቀቡ ስለዚ ካብቲ ደብዓት ካብተን ኣዴታት ዝቕመጣሉ ነበራ ወይ ከዓ ዳሓራይ መደበር ሰለሙና ተባሂሉ ተፀውዐ ካብኡ ድመፁ ቆልዑ ነይሮም ካብ ወደ ልሒለው መዓስከ ስደተኛት ናይ ሱዳን ድመፁ ነይሮም ካብ ፋሕ ካብ ካልእ ቦታት ናይ ሳሕል ነይሩ

የካ ኣዴታት ከኣኒ ቆልዑ ወይ ቀሕቲ ዕምባባ ዝነበሩ እውን ምስቲ ውድብ ኣዝሊቖም እዮም። እዚአን ኣብ ብዙሓት ከተማት ተንቀንዲ ዝጥቀሳ ግን ካብ ደቀ ምሓረ፣ ካብ ከረን፣ ካብ ዛግር፣ ካብ ሰገነይቲ፣ ካብ ነፋሲት፣ ካብዚአን ዳኣመሰሉ እዚኣቶም እውን ቶም ቀይሕቲ ዕምባባ ዝነበሩ ኣዝሊቖም ምስቲ ውድብ ነቲ ቤት ምሰወራ ሕጂ ኣብዚሖሞ ከምዚ እንዳበለ በብእዋኑ ይበዝሕ ነይሩ። እቲ እዚ ኣቃወማ እዚ እዩ።

ሕጂ ከምዚ ክገብሩ ከለዉ ሰብ ንድሕሪት ተመሊሱ መታን ክዝክር ንዝክር ስለ ዘለና ብ 50 ዓመት ብብዙሓት ቦታታት እየን ተንቀሳቂሶም ብጀካተና ቅዲመ ጠቐስክዎን ስሩዕ ትምህርቲ ካብ ቦታ ቦታ እንዳተንቀሳቀ ዝኸደለን ነበረ ካብ ዜሮ ናብ ብሌቓት ካብኡ ናብ ፋሕ ካብኡ ናብ ቀብረወት ካብኡ ናብ ፈልከት ድሕሪኡ ናብ ቀይሕ መሬት ድሕሪኡ ናብ ገረግር ኣስመራ ድሕሪኡ ናብ ሓሊበት ድሕሪኡ ናብ ሓውልዕ ድሕሪኡ ንገህተብ ድሕሪኡ ንዓየት ድሕሪኡ ንዓይተርባ ድሕሪኡ ንዓራግ ድሕሪኡ ንዓራርብ ከምዚ እናበለ ብብዙሕ ቦታ እዮም ሓሊፎም ኣብዚ ኩሉ ቦታ ንቀሳቀሱ ከለዉ እቲ ዘገርም ንሓሙሽተ መዓል

0: እዮም እቶም ዝበዝሑ ግን ክጋደል ኢሎም ዝመፁ እዮም መምህራን ዝነበሩ እዮም ካልእ ሞያ ዝነበሮም እዮም እተን ኣለይቲ እውን ክጋደላ ኢለን ድመፃ እየን ሕጂ እዚኣቶም ንቆልዑ መሃሩ ምስ በልዎም ሾክ እዮም ኮይኖም ዘንቢዶም እዮም እቶ ሾኪንግ ንዖ ኣብ ኤርትራ ኣብ በረኻሲ ገድሊ ኣሎ ኢሎም እዮም መፅኦም ክጋደል ኢሎም መፅኦም ትምህርቲ ኣሎ ኣብ ሳሒል ኢሎም ኣይኮኑን መፅኦም ስለዚ ኩሎም እዚኣቶም ከምዚ ሓሳብ ሒዞም ድመፁ እዮም ምስ መፅኻ ግን ነቲ ተምሃራይ ኖኖ ነቲ ቆልዓ ትሕቲ ዕድመ ኣይቲ ጋደልኒኻ ንዓ ተምሃር ክትብሎ ከለኻ ነቲ ክጋደሊ ዝመፀ ዳሕራይ መምህር ዝቀየከ ክትምህር ኢኻ ክትብሎ ከላ ነተን ኣለይቲ ልዕሊ ኩሉ ከዓ ናይተን ኣለይቲ እዩ ነተን ኣለይቲ ክጋደላ ኣብ ግንባራት ኣትየን ምስፀላእ ክኳሽ ሓይለን ድመፀ ንዒ ቆልዓ ሕፀቢ ንዒ ክዳውንቲ ሕፀቢ ጣይታ ሰንክቲ ንዞም ቆልዑ ከምዚ ግበረ ክትብለን ኣዝዩ ከቢድ እዩ ዋላ ንሰብ እውን ኣይተቐበሎ እቶም መምሃር ኣይተቐበልዎ እቲ ናይ ህዝባዊ ግንባር ክልሲ ሓሳብ ፍልስፍና ግን ኣዝዩ ሓያል ስለ ዝኾነ ከም ዝኣምናሉ ተገይሩ ኣሚነናሉ ከዓኒ ዳሕራይ ምስቲ ተምሃራይ ምስ ተሓወሳ ከዓ ፍቕሪ ኣብቶም ቆልዑ ክሕድራ ጀሚረን ማለት እዩ
1: مرت الحملات التعليمية والتوعوية التي كانت تقوم بها الجبهة الشعبية لتحرير إريتريا في المناطق والمدن المحررة لتوعية وتعليم الشعب بكثير من التحديات والحروب والعوائق المريرة التي كانت تواجه الثورة ولكنها فشلت بصمود المناضل والشعب الإريتري في ثورة لا مثيل لها في تاريخ الثورات العالمية
0: እቲ እዋን ክንዝክሮ ከለና ወፍሪ ቀይሕ ክኸብ ወይ ከዓ ሻርሻ ወራድ ዝበሃል ዝፈሸለሉ ግዜ እዩ ሕጂ 20 ሰነ ንኽብር ስለምንታይ ኢና እታ 20 ሰነ መሪፅናያ ኣብ ሻርሻ ወራር ብዙሓት ሰማእታት ስለ ዘኸፈልና እዩ ስለዚ ብኡ ክትግምትዮ ትኽእል እዩ እቲ ውድብ ኣብ ምንታይ ኩነታት ነይሩ ብዙሓት ሰማእታት ተኸፊሉ ብዙሕ ድኻም ተገይሩ እዚ ኣምኪኑ ገና ሓመዱ ከይነገፈ ከሎ ትውድብ ኣብ 83 ከዓኒ 82 ስለ ዝኾነቲ ሰላሕታ ወራር ተኣወጁ ሕጂ እቲ ዘገርም ኣብቲ ሰላሕታ ወራር ምስ ተኣወጀ እዩ እዚ ወፍሪ ምጥማዕ ሃይምነት ከዓ ተኣውጁ ከመይ ገይሩ ትውድብ ተሓሲቦ ዋላ ሕጂ እውን ኣይገርምኒ እዩ

ሕጂ ንተምሃሮ ጥራይ ኮንና ነርና ንዓበይቲ ንምህር ነዴታት ንምህር ነቦታት ንምህር ንጓሶት ንምህር ጓሶት ለይቲ ስለ ዝወፍሩ ንሕና ሰዓት 44 ፈረቓ እንተሲእና ንጓሶት ንምህር ቅድም ምክንያቱ ከየምሉጡና ፍዓሸሞንተ ክላስ እቶ ተልካ ጓሳ ኣይረክብ ና ከይዱሎ ኣጣል ሒዙ ስለዚ ጓሳ ከይከደ ንከሎ ሰዓት ክንደይ ትኸይድ ሰዓት 4 ፈረቓን ወይ ሰዓት 5 ወጋሕታ ከይድካ ንጓሶት ትምህሮ ንዕኦ ምሂርካ ምስ ወዳእኻ ቆሪስካ እንደገና ንቆልዑ ትምህር ቆልዑ ምሰፋንኻ ዳሕራይ ድሕሪ ቀትሪ ነዴታት ትምህር ነቦታት ትምህር ሕጂ ኩሉ ክፋል ናይቲ ሕብረተሰብ ኢና ንምህር ነርና ማለት እዩ ስለዚ ሽዑኡ ክንበገስ ከለና ኣብ 1983 እቲ ብዙሕ ጭርሖታት ነይሩ ካብተን ቀንዲ ዝክረን ጭርሖታት ዘይተምሃረ ይምሃር ዝተምሃረ ይምሃር ዝብል እዩ እዚ ኩሉ ክንገብር ከለና ግን ብዘይ ብድሆታት ብዘይ ተፃብኦታት ኣይነብርን ፀላኢ ደድሕረና እናኸደ ይሃድነና እዩ ነይሩ ሰንቢዱ እዩ ካብ ሳሕል ድመፁ ቆልዑ ይምህሩ ኣለዉ ኣብ ኩሉ ዓድታት ንሰብ የንቅሕዎ ኣለዉ ሰብ ናብ ሰውራ ይስለፍ ኣሎ ምስ ሰምዑ ንጀማሂር ዝሓዘ ክንዲዚ ገንዘብ ንተምሃራይ ቤት ምሰውራ ዝሓዘ ክንዲዚ ነቶም ዝኣልይዎም ቆልዑ ዝሓዘ ክንዲዚ እንዳበሉ ጎስጋ ዝገብር ነይሩ ፀላኢ እዩ

አበዋ ኣቦታታዴታት ሕድሪ ዓርበኛታት ብርሻ ኣበዋሃት ዓርላ ኩሎም ዜጋታ ብዘይ ሃገር የል ሳነት ኣበዋ ኣቦታታዴታት ሕድሪ ዓርበኛታት ብርሻ ኣበዋሃት ዓርላ ኩሎም ዜጋታ ብዘይ ሃገር የል ሳነት ናይ ጠሃደም ተኻዳኺሂሎ ንእከይ መብዛቲ ወራዳት ነፊቶም ንፍቕሪ መሬቶም ጉራዲኦም መጊዞም

ኣና ጋርታት ዘደት በዝሕና ሓንፃብን ከም ዘይዳግም ነስበርኦ መሓወሩ ሰብኣለም ክሰማዓት ምስደም ዝለመደ ሃገርናን ዓድና ውን ዘንደደ ንመስኪን ህዝብና ዝሓረደ ንዕሸላት ንሞት ዝፈረደ ሃገር እንከለና ጋርታት ዘደትና ሓንሳብን ከም ዘይደግም ንስበርኦ መሓወሩ ሰብኣለም ኣብእዋ ኣቦታታ ቤታት ሕድሪ ዓርበኛታት ውርሽ ኣብዋሃት ዝዕርላ ኩሎም ዜጋታ እዘኢኻ ዘገን ተሳለጠ ዝፈሰሰደኸሞም ተሳብርዕ ጽህንቶም ገለ ብማዕሰጢ ኣንኦም ማሲኖም ኣማዕ ይወርናዓይ

ኣቦኹደ ኣብ ማእከል ገዛና ካም ንነብር ወትሩ ተዋሪድና እንከለና ንሞት ተፈሪድና በሪ እንከለና ኣብ ቃልሲ ዝሃልየና ነበርክትእጃምና ታሪኽ ጉዙእ ገዝብና

ሃገረይ መሬተይ ሕድሪ ኣቦታተይ ትጠጥዕ ብደመይ ትህነደቕዕ ፅንተይ ሃገረይ መሬተይ ሕድሪ

0: ርያዊ ሃብቲ ሰብን ኣከባብን ሳዕቤናት ንጥፈታት ደቂ ሰብ ኣብ ባህርያዊ ኣከባቢ ክትምሃሩ ኢኹም። ናብ ትምህርቲ ኸብለኩም እየ። ሰናይ ምክትታል።
1: ኣከባቢ እንታይ ማለት እዩ? ኣብ ዙርያና ማዕለያ ዘይብሎም ነገራት ኣለዉ። ገሊኦም ገዘፍቲ፣ ገሊኦም ከዓ ደቀቕቲ እዮም። ገሊኦም ብዓይኒ ዝረኣዩ ኮይኖም ገሊኦም ድማ ዘይረኣዩ እዮም። ገለ ህይወታውያን፣ ገለ ህይወት ዘይብሎም፣ ገሊኦም ባህራውያን፣ ገለ ድማ ብሰብ ዝተሰርሑ እዮም። ኩሎም ኣብ ዙርያና ዝርከቡ ነገራት ብሓባር ኣከባቢ ይቕሙ። ኣከባቢ እምበኣር ኩሉ ነገር ኣብ ዙርያና ዝርከብ ነገር ማለት እዩ። ኣብ ዓለም ክልተ ዓይነት ኣከባቢ ኣለዉ። ንሳቶም ከዓ ባህርያዊ ኣከባብን ማለት ተፈጥራዊ ኣከባቢ፣ ሰብኣዊ ኣከባብን ይበሃሉ።
2: ዝኾነ ነገር ብባህርያዊ ወይ ተፈጥሮኣዊ መልክዕ እንተ ደኣ ሃልዩ ማለት ብንጥፈታት ደቂ ሰብ ናብ ካልእ ዓይነት መልክዕ እንተዘይተቐይሩ ባህርያዊ ኣከባቢ ተባሂሉ ይጽዋዕ። እዚ ማለት ባህርያዊ ኣከባቢ ብተፈጥሮ ዝተዓደለናን ብሰባት ዘይተማህዘን ማለት እዩ። ንኣብነት ኣየር፣ ማይ፣ ጫካ፣ ማዕድን፣ እንስሳ፣ ጎቦ፣ ሓመድ ካልእን ብተፈጥሮኣዊ ኩነታቶም ዝርከቡ ነገራት ኮይኖም ኣካል ባህርያዊ ኣከባቢ እዮም። ባህርያዊ ሃብቲ ብተፈጥሮ ዝተሰርሑ ነገራት ኮይኖም ንህይወት ደቂ ሰብ ብዙሕ ጥቕሚ ዝህቡ እዮም። ብዘይ ባህርያዊ ሃብቲ ህይወት የለን። እቲ እነተንፍሶ ኣየር፣ እንሰትዮ ማይ፣ እንበልዖ ምግቢ፣ ንመስርሒ ገዛ እንጥቀመሉ ዕንጨይቲ፣ እኽሊ እነብቅለሉ ሓመድን ባህርያዊ ሃብቲ እዮም። ብንጥፈታት ደቂ ሰብ ዝተቐየረ ከባቢ ሰብኣዊ ኣከባቢ ይበሃል። ንኣብነት ገዛ፣ ጽርግያ፣ ግራት፣ ማኪናን ካልእን ኣካል ሰብኣዊ ኣከባቢ እዮም። ሰባት ንባህርያዊ ሃብቲ ክጥቀምሉ እንከለዉ እቲ መልክዕ ገጽ ምድሪ ይቀያየር እዩ። ዝተፈላለዩ ዓይነት ሰብኣዊ ኣከባቢ ድማ ይሰርሑ። ሓደ ከባቢ ብኣግራብ ዝተሸፈነ እዩ ንብል። እዚ ብኣግራብ ዝተሸፈነ መሬት ኣካል ባህርያዊ ኣከባቢ እዩ። ንዘራእቲ ዝኸውን ግራውቲ ንምርካብ እቲ ኣግራብ ይቑረጽ። እዚ ዕንወት ኣግራብ እዚ ምብራስ ኣግራብ ይበሃል። እዚ ነቲ መልክዕ ኣከባቢ ይቕይሮ። ምብራስ ኣግራብ ናብ ምብሕጓግ ሓመድ የምርሕ። ዝተፈላለዩ መትረባት ድማ ይቕልቀሉ። እዚ ዝያዳ ነቲ መልክዕ መሬት ከም ዝቕይር ይገብሮ።
1: ቅድሚ 10 ዓመታት ቁፅሪ ህዝቢ ውሑድ እዩ ነይሩ። ሕርሻ ኣብ ዝተሓተ ደረጃ እዩ ነይሩ። ኣብዚ ግዜ እዚ ዝበዝሐ ከባቢታት ብጫካ ተሸፊኑ ነይሩ። ጽርግያታት፣ ከተማታትን ፋብሪካታትን ኣይነበሩን። ብድሕሪ እዚ ሕርሻ ማዕቢሉ፣ ከተማታት ዓብዮም፣ ጽርግያታትን ሓጽብታትን ካልእን ተሃኒጾም። በዚ ምኽንያት እዚ ኣግራብ በሪሶም። እዚ ምዕባለ እዚ ነቲ መልክዕ ባህርያዊ ኣከባቢ ቀይርዎ። ስለዚ ሰባት ንባህርያዊ ኣከባቢ ክቕይርዎ ከለዉ ኣሉታውን ኣወንታውን ጽልዋታት የስዕቡ። ንኣብነት ኣግራብ ብምቑራጽ ግራውቲ ንረክብ፣ ዘራእቲ ንሓፍስ፣ እኹል ምግቢ እውን ንረክብ፣ ንገዛ መስርሒ ዝኸውን ከም ሰርወን ዓንድን ንረክብ፣ ምንጪ ጸዓት ከም ዕንጨይቲ እውን ክንረክብ ንኽእል። እዚኣቶም ኣወንታውያን መዳያት እዮም። ብኣንጻሩ ምብራስ ኣግራብ ፍግረ መሬት የኸትል፣ ሕጽረት ምንጪ ጸዓት የስዕብ፣ ምጽናት እንስሳ ዘገዳም እውን የምጽእ። ደቂ ሰባት ኩልቲ ብህይወት ንኽነብሩ ዘድልዮም ነገር ከባቢኦም፣ ምንጪ መንበሪኦም፣ ምግቦም፣ መዕቆቢኦምን ክዳኖምን እዩ። ንዝተፈላለዩ ኣከባቢ ብዝተፈላለየ መገዲ ገጢሞም ከዓ መነባብሮኦም የሰላስሉ። ምግቦም ንምርካብ ኣግራብ ቆጥቂጦም ሓሪሶም ዘራእቲ ይዘርኡ። መዕቆቢኦም ንምድላው ኣግራብ ቆሪጾምን ኣእማንን ሓመድን ተጠቒሞምን ኣባይቲ ይሰርሑ። ስሉጥ መጓዓዝያ ምእንቲ ክህልዎም እውን ጽርግያታት ይሃ